0: ንምዕቃብ ቅድሚ እዋን ዝናብ ምምፅኡ ኣብ ጎቦታት ዛላታት ብምዝላይ ኣብ ስንጭሮታት ከዓ ከትርታት ብምኽታር ማይ ፍጥነቱ ሃዲኡ ናብ ሓፅብታት ወይ እውን ዲጋታት ከም ዝኣቱ ይግበር። በዚ ድማ ፍግረ መሬት እናተኸላኸልና ይውሓድ ይብዛሕ፣ ብዝናብ ዝተረኽበ ማይ ክንዕቅቦ ወይ ክነዋህልሎ ንኽእል። ምዕቃብ ወይ ምውህላል ማይ ኣብ ምርግጋፅ ውሕስነት ዝስተ ማይን ብማይ ዝስርዑ ካልኦት ሕርሻውን ኢንዱስትርያውን ፕሮጀክትታትን ቀንዲ ወይ እውን መሰረታዊ ኣገዳስነት ኣለዎ። ስለዚ እንስሳታት ህይወታውያን ስለ ዝኾኑ ካብኦም እውን ብዙሕ ረብሓታት ስለ ንረክብ ማይን ሓመድን እናዓቀብና ክንዕቅቦምን ክንከናኸኖምን ኣለና። እንስሳ ዘገዳም እውን ካብ እንስሳ ዘቤት ብዘይፍለ ቁጠባዊ ረብሓታት ስለ ዝህቡና ዝነብሩሉ ኣከባቢ ወይ ጫካ ክንሕልዎ ዳኣ እምበር ክነብርሶ የብልናን።
1: እሞ ፍትዋ ተምሃሮ፣ እዚ ትምህርቲ ከም ዝከታተልዎ ፅናሕኩም ኣዝዩ መሳጢ እዩ ነይሩ። እስኪ ብሓፈሽ ኣብዛ ምዕራፍ 4 ትብልሲ ብዛዕባ ዕቃቢ ኣከባቢ ተማሂርና ኣለና። ሓመድና ከመይ ጌርና ክንዕቅብ ከም ዘለና፣ ማይና ከመይ ጌርና ክንዕቅብ ከም ዘለና፣ ኣትክልትና ባህርያዊ ብቕልና ከመይ ጌርና ክንዕቅብ ከም ዘለና። ኣብ መወዳእቱ ከዓ ዝናይ ሎም ማዓንቲ ክንሪኢ ዝውዓልና ትምህርቲ ከዓኒ ከመይ ጌርና እንስሳታትና ንዕቅብ ከም ዘለና ኢና ክንመሃር ቀኒ ኢና። ሕራይ በኣር ፍትዋ ተምሃር ከምዚ ክትሰምዕዎ ፅናሕኩም እዩ ነይሩ ናይ ሎም ትምህርትና። ኣብ ዝቕፅል መኣዝን ዝብል ኣርእስቲ ሒዝናልኩም ክንመፅእ ኢና። ክሳብ ሽዑ ግን ሰናይ ናይ መፅናዕትን ናይ ምዝንጋዕን ግዜ ይግብረልኩም። ቻው።

0: መደብ ካብ ንጥፈታት ኣብያተ ትምህርቲ
1: እዚ መደብ እዚ ብሚኒስትር ትምህርቲ ዝዳሎ
0: ንባህላዊ ስፖርታዊ ስነ ጥበባዊ ምህዞን ሰንዓን
1: ብሓፈሻ ንመሃዝነትን ፈጠራውነትን ተምሃሮ ዘበራብርን
0: ውሽጣዊ ዓቕሞም ንምብርባር ባይታ ዘጠጥሕን
1: ብኹለን ኣብያተ ትምህርቲ ሃገርና ዝካየድ
0: ትምህርታዊ መደብ እዩ።

እምበኣርከስ ክቡራት ተኸታተልቲ መደብ ካብ ንጥፈታት ኣብያተ ትምህርቲ እዚ ክትከታተልዎ ዝፀናሕኩም መደብ ኣብ ጨንፈር ትምህርቲ ዞባ ጋሽባርካ ዝተካየደ ዝተፈላለየ ትምህርታዊ ሓዘል መደባት ኮይኑ ክሳብ መወዳእታ መደብና ብምክትታልኩም እንዳመስገና ኣብ ካልእ መደብ ብካልእ ትሕሶ ክሳብ ንራኸብ ሰናይ ቀነ።

0: ማሊ ኣብ ሰዓታት ድሕሪ ቀትሪ ኣብ ካይሮ ምስ ሚኒስተር ጉዳያት ወፃእን ኣህገራዊ ምትሕግጋዝን ግብፂ ዶክተር በድር ዓብደልዓጥን ሚኒስተር መጓዓዝያ ሌትናንት ጀነራል ካመል ኣልወዚርን ብተናፀል ተራኺቡ ዘትዮም ኣብቲ ምስ ሚኒስተር ጉዳያት ወፃእን ኣህገራዊ ምትሕግጋዝን ዶክተር በድር ዓብደልዓጢ ዝተገብረ ርክብ ተግባረ ኣቐዲሙ ዝተገብረ ስምምዓት ብምግምጋም ኣብ ዝቕፅል ስጉምትታት ከምኡውን ኣብ ክልትሰኣውን ዘባውን ጉዳያት ተዘሪቦም ምስ ሚኒስተር መጓዓዝያ ሌትናል ጀነራል ካመል ኣልወዚር ዝተገብረ ርክብ ድማ ኣብ ፅላታት ወፍርን ንግድን ብቐንዱ ድማ ኣብ ዓይነታት መግቢ ጥረ ነገራትን መሳርሒታት ህንፃ መድሃኒት ሕርሻ ሃብቲ ዓሳን መጓሓዝያ ባሕርን ዘተኮረ ነይሮም ኣብቲ ርክብ ብወገን ኤርትራ ዋና ኣካየደ ስራሕ ባንክ ኣባይትን ንግድን ኣቶ ብርሃነ ገብሪ ህወትን ፈፃሚ ጉዳያት ኤምባሲ ኤርትራ ኣብ ግብፂ ኣቶ ኣማን ዓብደልዋስዕን ተረኺቦም ነይሮም ናብ ካልእ ዜና ምስ ንሰግር ኤርትራውያን ነበርቲ ስዊዘርላንድ ውዳበ ኣብ ቀፃልነት ሃገርን ሕብረተሰብን ዘለዎ ረቂቕ ሓይሊ ብምግንዛብ ኣበርክቶኦም ንምዕዛዝ ዝሕግዞም ንጥፈታት ኣሰላሲሎም ብመልክዕ ዜናዊ ፀብጻብ ዝተዳለወ ትሕዝቶ ኣሎ ዳናይ ተስፋዝጊ ከተቕርቦ እያ
1: ኤርትራውያን ነበርቲ ስዊዘርላንድ ውዳቤታቶም ብምስፋሕን ብምድልዳልን ኣበርክቶኦም ኣብ ሃገራዊ መደባት ንምዕዛዝ ዝሕግዞም ህዝባዊ ሰሚናራትን ጉባኤታትን ዘጠቓልል ንጥፈታት ኣብ ከተማታት ጀኔቫ ባዝልን ሎዛንን ኣካይዶም ፈፃሚ ጉዳያት ኤምባሲ ኤርትራ ኣብ ስዊዘርላንድን ቀዋሚ ወኪል ኤርትራ ኣብ ባይቶ ሰብኣዊ መሳላት ሕቡራት ሃገራትን ካልኦት ኣህጉራውያን ትካላትን ኣቶ ሃብቶም ዘርኣይ ንህሉ ኩነታት ሃገርና ዞባናን ዓለምን ኣመልኪቱ ኣብ ጀኔቫ ኣብ ዝሃቦ ሰፊሕ ሰሚናር ኤርትራ ኣብዚ ተሃዋስ እዋን ርግኣታን ሰላማን ዓቂባ ኣብ ጎደና ልምዓት እትገብሮ ዘላ ገስጋስ ውፅኢት ሓድነት ህዝባን መሪሕነታን ምዃኑ ብምጥቃስ እዚ ብከቢድ መስዋእትን ረዚን ዋጋን ዝተኮስኮሰ ክብርታት ክዕቀብን ናብ መፃእቲ ወለዶታት ክሰጋገርን ስለ ዝግባእ ተራን ኣበርክቶን ማሕበረኮማት ንምዕዛዝ ክስራሕ ፀዊዑ ኣብ ህላዊ ሕብረተሰብን ሃገርን ሓድነት ወሳኒ ምዃኑ ዝሓበረ ኣቶ ሃብቶም ልምዓታዊ ጉዕዞ ኤርትራ ንምኹላፍ ቅድሚ 5 ዓመታት ዝተበየነ ዘይምኹኑ እገዳ ሕቡራት መንግስታት ኣሜሪካ ምልዓሉ ፍረናይቲ ጽንዓትን ሓድነትን ዝርከቡ ሃገራዊ ክብርታት ከም ዝኾነ ገሊጹ ሓላፍ ህዝባዊ ጉዳያት ኣቶ እስማዒል መሓመድ ኑር ብወገኑ ንመደብ ስራሕ 4ይ ግንባር ኣመልኪቱ ኣብ ዝሃቦ መብርሂ ውዳበ ኣብ ቀጻልነት ሃገርን ሕብረተሰብን ዘለዎ ረቂዕ ሓይሊ ብምግንዛብ ማሕበራውያን ሓይልታት ብዝለዓለ ክሰርሕሉ ከምኡውን ኣብ ምኩስኳስ ብቑዓትን ውፍያትን ሃገራውያን መንእሰያት ብዝለዓለ ክነጥፉ ኣተሓሳሲቡ እዚ ከምዚ ኢሉ እንከሎ ማሕበረኮም ባዝል ከምኡ ንኡስ ጨንፈር ሃማድኤ ሎዛን ኣብ ዘቃንዕዋእ ጉባኤታት ንዝነበረ ንጥፈታት ብምግምጋም ብደወታት ንምውጋድን ብልጫታት ንምዕቃብን ብምርድዳእ ንዝቕፅል 2 ዓመታት ዘገልግላ ኣካየቲ ኣካላት ከም ዝመረፁ እቲ ዝበፅሓና ሓበሬታ ብተወሳኺ ኣረጋጊፁ
0: ንመስግነኪ ደናይ ተስፋዝጊ ኣብ ዞባ ማእከል ንዕማማት ኮሚቴ ሽማግለታት ኮም ሰረቱ ተሃድሶን ልምዓትን ብሓፈሻ ስንኩላን ኣረጋውያንን ካልኦት ፀጉማትን ድማ ብፍላይ ዝምልከት ብደረጃ ምምሕዳር ከባብን ዓድን ዝካየድ መፅናዕታዊ ስራሓት ዝሕግዝ ዓውደ ዘተ ተኻይዶም ኣብቲ ካብ 28 ክሳብ 30 መስከረም ኣብ ንኡስ ዞባታት ሰረጅቓ በሪኽን ገላ ነፍሕን ዝተኻየደ ዓውደ ዘተ ኣብ ሚኒስትር ዕዮን ማሕበራዊ ድሕነትን ዳይሬክተር ጨንፈር ተሃድሶን ምጥያስን ኣቶ ጎይቶኦም ኣለም ኣብ ዘስምዖ ቃል ቀንዲ ዕላማ ናይቲ ዓውደ ዘተ ስንኩላን ወገናት ደረጃን ዓይነትን ስንክልንኦም ተገንዚቦም ተኸፈልቲ ናይቲ በብእዋኑ ዝዋረድ ፀጋታት ንክኾኑ ባይታ ንምጥጣሕ ምዃኑ ሓቢሮም ኣቶ ጎይቶኦም ኣስዒቡ ስንኩላንን ካልኦት ፅጉማትን ኣካላዊ ስምዒታዊ ባህርያዊ ፍልጠታዊ ስነ ኣእምራውን ማሕበራውን ደረጃታቶም ንኸመሓይሹ ኣብ ኣመለኻኽታ ሕብረተሰብ ዘተኮረ ጓስጓስ ምክያድ ከም ዘድላ ዝኸኺሮም ሓላፊ ጨንፈር ዕዮን ማሕበራዊ ድሕነትን ዞባ ማእከል ወይዘሮ ጅምዓ ኢብራሂም ብግድኣም ኮምስተረቱ ተሃድሶ ኣብ 1994 ኣብ ስንኩላን ጥራያ ተኪሩ ዝተበገሰ መደብ ምዃኑ ፀኒሑ ግና ዝሰፍሐ ኣተሓሕዛን ዳግመ ምደባን ኮምስተረቱ ተሃድሶን ልምዓትን ስንኩላን ኣረጋውያንን ካልኦት ፅጉማትን ዝብል ስያመ ከም እተዋህቦ ገሊፃ ተሳተፍቲ ኣብ ዝቐረበ ዳሕሳሳዊ መፅናዕታዊ መወከሲ ፅሑፋት ድሕሪ ዘካየድዎ ዘተ ሓጋዚ ሓሳባትን ርእቶታትን ኣቕሪቦም ኣመሓደርቲ ናይተን ንኡሳን ዞባታት ኣባላት ኮሚተ ኮምስተረቱ ተሃድሶን ልምዓትን ብሓፈሻ ኣመሓደርቲ ከባቢ ድማ ብፍላይ ብሚኒስትሪ ዕዮን ማሕበራዊ ድሕነትን ዝተዋህበ መምርሒ ስራሕ ምርኩስ ብምግባር ፅፉፍን ቅኑዑን ዝተማልአን ስርዓተ ሓበሬታ ክሕዙ ተላብዮም ዝኽሪ ወርቃዊ እየቤልዩ ምምስራት ቤት ትምህርቲ ሰውራ ኣብ ኢጣልያ ጀርመንን ስዑድያን ብድምቀት ተፀንቢሮም ከካብ ቦትኡ ዝበፅሓና ትሕዝቶ ብመልክዕ ፀብጻብ ተዋሂዱ ኣሎ ገረ መስቀል ገረ ዝጌር ከቕርቦ እዩ
2: ዝኽሪ ወርቃዊ እየበሊ ምምስራት ቤት ትምህርቲ ሰውራ ዕዙዝ ዝኽሪ

0: ንሓድሽ ወፍሪ ህንፀት ሃገር ብዝብል ቴማ ኣብ ቦሎኛ ኢጣልያ፣ ፍራንክፈርት ጀርመን፣ ከምኡውን ጅዳ ስዑድያ ብልዑል ድምቀት ተፀንቢሉ። ብ26-27 መስከረም ኣብታ ኣብ እዋን ሓርነታዊ ቃልሲ ኣብ ፍራይት መንእሰያት ቀያሕቲ ዕምባባን ኣብ ብኤሮጳ ዝነበረት ከተማ ቦሎኛ ዝተካየደ ኣባላትን ተምሃሮን ቤት ትምህርቲ ሰውራ ዝነበሩን ካልኦት ዜጋታትን ዝተሳተፈዎ ስነ ስርዓት ኣምባሳደር ኤርትራ ሪፓብሊክ ኢጣልያ ኣቶ ፍስሓ ፅዮን ጴጥሮስ መሪቑ ከፊትዎ። እቲ ፅምብል ራእይ መራሕቲ ህዝባዊ ሓይልታት ንመጻኢት ኤርትራ ብዝገልጽ ቤት ትምህርቲ ሰውራ ቀያሕቲ ዕምባባን ትምህርቲ ንኩሉን ዝብል ቴማታት ዝሓዘ ናይ ደረቕ ስእልን ቪድዮን ምርኢት ቀሪቡ። ብዘይካዚ ኣምባሳደር ፍስሓ ፅዮን ጴጥሮስ ንጉዕዞ መምስራት ቤት ትምህርቲ ሰውራ ኣመልኪቱ ሰሚናር ክህብን ከሎ ብወፍሪ ትምህርቲ ንኩሉ መሃይምነት ዘጥፋ ኣዴታት ዝተሳትፈኦ መኣዲ ዘተን ካልእ መሰናድኦታትን ቀሪቡ። እቲ ንክልተ መዓልትታት ዝቐፀለ ፅምብል ብባህላውን ስነጥበባውን ምርኢት ተሰኒዩ ምንባሩ እቲ ዝበፅሐና ሓበሬታ ኣፍሊጡ። እዚ ከምዚ ኢሉ እንከሎ መበል 50 ዓመት መምስራት ቤት ትምህርቲ ሰውራ ኣብ ከተማ ፍራንክፈርት ጀርመን ብ26 መስከረም ብዝተፈላለየ መሰናዶታት ተፀንቢሉ። እቲ ፈፃሚ ጉዳያት ኤምባሲ ኤርትራ ኣብ ጀርመን ኣቶ ዮሃንስ ወልዱ፣ ሓላፊ ህዝባውን ከማውን ጉዳያት ኣቶ ጣዓማ ሃይለ፣ ሓለፍቲ ሃገራውያን ውዳቤታትን ማሕበራትን ከምኡውን ኣለይትን ተምሃሮን ቤት ትምህርቲ ሰውራ ነበርን ዕዱማት ኣጋይሽን ዝተሳተፍዎ መደብ ንንጥፈታት ተምሃሮ መምህራንን ኣለይትን ቤት ትምህርቲ ሰውራ ዝገልጽ 35 ታሪካዊ ስእልታት፣ ግጥምታትን ትርኻን ከምኡውን ሸፋቱ ሰማይ ዘርእስታ ሰነዳዊት ፊልም ድራማን ባህላዊ ትሕዝቶታትን ዘጠቃለለ እዩ ነይሩ። ኣብ ሚኒስትሪ ትምህርቲ ዋና ዳይረክተር ክፍሊ ምርምርን ምምዕባል ዓቕሚ ሰብን ኣቶ ጴጥሮስ ሃይለማርያም ድማ ኣብ ድሕረ ባይታ ብድሆታትን ተራን ቤት ትምህርቲ ሰውራ ዘተኮረ መልእኽቲ ካብ ኣስመራ ብቪድዮ ኣቕሪቡ። ብተመሳሳሊ ኤርትራውያን ነበርቲ ጅዳን ከባቢኣን ስዑድያ ብ24 መስከረም ዝወደብዎ ፅምብል ወርቃዊ እየበልዩ ዝኽሪ መምስራት ቤት ትምህርቲ ሰውራ ብባህላውን ስነጥበባውን መደባት ዝተሰነየ ነይሩ። ብዘይካዚ ፕረዚደንት ኢሳያስ ኣፈወርቂ ብ20 መስከረም ኣብ ኣስመራ ኣብ ዝተካየደ ወግዓዊ ፅምብል ዘስምዖ ቃል ከምኡውን ቃል ሚኒስትሪ ትምህርቲ ብኣቶ ጴጥሮስ ሃይለማርያም ቀሪቡ።
1: ነመስግነካ ገረ መስቀል ገረዝግሄር። ሚኒስትሪ ዕዮን ማሕበራዊ ድሕነትን ማሕበረ ቆጠባዊ ሽግር ስድራ ቤታት ንምቅላል ክወስዶ ብዝፀንሐ ተበግሶታት ኣብ ንዞባታት ሃይኮታ ካብ 12 ምምሕድራት ከባቢ ዝተዋፅኣ 26 ፅጉማት ስድራ ቤታት ብዓይነት ተጣይሰን። ተፀዋዐ ቤት ፅሕፈት ሚኒስትሪ ኣቶ ተኽለ ኪዳነ ንኤሪና ኣብዝሃቡ ሓበሬታ እተን ስድራ ቤታት ነፍሲ ወከፈን ከም ምርጨን ብዋጋ 10,000 ኣቕፋ ጤለ በጊዕ ከም ተጣየሳ ረዲኦም። ኣቐዲሙ ን28 ተምሃሮ 83,000 ኣቕፋ ዝግመት ናይ መፅዓኛ ደገፍ ንካልኦት 4 ፅጉማ ስድራ ቤታት ድማ ዋጋ 40,000 ኣቕፋ ዓይነታዊ ሓገዝ ከም እተገብረ ብምጥቃስ ኣብ መነባበረው ናይቶም ዜጋታት ዘይነዓቕ ኣበርክቶ ይገብር ምህላው ሓቢሮም። እተን ብጤለ በጊዕ ዝተጣየሳ ስድራ ቤታት ብወገነን ብዝመረፆ ዓይነት ብምጥያሰን ሰሪሐን ነፍሰን ንኽእላሉ ባይታ ንምፍጣር ከም ዝሰርሓ ኣረጋጊፀን። ኣብ ንዞባ ዓረዛ ተርእዮ ጉዳእቲ ልምድታት ንምውጋድ ተራ መራሕቲ ሃይማኖትን ዓበይቲ ዓድን ክዓዝዝ ሰሞያ ጥዕና ፀዊዖም። ብሚኒስትሪ ዕዮን ማሕበራዊ ድሕነትን ምምሕዳርን ኣብ ዝተወደበ ኣስተምህሮም ሓሓሊፉ ኣብ ርሑቕ ገጠራት ተርእዮታት መርዓት ትሕቲ ዕድመ ምኽንሻብ ደቂ ኣንስትዮ ከምኡውን ምኽላዕ ዓንቀርን ምኽላሓን ከም ዝርአ ዝገለፁቶም ሞያውያን ነዚ ኣካላውን ስነ ኣእምራውን ሳዕቤናት ዝኸትል ልምድታት ንምውጋዱ ብፀለውቲ ኣካላት ዝካየድ ፃዕሪ ኣገዳሲ ከም ዝኾነ ኣብሪሖም። ተሳተፍቲ ብወገኖም ካብታ ኣስተምህሮ ሳዕቢናት ጉዳእቲ ልምድታት ክግንዘቡ ከም ዝኽኣሉ ብምጥቃስ ተቕሊልካ ንምጥፍኦም ዝወፅእ ሕግታትን መምርሒታትን ኣብ ግብሪ ንኽውዕል መሰብ ምሕዳራት ተወሃይዶም ከም ዝሰርሑ ኣረጋጊፆም። ኣብ መወዳእታ ኣካየድ ስራሕ ምምሕዳር ንእዞባ ዓረዛ ኣቶ መንግስት ዘሚካኤል መስርሕ ምውጓድ ጉዳእቲ ልምድታት ንኩሉ ኣካል ሕብረተሰብ ስለ ዝምልከት ኩሉ ዝምልከቶ ክዋሳእ ኣዘኻኺሮም። ዝስዕብ ዜና ሃገራት ወፃኢ እዩ። ዜና ወፃኢ። ብሪጣንያ ዳግማይ ናብ ኤውሮጳዊ ሕብረት ክትፅምበር ከም እትኽእል ቀዳማይ ሚኒስትር ብሪጣንያ ኣንዲ በርንሃም ኣሚቶም። ነቲ ጉዳይ ብዝምልከት ምስ ሰመዝ ሃገሩ ክዘራረብ ምዃኑ ዝገለፀ ቀዳማይ ሚኒስትር በርንሃም ኣብ ውሽጣዊ ምርዳእ እንተዳ ተበፂሑ ወግዓዊ ናይ ምምላስ ጠለብ ክቐርብ ምዃኑ ኣፍሊጦም። ኣባል ሃገራት ኤውሮጳዊ ሕብረት ነቲ ናይ ምምላስ መደብ ክቃወምዎ ከም ዘይክእላ እኳ ይግለፅ እንተሎም ነዊሕን ዝተሓላለኸን መስርሕ ክህልዎ ከም ዝኽእል ግና ግምታት ኣሎም። ፕሬዚደንት ፈረንሳን ቀዳማይ ሚኒስተር ስጳኛን ትማሊ 30 መስከረም ኣብ ከተማ ማድሪድ ኣብ ዘካየድዎ ዝርርብ ብሪጣንያ ናብ ኤውሮጳዊ ሕብረት ንምምላስ ክትወስዶ እትኽእል ስጉምቲ ብሓጎስ ከም ዝቐበልዎ ገሊፆም። ምምላስ ብሪጣንያ ንፖለቲካውን ቀጠባውን ፅልዋ ኤውሮጳዊ ሕብረት ብእወንታ ክፀልዎ ከም ዝኽእል ክኢላታት ይእመቶም። ካብቲ ሕብረት ንምውፃእ ኣብ 2016 ረፍረንደም ዘካየደት ብሪጣንያ ኣብ 2020 ጠቕሊላ ከም ዝወፀት ዝዝከር እዮም። እቲ ናይ ምውፃእ ስጉምቲ ንክልትኦም ወገናት ቅጠባዊ ሃስያ ከም ዘስዓበሎም ፀብጻባት የረድኦም። ኣሜሪካ ብሰብ ሰርሖ ብልሕን ዘመናውያን ድሮናትን ዝተደገፈ ሓድሽ ወተሃድራዊ ኣሃዶ ከም እተቐውም ኣፍሊጣ። ዕላማ ናይዚ ኣሃዶ እዚ ወተሃድራውን ፀጥታውን ረብሓታት ሃገሩ ንምውሓስ ምዃኑ ፀሓፊ ውግእ ኣሜሪካ ፒት ሄግሰት ሓቢሩሎም። እዚ ኣብ ጥቅምቲ 2027 ተግባራዊ ከም ዝኸውን ዝተገልፀ ኣሃዱ ዘመናውነት ፅላት ምክልኻል ኣሜሪካ ንምድንፋዕ ተርኡ ልዑል ከም ዝኸውን እዩ ዝግለፅ ዘሎም። ይኹን እምበር እቲ ውፅን ኣብ መንጎ ሓያሎ ሃገራት ሓድሽ ወተሃደራዊ ውድድር ከስዕብ ከም ዝኽእል ክኢላታት ብኣግኡ ይእመት ኣለዉ። ቅድሚ ሒደት ዓመታት ወተሃደራዊ ኣሃዱ ጠፈር ከም ዝቆመት ኣሜሪካ ኣብ ጠፈር ኣፅዋር ከም ዘዋረደት ምሕባራ ኣይርስዓን። ኣብ ዝሓለፈ ወርሒ መስከረም ኣብ ጀርመን ፈረንሳን ኢጣልያን መጠን ቅጠባዊ ዝቕባበ ከም ዝወሰኸ ተቓሊሖም። በዚ መሰረት ኣብ ጀርመን መጠን ዝቕባበ ናብ 3 ሚታዊት ከም ዝዓረገም፣ እዚ ድማ ድሕሪ 2023 እቲ ዝለዓለ ምዃኑ ፀብጻባት ሓቢሮም። ብዘይካዚ ኣብቲ ሃገር ካብ ወርሒ ናሓሰ ኣስታት 10 ሚታዊት ዝነበረ ወሰኺ ዋጋ ነዳዲ ኣብ ወርሒ መስከረም ናብ ኣስታት 15 ሚታዊት ክብ ከም ዝበለ ተገሊጹ። ኣብ ፈረንሳ እውን ኣብ ወርሒ ናሓሰ ኣስታት 2.4 ሚታዊት ዝነበረ መጠን ዝቕባበ ኣብ ወርሒ መስከረም ናብ ልዕሊ 3 ሚታዊት ክዓርግ ከሎ ዋጋ ነዳዲ ድማ ካብ 10 ሚታዊት ናብ ልዕሊ 21 ሚታዊት ክብ ከም ዝበለ ተፈሊጡሎም። እዚ ከምዚ ኢሉ እንከሎ ኣብ ኢጣልያ ኣብ ወርሒ ናሓሰ ኣስታት 3 ሚታዊት ዝነበረ መጠን ዝቕባበ ኣብ ወርሒ መስከረም ናብ ልዕሊ 4 ሚታዊት ደይብሎም። ሃገራት ኤውሮጳ ብደረጃ ዓለም ተኸሲት ዘሎ ሕፅረት ነዳዲ ብከቢድ ተሃስየን ከም ዘለዋ እዩ ዝጠቀስ። ፓኪስታን ሎሚ 1 ጥቅምቲ ኣብ ልዕሊ ሃገሩ ተወሳኺ ደብዳብ ነፈርቲ ከም ዘካየደት መንግስቲ ኣፍጋኒስታን ከሲሶም። በቲ ኣብ ኣብራጃታት ኩናርን ሄልማድን ዝተካየደ ደብዳብ ፓኪስታን 22 ሽበራውያን ከም ዝቐተለት ክትሕብርን ከላም፣ መንግስቲ ኣፍጋኒስታን ግና ኩሎም ግዳያት ቆልዓ ሰበይቲ ዝረከብዎም ሰላማውያን ሰባት ምዃኖም ወቒሱሎም። ኣፍጋኒስታን ነቲ ደብዳብ ምላሽ ከም እትህበሉ ትገልጽ ብምህላዋ ወተሃድራዊ ምትፍናን ክልቲኤን ጎረባብቲ ሃገራት መሊሱ ክኸርር ከም ዝኽእል ይሕብራሎም። ኣብ ኣፍጋኒስታን ሰሪኾም ዝኣትዉ ሽበራውያን ጠንቂ ፀታዊ ፀገማት ኮይኑ ምህላዎም እትሕብር ፓኪስታን መንግስቲ ኣፍጋኒስታን ንምግትኡ ተርኡ ከም ዘይተፃወት እያ እትኸስስ። መንግስቲ ኣፍጋኒስታን እውን ካብ ፓኪስታን ሰሪኾም ዝኣትዉ ሽበራውያን ፀታዊ ፀገማት ይፈጥሩሉ ከም ዘለዉ እዩ ዝወቅስ ዘሎም። ንዩክሬን ዝውዕል ኣፅዋር ንዘፍርያ ዘለዋ ኩባንያታት ሃገራት ምዕራብ ዕላማ ከም እትገብረን ምዃና ሩስያ ጠንቂቓ። እተን ኩባንያታት ብቐጥታ ኣንጻር ሩስያ ይሳተፋ ምህላወን ዝወቐሰ ኣፈኛ ሚኒስትሪ ጉዳያት ወፃኢ ሩስያ ማርያ ዛራኮቫ ሃገራ ልዑላውነታ ንምውሓስ ከም እተጥቅዓና ነፂራ። ሩስያ ነዚ ትገልጽ ዘላ ብርክት ዝበላ ሃገራት ኤውሮጳ ንዩክሬን ጸረ ሚሳይል ንምልኣኽ ይጓያ ከም ዘለዋ ኣብ ዝቃልሓሉ ዘሎ እዋን እዮም። ኣሜሪካ ብሪጣንያን ጀርመንን ዝርከበአን ሃገራት ኔቶ ንዩክሬን ንምድሓን ፓትሪዮት ዝተሰሜየ ዝተራቐ ጸረ ሚሳይላት ንምልኣኽ ይንቀሳቐሳ ከም ዘለዋ ዝፍለጥ እዮም። እቲ ስጉምቲ ንሚዛን ሓይሊ ናይቲ ኩናት ክቕይሮ ከም ዘይክእል ዝገለጸ ፕሬዚደንት ቭላድሚር ፑቲን ኣብ ልዕሊ ዩክሬን ዝካየድ መጥቃዕትታት ክሰፍሕ ምዃኑ ሓቢሩሎም። ሩስያን ዩክሬንን ኣብ 2026 ብፍላይ ኣብ ወተሃድራዊ ትሕቲ ቅርፅን ትካላት ፀዓትን ንዘካየደኦም ምልውዋጥ መጥቃዕትታት ኣስፊሕንኦ ከም ዘለዋ ዝፍለጥ እዮም። ደቡብ ኮርያ ንወተሃድራዊ ፅላታት ዘመናውነት ንምልባስ ኣብ ዝመፅእ 3 ዓመታት ተወሳኺ ቢልዮናት ዶላራት ከም እትስላዕ ኣፍሊጣ። እቲ ወፍሪ ሚሳይላት ፀረ ሚሳይላትን ካልኦት ተኮስተ ንምምዕባል ዝዓለመ ምዃኑ ፕሬዚደንት ሊ ጃንግ ሚዮንግ ሓቢሩሎም። እዚ ከምዚ ኢሉ እንከሎ ከም ኣካል እቲ ወፍሪ ሃገሩ ክሳብ ብምፋረቅ 2030 ኒክሌሳዊ ኣፅዋር ክዋደድላ ዝኽእል ሳማሪን ከም እተማዕብል ፕሬዚደንት ሚዮንግ ኣረዲኦም። ቅልውላዊ ሓብሲ ደሴት ኮርያ ብዘተ ንምዕራፍ ቅርብቲ ከም ዘላ ዝገለፀት ደቡብ ኮርያ ክመፃ ዝኽእል ስጋኣት ንምምካት ምድላዋታት ትዕብብ እዋኑ ምዃና ነፂራላ። ደቡብ ኮርያ ነቲ ቅልውላ ብዝርርብ ንምዕራፍ ኣብ ዝሓለፈ ቀረባ ሳምንታት ናብ ሰሜን ኮርያ ፀውዒት ከም ዘቕረበት ሰሜን ኮርያ ግና ምስ ኣሜሪካ ዝካየድ ሓበራዊ ወተሃድራዊ ልምምር ክሳብ ዘይተቋረፀ ንዝርርብ ቅርብቲ ከም ዘይኮነት እያ ሓቢራ ዘላ።

ኣስታት ሓደ ሲሶብ ካብ ህዝቢ ኣፍጋኒስታን ሓደጋ ጥሜት ተቓሊዑ ከም ዘሎ ሓድሽ ዝወፀ ጸብጻብ ውድብ ሕቡራት ሃገራት ገሊፆም። ኣብታ ኤስያዊት ሃገር ልዕሊ 4 ሚልዮን ቆልዑ ማለት ብገምጋም ሓደ ካብ 10 ኣብ ደረጃ ዓፀቦ ወዲቑ ከም ዘሎ እቶም ጸብጻባት ይጠቕሶም። እቲ ክስተት ሳዕቤን ናይቲ ካብ 221 ክሳብ 200 ካብ 201 ክሳብ 221 ኣብ ኣፍጋኒስታን ዝተኻየደ ግዳማዊ ወተሃደራዊ ምትእስሳብ ምዃኑ እዩ ዝጥቀስ። ኣሜሪካ ን20 ዓመታት ኣብቲ ሃገር ዘካየደቶ ወተሃደራዊ ወፍሪ ኣብ 221 ከብቅዕ እኳ እንተኸኣለ ሓርግዳት ግና ይቕፅል ከም ዘሎኦም ጸብጻባት ዝጠቕሶም። ኣብዚ እዋን እዚ ኣብ መንጎ ኣፍጋኒስታንን ፓኪስታንን ተኸሲቱ ዘሎ ወተሃደራዊ ምትፍናን ነቲ ኩነታት መሊሱ ኣጋዲድዎ ከም ዘሎ ናይ ቀረባ ተዓዘብቲ ይጠቕሶም። ኣፍጋኒስታን ብባህርያዊ ጸጋታት ብቐንዱ ኸኣ ብክቡራት ማዕድናት ሃብታም እኳ እንተኾነት ብሰንኪ ጸጥታዊ ጸገማት ኣብ ረብሓኣ ከተውዕሎ ከም ዘይከኣለት እዩ ዝሕበር። መንግስቲ ብርኪና ፋሶ ከም ኣካልቲ ግዳማዊ ምዝመዛ ጸጋታት ንምእላይ ዘካይዶ ዘሎ ንጥፈታት ናይ ፈለማ ሃገራዊ ትካል መጻረይ ወርቂ ከም ዝደኮነ ሓቢሮም። እዚ ብውሽጣዊ ዓቕሚ መንግስትን ብሕታውያን ትካላትን ብርኪና ፋሶ ዝተሃንፀ ትካል ኣብ ምውሓስ ቁጠባዊ ልዕላውነት እወንታዊ ተራ ከም ዘለዎ ፕሬዚደንት ኢብራሂም ትራኦረ ኣሚቶም። እቲ ትካል ስርሑ ብወግዒ ምትጀመረ ኣብ ቀዳማይ ገጽ ዓመታዊ ልዕሊ 160 ሜትሪክ ቶን ወርቂ ከፍሪ ትፅቢት ከም ዝግበርን መጠን ፍርያቱ ዓመታዊ እናወሰኸ ከም ዝኸይድን ክኢላታት ገሊፆም። መንግስቲ ብርኪና ፋሶ እቲ ትካል ንቁጠባዊ ወፍሪ ባይታ ከም ዘጣጥሕ ብምሕባር ጸጋታቱ ብውሽጣዊ ዓቕሚ ንምፍራይ ከም ዝፅዕር ኣፍሊጡሎም። ብርኪና ፋሶ ግዳማዊ ምትእትታው ብትሪ ካብ ዝቃወማ ዘለዋ ሃገራት ዞባ ምዕራብ ኣፍሪቃ ምዃና ይግለጽ። ዜና ንምዝዛም ቀንዲ ነጥብታት ደግመልኩም። ላዕለዋይ ልኡኽ ኤርትራ ኣብ ካይሮ ምስ ሚኒስትራት ጉዳያት ወፃእን መጓዓዝያን ግብፂ ተራኺቡ ዘትዮም። ኤርትራውያን ነበርቲ ስዊዘርላንድ ጉዳበታቶም ብምድልዳል ኣበርክትኦም ንምዕዛዝ ዝሕግዞም ንጥፈታት ኣካይዶም። ኣብ ዞባ ማእከል ንዕማማት ኮሚተ ሽማግለታት ኮም ሰረቱ ተሃድሶን ልምዓትን ዝሕግዝ ዓውደ ዘተ ተቐኒዖም። ብሪጣንያ ዳግማይ ናብ ኤውሮጳዊ ሕብረት ክትፅምበር ከም እትኽእል ቀዳማይ ሚኒስትር ብሪጣንያ ኣንዲ በርንሃም ኣሚቶም። ኣሜሪካ ብሰብ ሰርሖ ብልሕን ዘመናውያን ድሮናትን ዝተደገፈ ወተሃደራዊ ኣህዱ ከም እተቐውም ኣፍሊጣ። ኣብ ዝሓለፈ ወርሒ መስከረም ኣብ ጀርመን ፈረንሳን ኢጣልያን መጠን ቅጠባዊ ዝቕባበ ከም ዝወሰኸ ተቓሊሖም። ዜና ተዛዚሙሎ ሰናይ ምሸት።

0: ኻታ ዛረባ ኸዓ እዛ ትፈልጥዋ እያ በቲ ትመስየና በቲ ኻታ ውሒ ተዓግተና እሞ በሊዕና ሰተና ኢና ፋኑና
1: ውዒልኩም ክትሓድሩ ኮ ከምንተይ እዮም ተሓገዙና ነርና እንተኾነ ግን ሰብ ርሑቕ መገዲና ካበልኩም ዓድኩም ኣልዑል ተበገሱ

ሰላምታ ናይ ብዛሕኩም ኣብ ዝተፈላለየ ቦታታት ብምዃን ኣብ ምክትታል ትሕዝቶና ዘለኹም ክቡራትን ክቡራንን ተኸታተልትና ከመይ ቀኒኹም ኣብ ዝሓልፈ ሰሙን ንዓኹም ተኸታተልቲ መደብና ዝተፈላለየ ትሕዝቶታት ዘለዎም መደባት ሒዝና ኣብ ሰዓትና ክንቀርብ ምዃንና ሓቢርና ነርና ሰዓትና ኣኺሉ መደብና ትራ ንጅምር ኣለና ነዚ ንሎሚ ኣዳሊናዮ ዘለና ትሕዝቶታት ብብዘለኹም ወገን ምሳና ሓቢርኩም ክትከታተልዎ ብክብሪ ይዕድም ከም ወትሩ ኣብ መኽፈቲ ትሕዝቶና ካብቲ ኣዛናይ ዝኾነ ትሕዝቶታትና ብደርፊ ክንጅምር ኢና ሰናይ ናይ ምክትታል ግዜ ክኾንልና ድማ ንምነም

ክቡራትን ክቡራንን ተኸታተልትና ካብ ንኡስ ትሕዝቶ መደብ ናትራን መደብ ፍነተ ሂወት ቀሪብናልኩም ኣለና ኣብ ሂወትና ንዘጋጥሙና ዝተፈላለዩ ክስተታት ዳሲሳ ፈትሻ ኣጠቃርብ መደብ ፍነተ ሂወት ንሕጂ እውን ቀሪብናልኩም ዘለና ትሕዝቶ ኣብ ሂወታ ንዘጋጥማ ስንክልና ከይዓገታ ንሂወታ ብፃዕሪ እትነብር ዘላ ተጋዳሊት ዘውዱ ተስፋይ ብዛዕባኡ ዝተካየደ ዕላሊ ክኸውን መደብና ሙሉእ ትሕዝቶኣ ጋዜጠኛ ፍፁም ክፍለማርያም ብከምዝስዕባ ውሃ ሂድልና ኣሎ ናብታ መደብ ከስገረኩም።

0: ሓዳል ሃገር
1: ጉዕዞ ተጋዳሊት ዘውዲ ካበይ ናበይ ፃዕሪ ናብ ሓደ ጫፍ ንምብፃሕ ዝግበር ኩሉ ዓይነት መስርሕ እዩ። ፃዕሪ ብዘይድሌት እንትርፎ ሃልኪ ዘምፅኦ ዓወት የለን። ምኽንያቱ ናይ ዓወት ቀዳማይ መስርሕ ድሌትን ተበግሶን ስለ ዝኾነ። ተጋዳሊት ዘውዲ ድማ ነዚ ብኣጋ ብምርዳእ ተጸባይነት ብምጽያን ብሓርኮትኮቶምን ጻዕሮምን ንምንባር ካብ ዝበድህዋ ዜጋታት ሓንቲ እያ። ቂድሙኡ ግና ተጋዳሊ ዘውዲ መን እያ ንዝብል ሕቶ ክንምልስ።
2: ንዕብት ወለዶ ባህልናዩ ብተርታ እንኸዶ ኣማህ ፀኒዩ ሰፊሩ ቋንቋ ርስቲ
3: ኣብ ማዕደጋ ናባእታ ቤት ትምህርቲ ጀሚርያ ካብ ቀዳማይ ስጋዕ ራብዓይ ካብኡን ደቂ ኣምሃሮ ወታደር ኣቦይ ስለ ዝኾነ ኣብ ተፈላለየ ቦታ ኢና ዓብና ኣብ በዓል ደቂ ኣምሃሮ ኣስመራ ሰገነይቲ ማዕደጋ እንዳበለና ኢና ዓብና እጂ ኣብ ደቂ ኣምሓሮ ኣብ ራብዓይ ስጋዕ ሻድሻይ በፂሐ ካብኡ ኣገግር ስለ ዝኾነ ኣብ ቋሪፅናዮ ማለት እዩ። ብድሕሪኡ ኣስመራ መፅ ናብ ሞይ ማለት እዩ ኣደይን ዓዲ ወሪዳ ጠርኒፋ ካብ ደቂ ኣምሓሮ እንዳ መንግስቲ ኣብ ብጅምላ ምስተ ቆትሉ ደቂ ኣምሓሪ ንኮርባርያ ወሪዳ ንኩሎም ሒዛቶም ኣንከዓ ነስመራ ናብ ሞይ መፅአ ምሶም ሞይ ቅመጥ ነይረ ደቕሎ ቅሩብ ግዜ ከዓ ስራሕ ጀሚረ ማለት እዩ ብቻርካምባ
1: ዝኾነ ሰብ ብከባቢኡ ኮነ መቕርቡ ክፅሎ ባህሪ ዝፈጠሮ ነገር እዩ። ተጋዳሊ ዘውዲ ድማ በቶም ኣብ ከባቢኣ ዝነበሩ ውድባት መንእሰያት ክፅሎ ባህርያዊ ኮነ። ይኹን እምበር ናይቲ ግዜቲ መንእሰይ ዘውዲ ቀሲና ስራሓ ኣብ እተፀፋፈሉ ዝነበረት እዋን ንሳ ግዳይ ትኾነሉ ሓደ ኩነት ተፈጥሮ እሞ ናብቲ ክትገብሮ ዝነበራ ናይ መወዳእታ ውሳኔ በፅሐት
3: ብድሕሪኡ

0: ከዛ ሰራሕና ከለና ሓፋሽ ውድባትካ ተቢልና ማለት እዩ ተወዲብና እጂ ሃፍታ ኣብ ተስፋጤን ምስ ሃፍታ ኣብ ተስፋጤን እዚ ናይ ዞባዊ ደቡብ ምምሕዳር ምስ ኢና ንረኸብ ነርና በዚ ነይሩ በዚ ከባቢታት እቲ ስራሕና ከዓ ከመይ ነይሩ መሲልካ ገንዘብ ናይ ዋህየታት ነብፅሕ ዝኾነ ይኹን መልእኽቲ ከዓ ነብፅሕ ኣብኡ ከድና ከዓ ረሲድ ሒዝና ከዓ ናብ ዝንመፅእ ዝንበብ ተሎ ከዓ ማሕታደ መሪሕ ድዩ ፍፃሜታት ገለ ዓወታት ከዓ ሒዝና ንመፅእ ተን ዋህየታት ንህበን እሰን ኣንቢበን እንደገና ከዓ ኣብኡ ንመልሶ ማለት እዩ። ከምኡ እንዳገበርና ከለና እዛ ዝረእኹ ኣብ ሰሜናዊ ሳሕል ተሳኢልናያ ደለናይ ብራኡ የበን እሳ 78 ዳርጋ ወርሒ 7 ገለ ኸውን ተሓዚት ገንዘብ ናይ ማሕበር መንእሰይ ቆይሙ ነይሩ ሽዑ ግዜ ናይ ደርጊ ከሎ ማለት እዩ ገንዘብ ሒዛ ትወፅእ እጅቲ ገንዘብ መጀመርያ ሒዛቶ ናባይ ሒዛቶ መፂኣ ንዘውዲ ረኪብ እያ ኢሎማ ንዓይ ረኪባሃኒ ኣነ ከዓ ንሊቆም ዝበሃል ወዲ ቁሸቲ ፈዳይ ነበረ ንዑ ረኪብ እዮ ስ ሜዳ እትይዎ ማለት እዩ
1: እወ ብኤርትራዊ ዜጋ ንስለ ሃገር ዝተኸፍለ ረዚን መስዋዕቲ መቕለያ ኣይነበሮን ከም በዓል ክብሮም ዝኣመሰሉ ውድባት ዜጋታት ዝወርዶም ዝነበረ ግፍዒ እውን ከምኡ እቲ ዕድለኛ ዝኾነ ከም በዓል መንእሰይ ዘውዲ ድማ ካብ ጸላኢ ብምምላጥ ንኻልኣይ መስዋዕቲ ናብ ሜዳ ይጽምር
0: ሕጂ ኣነ ከዓ መሰለፊ ካብኡ ክብሮም ኩሉ ግዜ ከማ ናብ ገዜጣ ወፅኡ ክብሮም እዚ ወዲ ክብሮም ቀሺ ዘመን እዚ ዝበሃል ሕጂ ሱ ፈዳይን እዩ ነይሩ ሕጂ ሱ ኣብ ካብዚ ዓብ ባንኪ ገንዘብ ከውፅኡ ከለዉ ሰለስተ ሰባት ሒዞሞ እንዳወፅ ከሎ ብሎኮ ከረን ሓደ ካብቶም ሰለስተ ተታሒዙ ሕጂ እቲ ክብሮም ምስኦም ረኸብ ስለ ዝነበረ ተፈሊጡ ማለት እዩ ሕጂ ንሜዳ ወፅኡ ነይሩ ሕጂ ንሜዳ ምስ ወፀ ዋህየታት ኩለን ደው ኢለን ኢሎም እቶም ናይ ክፍሊ ህዝቢ ከዓ እቶ ኢሎሞ ምስ ኣተወ ድሕሪ ክልተ ቐነይ ኣበይ ኣቱ ኣበይ ወፅእ ኣፅኒዖም ገዛና ኣቱ ስለ ዝነበረ ክብሮም ሰዓት 10 ሰሉስ መዓልቲ ኣብ ሹቅ ሒዞሞ ንክብሮም ማለት እዩ ክብሮም ምስ ሓዝዎ ንገዛና መፅኦም ሕጂ ኣነ ኣጋጣሚ ዕድል ገይረ ሰይቲ ወዶሞ ይፀዊዓትኒ ኣብ ገዛእ ከይደ ገዛና ከዓ ዓፋኝ መፅያ ዓፋኝ ምስ መፀት እታ ዋና ገዛ ርያቶም ገዛ ክፈትልና ኢሎማ ከፊታትሎም ዋላ ሓንቲ ዝረኽቦ ነገር የለን ሕጂ ኣበይ ንረኽባ ኢሎማ ኣብ ስራሓ ኢላቶም ንሳ ኣነ ስራሕ ከም ደይነበርኩ ትፈልጥ እያሳ ሕጂ እንዳወዶሞይ ከም ድነበርኩ ስለ ድፈለጠት ቆልዑ ገይራ ፀዊዓ ትገብርዮ ግዲ ነርኪ ኮይኑ ዓፋኝ መፂኦም ክነይሮም ትብለኒ ሽዑ ካብኣ ኣብቲ ከንቸሎ ከማንይ ኣቶን ግልብጥ ኢለ ዕዳጊ ሓሙስ ከይደ ኖም ሞይነ ጊረያ ከምዚኣ ከምዚ ኣጋጢማ ኣላ ሜዳ ከይደ ገለ የብላ ሽዑ እዞም ሓፋሽ ውድባት ስለ ዝነበራ ዕዳጊ ሓሙስ ኣብአን ሓዲረ ኣብአን ምስ ሓደርኩ በዚ ማይበላ ፀግዕ ንፅባሒቱ ማለት እዩ ንጎሆ ተስኤ በዛ ማይበላ ገይረን ዓዲ ሰጉዶ ኣቱ ዓዲ ሰጉዶ ምስኣተኹ ኣብ ካ ኢትዮጵያ እዛ ወፃእ ካብ ወፃእ መፅያ ድበልኩካ ኣብ ፀኒሓትኒ ኣብኡ እትገዝኦም ሓዲርና ብሎኮ ገይረ ኣነ ወፅእ ማለት እዩ ኣነ ከይዕድል ገይረ ኣይተተሓዝኩን ክብሮም ግን ተረሽሙ ማለት እዩ
1: ከምቲ ትከታተልዎ ዘለኹም ዛንታ ተጋዳሊ ዘውዲ ዛንታ ኩሉ ኤርትራዊ መንእሰይ እዩ ኣካላቱ ኣብ ውልቸር ኮፍ ዝበለ ናይ መሓውር ስንክልና ዘለዎ ናይ ኣዒንቲ ዕረት ዘጋጠሞ እንተዘይኮይኑ ካብ ኩናት ክእለ ዝደሊ ዜጋ ኣበደን ተጋዳሊ ዘውዲ ድማ ድሕሪ ተደጋጋሚ መውጋዕቲ ኣብ ተበግሶ ኣብ ዝነበረ ጥምጥም ከቢድ ናይ ዓንዲ ሕቆ መውጋዕቲ ኣጋጠማሞ ናብ ሕክምና ኣምርሐት
0: ድሕሪ ምስላፍና ከዓኒ እዚ ናይ ሰሜን ምንስሓብ ኮይኑ ንሕና መጀመርያ ኣምባህራ ታዕሊም ጀሚርና ነርና ሽዑ ናይ ሰሜን ምንስሓብ ምስ ኮነ ብናቕፋ ገርና ንዓራግኣቲና ማለት እዩ ዓራግ ኣብኡ ንዕለም ነርና እዛ ገንዘብ ሒዛ ወፀት ዝበልኩካ ኤልሳስዩ ሜንድያ ትበሃል እሳ ከዓ ቅድመይ ወርሒ ገይራ ስለ ዝፀንሐት ኣብታ ጋንታናት ኣብኣ ኣቲና ኣትያ ማለት እዩ ኣትያ ኣነ ኣትየ ዎ ሕጂ ብሓንሳ ተዓሊምና ካብ ዓራ ከኣኒ ተዓሊምና ምስ ወዳእና ራብዓይ ወራር ተጀሚሩ ንሓይልታት ክስንክታለኒ ኹም ኢሎም እቶም ተዓለምቲ ኩላህና ንፋሕ ወሪድና ማለት እዩ ፋሕ ከዓ ስጋዕ ራብዓይ ወራር ድውዳእ ኣብኣ ሰንኪትና ራብዓይ ወራር ምስ ተወደአ መፂና ካብ ዓራ ተዓሊ እዚ ተወዚዕና ን31 ተወዚዕ
1: ተጋዳላይ ህዝባዊ ግንባር ንኹሉ ዝፀውር ንዘይንቡር ከም ንቡር ወሲዱ ዝሓለፎ ጉዕዞ ድማ ዛንታ ትማሊ ዝምስክሮ ሓቂ እዩ። ኩሉ ከይዓጀቦ ድማ ኣብ ዓረብያ ኮይኑ በታ ዘለቶ ዕለታዊ ንጥፈተ የካይድ። እዚ ኩሉ ድማ ንስለውፅእ ህዝቢ እዩ።
0: ካብኡ ከዓ ሓምሻይ ወራር ኪና ተሳቲፈ ኣይተወጋእኩን። ተበግሶ ግን ኩናት ነይሩ። ኣብ ተበግሶ እግረይ ተወጊአ ነይረ። ካብኣ ከ ሓወይ ምስ ተመለስኩ ከዓ ኣብ ጎላን ከለኹ ከቢድ በረ 81 ሃሪምኒ ማለት እዩ ንድሕቆይ። ካብኣ ንሓወልዕ ክንሕከም ከይድና ካብኣ ድሕሪ 3 ወርሒ ከዓ ንፖር ሱዳን ኣቲና ማለት እዩ።
1: ተጋዳሊት ዘውዲ ንኩነታት መጓእታ ምስ ዝነበረ ሕክምና ብምንፅፃር ኣብ ልዕሊኦም ዝነበረ ሓልዮትን ተገዳስነትን ሎሚ ብከምዚያ ትገልጾ።
0: ኩነታት መውጋእተይ ዓንድሕቆይ እንድያ ከቢድ እዩ ነይሩ። ኣወ ሕማቅ እየ ነይረ ሽዑኡ መጀመርያ በዚ ናይ ኤንቲጂቭ ገለ የዝሰቲ ነይረ ክብሉ ነብሰይ ሲንቀሳቀሲ ነይሩ። ከቢድ እዩ ነይሩ። ሓኪም ከማን ናተይ ፊዚዮቴራፒ ሎም ዝምፅዎ ብርሃነ ሓየሎ ዝበሃል ሲ ዝያዳ ዳእልየን ነይሩ። ከቢድ ከም ዝነበረ ወላ ሓፍ ክብል ኣይክእልን እዩ። ሓደ ግዜ ንኣብነት ክነግረካ እዚ ኣብ ሓወልዕ ከለና ነፋሪት ተኸሽፉ ተባሂሉ ክልተ ሰብ ውፅዓት ነርና በ ሕጂ እቲ ድሓን ድሓን ድኾነ ሰዓት 6 ሰዓት 5 ውፁእ ተኸሽፈ እዛ ሓወልዕ ነፈርቲ ክመፃእ ገለ ተባሂሉ ንሕና ክልቴና ተሪፍና ውፃዕ ስለ ዝነረ ኣጋጣሚ ግን ነፋሪት ኣይመፀትን። ብድሕርያ ድሕሪ 3 ወርሒ ንፖር ሱዳን መውቃዕቲ ተኮይኑ ከቢድ እዩ ነይሩ። ዝኾነ ግን ኣብ ፖርስዳን መስከድና ግን ኣባላት ነይሮምና ናይ ባሓቂም ዳኣልዩና ነይሮም እንዳንቀሳቀሱ ብካሊበር ዝበሃል ኣብዚ ሓፂን ገብሩልካ እናተንቀሳቀስና ዳርጋ ነብስና እንዳኸኣልና ባዕልና ዕለታዊ መናበብሮና ክነካይድ ኣብቲ ፖርስዳን ከለና ማለት እዩ። ዝኾነ ነገር ሲ ዝኾነ ንጥፈታት ንነጥፍ ነርና እንጂ ዕለታዊ ከምኡ ክብለካ ከሎ መጎጎ ባዕልና ንስንክት ነርና። ዋላ እዚ ሽጉርቲ ገለመለገለ ባዕልና መቲርና ምግብና ንወፅእ ነርና። ብፍላይ እዚ ሻድሻይ ወራር ክተት ምስ ተባሃለ ኩሎም ቶም ኣባላት ዳርጋ ኸቲቶም ስለ ዝነበሩ ባዕልና ምግብታት ንነዳሉ ነርና ማለት እዩ።

0: ርእሲ ህይወትና ሲ ብፆትና ሲ ህይወት እዮም ዝተኽሉና ነይሮም። ሕጂ ንኣብነት ኣብ ሓሊበት ነርና ዶክተር ሚካኤል ነይሩ ናና ዶክተር ማለት እዩ። በዓል ዶክተር ሚካኤል ለይትን መዓልትን ሽዑ ከዓ ክስታይ ውጋኣት ብብዝሒ ስለ ዝነበርና ለይትን መዓልትን ካብቲ ራእስና ኣይእለይን እዮም። ብሰንኪ መውጋእቲ ድስዋእ የለን ናልባሽ ማራ ዝበርትዖቶ ዘይኮይኑ ሕጂ ኣብ ሕክምና ኣብ ሜዳ ብዝለዓለ እዩ። ኣብ ፖርሱዳን ከዓኒ ካብ ናይ ሜዳ ዝፈልዮ ከዓኒ ኣብኡ ከተማ ስለ ዝኾነ ዋላ ብሽክሌታ ጌርና ክንኸይድ ንኽእል ስለ ዝኾነ ካብ ዓራት ስስ ኣብኡ ግን ኣብ ዓራት ዘይኮይኑ ካልእ ኣይትኽእልኒ ኢኻ ብኢንፊጅን ገለተ ዘይኮይኑ ሕጂ ኣብ ፖርሱዳ ምስ ከድና ግን ተንቃሳቂስና ነብስና ከምናኣሊ ካብ መጠን ላዕሊ እዮም ከማ ቶም ኣብኣ ዝነበሩ ኣላይት በዓል እዚ እዮም ዝሰርሑ ንዓናሲ ከመይ ጌርና ነብስና ክኢልና ክንከይድ ከም ዘለና ኣፅዕሉ ነይሮም። ስለዚ ስ ሕክምና ናይዚ ናይ ህዝባዊ ግንባር ነበረ መቸም ክጎፀ ይክእልኒ ፅቡቅ እዩ ነይሩ ማለት እሱ ተደይከውን ከዓ ሰብ ተመላሊሱ እዩ ብኪና ዳእቱ ነይሩ ሸለልትነት ነይሩ ተትኸውን ዋላ ተወጊእካ ተሰው ክትስዋእ ምክኣልካ ብብዝሒ ማለት እዩ። ኣብኡ ግን ብዙሕ ድስዋእ ክማን ኣይትርእኒ ተወጊኡ ሓውዩ ንድፋዕ ክኸይድ ምናልባሽ ኣጋጣሚታት ከምዝናሃና እንተዘይኮይኑ ሓንድሕቆ ክንደይ ግዜ ተወጊኦም ዝተመላለሱ ኣለዉ። ምክንያቱ ብሰንኪ እቲ ተገዳስነት ኣብ ርእሲ ወጋእ ዘሎ ህዝባዊ ግንባር ናይ ሓቂ መቸም ህይወት እያ ትተክል ነራ ካኸል
1: ትብል እሞ ኪኖ እዚ ኣብኡ ዘጥረይዎ ተመክሮ ድሕር ናጽነት እውን ካብ ዝኾነ ከይተጸበዩ ብሓርኮትኮቶም ክነብሩን ሙሉእ ጥዕና ክውንኑን ከም ዝኽኣሎም እያ ትገልጽ።
0: መበገስ እንታይ መሲልካ ሓደ እዚ ውድብ ክምህረካ ከለዎ ነብስኻ ምኽኣል ሰብሲ ከመይ ገይሩ ነብሱ ክኢሉ ክኸይድ ከም ዘለዎ እዩ ድምህረካ። ሕጂ ንኣብነት በዓል በረኸት እቲ ድሰርሕዎ ነበረ ከቢድ እዩ ጥዑይ ከማን ብኸብዶ እዩ ንዕኦም ግን ከም ቀሊል ገይሮም እዮም ድሰርሕዎ ነይሮም። ብሰንኪ ናቶም ኮማ ካሊበር ጌርና ንኸይድ ንፓላሶ ኢና ንድይብ ነርና ኣነ ሕጂ እዎ ማእከለይቲ ገዛ እየ ነይሩ በዛ ሓፂን ፓላሶ ካሊበር ዝሰርሑልና ባኣይ ኣነ ንኸይድ ነይረ። ሕጂ ዋላ ኣብ ምግብና ኸማን እቲዮም ኣባላት ይለውስልካ ባዕሎም ላፋ ገብሩልካ ኣብ ጣይታ ግን ባዕልና ንስንክት ነርና ኩላና ዞም ፓራላይዝ ተሰሪዕና ከምዚ ኢልና ሪጎ ኮይና ንስንክት ነርና። ኣብ ምግብና እዚ ፀብሒ ገለመለካ ባዕልና ሽጉርቲ ቀርዲልና ፀብሒ ሓደ እዚ ሓኪም ምሳና ውፅነት ድስ ክስክተልካ ከውርደልካ እቲ ካልእ ግን በዓልና ፀብሒ ንሰርሖ ገለ ሕጂ መቸም ዋላ ሽቃቅ በዓልና ኢና ንሓፅብ ነርና ሕጂ ኩሉ ሲ በዓልና ኢና ንገብሮ ነርና። ውሕዳት ኣባላት ነቶም ደይክእሉ ገለ ኣልይዎም ነይሮም ማለት እዩ። ንሕና ግን ተንቀሳቂስና ፅዒርና ነብስና ክንኽእል ኮይና ማለት እዩ ብሰንኩም ብሰንኩም ኣብቲ ሓኻይ ምሳና ዝነበሩ ማለት እዮም ማላእዮም ዶግደሱልና ዋላ እታ ሓሚምና ከይንስዋእ መዓት እዮም ዶካለኸሉን እንታይ ቃሕ ብለካ እዮም ድብሎ ካብቲ ረእስካ ኣይእለዩ ተቃሕ ትብለካ እዮም ፅብልካ። ስለዚ መቸም ነቶም ኣብኡ ዝነበሩ ሓኻይምና ናይ ባሓቂ ደመስግኖ ሳልኦም ኢና ስጋዕ ሕጂ ፀኒሕና።
1: ተጋዳሊ ዘውዲ ኣብ ፖርት ሱዳን እንከላያ ናይታ ኣካላት ዝኸፈለትላ ኤርትራ ናፅነት ተበሲራ
0: ሕጂ ሓፋሽ ውድባት መፂኦም ንሕና ሰማዕና ከለና ሓፋሽ ውድባት ናና ቤት ፅሕፈት ከዓ ነይሮም በዓል ሙስጠፋ ገለ ነይሮም ዞም ኣብኡ ዝነበሩ ቤት ፅሕፈት ሰብ ነጊሮምና ማለት እንታይ እዩ ዝረኣየካ ምስካ ቶም ስዋኣት እዮም ዝረኣዩካ ናይ ስዋኣት ጥራሕ የተሓሳስበካ እሶም ከይረኣዩ ከምዚ ኢሎም ንሕና ርኢና ወላ ንሰንክል እምበር ኢልና ሕማቅ ስማዓካ እንዲ በቲ ከዓ ትሕጎስ ኢኻ ናፅነት እቲ ዘራእካዮ ፍረ ክትፅዕል ከለካ ክትረኽቦ ከለካ ይሕጉሰካ እዩ። ናፅነት ንዓና መቸም ሂወት እንድያ ብሂወት ስለ ዝመፀት ብሂወት ኢልየድ ገፃን
1: ከም ተወሳኺ ኣቦኣኒ ተጋዳሊ ዘውዲ ኣባል ፖሊስ ስለ ዝነበረ ኣብ ንእስነታ ናብ ዝተፈላለየ ቦታታት ናይ ምንቅስቓስ ዕድላት ነይርዋ እዩ። ስለ ዝኾነ ድማ ካብ ቀዳማይ ስጋብ ራብዓይ ክፍሊ ኣብ ማይ ዕዳጋ ካብ ራብዓይ ስጋብ ሻድሻይ ኣብ ደቀ ምሓረ ተማሂረያ ንሜዳ ወፅያ ኣብ 1995 ማትሪክ ትካፈል ዝኽኣለት ናይ ትምህርቲ ድልት ዝነበራ እውን እያ።
0: ኣብ ፖርሱዳን እንተኾንካ ሻድሻይ ክፍሊ ኣብ ሜዳ ተማሂርና ኒና ሕጂ ኣብ ፖርሱዳን ከዓ ሻድሻይ ደይኮነ ራብዓይ ተመሊስና ኢና ተማሂርና ካብ ራብዓይ ክሳዕ ዓሰራይ ኣብ ፖርሱዳን ተማሂርና ኤክስቴንሽን ኣሕራ ናፅነት ኮይና ኣብዚኣ ከዓ ካብ ታሻዓይ ተመሊስና ንድሕሪ ስጋዕ 11 ማትሪክ ከማን ተሳቲፈ ብድሕሪኡ ከዓ ንዕዮን ሰብኣዊ ድሕነትን ከዓኒ ኣብዚ ካብዚኦም ማስኮት ኮምፒተር ኣሚሮምና ኮምፒተር ተማሂረ እንዳዕዮን ሰብኣዊ ድሕነትን ከዓ ኮምፒተር ሒዘ ነይረ ገለ 6-7 ዓመት ትሰርሕ ነይረ።
1: ትማሊ ብ4 መሓውራ ናፅነት ኣምፅኣ ሃገር ዘረከበች ግና ድሕሪ ናፅነት እውን እንተኾነ ካብ ፃዕርን ሓርኮትኮትን ኣይዕርፈትን። ነቲ ዝተምሃሮተ ደረጃ ትምህርቲ ኣብ ምዕባይን ሞያ ኣብ ምውሳኽን ብምፅማድ ደኣ ሕጂ እውን ንኻልኣይ ቃልሲ መንብሮ ተጸምደት።
0: ኣብቲ ናይ ዕዮን ሰብኣዊ ድሕነትን ኣብኣ ከለኹ እንዳሰራሕ ክከለኹ ከዓ ናይ ኮምፒተር ከዓ ፍሉይ ከዓ ሜይሮ ናይ ዳታ ተዋህ ተማሂርና ኣብኣ ቀፃሊ ንሰርሕ ነርና 5-6 ዓመት ሰሪሕና ኣብኻ ውፅኢና። ካብኣ ከዓኒ ኣጋጣሚ ኮንተነር ከዓ በፂሓትኒ ድኳን ገይረ ሓኮትኮት እንዳበልኩ ከዓ ነብር ኣሎ።
1: ተጋላሊ ዘውዲ በቲ መንግስቲ ዝሃባ ደሞዝ ጥራይ ክትናበር ኣይመረፀትን። ነቲ ናይ ኣተሓሳስባ ስንክልና ደኣ እምበር ናይ ኣካል ስንክልና የለን ዝብል ኣምር ደርዕ ብምውሳኽ ደኣ ነቲ ዝረኸበቶ ዕድል ተጠቀመትሉን ኣብ መዓላ ኣውዓለቶን።
0: ሕጂ እንታይ ድመሲልካ ሰርሕ ስለ ዝነበርኩ እንዳዕዮም ዝዕሉ ካብኣ ምስ ወፃኹ ኣጋጣሚ ኣዚኣ ኩላና ተኣኪብና ካብ ፖርስዳን ደምፃ ናይ ኮንተነር ነይሩ። ሕጂ እዚ ኮንተነር ስንጠቕመሉ ገለ ተባሂሉ ሕራይ ተባሂሉ ዕጫ ንግበር ተባሂሉ ዕጫ በፂሓትናና ብገንዘበ ማለት እዩ ገንዘብ ከፊ ለላ 37,000 ሕጂ ኣነ ሓሲበ ምሻለካ ሰርሕ ስለ ዝነበርኩ እታ ገዛ ኮፊልካ መዓልሲ መሪራኒ ነይራ ኣጋጣሚ ከዓ ዕድል ገይረ ማለት እዩ። ሕጂ ከምኡ ከዓ ሓስብ ነይረ ኮፍ ኢለስ እንታ ክገብር እየ ገለለስ እየ ሓስብ ነይረ።
1: እወ ሓርኮትኮት ምባል ፅባሕ ፍረ እትረኽበሉ ነፀብራ ውሽጢኻዩ ነቲ ትበፅሖን ዘይትበፅሖን ትምርሾ ብዘገምታን ብናህርን ናብኡ ተቋምት ተስፋ ፅባሕ ኣብ ውሽጢኻሎ ኣብ መወዳእታ ድማ ኣርአያ ብምዃን ኣብነታዊ ትኸውን።
0: ከምዚ ትብሎ ደለኻ ማለት ካብ ሰብ ምፅባይ ዋላ ገለ ዕድል ዝሃለወኒ ማለት ኮንቴነር እንተደ ትበፅሐኒ ከምኡ ከዓ ይምገበርኩን ከም ሓቂ እሳ ምምፅሓ እንደገና ከዓኒ እዚ መንግስትና ከዓ ሓጊዝና ኣብዛ ቃኞ ዝኾነ ነገር ክትገብሩ ኢሉ ፍቂድልና እዩ ስለ ደፍቀደልና ኣነ ከዓ በታ ዘለኒ ዓቕሚ ነብሰይ ክኢለ ካብ ሰብ ቁልሕ ኢለ ከይከይድ ከዓ እንዳፀዕርኩ ኣብኣ እንዳ ጫማን እንዳ ኣቑሑትን

ገይረ ሰርሕ ኣለኹ። ሓፍቲ ያለሃና ከዓ እሳ ትሕግዘኒ ካብ ሹቅ ተምፃለይ ኣሎ ኩነታተይ ተኣልየኒ ከዓ እዚኣ ሓፍቲ እያ ኣላ እሳ ሳላየ ከዓ ስጋ ሕጂ ዘለኹ ማለት እዩ።

0: ሕቶ ንግዲ ናይ ኣእምሮት ሓሳብን ምንቅስቓስ ናይ ኣካላትን ካልእ ተወሳኽቲ ነገራትን ዝጠልብ ምሕደራ ዝደሊ ኣምር እዩ። ኣተሃና ንፃን ኣብ መዓባብላን ተጋላሊ ዘውዲ ኣብ መዳይ ንግዲ ድማ ክሳዓብ ዘለዎ ዕዉት መንገዲ እዩ።
1: ሕጂ ኣብቲ ስራሕ ትኾንካ ነብሰይ ክኽእል ካብ ቅድምና ስራሕ ዝለ ዝጀመርና ኣሰይ ሓደሰኒንቲ ስራሕ ገለሲ እንድሕር ገለ ኣንፈት ፀኒሒካ ሲ ኣይሕድሰካኒ እታ ነብስኻ ምኽኣል ከዓ ባዕሉ ምሂርና እዩ ዝባ ግመር ኣብ መሰረት ከዓ ንሄለኹ ፅቡቅ ኣለኹ ማለት ነብሰይ ክኢለ ካብ ገለ ቆሊሕ ከይበልኩ ከዓ ኣነብር ኣለኹ ማለት እዩ።
0: ከምዚ ክግለ ዝፀንሐ ንዝኾነ ነገር ከይፈተንካዮን ከይበፃሕካዮን ብማዕዶ ኣይክእሎን የ ኢልካ ኢድካ ምጥማር መሊስ እዩ ዘጠምረካ። ኪና ዓቕምኻ ዘሎ ክእለት ኣልሚሱ ፅባሕ ንትበፅሑ ጫፍ ዓወት መሳለል ኣልቦ ገይሩካ እዩ ተኪ ዝኽድነካ
1: ማለት ዕዮን ሰብኡ ድሕነትን ስለ ዝነበርኩ ቅሩብ ገንዘብ ነረናን በአን ተበጊሰ በአ እንዳስራሕና ከለና እዛ ሓፍተይ ንብረት ተምፅእ ኣነ ከዓ ባሒዘያ ፀንሕ ከምኡ እንዳልና ምዞም መከፋፈልቲ ከዓ ተላሊና ማለት እዩ። እሶም ሕጂ ወላ ናይ 20,000 ወላ ናይ 30,000 የለቁሑኻ ሸየጥካ ክትዎም ሸየጥ ከዓ ከማ እንዳበርና ከማ እንዳበርና ስጋ እግርና ንድልል ከማ ጌርና ንኸይድ ርና ማለት ሕጂ ተቃሊስና ማለት ሽቶና ወቂዕና ንብለካ።
0: ኣብ ሂወት ብዙሕ ላዕሊ ታሕት ኣሎ ንምንባር ዝግበር ቅልስ ሓደ ካብኡ እዩ። ነዚኦም ምስ በዳህ ከዓ ብሉፅ ብምዃን ኣብነታዊ ትኸውን ኣብ ማዓስከር ደንደን ዘለዉ ኣባላት ዕድላት ምስ ዝረኽቡ በታ ዘላቶም ሓርኮትኮት ብምባል ህወቶም ዝመርሑ ልቦዋ ዘየድልዮም ምዃኖም እያ ተጋላሊ ዘውዲ ትገልጽ።
1: ኣቦ እንታይ ድ መሲልካ ሕጂ ብዝገዛና ሓፈሻዊ ክትሪኦ ከለኻ ዳርጋ ዝስንኩላብ ዘሎ ሓኾት ዘይብል የለን በብዓቕሙ ሕጂ ከም ኩሉ ስንኩል ማለት እዩ ኣነ ልዕሊኦም ደይኮንኩስ ከም ኩሎም ስንኩላን ሓኾት ኢለ ነብሰ ይኽእል ኣለኹ። ሕጂ ንሰብ ብፍላይ ንደገ እንተኾንካ ምናልባሽ ደገር ኣለዉ ሰባት ጥዕያት ከለዉስ ኮፍ ኢሎም ዝውዕሉ ተኮይኑ እምበር ኣብዚ ዘሎ ሓቂ ደይመፅዎም ደለኹም ኮይንኩም በር ድኾነ ስንኩላ ኣብዚኣ ዘለና ሓኾት ደይብል የለ እቲ ግዜ ገለ ዝኸብደካ ኣሎ ገለ ከዓ ገለ ከዓ ኣሎ ናይ መጓዕቲ ከዓ ክብድብለካ ኣሎ ብሰንኩ ትተዓናቐፍቶ ደይኮንካ ኣብዚ ገዛና ናይ ብሓቂ በዓል ዝበልካ ትርኢኻዮም ኢኻ ኣዎ ካልኦት ከዓ ደይ ተበርበረ ኮይኑ እምበር ኣለዉ ብዙሓት ብጉጅለ ኮይኖም ዝሰርሑ ገለ ኣለዉ ከማለ እጂ ሲ ዳርጋ ብዚ ዘሎ ስንኩሉ ናይ ብሓቂ ን ተመክሮ ሲ ላዕሊ ደሎ ንዕኦም ሲ ለቦባስ ኣየድልዮም እዩ ምናልባሽ ግን ዝኾነ ሰብሲ ክሰርሕ እንድሕር ልዩ ክሰርሕ ከም ድኽእል የዳኣመን ምክንያቱ እንድሕራ ሓንጎልካ ጡዕ ይኮንካ ሓንቲ ክሰርሕ ዝትኽእል ኢኻ ባህሊት ያነ ፀገም ኣሎ እንዲ እቲ ፀገምካ ሸፊንካ ገለ መለ ዝኾነ ተሳተፍ ትኽእል ኢኻ።
0: ተጋዳሊ ዘውዲ ኣብ መወዳእታ ስንክልና ህዋስ ምጉዳል ዳኣ እምበር ተስፋ ምቑራፅ ኣይኮነን ስንክልና ሞራል ዳኣ እምበር ትህኪት ኣይወሉድን እዩ ድሕሪ ምባል ምትብባዕ ፍርቂ ሓይሊ ስለ ዝኾነ ክስዓብ ኣለዎ ብምባል እያ ዘረባ ኣዛዚማ ወዳሓንኩም
1: እዚ ንባዕልኩም ምትብባዕ እዩ ከምዚ ክትገብሩ ከለኹም ካልኦት ካኣብ ዘለዎ ከምኡ ገይሮም ሓኮት ድብሉ ንዕኡ ከማ ከምኡ እንተ ጌርካ ምብትብባዕ እዩ ኣዚሲ ዓበ ምትብባዕ እዩ ሞራል ይኮነካ እዩ ሞዝኩርና በሎ ገለስክትንትኽእል ኢኻ።

ክቡራት ተኸታተልትና ኣብ ዝተፈላለየ ስነ ጥበባዊ ስራሕ ኣተኪራ እትቐርብ ካብ ንኡስ ትሕዝቶ መደብ ናትራን መደብ ዓለም ስነ ጥበብ ቀፂላ እትቐርብ ትሕዝቶ ናያ ክትከውን ንሎሚ ኣዳልያቶ ዘላ ትሕዝቶታት ኣብ ሙዚቃ ዝተፈላለየ መሳርሒታት ሙዚቃ ንሰሚዕ ኢና። እዞም መሳርሒታት ሙዚቃ ድማ ብዓይነቶምን ብዙሖምን ዝተፈላለዩ እዮም። እንተኾነ ግን በብናቶም ኣብ ሓደ እዋን ናቶም ስጥመት ይህቡ። ስለዚ ድማ ኩሉ ግዜ ሙዚቃ በብናቱ ወይ ድማ በብናቱ መግለፂ ዝተፈላለየ ኣስተማቐሪ ደርፊ ወይ ድማ ኣስተማቐሪ ስነ ጥበብ ናቱ መግለፂ ዝበሉ። ካብዚ ብምቕፃል እምበኣር ምስ ሓንቲ መሳርሒት ሙዚቃ ናይ ሃገርና ከነላልየኩም ኢና። ኣርያም የማነ ብከምዚ ዝስዕብ ኣዋሂዳ ቀሪባትልና ኣላ። ንሙሉእ ትሕዝቶኣ ክንከታተላ

0: መሳርሒታት ሙዚቃ ካብቶም ብዙሕ ምዕባለታት እናሓለፉ ዝመፁ ኣብ ኩሉ ዓይነት ሙዚቃ ኩሉ ሕብረተሰብ ዓለም ዝግልገለሎም እዮም። ነናቶም ታሪኻዊ ኣመፃፅኣ እኳ እንተሃለዎም፣ ኣብዚ ግዜ እዚ ግን ዓለምለኻዊ ተፈላጥነት ዘለዎም መሳርሒታት ሙዚቃ ውሕዳት ኣይኮኑን። መሳርሒ ሙዚቃ ከከም ኣድላይነቶምን ኣቃውሞኦምን ኣብ ሙዚቃ ዘለዎም ኣስተዋፅኦ ይፈላለዩ። ደሮቡካ እውን ሓንቲ ካብ መሳርሒ ሙዚቃ እያ። ደሮቡካ ካብ ዓሌት ከበሮ ማለት ድራም ኮይና፣ ካብ ባህላዊ ከበሮን ካብ ዘመናዊ ከበሮ ማለት ድራምስቲክ ድማ ብዙሕ ዘመሳስላን ዝፈላለያን ዘለዋ ርእሳ ዝኽኣለት መሳርሒ እያ። ደሮቡካ ኣብ ሙዚቃ ሃገርና እውን ተጠቃምነት ዘለዋ መሳርሒ ሙዚቃ እያ። ክቡራት ተኸታተልትና፣ ንሎም እምበኣር ምዛ መሳርሒ ሙዚቃ ዘላለ መደቢና ናብኹም ከነብሎ ምስ ደሮቡካ ከላለየና ዓዲምናዮ ዘለና ጋሻ ሳሚ ይበሃል። ሙዚቀኛ ሳሚ ዳርጋ ፍርቂ ዕድሚኡ ምዛ መሳርሒ ሙዚቃ ሌላ ዘለዎ ኮይኑ፣ ንሱ ኣብ ብዙሕ ሃገራውን ሃይማኖታውን በዓላት ዝካየድ ምርኢታት ነዛ መሳርሒ ሙዚቃ ሒዙ ቀሪቡ እዩ።
1: ኣዋ እዚኣ መሳርሒት እዚኣ ደሮቡካ ትበሃል። ድራም ዓይነት ድራምስ እያ። ሓፈሻ ንብሙሉ ድራምስ እየ ዝፃወት። ፐርካሽን ድራምስ ትበሃል ኩሉ ይፃወት እየ። እዚአን ከዓ ኣካል ካብተን ድራምስ ማለት እዩ። ደሮቡካ ትበሃል። ኣብ ባህላዊ ንጥቀመላ ፐርካሽን ድራም እያ ማለት እዩ። ኣብ ባህላዊ ንጥቀመላ፣ ኣብ ዘመናዊ ወረበር፣ ኣብ ዝኾነ ኢና ንጥቀመላ እያ መሳርሒት እዚኣ። ብዛዕባ ጀማምራይ ክንዛረብቶ ኮይና ከዓ ብንእሽተይ ከለኹ ማለት እዩ ማእከላይ ደረጃ እንዳተማሃርኩ ከለኹ 3-14 ከለኹ ኣብ ሚራስ ዝበሃል ናይ ከረን ቤት ትምህርቲ ክመሃር ኢለ ኦርጋን ኣትየ ማለት እዩ። ኣጋጣሚ ግን ሓደ ኣብ ከረን ኣሎ ድፃወታ ነዛ መሳርሒ ክፃወታ ምስ ረኣኹ ስሒባትኒ ሆነ ደስ ኢልኒ እቲ ሙዚቃ ምስኪ ክላመዳ ክፍትና ኢለ ምስ ሓስኩዋ ኣደ ነው ተህቦ ክህልወካ ኣለዎ ይበሃል እንዲ ሙዚቃ ቀልጢፈ በቃ ክሕዛ ጀሚረ ፅቡቅ ከዓ ሕዝያ ፅቡቅ ፅዋት ኣለኹ ኣብኡ ማለት እዩ። ናእሽጉ መደባት ፌስቲቫል ሳዋ ገለ ምስ ከረ ንሰርሕ ነይረ። ብድሕሪኡ ኣብ ኣስመራ ምስ መፃኹ ኣስመራ ከዓ ምስ ዘዋ ማእከል ተጠርኒፈ ማለት እዩ ያታ ጉጅለ ባህል ዘዋ ማእከል እዚ ብዙሕ ዝበለ መደባት ዝናር ጥበባት ዝበሃል ኢቨን ናይ ቲቪ መደብ ምስኡ ዛርጋ ንውንውሕ ዘለ ዓመታት ሰሪሐ ምስኦም ኣብኡ ከማዕበላ ክኢለ ማለት እዩ ዘዋ ማእከል። ብድሕሪኡ ምስ ዘዋዶብ ከዓ ክሰርሕ ጀሚረ ዘዋዶብ ከዓ 3-4 ዓመት ከዓ ምስ ዘዋዶብ ከዓ ሰሪሐ ኣለኹ ማለት እዩ። ኣብ መድረኻት ክንዛረብቲ ኮይና ከዓ ምስ ጉጅለ ባህለይ ሰሪሐ ምስ ተወርዋሪ ሃይሊ ማለት እዩ ላ ምስ ሃገራዊ ሽማግለ በዓላት እዚ ናይ ቸቸሮ ድዩ ዓበይቲ መደባት ዳርጋ ተሳቲፈለያ ሰሪሐላ እያ ብዙሕ መደብ ተሰሪሐላ እያ።

0: ደረቡካ ኣብ ሃገርና እኳ ቅድሚ ውሑድ ዕቑዳት ዝተኣታተወትኹን ኣብ ዓለም ሙዚቃ ግን ናይ 9 ዓመታት ታሪክ ዘለዋ መሳርሒ እያ። ካብ ጥንታዊት ግብፂ ኣትሒዛ ዝነበረትን ሓንቲ ካብተን ጥንታውያን ናይ መውቃዕቲ ማለት ፐርካሽን ዝበሃላ መሳርሒታት ሙዚቃ ኮይና ድማ ምስ ግዜ ዝተፈላለየ ምዕባለታት እናገበረት ክትመፅእ ዝፀንሐት እያ።
1: ብሰለስተ ኣካላት ዝቆመት እያ ማለት እዩ። ከምዚ ንሪኣ ዘለና እዚ በይ ዝበሃል ዝብዝማ ግዝፍ ትበለ፣ እዚ ከዓ ሲነር ይበሃል፣ እዚ ከዓ ትምቱም ይበሃል። በዚአን ዝቆመት እያ። ኣብ ኩሉ ዓይነት ሚዚክስ ኩሉ ዓይነት ሙዚቃ ክትኣቱ ትኽእል እያ እዛ ስራሕ እዚኣ ማለት እዩ። ብዝያዳ ሱዳናውያን በዚ ዕራብ ገለ እንዲኦም ዝፃወትዋ ሰሚዑት እዮማ ከም ደይሊ ወቕዓዊ መሳርሕናትና ድማ ትሰርሓላ ማለት እዩ። ዝያዳ ብሄረ ብዳዊት ከዓ ጥቀሙላ እዮም ብሄራት ናሃና ማለት እዩ።
0: ደረቡካ ልክዕ ከም ካልእ መሳርሒታት ሙዚቃ ናይ ባዕላ ቃናታትን ስርዓት ኣፀዋውታን ዘቆመት እያ። እቶም ቀንዲ ቅኒታት ደረቡካ ሰለስተ እዮም። ንሳቶም ድማ እቲ ቀዳማይ ማለት ዱም ዝበሃል ኮይኑ ንሱ ድማ ኣብ ማእከል እቲ ዓለባ ብምውቃዕ ዝፍጠር ዓሚቆን ረዚንን ናይ ባስ ድምፂ እዩ። እቲ ካልኣይ ድማ ተክ ዝበሃል ኮይኑ ብጫፋት ፃብዕቲ የማነይቲ ኢድ ኣብቲ ወሰን ጫፍ ናይቲ ኣሉሚኒየም ብምውቃዕ ዝፍጠር በሊሕን ቀጢንን ድምፂ እዩ። እቲ ሳልሳይ ድማ ካ ዝበሃል ኮይኑ ብተመሳሳሊ መንገዲ ብኣፃብዕ ፀጋመይቲ ኢድ ዝፍጠር ድምፂ እዩ።
1: እዚ ትቕኒታት ኣብዚ ዘሎ ሓደ ትቃወማ ከምዚ ጌርካ ክትፀወታ ዋላ ብስታንድ ጌርካ ክትፀወታ ትኽእል ኢኻ። ኣብዚ በይዝ ኣለና፣ ኣብዚ ከዓ ትምቱም ኣለና፣ ኣብዚ ከዓ ሲነር ኣሎ ማለት እዩ። ሕጂ እዚ ትሕፍስ ዝበለ በይዝ ንዛርቦ ዘለና ሕፍስ ዝበለ ክኸውን ከሎ እዚ ከዓ ትምቱም ክኸውን ኣሎ፣ እዚ ከዓ ሲነር ዝኾነ ካብ ደርፊ ናብ ደርፊ መሰጋገሪ ትጥቀመሉ ከም ሮላት ገለ ማለት እዩ ትጥቀመሉ ሲነር እዩ። ከም ሜትሮል እዩ ዝጠቅም ማለት እዩ። ንኣብነት ትግረገለ ክንፃወቶ ኮይናስ ገለ ከምዚ ጌርና ንጥቀመላ ማለት እዩ። ሕግታት ኣለዋ ከም ዝበልኩ ልክዕ ከምቲ ድራም ማለት እንዲዩ ከበሮ ማለት ድራም ከዓ ብልክዕ ትኖትስ ኣለዎ ትምህርቲ ኣለዎ መፅሓፍ ኣለዎ ድራም ኢካ ትምሃሮ ኣለዎ ግድን እዩ። ሕጊ ዘለዎ ብትምህርቲ ሕጊ ዘይብሉ መሳርሒ ሙዚቃ ማ የለን ግድን እዩ ኖትስ ዘሎ ብኖታ ብክትምሃራ ትኽእል ኢኻ ብድራም ማሰኒኻ ማለት እዩ። እቲ ቁሩብ ግን እቲ ኣብ ድራም ስለብድራም ኢኻ ናብዚኣ ክትነጥር ትኽእል ድራም ላይፍ ድራም ተማሂርካ ኢኻ ናብዚኣ ክትነጥር ትኽእል ቁሩብታ ትምህርቲ ውሕድ ትብል እያ ናይ ደረቡካ ግን ኣነ ሕጂ ብዘቀረባ ግዜ በዚ ኣፅኒዐ ገለ በዚ ዘፅናሕኮ ስልጠናታት ቁሩብ ናእሹ ናእሹ ስልጠናታት ክበላ ክጅምር ሓሲብ ኣለኹ።
0: ኩሎም መሳርሒታት ሙዚቃ ነናቶም ጥበብ ኣፀዋውታ ኣለዎም። ደረቡካ ብክልተ ኢድ ብጣዕሚ ረቂቕ ናይ ፃብዕትን ከብዲ ኢድን ምንቅስቓሳት እያ ትውቃዕ። እዛ መሳርሒ ፍጥነት ብዘለዎ ኣገባብ ምንቅስቓስ ኢዳው ኣብቶም ሰለስተ ክፋላት እናውቕዐ ሙዚቃ ይፍጠር። ፍሉይነት ደረቡካ ካብ ባህላዊ ከበሮ ብሄራትና
1: እወ ብበዝሒ ሱዳናውያን ሱዳን ግብፂ ገለ እንዲኦም ዝሰርሕዎ ኣብዚ እውን ኣባና ንሕና ንሰርሖ ኢና። ሕጂ እቲ ፍሉይ ነገራ ካብቲ ከበሮ ናይ ዓድና ይቃነ እዩ እዚ መቃነ ኣለዎ እዚ ንሪኦ ዘለና እዚ ይቃነ እዩ። በዚ ጌርካ ደለኻዮ ሜዥር ክትቃኒ ትኽእል ኢኻ ልክዕ ከም ክራር ተቃኒ ትኽእል ኢኻ ላ ስማዓካ ክእል እየ እንዝናበልክ ብናጠወኻ ተመለኻ ኩለን ማለት እዩ። ከምዚ ጌርካ እስክ ተቃኒ ይቃኒ እዩ እዚ እቲ ፍሉይ ነገሩ ማለት እዩ። እቲ ኣሰራርሑ ከዓ ኤክስትሬይ ኣሎ ናይ ኤክስትሬይ ወይ ናይ ላይፍ ድራም ኣሎ ላይፍ ድራም ትጥቀመሉ ዓይነት ጎማ ድመስል ነገር ኣሎ ንዑ ብታሕቲ ምስ ወጠርካ ብላዕሊ ሰንተቲክ ጌርካ ገለመለ እዩ ዝስራሕ ወላ ብቆርበት እውን ይኸውን ቆርበት ናይ ጤል ቁርብ ርቕ ዝበለ ክትገብሮ ትኽእል ኢኻ። እዚ ከ ከም ንፈልጦ ኤክስረዩ እቲ ናይ ምስራሕ ክንዛረብቲ ኮይና ከ ወላ ኢብን ኣነ ባዕለ ይሰርሐኒ ሰሪሕስ ኣሎ ንዓማዊ ዝሃብኩም ኣሎ እወ ጅበዚ ፃብዕት በዚ እንዲ ድህርም

ዝበዝሐ ፃብዕትና እዩ ዝሰርሕ እዘና ፃብዕ ከምዚ ኮነ ከምዚ ኮነ በዚ ፃብዕት ከ ከምዚ ጌርካ ፀዋቶ ኣነ በዚ ፃብዕት የ ፀዋቶ ፊን ክስታይ እናገበርኩ ልክዕ ከምዚ ናይ ኦርጋን ከምዚ ጌርካ ተሃርሞ ከምኡ ገይረ የ ፀዋት ኣፃብዕት እዩ ትስራሕ ናይ ኣፃብዕት ስራሕ እዩ ትምስጢር ሰስ እዩ ንኣብነት ከምዚ ክፃወቲ ኮይነ እዚኣ ሻፍቲ ቢት ኮይና ከምዚ ገይረ የመቅራ ከምዚ ገይረ የመቅራ ማለት እዩ ከምዚ ገይረ ፀዋት ፀዋቲ ኮይነ ስቲ ናይ ኢድ ማለት እዩ

0: ከበሮ ናይ ዓድና ክንሃርመቶ ኮይና ብሙሉእ ኢና ንፃወቶ ከምዝነገርና ዝፃወቶ ለይካ ኮ ሙሉእ ግን ሕጂ ሳይዝ ንእስ ብል ስለ ዝኾነ በፃብዕቲ ናይ ፃብዕቲ ስራሕ እዩ ትስራሕ ኩሉ ኣፀዋውት ኣለዎ ኣብ ከበሮ ናብ ኮንጋ እተኮይኑ ሕጂ ብሙሉእ ኢካ ትፀዋት ኮንጋ ዘን ክልተ ዓበይቲ ከበሮ ሙሉእ ኢካ ትፀዋት እዚ ግን ብፃብዕቲ ናይ ፃብዕቲ ስራሕ እዩ ብፃብዕቲ ኢካ ትፀዋት።
1: ነብሲ ወከፍ መሳርሒ ሙዚቃ ነናቱ ኣገዳስነትን ቅኒትን ጣዕምን ዘለዎ እዩ። ስለ ዝኾነ ድማ ሓደ ሙዚቃዊ ስራሕ ኣብ ዝቐርበሉ ልዕሊ 4-5 ዝኾኑ ዝተፈላለዩ መሳርሒ ሙዚቃ ተወሃሂዶም ጣዕሚ ዜማ ክፈጥሩ ንዕዘብ። ደረብኳ እውን ኣብ ዝግበር ናይ ሙዚቃዊ ስራሓት ታራን ኣገዳስነትን ዘለዋ መሳርሒ ሙዚቃ እያ።
0: ዘመናዊ ፐርካሽን እንዲ ኩሉ ግዜ ፐርካሽን ማለት ምምላእ ቦታ ማለት እዩ ሃጓፋት ዝመልእ ማለት እዩ እጂ ኣብ ዘመናዊ ክንፀዋት ከለና ንኣብነት ምስ ጉጅለ ባህለይ ሓሪና ዘመናዊ ጉጅለ እዩ ክንፀዋት ከለና ዘመናዊ ደርፍታት ላይፍ ድራም ክሕዝ ከሎ ንሕና በዚ ደረቡካ ነቲ ደልዎ ቢትስ ተማዕርጎ ማለት እዩ ስራሓስ ኣማዕረጊት እያ እዚኣ ነቲ ዘሎ ስራሕ ኣማዕረጊት ስራሕ እያ እዛ ደረቡካ እቲ እዚኣ ድራም ከበሮ ማለት እንድዩ ሕጂ ኣብ ባህላዊ ክንጥቀም ከለና ኮንጋ ዝበሃል ኣለዎ ከበሮ ናይ ኢድ ዝናሃና ከበሮ ኣሎ እዚኣ ከዓ ንጥቀመላ ማለት እዩ ሰለስተ እዚአን ተወሃሂደን ዘይነፃፀላ ድራምስ እየን ካብአን ከ ካብዘን ሰለስተ ሓንቲ በይዝ ክትከውን ከላ ተቐፃለ ንኣብነት ጓይላ ተኮይኑ እታ በይዝ ሒዛ ከላ እታ ኮንጋ ከምኡ ሒዛ ከላ ተን ክልተ ማለት እዩዎ ከምኡ ሒዘን ከለዋ እዚኣ ከዓ ከም እንዳተፃወት ኣብ መንጎ ከዓ ሮላት ዝበሃል ኣሎ ሮል እዳእተወ ይቕልስ ማለት እዩ እ ሕጂ ቀላሲት እያ እዛ መሳርሒት እዚኣ ኣብቲ መቐረት ከዓ ዝያዳ ብስቢድ ፅወት ስለ ዝኾነ እዚ ናይ ስቢድ ፀወታ ስለ ዝኾነ ክትሪኦ ከለካ ትስሕበካ ክረአ ከሎ ሰብ ማለት እዩ።

0: ደረቡካ ኣብ ብዙሕ ቅድታት ሙዚቃ ክትኣቱ እትኽእል መሳርሒ ሙዚቃ እያ። ንበይና ኣብ ዝተፈላለየ ዓይነት ቅዲ ሙዚቃ ብመሳጢ ኣቀራርባ ክትፅወት ትከኣል። ኣብ ባንድ እውን ምስ ካልኦት መሳርሒ ሙዚቃታት ብምውሃድ ኣብ ብዙሕ ቅድታት ሙዚቃ ተኣቱ። ገለ ካብኡ ብኣብነት ንምስናይ
1: ሕጂ ካብ በዘንጎረባ በትና ክንከይድ እዚኣ ፀወታ እዚኣ ናይ ዓረብ ኣረቢክ ኢጂፕሽን ኣረቢክ ግብፂ ናይ ግብፂ ዓረብ ከስማዓኩም እየ

0: ነዛ መሳርሒ ሙዚቃ ከላልየና ዝፀንሐ ሙዚቀኛ ሳሚ ነዛ መሳርሒ ልክዕ ከምቲ ካልእ ኣዝዩ ልሙድ መሳርሒታት ሙዚቃ ንደረብካ እውን ፍልጥትን ዝውትርትን መሳርሒ ሙዚቃ ንምግባራ ካብ ዝሰርሑ ዘለዉ ሙዚቀኛታት ሓደ ምዃኑ ኢና ተገንዚብና። ንሕና እውን ኣብ ስርሑ ዓወትን ኣሳልጦን ብምምናይ ናይ መጻኢ መደባቱ ከም ሙዚቀኛ እዛ መሳርሒ ብምውካስ ኢና ተፋኒናዮ።
1: ይውከስ ሙዚቃ ሰሚዐ ዝኾነ ሙዚቃ ናይ ወፃኢ ይኹን ላቲኖ ይኹን ኩሉ እቲ ድራምስ ዘለዎ ኩሉ ስታይ ሰምዐ ዝተማቕረ ኣብ ብሄራት ናህና ኣዝዩ ሕጂ ናህና ቀንዲ ብሄራት ናህና ሃፍታም ዝኾነ ቢትስ ዘለዎ ብሄራት እዩ ዘለና ብኤርትራ ሃፍታም ዝኾነ ባህሊ እዩ ዘለና ሕጂ ንዕኡ ኩሉ ኣፅኒዕዮ ክብል ኣይክእል እ ማለት ኣዝዩ ብዙሕ ዩ ክውዳእ ዘይክእል ባህሊ እዩ ዘለና ግን የፅንዖ ኣለኹ ኣብ ምፅናዕ ደለኹ ሉ ዘርፍታት ናህና ሉ ናይ ብሄራት ናራ ኹን ብሄረ ትግርኛ ኹን ብሄረ ብሌን ኹን ኩሉ እቲ ናይ ብሄር ናይ ዓድና ነዚአን ምፅናዕ ደለኹ የፅንዖ ደይሊ ፕሮቫ ገብሩ እየ ናይገን ናይ ደገ እውን ናይ ወፃእ እውን ሰሚዐ ፕራክቲስ ገብረ ከም ዝበልካ ክልተ ሰዓት ኣብ መዓልቲ ገብረ ኩሉ ግዜ ክሳይ ኣብ ፒያኖ ባራት ኢትያ እየ ፒያኖ ባር ንጥቀመላ ኢና ፒያኖ ባር ይሰርሓላየ ኣብ ካልእ ኣብ ዝተፈላለየ ማለት እዩ ናተይ ደሎ ፃዕርሲ ናብ ክብ ዝበለ ኣብ ኩሉ ደይሊ ከምቲ ካልእ ልክዕ ከም ደራፋይ ንኣብነት ሕጂ ሙዚቀኛ ደራፋይ ይፈላለዩ ኢኖ ሙዚቀኛ ባክግራውንድ ክንከውን ከለና ድሕሪ መጋረጃ ክንከውን ከለና እቲ ደራፋይ ናይ ስክሪን እዩ ሕጂ ልክዕ ከምቲ ደራፋይ ክስቶ ደራፋይ ዝብል ዘሎ እዚኣ መሳርሒት እያ ኢለ እዩ ከፍልጣ እዩ ትሕልመይ ስቲል ይፅዕረላ ኣለኹ ዝተፈላለየ ኣብ ነብሳብ ግብእታ ሰለስተ ንድያ ኣርባዕተ ደ ወሲኸ ወላ ካልእ መሳርሒ እውን ፃወት ጠብላ ዝበሃል መሳርሒ ኣሎ ናብ ከምኡ ናብ ምዕባይ እዩ ደሎ እቲ ሓሳበይ ማለት እዩ ሕጂ ኣነ ካብ መሳርሒ ፐርካሽን ኮንጋ ፃወት እየ ወላ ጠብላ ዝበሃል ከዓ ፃወት እየ እቲ ፐርካሽን ዝበሃል ብምሉእ ፃወቶ እንድየ ብዛዕባ እዛ ደረብካ ክንዛረብ ንድሕር ኮይና ግን መሰረታዊ ብሰለስተ እያ ግብእታ ሰለስተ እያ ከምዚኣ ንሪኣ ዘለና ሰለስተ እያ ኣነ ግን ኣብ ሓሳብ ሞር ስቢድ ክህልወካ ኣለዎ እንድዩ ስቢድ ዳ ሓተት ፀወታ እዩ ናይ ቅልጣፈ ናይ ኢድላ ሓተት ፀወታ እዩ ሓይሊ እውን ይሓትት እዩ ማለት ኣብ ክታርም ከለካ ሓይሊ ደይኮነ ሜላ ናይ ኢድካ ይደሊ እዩ ሕጂ ኣነ ግን ራብዐይቲ እዚኣ እዛ ንሪኣ ዘለና ኣዚኣ ራብዐይቲ ክገብረላ ክሕውሰላ ሓስብ ኣለኹ ከምዚ ክራር ብሓሙሽተ ጀራ ናብ ሸውዓተ ስልኪ ማዕቢላ ኣላ ሕጂ ኣነውን ናብ ኣርባዕተ ይብና ኣሹ ናኣሹ ከምዚ ክራሽ ዓይነት ድምስል ገለመለኸ ኣሎ ዳሓስቦ ደለኹ ኣለ ኣብ ደት ክገብሩ ሓሲበ ደለኹ

ድብና 11 ደጊምና ተመሊስና ኣለና ትሕዝቶታትና ከመይ ትከታተልዎ ኣለኹም ካብዚ ብምቕፃል ንኡስ መደብ ቀሪብና ኣለና ዘዋሪት ካሜራ ንሎሚ ኣብ ዘዋሪት ካሜራ ቀሪብናልኩም ዘለና ዓመታዊ ንወሃብቲ ኣገልግሎት ትካላት ዝወሃብ መተባብዕ ኣሎ እዚ መተባብዒ ሽልማት እንታይ ቅጥዕታት እዩ ዘማልእ ብኸመይ ኸ ዝወሃብ ንዝምልከቶም ኣካላት ምስኦም ዘካየድና ይዕላል ማለት እዩ ናባኹም ከነቕርቦ ኢና ናብ ጋዜጠኛ ሜርያ ኣማንኤል ከስግረኩም ደጊምና ተመሊስና ኣለና ክቡራትን ክቡራንን ተኸታተልቲ መደብና ትራን ኣብ ትሕዝቶ መደብና ትራን ወትሩ ሰሙን ከም እንዕዘቦ ገለ መሃሪ ገለ ድማ ኣዘናጋዒ ትሕዝቶታት ኢና ናባኹም ንቐርብ ንሕጂ እምበኣር ካብቲ ኣዛናይ ዝኾነ ትሕዝቶታትና ፋኒ ክሊፕ ቀሪብና ኣለና ሄኑቅ ፀሃየ ካብ ዝተፈላለየ መርበብ ሓበሬታ ተወኪሱ ንዓኹም ተኸታተልቲ መደብና የዛኒ ኢሉ ዝቐርቦ ትሕዝቶታት ናባኹም ከነቕርቦ ኢና ደጊመ ንምክብታልኩም ብክብሪ ዕድም ትሕዝቶታት መደብና ትራን ገና ቅፀል እዩ ዘሎ

0: ኣብዞም ማእከል ብጠቕላላ ኣብ 17 ዓይነታት ትካላት ኣስታት 9300 ትካላት ኣለዋ። ዓመት መፅእ ብፅሬት ንብሉፃት ናይ ህዝቢ ወሃብቲ ኣገልግሎት ዝኾና ትካላት ዝወሃብ ናይ መተባብዒ ሽልማት ኣሎ። እዚ ብሚኒስትሪ ቱሪዝም ዝተዋደደ ሽልማት እዚ ትካላት ብኸመይ ጥዕኑ ዝሓለወ ፅፉፉን ፅሩይን ኣገልግሎት ንህዝቢ ይህባ ዘተኮረ እዩ። ሚኒስትሪ ቱሪዝም ነዚ ናይ መተባብዒ ሽልማት ኣብ 2018 እዩ ጀሚርዎ። ንሰለስተ ዓመታት ድማ ብተኸታታሊ ሸሊሙ።
1: ኣገባብ ምቁፅፃር ኣሎ። በቲ ምቁፅፃረን መሰረት ከዓ ዘርእኦ ጉድለታት ኣብ ፅሬት፣ ኣብ ኣቀማምጣ ውዳበ ናይቲ ገዝአን፣ ኣብ ዓይነት ሰራሕተኛታትን ተመርኪስና ገዝኣ ፅሬትን ወላ ምፍርራስ ክህልዎ ንርኢ ማለት እዩ። ነዚ ዓመታዊ ምእራም ግበረሉ ምእራም ምስ ተገብረለን ኣብ ሓድሽ ከም ብሓድሽ ንዝመፅእ ዓመት የሕድሳ ማለት እዩ። እቲ ቱሪዝም ሓደ ናይ ኢንስፔክሽን ሓደ ከዓ ናይ ሪሰርች እዩ። ክልተ ጨንፈር እዩ ዘሎ። እዚ ስራሕ ናይ ኢንስፔክሽን እዩ። ከምኡ እንዳገበርና ብዙሕ ግዜ ጉድለታት ይርአ እሞ ማፅዓት ከዓ ይበዝሕ። ንሕና ንቐፅዕ፣ ሕግን ስርዓት ንቐፅዑ፣ ካልኦት ንዑ ዝመስል ኢንስፔክሽን ደዲገበረ ይቐፅዕ ማለት እዩ። ሕጂ እዚ ክንቅይሮ ኣለና ኢልና ማለት እዩ። እቲ ማፅዓቲ ኣብ ቦትኡ ይሃሉ ንጉድለት ንዝፈፀመ ግን ጉድለት ዝፈፀማ ጥራሕ መቕፃዕ ዘይኮነ እተን ፅቡቕ ድገበራ ከዓ ምምስጋን ኣገዳሲ እዩ። ምክንያቱ ክልተ ዕላማ ኣለዎ። በቲ ሓደ ወገን እተን ፅቡቕ ዝሰርሓ ደለዋ ይምስገና ፅቡቕ ኣለኽ ንበሃላ። በቲ ሓደ ወገን ከዓኒ ኩለን ትካላት ከዓ ኣብ ውድድር ኣትዋ፣ ቅዱስ ዝኾነ ውድድር ኣትዋ እሞ ኣብ ክንዲ ደዲ ተጋገያ ምኹር ማጀን ናብ ፅቡቕ ነገር ክኸዳ ክወዳደራ ክንፍትኖ ኣለና ስራሕ እዚ ኢልና ፈቲና። ቀዳማይ ዓመት ምስ ብዙሕ ጉድለታቱ ፈቲናዮ። 35 ዝኾና ዝሓሻ ረኺብና ነዚአን ሸሊምና ማለት እዩ። ካልኣይ ዓመት 39 ሰባት ረኺብና። ናይ ብሓቂ ሰብ ኣብ ውድድር ኣትዩ መመፂኦም ገዛ የዕርዩ ኣለኹ ንዕራኢለይ ክንመፆም ከማን ኣይደልዩን እዮም። ኣብ ገለ እዋን ግን ገዛ ይተዓርዩሎ ንዕራኢለይ ሓድሽ ኣቑሑት ኣእትየ ንዕራኢለይ ገለ ኣብ ምባል ኣብ ውድድር ኣትዮም ማለት እዩ።
0: ዕላማ እዚ ሽልማት ንውሃብቲ ኣገልግሎት ትካላት ንምትብባዕ ብመንፅሩ ተገልገልቲ ኣብዘን ትካላት ከይዶም ኣብ ዝግልገልሉ እዋን ንኸይብከ

0: ዕላማ እዚ ሽልማት ንውሃብቲ ኣገልግሎት ትካላት ንምትብባዕ ብመንፅሩ ተገልገልቲ ኣብዘን ትካላት ከይዶም ኣብ ዝግልገልሉ እዋን ንኸይብከሉ ከይሰግኡ ኣብ ናይ ዕረፍቲ ግዜኦም ፅፉፍ ኣገልግሎት ንምርካብ
1: ዝተባብዓየን ኣተባቢዕና ከዓ ናብ ዝሓሸ ደረጃ ኣብ ክንዲ ኣብ ክሳይ ኣብ ውድድር ከም ዝኣትዋ ክንገብረን ተባሂሉ ብከምኡ መሰረት ናይ ሓባር ኣኼባ ጌርና ተዛቲና ብዙሕ ግዜ እምበኣር በዝን መንገዲ ምቆፃር ገበረለን ተባሂሉ ምስ ናይ ኮሮና ክስታይ ዕንቅፋታት ነይሩ ድሕሪኡ 2024 ፈቲና ፅቡቕ ረሂብና 50 ዝኾና ኣብ ውድድር ኣትየን ፀኒሕና ና ማለት እዩ 50 ዝኾና ሸሊምናየን ሂብናየን ሰርቲፊኬት እንታይ ኣትብልታ ሰርቲፊኬት ናይዚ ዓመት እዚ ዝፀረየት ትካል ኢና ንብለን ካልእ መምዘኒታት መሊኡ ሉ ቀሲልካ ንዳሕራይ ድመፅእ ግን ብቐዳምነት ፅሬት ስለ ዘገድሰና ፅሩያት ናይዚ ዓመት እዚ ኢልና ኢና ንህበን ማለት እዩ።
0: ፅሬት ኣብ ውሃብቲ ኣገልግሎት ክበሃል እንከሎ ዝኾነ እትገብሮ ሸለልትነት ብቐጥታ ንተገልጋሊ ዝሃሲ ማለት ክሳብ ሞት ዝብፅሕ ፀገም ከብፅሕ ከም ዝኽእል ተገንዚብካ ኣብ ክሽነን ኣተሓሕዛ ምግብን ጥንቁቕ ምዃን ማለት እዩ።

0: ኣቃማምጣ ፍርጅ ፍሉጥ እዩ። ኣብ ትካላትና ፍሉጥ እዩ። ዓሳ በይ ይቕመጥ፣ ስጋ በይ ይቕመጥ፣ ካልእ ኣሕምልቲ ኣበይ ይቕመጥ፣ ከመይ ጌርካ ትኸድኖ። ክፉት ነገር ኣብ ፍርጅ ክኸውን ከም ዘይብሉ ዝኾነ ትካል ይፈልጦ እዩ። ሕጂ ኣብ ገሊኡ ኣለዉ ብጣዕሚ ክሳይ ዝገብሩካ ንኣብነት ካልኦት እውን ኣለዉ፣ ግን ሓንቲ ኣብነት ክጠቀስ ክትምስገን ስለ ዝግባእ ኣልሲ ከምሮ ትበሃል ትካል ኣላ። ቤት ምግቢ ናይ ዓሳ በይኑ ፍርጅ ኢዶ ኣለዋ፣ ናይ ስጋ በይኑ ፍርጅ ኣለዋ፣ ናይ ሕምልቲ በይኑ ፍርጅ ኣለዋ። ኣቀማምጣ ናይ ዝተፈላለዩ ዓይነት ቀማማት ውን በበይኑ ኣለዋ። በበይኑ ጥራሕ ዘይኮነ ቅድሚት ዳኣተወን ድሕሪት ዳኣተወን ዕለታት እንዳፀሓፈት ኣቀማምጣ ክስታይ ትገብር። ንኹለን ትካላትና ከማ ኣብ ንገብሮ ሰሚናር ኣልሲ ከምሮ ከድኩም እቲ ኣቀማምጣ እቲ ስነ ስርዓት ኣቃውማ ናይቲ ንብረታ ከድኩም ርኣይዎ ትምሃሩ ኢና ንብል። ሕጂ ብከምዚ ዓይነት ዝሕዝ ክሳብ ክንደይ ጥዑ እዩ እቲ ገዛ፣ ክሳብ ክንደይ መቺእካ ትበላዕ እቲ ገዛ ኣብ ግምት ዳኣቱ እዩ። ሕጂ ፍርጅ እንታይ ትገብራ ዝኾነ ሰብ ይፈልጥ፣ ዝኾነ በዓል ትካል ይፈልጥ እዩ። ዓሳን ስጋን ብሓንሳብ ኣይሕወስን እዩ፣ ስጋን ሓምልን ብሓንሳብ ኣይሕወስን እዩ። ድማ ከምኡ ጥራሕ ዘይኮነ ምኽዳን ስጋ ተኮይኑ ብጎማታት ክጠቕለል ኣለዎ፣ ኣሕምልቲ ተኮይኑ መካዳደኒ ክህልዎ ኣለዎ። ተኸዲና ከላ ኢኻ ኣውፂኻ ትጥቀመላ። ሕጂ እቲ ስነ ስርዓት ይፈልጥዎ እዮም። ምስ ተብተብ፣ ምስ ጉያጉያ፣ ምስ ሸለልትነት፣ ምስ ንቕሓት ግን ብዙሕ ጉድለታት ተፀንሐ። ብፍላይ ኣብ ፍርጅ ኣብ ክሽነ ጌጋ ተፀኒሓትና ዓይነ ናሕስየሎም ኢና ማለት እዩ። ኣብ ካልእ ጠውላ ሰድያ ብዙሕ ትግደሰሎም እንትኾኑ ኣብ ክሽነ ግን ፍርጅን እንታይ ዓይነት ምግብን ትኮኮ ብግቡእ ከይተኸድነ ቆቢዕ ከይገበረ ፅፍሩ ገለመለ ተፀኒሕና ኣብዚ ብዙሕ ተሪር ዝበለ ስጉምቲ ኢና ንወስድ።
1: እዚኣ ፍሪጅ ናይ ዓሳ ጥራሕ እያ። ብሸካ ዓሳ ካልእ ኣይነቐምጠሉን ኢና። እዚ ከዓኒ በብመዓልቱ ምስ ገዛእናዮ ካብ ሃብቲ ባህሪ ዓሳ ኢና ንገዝእ። ማይ ጭሆት መዝጊብና ኣታውን ወፃእን መዓልታዊ እናመዝገብና ኢና ንውፅኦ። እዚ ከዓኒ ሕጂ ንኣብነት እዚኣ ዝነበረ ቅድም ወዲና ካብ ዕለት 12 ወርሒ 9 በብመዓልቱ ኣታዊ ወፃኢ ህልው ሚዛን ሓበሬታ ኣብዚ ፅሓፍ ማለት እዩ። ካብ ዕለት 12 ክሳብ ዕለት 15 ክሳብ ሎም መዓልቲ ኣታዊናን ወፃኢናን እንዳመዝገብና ንኸይድ ማለት እዩ። ናይዚ ከዓ ዝሎ ጥራዝ ከዓ ኣሎ ማለት እዩ። እዚ ከዓኒ ብሕጋዊ ረሲት ኣለዎ ማለት እዩ እንጂ እዚ እቲ ዓሳ ኩሉ ንፍንቃል ከይኣብየልና ኢልና በቢ ክልተ ኪሎ ጌርና ኢና ንዕሽጎ ካብኡ ከምዚ ኢሉ ስጋዕ ዝሃልኽ በብቕሩ ጌርና ንውፅኦ ማለት እዩ። እዚ እዚኣ ፍሪጅ እዚኣ ብሸካ ዓሳ ካልኣይ ንቐምጠላኒ። እዚአን ጥሕን ስጋ ኣሎ ድሕሪኡ ከዓኒ ናይ ዝግብታት ኣሎ። ከምዚ ጌርና ዓቂብና ኢና ንቕምጦ ማለት እዩ። በበይ ንኸውን ኣለዎ ዓሳን ስጋን ሓሳብ ኣይተሓዋወስኒ።
2: እዚ ኣብ ፅሬት ናይ ትካላት ጥራይ ኣተኪሩ ዝፀንሐ መምዘኒ ዝሽልማት ኣብ መጻኢ ብዙሕ መምዘኒታት ብምትእትታው ንኽስራሓልዮም ሚኒስትሪ ቱሪዝም ዝፅዕርሉ ዘለዉ ከም ዋጋ ትሕተ ቅርፅን ካልእን ዝኣመሰለ ኣብ ቱሪዝም

0: ምስ ካልኦት ሃገራት ክወዳድረና ዝኽእል ዝተባሃለ ቅጥዕታት ክውስኽሉ ኣብ መስራሕ ኣለዉ።
1: ድሕሪኡ 2025 እስከ ሓንሳብ ነቋርፆ ዝዓመት እዚ ነፅናዕ እዮ ናምንታይ እዩ ድጓዓዝ ዘሎ እሱ ጥራሕ ዲ መምዘኒ ኢና ክኸውን ዝግብኦ ካልእ መምዘኒታት ከነእትወሉ ንኽእል ዶብዚ ግዜ እዚ ምስ ዓቕምን ምስ ብቕዓት ናይተን ትካላትን ምስ ህልው ኩነታት ናይተን ትካላት እንታይ ክንገብር ንኽእል ኢልና ብሬክ ጌርና በቲ ሓደ ወገን ከዓኒ ሓደሽቲ ትካላት ድፍጠራ ከዓ ሓያለይ ነይረን ማለት እዩ 2024-25 እዘን ሓደሽቲ ትካላት ክንሪአን ከለና ብመሰረቱ ካብቲ ናይ ቅድሚ ሕጂ ንሪኦ ዝነበርና ፍሉያት ኮይና ንረኺድና ኣብ ፅባቐ እየን ዝገብርዎ ኣሻላልማ ናይቲ ገዛ ክንሪኦ ከለና ክንከፍተለን ከለና ሲ ተመሲጥና ኢና ንኸፍተለን ማለት እዩ ብመሰረት እቲ ዕብየት ናይቲ ውድድር ኣብ ቦትኡ ከም ደሎ እንዳተረኣየና መፅኡ ማለት እዩ ሕጂ 2024-25 ዝሃብናየን ብዓይነተን ዝተፈለየየን ኣብቲ ኣቃውማ ናይቲ ዋላ ተዝካርይዎ ገዛ ሲ ንከምኡ ብቕዓት ኢሎም ይካርይዎ ፅቡቅ ከዓ ደስ ዝብለካ ዋላ ሰብ ከማ ተሓጒሱኡ ይበልዕ ይሰቲ ማለት እዩ ሕጂ ናብ ከምዚ ደረጃ ስለ ዝሰጎመ ካልእ እውን ንዑ ድመስል መፅናዕትታት ኣብ መስርሕ ኣለና ማለት እዩ ሜኑ ንቆፃፀር ኢና ኣብቲ ሜኑ ትሪኦ ከለካ እቲ ዋጋታት ኣሎ ሕጂ ንከምዚ ከምዚ ሽጡ ንከምዚ ከምዚ ሽጡ ክንብላይ ንኽእል ኢና ፍርያት ናይ ሃገር ዝኾነ ጥራሕተን ፍሉጣት ኮካ ቢራየን ፍሉጥ ዋግአን ማለት እዩ ሳተን ፍሉጣት እየን እቲ ካልእ ግን ክንዲ ዝግበር ክትብሎ ይትኽእል ኢኻ ናይ ሕልንኦም ጉዳይ እዩ ብሰዓት እዚ ማለት እዩ ሕጂ ብከምኡ ሓያለይ ኣለው ባህሊ ደለዎም ነዊሕ ዓመታት ኣብ ንግዲ ዝፀንሑ ኣለው ገሊኦም ከዓ ሓደሽቲ ኣለው ንምክያቶ ንኣብነት 7 ናቕፋ ዝሸጥዎ ኣለው ኣብ ገሊኡ ከዓ 12 ናቕፋ ትሽየጥ እንታይ እዩ ትፍልልዩ ምናልባሽ ክንምልሾ ዋላ ተዘይከኣልና ሲ ኣብ ቀፃለ ክንምልሾ ኢና ትፍልልዩ ካብኡ ዝተረፈ ግን ሓደ ዓይነት ብዝሒ ዘለዎ ኣብቲ ሓደ ዝተሓተ ዋጋ ሽየጥ ኣብቲ ሓደ ከዓ ዝለዓለ ዋጋ ድሽየጥ እዚ እውን ኣብ ግምት ምናልባሽ ንዝቕፅል ዓመታት ከማ ናብቲ ዝውሃብ ሽልማት ኣብ ግምት ከነእትዎ ኢና ማለት እዩ ኣብ ገለ እዋን እውን ሂብና ነርና ኢና ንኣብነት ዝባርነጋ ኣሎ ዝበሃል ንዑ ሕጂ ብዘይ ዝኾነ ካልእ ክስታያት ኣብቲ ዋጋ ጥራሕ ከማን ኣብቲ ስነስርዓት ናይቲ ዋጋ ንኾካ 8 ሸጣ ንገለ ኣብ ታሕቲ ዋጋታት ስለ ዝገብር በዚ ዋጋታት ጥራሕ ናይ ምስጋና ደብዳቤ ሂብናይ ዋላታ ሰርቲፊኬታ ይንኸቦ ሕጂ እውን ናብኡ ገፅና ክንቅፅል ኢና ኣብ ዋጋ እውን ክወዳደሩ ኣሎዎም ብጀካ እቲ ፅሬት ጥራሕ ስለ ዘተኮርና እምበር ፀኒሕካ ከዓ ዋጋ ኣገዳሲ ነቲ ሕብረተሰብ ማለት እዩ
0: እዚ ሽልማት ንሓሙሽተ ዓመታት ብዘይ ምቁራፅ ኣብ ፅሬት ትካሎም ጥራይ ዘይኮነ ኣብ ዝተፈላለዩ ነገራት እታ ትካል ዓመት ዓመት ለውጢ እናገበሩ ንዝመፁ ወይ ንዝህብዎ ኣገልግሎት ከይሰልከዩ ብግቡእ እናዓበይዎ ዝኸዱ ወሃብቲ ኣገልግሎት ይሽልሙ ካብዘን ኣብ 3 ዓመታት ዝተኻየደ ሽልማት ዝተሸለሙ ትካላት እምበር 10 ብዘይ ምቁራፅ ዓመታዊ ዝተሸለሙ ይርከብዎም
1: ሕጂ ኣብቲ መጀመርያ ክንጅምር ከለና እዚ ሓደ ካብቲ ደዛርበና እዩ ነይሩ ከመይ ኢና ክንህበን ናይዚ ዓመት እዚኣ ኢልና ዲና ክንበን ዋላ ናይ ከመይ ቤነይ ኢና ክንግምግመን ተባሂሉ ሕጂ ፋይል ኢና ንርኢና ማለት እዩ ኣብነሲ 5 ዓመት 4 ዓመት ሲ ዝኾነ ነገር መጠንቀቕታ ወይ ወረቐት ወይ ሓበሬታ ወይ ኣርማ ተባሂሉ ዘይተዋህበን ሰባት ኣውፅኢና ማለት እዩ እዚአን 4 ዓመት እንድሕር ኣውፅኢና ሕጂ ንኸዶ ዑደት እውን ተማሳሳሊ እንድሕር ዝኾነ ጌጋታት ዘይፈፂመን 5 ዓመት ገይረና ኣለዋ ማለት እዩ ነዚአን ክንበን ኢልና ከምኡ እዩ ተቐዳማይ ዓመትና ሽዑ ሓጎፅጎፅ እውን ዝነበረ ማለት እዩ ብድሕሪኡ እንድሕር ቀፂለን እተን ካልኦት 4 ዓመት ገይረ ነበራ 5 ዓመት ክገብራ እየን ማለት እዩ 3 ዓመት ገይረ ነበራ ናብኡ ክቕፅላ እየን እተን ዝጀመርናየን ግን ንዓመታት ተቐፂለን ንሻድሻይ ዓመትን 7ይ ዓመትን ፅሩያ ትኾን ኣለዋ ማለት እዩ ሕጂ ብከምኡ መሰረት እቲ መበገሲ 5 ዓመት ኢና ገርና ሓንቲ ትካል እንድሕር ተኸፊታ ሓዳሽ ግን 5 ዓመት ክንፅበይ ኣለና ምክንያቱ ኣብ መንጎ ዝግበር ለውጥታት ኣሎ ገለገለ ትካላት ስስዐይ ሒዞም ይጎዩ ኣብ ገንዘብ ዘእትውሉ መንገዲ ይጎዩ ሕጂ ፍቲ ክሽነ ተረእኻ ረስሓ ፀንሓካ ኣቀማምጣ ናይ ፍርጅ ተረእኻ ዘይጉቡእ ኣቀማምጣ ፀንሓካ ሕጂ ዋላፍቲ ካልእ ክንክናት መሳርሒታቶም እውን ሽግር የፀንሓካ ሓልፎም ማለት እዩ ከይተሸለሙ ሰርቲፊኬት ከይተዋህቡ ይሓልፉ ገለገሊኦም ግን በታ ዝጀመርዋ እንዳቐፀሉ ጥራሕ ዘይኮነ

0: ኣገደስቲ ንብረት እንዳእተዉ ኣገደስቲ ተበግሶታት እንዳወሰዱ ምስ ዘለዎም ወጥሪ መጋረጃታት ይቕይሩ፣ ኮፍ መበሊታት ይቕይሩ፣ ድስትታት ሻሓኒታት ይቕይሩ። በብዝመፆ ዘበናዊ እዚ ምስ ከምዚ እታ መበገሲት 5 ዓመት ኮይና ድሕሪኡ ትቕፅል ማለት እዩ።
1: ኣብ መወዳእታ ወይዘሮ ልያ ገብረኣብ ዝሃበትና ለበዋ እንተሃልዩ ኣብ ነፍሲ ወከፍ ትካላት ዘየቋርፅ ናይ ፅሬት ፈተሻ እኳ እንተገበርና ገለ ዘይሓላፍነታውያን ትካላት ዘርእይዎ ሸለልትነት ኣብ ብከላ ዘብፅሕ ፀገማት ዘምፅኡ ኣይሰኣኑን እዮም። እዚ ድማ ህዝቢ ምስ ትካላት መንግስቲ ብምትሕባር ጥራዩ ክፈትሖን ክወግዶን ዝኽእል ትብል። ዝኾነ ከምዚ ዓይነት ፀገማት ምስ ንርኢ ወይ ምስ ዘጓንፈና ድማ ናብ ሚኒስትር ቱሪዝም ዞባ ማእከል ጨንፈር ሕግን ስርዓትን ጨንፈር ጥዕና ዞባ ማእከል ብምኻድ ክንሕብር ትላቦ።
0: ንሕና ተዕላማና እንታይ እያ? ፅሩይን ብቑዑን ኣገልግሎት ንህዝብና ምሃብ። ሰብ ካብ ገዝኡ ወፂኡ ገዛኻ ሻሃ ኣለካ፣ ገዛኻ ምግቢ ኣለካ፣ ገዛኻ ገለ ስለምንታይ ደጊ ከድካ ትበልዕ፣ ስለምንታይ ደጊ ከድካ ሻሃ ትሰቲ? እንድሕር ኢልክ ግን ብ50 ሰንቲም ኣብ ገዛ ክሰትያ ትኽእል፣ ብ5 ቅርሺ ደጊ ከድክ ትሰትያ ሻሂ። ንምንታይ እንተልኪ ትናፈሲ፣ ትዘናግዒ፣ ካብ ገዛ ክፍልይ ዝበለ ነገር ክትረኽቢ እያ። ሕጂ ከምኡ ስለ ዝኾነ እቲ ህዝብና ከምኡ ዓይነት ኣገልግሎት ንክረክብ ሓደ ካብቲ ዝዓበየ ፃዕርና እዩ ማለት እዩ። ሕጂ በቲ ሓደ ወገን እቲ ዋና ትካል ናቱ ኣተሓሳስባ እንዳቀየረ ኣብ ክንዲ ገንዘብ ከመይ ገይረ ረኸብኩ ዝብል ከመይ ገይረ ህዝበይ ኣገልገልኩ ተ ነቲ ህዝባዊ ኣገልግሎት ኣማዕቢልዎት ገንዘብ ባዕሉ እዩ ክመፆ። ቅድም ገንዘብ ተሓሲብካ ግን ኣይመፀካኒ ዋላቲ ገንዘብ እውን። ሕጂ ናብ ከምኡ ክንቅይሮም ኣተሓሳስቦኦም ሲ ኩሉ ሻዕ ክቕየር ኣብ ቅዱስ ውድድር ክኣትዉ ንደሊ እቲ ህዝብና ኣተሓጒሱ ክወፅእ ዝኾነ ብከላን ሽግርን ዘይብሉ ዋላ ንፃዓረሉ ፍቲ ምቁፅፃር ግን ከምኡ ክፅዕሩ ሓደ ካፍቲ ንደልዩ እዩ ማለት እዩ። በቲ ሓደ ወገን ከዓ እዚ ከምዚ ዓይነት ውድድራት ከዓ ብሜድያ እንድሕሪ ተቃሊሑ ብፍላይ ብፍላይ ከዓ ነዞም ውፍያት ንብሎም ዘለና ሰባት ከዓኒ ብፍሉይ ጎስጓስ እንድሕር ገርኩምሎም ከዓኒ ንህዝቢ ስመራ ጥራሕ ዘይኮነስ ንሙሉእ ህዝቢ ኤርትራ ኣብ ውድድር ዘእቱ ነገር ስለ ዝኾነ እንዳ ዓበየ ክመፅእ ይኽእል እዩ። ናይ መግቢ ጉዳይ ስለ ዝኾነ ንሕን ሒዝናየ ዘለና ሲ ኩላትና ክንሰርሓሉን ክንፅዕረሉን ዝግባእ እዩ። ሓደ ካፍቲ ለበዋና እውን ከምኡ እዩ ዋላ ንምምሕዳራት ዋላ ዝኾነ ውልቀ ሰብ ዝኾነ ሕማቕ ነገር ተርእዩ ወይ ሕማቕ ነገር ተተሰሚዕዎ በፂሑ ክሕብርን ክነግርን ከም ዘለዎ ኢና ንገብር። ስለዚ ናትና ጎስጓስ ኣሎ ቀፃሊ ንገብር ኢና ኣኼባታት። በቲ ሓደ እውን ከዓ ናይ ሜድያ ጎስጓስ ካብታ ውሽጢ ኣዳራሽ ሓሊፉ ንሙሉእ ሃገር ስለ ዝኸይድ ከዓ ብወገንኩም ከዓ ክትፀዕርሉ ንላቦ ማለት እዩ።

ኣለኹም ዶ ደቂ ረይ ደቂ ረይ ኩላትኩም ዕንበባ ደቂ ረይ ኩላትኩም ዕንበባ ደቂ ረይዎ ኩላትኩም ዕንበባ ፃዕዳ ዝኽዳንኩም ከምሰንበባ ንሳኹም ዝዛረባ ኣረኽባ ደቂ ረይ ኩላትኩም ዕንበባ ፀሓይ ዶ ክብለኩም ምስ ኮኸባ ፀሓይ ዶ ክብለኩም ዎ ምስ ዝባባ ወርሒ ዶ ክብለኩም ምስ ዝባባ ተሓልኹም ማርያም ፅላላ ቱም ደቂ ረይዎ ኩላትኩም ዕንበባ ቱም ደቂ ረይ

ረአኽዎ መስቀልኩም ክፈሪ ረአኽዎ መስቀልኩም ክፈሪ ሰማዕክዎ ታሪክኩም ነባሪ ኣዮ ኹሮ ኹሮ ከም ሰብ ንስሪ ፃዕዳ ዝኽዳነዎ ከም ሰብ ባሕሪ መናብርትን በሳዎ መናብርትን ነብሪ መልክዕ ከም ሃገረምዎ ጠባይ ላዕሊ መልክዕ ከም ሃገረምዎ ይ ላዕሊ ኣለኹም ደለቂ ረይብረ

ናብሩ ባዕደ ኢነሲዕያሚኖ ምስዘጭረ ይተረኸምና ዶ ተረኸምና ኣለኹም ዶ ለቂረ ኣለኹም ዶ ለቂረ ስከንፃወት ብሓባር ስከንፃወት ብሓባር

0: ክቡራትን ክቡራንን ተኸታተልትና ወትሩ ሰሙን ኣብ ትሕዝቶ መደብናትናን ኣብ ምዝዛም ተኸታታሊት ፊልም ሳውን ናብኹም ከነቐርብ ቀኒና ኣብዝሓልፈ ሰሙን ውን ከም ዝተዓዘብኩሞ ኣብ መበል 32 ክፋል ተኸታታሊት ፊልም ሳውን ተዛዚማ ንሕጂ እምበኣር ብዛዕባ እዚኣ ፊልም እዚኣ ኣብ ተዓዘብቲ ዝነበረ ርእቶ እንታይ ይመስል ብዓይነ ተዓዘብቲ ናባኹም ከነቐርብ ኢና ኣብ ዝመፅእ ሰሙን ውን ኣብዛ ፊልም ንዝተዋስኡ ቀንዲ ተዋስእቲ ምስኦም ዘካየድናይ ዕላል ናባኹም ከነዳልዎ ኢና
1: ማህደር ሓቂ ማህደር ታሪክ ኤርትራን ኤርትራውያንን ኣብ ጉዕዞ
2: ንናፅነትሳሕዝከሳዕብን
1: ማህደር ሕብረተሰብ ኤርትራ ኣብ ትሕቲ መግዛእቲ ዳሲሳ መግዛትን ብድሆታቱን ገድልን ማሕበራዊ ህወትን ናብ ጣሚራ
3: ብኢደዋኒኑ ኩናት ከዓ ትፍቅድ ዶ መስለኪ
4: እቲ ሓሳቦም እኮ ዝፅላ ኣይኮነ
1: ጾር ደቂ ኣንስትዮን ዕዳ ውሳነ ንእስነትን እተርኢ ማህደር ሓቂ ምንባር ጓሂኣን ሓጎሳን ደበስቃያን መከርኣን ብውሕልል ኣዛናትዋ ከተዘምቱ ዝተሃንፀ
5: ሕማ ናይ ሰብኩ ሓሲበ ይፈልጥ ሽግር መከራ በድሕሪ ዝስሕለሎሲ
1: ካብ 17 ጥቅምቲ ጀሚራ ኣብ ኤርቲቪ
6: ውሸታ
1: ኣፍራይ ሚኒስትሪ ዜና ኣቕራቢ ቢስ ፕሮዳክሽን ደራሲ ሌተናል ኮሎኔል የናስ ተዓገስ ዳይረክተራት ሌተናል ኮሎኔል የናስ ተዓገስን ሳሙኤል ሓድጉር ካብ 17 ጥቅምቲ ጀሚራ ኣብ ኤርቲቪ
7: ንምምራፀይ ደሞ ብኣጋጠ

ሽመይ መድሓኒ ክብሮ ምበሃል ዛዕባ እታ ፊልም ብሓትካ ለካ ብጣዕሚ ፅበት እያ ምክንያቱስ ዋላቲ ንባዕሉ መዘናጊዕያ እታ ፊልም መሃሪት እያ ካልኣይ እውን ዝግበር እዩ ፊልም ብሓፂር ዝግበር ፊልም እዩ ዘሎ ፊልም እዩ ምክንያስ ሳይ ኣይኮነን ካልእ ከዓ እንታይ እሞ ፅቡቅ ተጓሲ ተባዕ ምኳናስ እቲ ምሳሊ ገበርቲ ክሳይ ምጓላስ ናይ ሓቂ ተጉሰካ ነገር እዩ ኣነ ፈትያ ብጣዕሚ ፅበት እያ

0: ብጣዕሚ ፅቡት እያ ኣነስካተላ ነረ እየ ኣነ ከዓ ብጣዕሚ ሰሓቢት እያ መሃሪትን ሰሓቢትን እያ ነራ ሓፍሻ
1: ዓብሰላም መሓመድ ይበሃል እዚኣ ተኸታይት ፊልሚ ሳውል ብጣዕሚ ፅቡቕ ይህብ ሓቂ ከምኡስ ክበዝሕ ኣለዎ ዝኒ ዓዲ ባህላዊ ሕጂ እዛ ፊልሚ እዚኣ ከዓሲ እንድ ኣነስ ብጣዕሚ ቀዳም ቀዳምሲ ተገዲሰ ከይደስ ካብ ሹቅ ከይደስ ናብኣስ ብጣዕሚ እንድ ንዓይ ክሳይ ኮይ ሰሚዓት ዓባይ ፊልሚ በቃ ከምኡ ናይ ዓዲ ምሻ ኣለካ ከምኡ ሰዓቢ ብጣዕሚ ደስ ዝብለኒ ኣነ ከምዚ ክፈሪ ከዓ ደስ ዝብለኒ ድዕ በቃ ታጓልሲ ድዕ በቃ ማራ ሰሓቢት በቃ ማራ ምሻ ለካ ጅግና በቃ ኣነ ግን ደስ ኢሉኒ በቃ ሳ እታ ፊልም ታጓል ተባዕ በቃ ደስ ኢላትኒ ቴንክ ከምኡ ክበዛሕ ኣለዉ ከምኡ ፊልምታት እዚ ዘይጠቅም ፊልምታት ኣብ ክልተ ሰባት ገለ ዝስራሕ ዘሎሲ ፊልም ይኮነን ኣብ ክልተ ሰባት ገለ ባፅዕ ከድካ ኣብ ክልተ ሰባት ሰሪሒ ፊልሚ ገለ ዝርጋሕ ዘሎሲ እንደ ከመይቲ ፊልሚ ዝርጋሕ ኣነማር ኣይድገርመኒ ከምኡ ብዙሕ ክንደይ ኣለዉ ሕ ተዋሳእቲ ብዙሕ ተዋሳእቲ ኣለዉ ዝወፅዎ ድዕሪኢካ ይኮንካ በዚ ካልታት ፊልሚ ኣብ ክልተ ሰባት ኣብ ኣርባዕ ሰባት ዝስራሕ ፊልምስ እንታይ ፊልሚ እዩ እዚ ከምዚ ፊልም ኒ ሃገርና ባህላዊስ ክበዛሕ ኣለ ኣነ ባህላዊ ተኮይኑስ ዝኾነ ዝከተል መዓት ፊልምታት ዝከተል ባህላዊ ከምኡ ከዓ ኣብ ማስሜላ ክመፅ ተኮይኑ ከዓ ከምዚ ከዓ ብጣዕሚ ደስ ዝብለካ ባህሊ ሃገርካን እቲ ናትካ ተዋሳእቲ እቶም ዓበይቲ ክፍለጡ ደስ ዝብለካ ብጣዕሚ
2: ኣነ ሽመይ ሳዕድያ ስዒድ ይበሃል ሕጂ ድማ ብዛዕባ ናይታ ፊልም ናትራን ብዛዕባ ኣብ ናይታዊ ብኣ ብሰንካ ክዛረብ ኢለ እየ ኣብዚ ቀሪበ ዘለኹ ሕጂ ስለዚ እሳ ቀቲላቶ ክመውት ንስእሳ ክትመውት ቆልዓ ክብሎ ክትቅፅል ነይርዋ እታ ፊልም ክትቅፅል ነይርዋ ኣብ ምንታይ ከም ዝበዓለ ሲ ክትቅፅል ነይርዋ እዚኣ ዛርኢትናት እየ እየ ባህላዊ ፊልምት ዳ ፅቡቕ ነይሩ ማለት እቲ ባህላዊ ሲ እታ ጓል ኣንስተይቲ ተወጢዓ ነራ ትኸውን ትውፃዕ ነራ ትኸውን እጂ ንሱ ከዓኒ ብሰንኩ ከም እዩ ኣብኡ በፂሓ እዚ ስለዚ እንታይ ሞት ብል ዋዋዋይ ሓበሬታ እጂ ኣብ ደቂ ኣንስትዮስ ክውፃዓ የብለንን እየ ድብል ኣነ ኣነ ደቂ ኣንስትዮ ኣብ ክውፃዓ የብለንን ማዕሩ ኮይኖም ውላዶም ድኦም ክዕብዩ ሓዳሮም ድኦም ክገብሩ ብካልእ ድኦም ክሳይ ገብሩ ኣነ እዚኣ ይምንየሎም ጥራሕ እወኒ ካልእ ወልሓንቲ
3: ኣረኣየ ኣነ በረኸት ቀለታ ባሃል ነባሪ መቐርካ ተወላድ መቐርካ ንእዞባ ኣለጓዓን ሰብይ ቅልነት ነይርዋ ካብቲ ኣነ ርእቲ ክህበሉ ደልየ ዘለኹ ግን ኣብቲ መጀመርያ ኣቀራርባ ዝነበረ መብራህቱ ኣብቶም ካራክተር ናቶም መብራህቱ ናይ ሳውን ውድብ ምዃኑ በቲ ህዝቢ ጥርጠራ ነይሩ እቶም ህዝቢ እውን ዝዛረብሉ ነይሩ ከምዚ እንዳኾነ እንዳኸደ ከሎ ግን ሓንቲ ብፀይቱ እውን ምስኡ ውድብትያ ነይራ ናይ ሓባር ናይ ሳውን ስርዓት እዮ እንተኾነ እንታይ ኣ ነራት ናብኣ መብራህቶም ኣብ እታ ውድብቲ ጓል ክኸይድ ከሎ ዓሰርተ ግዜ ቁልሕ እንዳለ ይኸይድ ንድሕሪት ንፀማ ንቅድም ቁልሕ እንዳለ ኸይድ ከም ዘናይ ሰራቂ እዚ ንገዛ ርእሱ ነቲ እሱ ክበፅሖ ትደልዩ ዘሎ ሕላክላካት መስርሕ ቀልጢፍካ ናይ ምፍላጥ ናይ ምቅላዕ ኣንፈት ከም ዝነበረ ኮይኑ ዝስምዓኒ ምክንያቱ ካባኻ ድሕይሉ ካልእ እውን ካራክተራት ኩሉ ስለ ትኽእሉ ኣብዚኣ ሓንቲ ጉድለት ቁርብ ከም ጉድለት ኮይና ተርእያኒና ካልእ ኣብቲ ዝግበር ዝነበረ ናይ ሳውን መስርሕ ቅልጣፋ ነይሩ ንሓደ እሱ ዝደልዮስ ክዛረቦ ከሎ እንደገና ከዓኒ ቀልጢፉ ትመስርሕ ሕለክለካ ዘይብሉ ይትግበር ነይሩ ቀልጢፉ ይቃረብ ነይሩ እዚ እውን ቁርብ ሕለክላካ ክፈጥራ ፀቡቕ ነይርዎ እዝ ከም ሳልሰይቲ

ተጣኾይነ ከዓኒ እዚ መብራህቱ ዝብለካ ዘለኹ ንሳሙን ርክብ ከም ዘለዎ ስለ ትፈልጥዎ ተማዓዲ ንሱ ቀሪቦም ውን ክዛረቡ መፅ ነይሮም ገላ ሓበሬታ እንተረኽቡ ዝኾነ ነገር እሱ ግን እንታይ ደኣ ክትገብርሎም ምባይ መፅኢኩም ይብሎም ነይሩ ባኣድ ሎሚ ሰብኣይ መፅኢኩም ይብሎም ነይሩ ከምኡ ክብሎም ከሎ ሕጂ እወ ኣነ ገባርን ሓጋግድ እዛ ዓይነት ኢደ ስምዕ ስለዚ ናይ ምቅላዕ ብዙሕ ነይሩ ዋታ ብበበን መብራቱ ባህላ የነ እቲ ካልእ ገፀ በረኸት እሱ ጨክኑ ፀኒሑ ከምዘይ ጭክን እውን ይረአ እዚ ንክትበፅሖ ዝደልኻ ፅቡቅ ነገራት ናቱ እውን ኣለዎ ሳውን ማለት እዩ ጭካን ኮይኑ ቐርብ እቲ ሰብ ምስ ወፆ ከዓኒ ፍታሕ ኮይኑ ከዓ መሊሱ ይቐርብ ፅቡቅ ገፀ ባህርያት እዚ ከም ዝነበረ ይፈልጥ እዜን እንተን ቀንዲነ ኣተኩረለን ዝነበር ኩናቱ ንህዝቢ መሃር እዩ ዘሎ ብጣዕሚ መሃር እዩ ስነ ጥበበኛ ክነፍር እተ ኮይና ከዓኒ ከምዚ ዓይነት ፍልሚታት እንተቀሪቡ እዩ ስነ ጥበበኛ ክመሃር ዝኽእል ባዕሉ ብዙሓት ሰባት ሕጂ ነዚ ጥበብ እዚ ክደጊፎም ክሰርሑ ፈረነታት ክካይዱ እንተኮይኖም ከምዚ ዓይነት ፍልሚታት ክቐርብ ክኽእል ኣለዎ ስለዚ እዚ መበገስ ንብዙሓት ሰባት ኮይኑ ከም ዘሎ ኣነ ርዳእኒ ስለዚ ህዝቢ ክሪኢ ኣለዎ ካብኡ ተበጊሱ ከዓኒ ስነ ጥበብ ተማሂሩ ከዓ ክሰርሕ ክኽእል ከም ዘለዎ በዚ እመስጠኒ በዚ ከዓ ኣላዎ ነቲ ህዝቢ ከምዚ ክገብር

ማርያም ክፍለ ማርያም ይበሃል። ተወላዲ ዓዲ ሓንስ ንእዘዋላ ጓዓን ሰባ ኮይነ ካብ ኣማጣይ ንእዘዋላ ጓዓን ሰባ እያ። እቲ ዝነበሮ ኣብቲ እዋንቲ ዝነበረ ሕማቅ ግፍዒ ናይቶም ሸፋቱ ዝበሃሉስ ክግበር ዘይብሉ ወይ እውን ከዓ ክገብርዎ ዘለዎም ዓያሹ ስለ ዝኾኑ ጥራይ ኣነ ክብል ዝኽእል ሎሚ ግን ከምኡ ዝገብር ኣለኳ ይብል እኒአ። ዝኾነ ግን እቲ ዝገብሮ ነበረ ዓመፃሲ ሃስያ ነይርዎ ትሮም ጥሪቶም ወስደሎም ነይሩ። ኣብዚ ሎሚ እዋን ስለ ደየለ ግን ንኣምላኽ ነመስግኖ የለን እንተ ብሓይሊ መንግስትና እንተ ብሓይሊ እግዚኣብሄር ሲ ተሪፉ የለን ሽፍታ ይኮነን ሲ ዋላ ዝፀረፈካ ከማ ናይ ትረክብኒ ሃሎሚ እቲ እዋን እቲ ግን ሓንቲ ፈድስቲ ሒዝካ ወይ ሓንቲ ጓንዴ ሒዝካ ነቲ ሓንቲ ዘይፈልጥ ህዝቢ ዕዳጋ ክኸይድ ከሎ ትኮትሮ ከለካ እንደይ ከመይ ነይሩ ገርመካ እንዲ ዝኾነ ሱተረፈልና ድሓን ኮይኑ ግን እቲ ኣነ ድብል ዕሉል ሽፍታ እዚ ናይ መዛዘም ክበፅሕ በታ ዋዕሮ ጓል ኣንስተይቲ ዓይኖም ተባሂላ ትፅዋዕ ዘላ ብኣኣ ምቁታሉ ናይ ብሓቂ ኣነ ከምዚ ኹን ኮይኑ ተሰሚዐኒ ከምዚ ናይ ብሓቂ ሽፍታ ኮይኑ ተሰሚዐኒስ ተሓጒሰ ሳራዕ ሰበለቶም ሰው ደቐቶ ዝኾነ ግን እቲ ፊልሚ ሕማቕ እቲ ስራሕ ሕማቕ እዩ ነይሩቲ ናይ ቀደም ናቱ ተምሳል ካዮም ዘምፅኦ ዘለዉ ዝኾነ ተወዲኡልና ኸውን ነዞም ንኣሽቱ ኣሕዋትና ከዓ ከምኡ ንኸይገብሩ እዞም ተዋሳእቲ ናሕና ዘርእዎ ዝፀንሑ ፊልሚታት ፅቡቕ እንድዩ ከምኡ ንኸይገብሩ ግን ከምኡ ባግበር እዩ ነይሩ ኢልካ ክሳብ ኣፃብዕቱ ቆርፆ ከሎ በታ ሴፍ ገይሩ ነቲ ሕፁይ ናይታ ዓይኖም ዝበሃል ከምኡ ዋዛ መሲሎም ከዓ እዞም ንኣሽቱ ከምኡ ንኸይገብሩ ብወለዲ ኣስተምህሮ ከ

0: ፊልሚ እዚ ኢልካ ምርዳእ ከድሊ ዝኾነ ግን ሃሳይት እያ ነራ ነቲ ህዝቢ ነቲ ናይ ሕጂ ዘለና ግን ከምዚ ከዓ ነይሩ ድዩ ኢልና ከዓ ንምሃር ኣለና ዝኾነ ከም ዳልና ነብል ኣለና ሃሳይት እኳ እተኾነት ትምህር እያ ግን ለካስ ከምዚ ነይሩ ቀደም ለካስ ከምዚ ዓመፅ ዚ ነይሩ እዩ ከምዚ ሃስያ ዚ ነይሩ እዩ ንብል ኣለና ዝኾነ ምስ ወደቐ ግን ኣነ እዚ ከም ናይ ሓቂ መሲል ምስ ተሓጒሰ ሰውደቆቶ ታጓለንሰይ ተሓጒሰ ዋዕሮ ዋዕሮ ንፍዕቲ ንፍዕቲ ጥራይ ኢለ ከም ዝሰምዓ ዘላ መሲል ንሽ ትማልንጎ የ ዝያዳ ተኸታቲል እያ ትማልንጎ ግን ኣብ መደቀሰይ ከለኹ የ ተኸታቲል እያ ፅቡቅ እያ ምኾኑ
1: መጀመርያ ኣነ ለጉስ እዩ ምበሃል ኣባል ምሕዳር ንዕዘባ ለጓዓን ሰባ ዓላፊት ህዝባዊ ርክባት ኣብዚ ናይ ሳውን ፊልሚ ዝፀንሐ ክሳብ 32 በፂሓ ኣብዚ ግን ኣብ ገለገለ ኮ እንተሓለፈና መብዛሕትኡ ንከታተሎ ኢና ኣብ ግዜ ዕርፍቲ ቀዳም ብምዃና ብልጫ ኣለዋ ንምክትታላ ከዓ ፅቡቅ ንከታተላ ማለት እዩ ቆልዑት እውን ከምኡ ይከታተልዋ እዮም እየ ሓደ እቲ ናይ ባህሊ ባህላዊ ናይ ቀደም ዝነበረ እትገልፅ ብምዃና ዓብዪ ብልጫ ኣለዋ ኣብቲ ምድላው ኩሉ ሰብ ዋላ ክከታተላ እተደለየ ግን ኣነስ ከምቲ ትባህልና ዝነበሮ ቀደም ገላፂት እያ ክብላ ቁርብ ስታ ይኮነኒ ነቶም ደቅና ግን ዓብዪ ትምህርቲ እዩ እቲ ናይ ቀደም ባህልና ተመሊስና ክንሪኦም ከለና ዓብዪ ተበግሶ እዩ ቀፃሊ ከዓ ካብኡ ተማሓይሹ ክመፅእ ተስፋ ገብር ብዓብዩ እቲ ባህሊ ንደቅና ምልላይ ስለ ዝኾነ በቲ ሓደ ወገን ከዓ እንዳዘናጋዕካ ብምዃና ቁሩብ ግን ኣብቲ ምድላዋት ኣብቲ ልምምድ ናይቶም ባህለኛታት ፍኹስ ዝበለ ኮይኑ ይስማዓኒ ምክንያቱ ባህልና ከምቲ ዝድለ እቲ ቀደም ዝነበረ ፅቡቅ ባህልታት ነይሩና እዩ ከምቲ ዝድለ ግን ገሊፃቶ ኣይብልን ነቶም ደቅና ግን ዓብዪ ትምህርቲ እዩ ይብል ኣነ ብዝያዳ ከዓ ከምኡ ተመሳሰለ መፂኡ ዝያዳ ደቅና እቲ ናይ ቀደም ዝሓለፈ ባህልታትና ክቡር ባህሊ ብምዃኑ ዝያዳ ክንፀባረቕ በቶም ዓበይቲ ስነ ጥበባውያን ዘለውና ክንፀባረቕ ተስፋ ገብር ማለት እዩ
2: ሃራይ ምሉእ ስመይ መምህር ተግስቲ ሙሴ ይበሃል ናብ ንእዝዋ ለጓዓ ሰባ ማለት እዩ ፊልሚ ሳውን ፅቡቕት እያ በተ ሓደ ጎና ከዓ ገለገለ ዝረኣየካ ኣለዎ ሳውን ከምዚ ምሻሎ ጨካን እዩ ግፍዐኛ እዩ ብብዝሒ ደቂ ኣንስትዮ ይኸትር ነቲ መግቦም እንዳበለ ይነብር ግን ከዓ ክረኣየካ እዩ ማዕርክንዱ ሓደ ታሽምኡ ኣብቲ በረኻ ኣብቲ ጎደብ ዓድም ኮይኑ ከምኡ እንዳሰቃዮም ከሎ ሳይ ኮይኖም እዮም እቶም ዓድኸ ኮይሎም ነቲ ታሽሙ ስከጥፍእዎ ዘይህቅኑ ሰብ ክቐትል ከሎ ብፍላይ ደቂ ኣንስትዮ ከጋፍዕ ከሎ ከምበይ ኢለኒ ተን ደቂ ኣንስትዮ ከዓስ ዓሚፅወን ምስአንቀኒስ ከይጠነሳ ከዓ ይኸዳ ይረኣይካ ገለ ሕጂስ ዋላ ክባሳጨዋያ ንሰን ክፅበየን እቲ ፊልሚ ክኸውን እንተ ኮይኑ ኣነ ከምናተይ ከምትዕግስቲ ኮይኑ ክርዮ ከለኹስ ኩለን ዓመፅ ዘጋጥመን ስ ኩለን ከይጠነሳ ይኸዳ ካብሳውን እሞ ከመይ ድዩ ደኣ ትብል ማለት እዩ በቲ በቲ ከዓ እቶም ናብኡ ናብ ሳውን ምስ ከዱ እቶም መንሰያት ቀልጢፉ ይእክቦም ምስኡ እሞ እቶም ዓዲስ ኣበይ ከም ዘለዎ ሳይጠፍኦምኒ እጂ እቶም ዓዲ ከመይ ኢሎም ዘይኮኑ በርሀ ናቶም ሓሳቢ ምዃኑ ትርእየ ከዓ ኣቶ በርሀ ንበረኸታ ኮይኖም እዮም ገለ ዘይገብርዎ ገሊኦም ንእሰሮ ነዞም ንበርሀ ጌንታ ምስኡ ተኸይድ ተከዓ እተከዓ በርሀን ስጀ ሰውስ ናይ ተዓዲ ዝኾነ ፅቡቅ ነገር ገለ ክግበር ከሎ ከይዶም ናብ ሳውን ይሕሱ ሳውን ከዓ ግፍዒ የውርድ ናብ ተዓዲ መፅ እዩ እጂ ኣብስ ገለ ብኮታሲ ይረኣየካ እዩ ንዕኦም ስታ ኮይኖም እዮም ስጉምቲ ዘይወሰድሎም ቶም ዓዲ ወላቲ ፊልሚ ክምቅርቲ ኮይኑ እኳ ንዕኦም ሓደ ካብኦም ከሳቂይዎ እሞ ተተሳቂዩ ከሳውን ከንታይ እዩ ክገብር ዝኽእል ምክንያቱ ኣብ ዓዲ ከዓ ካኣቱ ከሎ ሶም ኣብዘይ ኣለውሉ እቶም ህዝቢ ኣብዘይ ኣለውሉ ሰብ የባሳጩ ይቅጥቅጥ ይሰብር ይሃርም ትርዮ ግን ንምንታይ እዘይ ኣቱ ብሓቂ ሽፍታቶ ኮይኑ ብቀትሪ ሓደ ግዜ ብቀትሪ ይረኣየካ

0: ብቀትሪ ከዓ ከምዚ ኮይኑ ኸውን ይብልዎ ብዝያዳ ኣብቲ ጭካነ ናይ ሳውን ይረኣየ ከዓ እዩ ኣብቲ መወዳእታ ከዓ ክርእያ ከለኩቲ መወዳእታ እቲ ስቃይ ኩሉ ተህገይሩ ብዓይኖም ቅትለት ክፍፀም ከሎ እቲ መርዓስ ኩን ንክኸውን ዳስ እንዳተሰርሐስ ፊልሚ ይውዳእ እንታይ ስለ ዝኾኑ ኣብቲ ደሲ እቲ መርዓዊ ከመይ ኢሉ እታ መርዓት ከመይ ኢላ እንታይ ዓይነት ክብሪ ይህብዋ ምክንያቱ ነቲ ዓዲ ደሳቂ ዝነበረ ሽፍታስ ብሓንቲ ውልቀ ሰብ መጓል ኣንስተይቲ ተቐቲሉ ማዕረ ክንደይቲ ናይ ደቂ ኣንስትዮ ጅግንነት ይረኣየካ እቲ ምብልሓት ይረኣየካ ፅቡቅ ብጣዕሚ የድንቓ ግን ተሰኪሞም ቆፅሊ ዳስ ክሰርሑ እንዳመፁ ተናንስቲ ዕልል ኢለ እንዳተበላስ ካብ ፊልሚ ተወዲያ ተሰሓብነታት ኣብ ፊልምስ ፈሪሳ ኣብ መወዳእታስ ፍሩስ ዝኾነ ስራሕ ሰሪሖም እያ ንዝብል ክርእያ ከለኩ ማለት እዩ ምክንያቱ እቲ ባህልስ ዳስ ንክስራሕን መርዓን ተመሪዖም ኣለዉ ይኾኑ ከምኡ ይሓስብ ሰብ ኢሎም እዮም ግን ሰሓብነት የብላ ንቕሬታ እናተይርእቶ
1: መጀመርያ ስመይ ራሕስም ዘሎ ይበሃል ተምሃሪት ሻሻ ክፍለ
2: ዓራይ ተምሃሪት ራሕሲ ዘሎ ፊልሚ ሳውን እንተኻትልካ ፈልጦ
1: ዎ
2: እስከ ከመይ ትገልፅ እያ ከመይ ረክብ እያ
1: ጥዕምቲ እያ ጥዕምቲ ክቅፅል ነይርዎ እምበር በዓል ሽማይ ክምረዓዊ ነይርዎ ተመሪዖም ሓዳር ገይሮም ከርኢና ነይርዎም ሽዑኡ እቲ ወዲ ዘጎ ከዓ እቲ ወዲ ከዓ ከርኢና ነይርዎም
3: እነ መንግስቲ ኣማና እምበሃል ኣባል ምክረካለ ሓደ ፅቡቅ ነገር ካብቲ ናይ ቲቪር ዝፍኖ ኩሉ ግዜት ናይ ፊልምታት ኩሉ ታሪክ ሓዘል እዩ ብኣጠቃላ ክትሪኦ ከለካት ናይ ሳውን ብዙሕ መልእክቲ መሃልፊ እንታይ ክትሪኢ ትኽእል እጂ ሓደ ኣብ ሓደ ዓማፂ ሓይሊ ወይ ድማ ወራሪ ሓይሊ ኣብ ሓደ ዓዲ ምስ መፀ ህዝቢ ከመይ ምክቶ ዝብል መልእኽቲ እዩ ህዝቢ ገለ ተጠርኒፉ ነቲ ዓማፅን ወራርን ከጥፎ ክሓስብ ከሎ ገለ ከዓ ተሓበርትን ከዳዓትን ኮይኖም ንኡ ሓበርታዊ ይምግቡ ምስኦም ምስኡ ዝስለፉ ብተሳልሳይ መንገዲ ዝሪኦ ከለካ ከዓ ሕማቓት ኮይኖም ብሰንኪ ፍርሒ ከዓ ናብቲ ቀንዲ ተልእኮ ኣይምዝውደቡ ምስም ተወዲቦም ንፀላይ ዘጥፉ ይኮኑ በቲ ሓደ ማለት ከዓ ሓበራዊ ዘይሂቡን ዝተርፉ ከ ኣለ እዚ በቲ ዓዲሲ ኣብ ሰለስተ ከም ንድግማዕ ሕጂ ክትሪኦ ከለካ ኣብ ኩሉ ኣህዛብ ናይ ዓለም ዝረአ ዘሎ ልክዕ ትኽክለኛ መልእኽቲ እዩ በቲ ሓደ መልእኽቲ ክትሪኦ ከለካ ደቂ ኣንስትዮ ስጋዕ ክንደይ ንዕላመም ካብ ደቂ ተባዕትዮ ላዕሊ ኣብ ርሰን ከም ዝጣፍቃ ንዓማፅ ሓለ ከምዲዋጋኦም ከምዲቀለሶኦም ከዓ ናይ ዓይኖም ርኢና ማለት ዓይኖም ንሓደ ክሕፀያ ዘለ ሰብ ወይ ድማ ኣብቲ ሰብ ብዙሓ ሰባት እንዳሓትዋ ከሎ ንመርዓ ኣነ ነዚ ንህዝብና ዝዕምድ ዘሎ ሰብ ከጥፋእኹ ኣይምርኦን የላ ነትፈትዎ ሰብ ከተረፈት ንምያ ብዙ ሓደጋ ክትቃልዓ ምንባራ ሕዚ ደቂ ኣንስትዮ ካብ ደቂ ተባዕትዮ ላዕሊ ይምክትኦም ምንባረን ከዓ ትርኢ እዚ ሓደ ኣውንታዊ ነገር ከ የርእካ ማለት እዩ ሳልሳይ ብፅቡቅ ባህል ናይ ህዝብና ካርአ ንወዲ ዘርጎ ዝተመርዐቶ ከዓ ሳውን እንዳዓመፃ ጓል ሰይት እያ ኣብ ምፅዋ ምስዋ ኣቐኒዋ እናሃለ ከሎ ብ ክንዲ ትፅየን ክንዲ ትባህሊ ሕብረተሰብ እንታይ እዩ ነዛ ዝተበደለት ቆልዓ ከም ትምርዖ ኣብ ዘርጎ ከም ትምርዖ ገይረማ ትበብትሓበቦታ ፅቡቅ ባህሊ ከዓ ትርኢ ማለት እዩ ገፀ ባህሪ ኹን ኣልባሳት ብጣዕሚ ፅቡቅ እዩ ነይሩ ኣነ ነባሕቂ ኮኢሎም እዮም ኣብ ኣብ ገፀ ባህርታት እቶም ኩሎም ተዋሳኢ ነበሩ ንወዘርቦ ከመርዑ ዝእከባ ነበር ኣንስቲ ብፍላይ በርህንቲ ከዓ እንዲዋስእዎ ዝነበሩ ንሳውን ሓበራ እናመገቡ ተኸዓ ሰይቲ ሳቢና ሰይቲ ሽፍ ያ ኮይና በቲ ከዓ ዓመታት ምገብ ኣላ በርሀ እናሓሰቡ ከሎ ተቐጥቂጡ ሓሳውን ኣሕባ ከዓ ርስዕልካ ሓሳውን ታሽሙን እንዳሓደ ዝፈኩር ዝበሃል ሓበርሀ እናሃበ ከሎ እንዳቐለበ ከሎ ሓበሬታ ተቐጥቂጡ በርሀ እሞንታ ህዝቡን ዓድን ጠለሙ ናብኡ እንታይ ክትሪኢካ ማለት እዩ ጥዑ ፋይዳ የብሉ በቲ እውን እንታይ ኣሎ ማለት ንግዜዊ ረብሓ ንጥቀሙካ ታሽሙ ይኮነ ሕጂ ብኣጠቃላ ስሪኦ ከለካ ግን ኣብቲ ኣለባብሳ ገፀ ባህርያት በረ ፅቡቅ እዩ ንጂ ብኣጠቃላ ስሪኦ ከለካ እቲ ትዝበረ ትፍንዎ ኩሉ ትፊልም ዳርጋ ኩቡን ነገር ኒ ክብረት ተሪኢ ካ ቅድሚ ዝነበር ሕጂ ከዓ ገፃት ኣላ ምስ ፈንቅል ምስ ተኣሰ ንብሮ ሕ ቀዳም ሓምሳ ዓርቢ ትድገም ቀዳም ከዓ ብደንዳ ዝርያ ዘላ ዚ ሕጂ ኣነ ኣብኡ በቲ ዘለና ዓሙስ እቲ ገፀ ባህርያት እቲ ዋሃብ ነበረ ፖሊሽን እዚ ብግቡእ ፅቡቅ ተዋሲኦም ሰሪሖም እየ ዝብላ ማለት እዩ ዋላ ቲ ቦታ

ልክዕ መርጨና ሽታ ንበለቦታ ልክዕ በረኻ ይፅቡቅ ትስም ንበስ ንሩ ዓዲ ገጠራት ገና ክትኦ ከለካ ኩሉ ትጠቕሙሉ ኣገባባት ተኣዲ ሒሽካ ምኻት ኩሉ ናይ ቀደም ባህሊ ሒሽካ ምኻት ናብ ሕቃነ በቶቲ ዓቕሚ ክትኦ ከለዉ ፅቡቅ እዩ ዝብላና እቶም ካልእ ዝኽእሉ እቲ ብዛዕባ እቲ ፊልም ዝፈልጡ ካልእ ገፅ ክእል እዮ ማለ ግን ናተይ ኣክሉ የባህላ እየ

0: ክቡራትን ክቡራንን ተኸታተልትና ከም ዝተዓዘብኩሞ ኣብ ፊልም ሳውን ምስ ተኸታተልቲ ዘካየድናዮ ዕላል ናባኹም ክቐርብ ፀኒሑ ኣብ ዝመፅእ ሰሙን ድማ ኣብ ተኸታታሊት ፊልም ሳውን ምስ ቀንዲ ተዋስእቲ ምስኦም ዘካየድናዮ ዕላል ኢና ከነቐርብ ማለት ምስ ዝተፈላለየ ትሕዝቶታት መደብናትራን ንሕጂ እምበኣር መደብናትራን ኣብ ዝዛዚምና ኣለና ኣብ ዝመፅእ ሰሙን ብካልእ ትሕዝቶታት ኣብ ልክዕ ሰዓት ክኸውን ምረኸብና ኣብ ትሕዝቶ መደብናትራን ንዘለወኩም ሃና ፅርኢት ይኹን ንቕፌታ ድማ በቲ ቀፃሊ እንሕብረኩም ቴሌፎን ስራሕና ክድውሉልና ትኽእል ኢኹም 12647 ኣብ ናፍ ሃውዝ እትርከብ ኖቫ ካፈ ብምዃን ምስ ሰኣላይ ሳሙኤል ዮሃንስ ብምዃን ኢና ፀኒሕና ሰሰናይ ምነ ምስ ተርፊ መርባት ኤሪ ቲቪ ክሓድገኩም
1: Gaba manai

Gabba man night.

0: ዋ እሞ ምስ ረኣኹዎ እንዴት ከብደይ ከምገለገርኒ ዋ ቁሩብ ኣቶ ናይ ሰብ በይ ሃለኹም
1: ስቕ ስከበል እዩ ስቕ በል ስቕ ናይ ሰብን ደይ ሰብን ክትነገርኒ ይኮንክ
2: ናይ ቀረባ እምነት በዓልማ ማኮ እዩ
3: ሚልዮን እንታይ እዚ ኣብ ልዕለይ ንዕቐት
0: ዋለይ እንተሓገዝኩም እንታይ ፀገም ኣለዎ እዩ ካብ ሕጂ እንኦ ከዓ ትፈልጡ ኢኹም ድሕሪ እዛ ሕጂ ካብኣ ኸመን ኣይደልን እ ወ ዝገበርኩ እንዳገበርኩ ኣብ ጎና ጠጠኩም
1: ድሃን

0: ሕጂ ልዕሊ እዚ ብሳኻ ግዜ ተሕሊፈ ካልእ ነገር ንክፍጠር ሰላም ጌርና ንእዞ
1: ምንታይ ተዳሊኻ ዲኻ

0: ይኸር
1: ዳንኤልስ ነብሱ ቆታ ሓሲቡ ነይሩ
2: ገለ ዝተሓበአና ምስጢር ክህሉ ኣለዎ እምበር ንዳን ፅቡቅ ገይረ እንዲ ዝፈልጡ ከምዚ ናይ ሰነፋት ሓሳባት ክሓስብ ኣይክእልን
1: መዓስ ረኺብ ከዚ
3: ቅድሚ ምሕማም እዩ
2: እሞ ቤዳ ሓቢ ክፀኒሕ ከትሚካል ክሳብ ሕጂ
3: እንዳእተ ከማልሓ ወይ ኩሉ ነገር እንዲተሓዋዊስኒ ድሓር ከዓ እንታ ክገብር ከም ዘለ ንዲፈልጥኒ ነይረ ሎሚ ረ ፅባሕ ይሓዊ ክኸውና በልኩ ክፅበየ ፀኒሐ ክሳብ ሕጂ ሕጂ ግን
1: ስለዚ ነዚኣ ክፅሕፋ ከሎ ሲ ክዛረብን ክሰምዕን ይኽእል ነይሩ ማለት እዩ
3: እዋ ነዚኣ ምስ ረኸብኳ ከዓ ደቂ ከምዝሓዝኩ ስለ ዘበሰርኮ መን ዋጋ ሂወልካ ኢኻ ድሕሪኡ ከዓ እዚ ሕማም ኣጋጢሙ
1: ቁሩብ ከ እንታይ ትጥርጥሪ
3: እንታይ ምክብለት ናሓወ እንታይ ክብል ይኽእል እዳንኻ ከምዛ ትፈልጦ ወላ ሓንቲ ይዛረብኒ እዩ ኩሉ ነገር ኣብ ከብዲ እዩ ወላ ሓንቲ ዘተንባህለዩ ነገር እኩ ኢድ የለን
2: ኣይተሓዘሎ ዩ ዳኣ እምበር ኣነ ዚ ኩነታት ሓውእ ፈፂሙ ይዋሓጠለዩ
1: ከመይ
2: ብቐዳማይ ክንዛረቦ ኮልና ወታእታ እብል ዶ ነይሩ ሕጂ ከዓ ንሚካል በይኑ ጥራይ ዝወስዶ ኢልዋ ኣብዚ ጉዳይ ከዓ እቶም ስድሩኡ ከምቲ ዝድለ ይጓያ ይኮነ ኣሎ እዚ ታስ ከጠራጥረኩም ኣይክእል
3: ወይ ተኸማልሓ ወይ ማለት ስብ ከምዝ ትብሎ ዘለካ ዓይነ ክንጥምቶ ፅቡቅ እንድ ንሓዊ ግን ስምሐለሉ እዩ ከምዚ ሕማ ክሓስብ ኢልካ ሳይ ተሓስቦ ዲኻ
1: ኣነ እውን ምስ ሚካል ሰማዐ ምክንያቱ ናይ ዳንን ማይ ክንፈቅርስ ፅቡቅ ገና ንፈልጡ ከምዚ ገይሩ ሕማቅ ክሓስቦ ገለስ ኣይትብልኒ ኢኻ ድሓርካ ዋላ ዝሃብካ ናሪዘን ገለ ከማ ኣብኡ ገለ ክብፅሖምዚ ኣይመስለኒ
2: እንዳዕበሎ ኣነስ ንሱ ጥራይ ዝሕስበኒ ዘሎ
1: እሞ ክስታይ ተግበርናኸኒ እዛ ጉዳይስ ብሕጋዊ መገዲ ተሓዝኒ ኢኻ
3: እንታይ ሒዝና ኣብ ሕጊ ከይድና ክንታይ ኢና ክንብል ድሓር ካኣት ዘጋጠመ ስለዘይንፈልጦ ሕጊ እውን ኣንፃርና ክኸውን ይኽእል እዩ
1: ድሓ ካብ ኣማራፂ ሞ ንሓዞ ማለት ነዚ ጉዳይ ብኩሉ ሸነካ ተጠመትንያስ ፅቡቅ እዩ
2: እወ ልዕሊ ዝኾነ ንስኽ ክትሕግዝና ሚካል
3: ኣነ ዳ ሓግዘኩም ወሸለ ሓዊ ኢለ እንተ ከማል ሓወይ
1: ድሓ ናቲ ሚኮ ሓፍተ ክሓወ እዩ ድሓር ካዓ ንና ክኩሉ ግዜ ብጎኒ ከለና
3: ንስኹም ዳኣ ዝገብርለ ኣለኹም ዶ
2: ሓንድ ሓን ሚኮ ሓፍተይ ዋ ካሓዊ ጆኽ ዚ ዳ ኖርማል ነገር እንዲ ኣጆኽባ ንስኻ ሕክምና ከድክ ጉዳይ ቆልዓ ቸጊርክዶ
3: ኣብ ያርክ ይበል ኢልካ ኒኻ ነዊሕ ኣለና ካብዘይከይድ
1: ድሓኒ ሚኮ ሓፍተይ እዚ ድልየ ዘለክ ሓን በዓልና ክንከባተሎ ኢና ስኽ ጥራይ ጥዕናኸን ጥዕና ዝዕሸት ንግበር እዩ
3: ኣይ
1: ኣጆኸ ኣጆኸ

0: ልክዕ ኣብ ክላስ መወዳደርቲ ኢና ግን መወዳደርቲ ስለ ዝኾነ ከዓ ከምኡ ክንከውን ይብልናን። ኣነ ብወገነይ ኣብ ልዕሊኡ ክዝኾነ ፀል ኮነ ሕማቕ ሓሳብ የብለይ
1: ጥዕነይ ተግበርለይ ደስ ኢለኒ ነይሩ። ብዝኾነ ካብ ኣንገሶም ስለ ዘገላገልክና ኣዝየ ደመስግነኪ።
0: ፀገም የብሎን እዚ ኩሉ ግን ቤና ሰርሕክ እዮ
1: እወ ንሱ ስለዝሓገዘኒ ገሊ ኢለ ዝተጠቅ ክብላይ ደለኹ
0: ከማን ብቕሩብ ኢና ቀዲምና ክፀኒሕና እምበር ኣኪብክ ዘለኸ ኢንፎርሜሽን ቀሊል ኣይኮነ
1: እዋ ባዕለ ሰሪሐ ኮ መረከብ ክዎ ነይረ ግን በቃ ኩሉ ነገራት ቁጫምፂለይ ኣባይተ ጓራቤቱ ገለ ከየሳ ይደለኽዎን
0: ሕጂ ንደሞ ከፊኣቶ ሲራክ ቤላ ገይሪ ተታሒዝዎ ዘሎ
1: በዓል ፈልጥ ምስ ረስ ከሎ ድቂ ሰብማን ፅላኣኒ
0: ሓቂ ክንዲኺ ብዝኾነ ንሕና እውን ቁርቢና ሓሊፍና ክመር ዳርጋ ምሳና እዩ ክፀኒሕ ግ እዚ ንሕና በፂሕና እዩ ዘለና ርኣዮም እውን ስራሕና ክንጅምር
1: እንታይ ክሰርሕ ፍቓደኛ ምሃንካ ዘየደመስግነኪ
0: ፀገም የብሉ እትሓገግስ ጥራሕ
1: ፀገም የለና ጆኺ

0: እዛ ሓቂ ዘረባ ቲቸር ሓረክቲ ብልኣሂላይ ተፀቡር ነይረ
1: ይሄ እንደይ ወዳድርቲ ስለ ዝኾነ ስለዝፀልኒ
2: ኣይትጋገ ሜራ ኣነ ይፀለክኒ እንታይ ስለ ዝገበርክኒ ኢኸም ክፀለኪ

0: ብተደጋጋሚ ጊዜ ደንጊካ ትመፅእ ኣለኻ። እንታይ ይፀገም ኣይብለካ ከጠንቅቐካ ጥራይ ዝኽእል።
1: ኣረ
0: ቅድሚ ሕጂ ንስራሕ ልካ ገንዘብ ወሲድካ ነርካ
1: ብዋሓካ
0: መማዓዛኻ ትመሰለይ
1: ኣምና ደሞዝ እኮ ድሕሪ ሰለስተ መዓልቲ ድሕርካ ቀዲማ ኣቢልና ኮ ኣብ ደሞዝ ክቆርፀ ኢና ሰሚዕና ነርና እንታይ ኣለዎ ሓጂ
0: ሓድሽ ነገር ዶ ገንዘብ ይሕዝካ ንብለካ ኣለኹ
1: ድሓ ሒዘካ ተኮይኖ ሞ ናይ ምሸት ዋላካ ኣባባ ዘየምፃልካ ኣነ ኮ መወዳእታ ወርሒ ስለዝተባሃል ናይ ሰቂለ ፀኒሕ
0: ድሓ ድሓ ድሓ ምፃለይ ጥራይ ኪድ ሕጂ ኪድ

0: ማይክ ድሓንዲ ኸዳ ሓደ ካ ፀኒሕካ
1: ሸይጣን ጎይ ተራእዩ ንፀኒሑ
0: ሚሊ
1: ንስወ
0: ማይክ ኣይትጋገ ህድእ በል ንኹሉ ዕተታትና ግዜ ክምልሶ እዩ
1: ኣቕለይ ንፀይብኒ

0: ዳኒ እንታይ ዳ ናይ ሎሚ ዝኽሉ ሻይ ዶ ትብላ ኣለኻ?
1: ሎሚ ብክልተ ነገራት ተሓጊዝ ኣለኹ። ቀዳማይ ምሳሮትካ ሕክምና ከይደ ቸጊረ ነይረ። ጥንስ ግን ኣርባዕተ ወርሒ በፂሕሎ ኢሎምን እዩ። ህፃን ድማ ፅቡቅ ኣለዎ፣ ኣብ ፅቡቅ ኩነታት ኣሎ ኢሎምን ኣለዎ። ካልኣይ ካ ሚካኤል ሓዊካ ደው ኢለይ ነይሮ። ናይ ሕክምናካ ጉዳይ ተስፋ ከም ዘለዎ ነጊሮኒ።
0: ይሕጉሰቃምሽ ደስ ይበልካ እንዳኒ።
1: ከምታ ትፈትዋ እውን ከይገረልካ ሎ ዓንቲ ክትሕጎስ ኢላ
2: ሰላማት ከመይ ውዒሎ? ሓንዶ ውዒልካ መርሓባ። ከመይ ስራሕ ኒ ኣለው? እንታይ ክዘራርበካ ደለ? ሓንቲ ጉዳይ ኣላስኒ ሕጂ ተሓደ ሓውና ገያሻይ ስለ ዝኾነስ ኣብዝሓፀረ ግዜ ክትውዳኣልና ገለይና ደሊና
3: ብዛዕባ ምታታ ጉዳይ ነራ

0: መቼም ጆን ስራ እንዳርዳ ሒዝካ ይትድቅ ሰላን ኢኻ
1: ስ ደቅስ ነጊሮም ድቅስ ሓድሩ ዝተባሃለ ከምዝናትካ እዩ
0: ምስላ ተጋጊኻ ኣለኻ ምስላ ተጋጊኻ ኣለኻ ታኣምኖ ልኢኽካስ እንታይ ጎዲልኒ ትበል እያ ተምሳኻ ትኸይድ
1: ኩሉ ገልፀኒ ድሓን
0: እስከበል ኣስማዕኒ ጥዑም ወረ
1: ሰብ ዘዛርብ ንፉዕ ጠባቓ ርኽ ይበልካ ኣለኹ
0: ባኻ ዝመፀዳ ንፉዕ ክኸውን እዩ እምበርታይ ዳ እንታይ ከኢሉካ
1: በቲ ዘረዳእኒ እንተኮይኑ እዚ ጉዳይ ቀሊልን ግዜ ዘይወስኒ ክንስኻ ነታ ሰይዳንኤል ከተርዳእ ኣለካ
0: ድሓን ድሓን ድሓን ናታስናባይ ግደፉ ኩሉ ተራራዲና ኢና
1: እሞ በቃ ጉዳይ ዳውዲ እዩ
0: ደቃ ፅቡቅ ሞ ስራሕ ብዘይብለይ ክድውለልካ ሞ ናብቲ ጠባቓ ሓስካ ንክትከይድ ሃራይ
1: ዕርቡን ከይሃብካ ኣይወዘካኒ
0: ኣን ፀገም የለን ዕርቡን ኣይኮነን ልዕሊ ዩ ክበካ ፀገም የለን

0: ዋይ ክድውለልካ እንዳወልክ ኢኻ ከዓ ደውልካ
1: እሞ ተቐዲምኪ ብን ብን ዳ
0: ስራሕ ኣለኹ ግን ኣረይ ሰልችን ዘሎ ቅልጢፈ ከዓ ፀ
1: እሞ ኣበይና ዳ ሎም መዓልቲ
0: ሎም መዓንቲ ፍሉይ ቦታ እዩ ከይድ ከየድ እዩ ትፈልጥ ይክወስደካ
1: ከይድ እየ ዘይፈልጥ ከይድ እየ ዘይፈልጥ ኣበይዳ ኮይኒ
0: ንሃን ቅልጢፍ ቀጥረ ይምፃእ ምስ ወሰድኩካ ኢኻ ትሪዮ
1: እንዳጎየኹ እምበር
0: ኦይ ትጉያስ ዳሓን ትረፈኒ ቀሲል ቀጥረ ምፃእ ብጎይ ከዓ ከይትወደቕ
1: ኣራይ ቻው መፃኹ

Okay,

ሰላም ከመይ ኣምሲኹም ዝኸበርኩም ተኸታተልቲ ሰዓት 9 ተኣኺሉ ንሎሚ ሓሙስ 1 ጥቅምቲ ዝተዳለወ ዜና ውሽጡን ወፃን ሒዝናልኩም ቀሪብና ኣለና። ክትከታተሉና ብክብሪ ዘዕድም ጴጥሮስ መንግስት ኣርስተ ዜና። ሚኒስትሪ ጉዳያት ወፃኢ መንግስቲ ኢትዮጵያ ንዝወሰዶ ኤምባሲ ናይ ምዕፃውን ኤርትራውያን ዲፕሎማሰኛታት ናይ ምስጓጉን ስጉምቲ ዝምልከት መግለፂ ውፅ እዩ። ኣብ ዞባ ጋሽባርካ ኣብ ትግባረ መደባት ልማ

ልምዓትን ምምሕዳራዊ ኣገልግሎታትን ተዘቲዩ። ቤት ፅሕፈት ሕርሻ ኣብ ንዞባ መንደፈራ ተጠቃምነት ሓመድ ኣልቦ ሕርሻ ንምስፋሕ ንኣርባሕቲ እንስሳ ስልጠና ሂቡ። ብሪጣንያ ዳግማይ ናብ ኤውሮጳዊ ሕብረት ክትፅምበር ከም እትኽእል ቀዳማይ ሚኒስትር ኣንዲ በርንሃም ኣሚቱ። ኣሜሪካ ብሰብ ሰርሖ ብልሕን ዘመናውያን ድሮናትን ዝተደገፈ ወተሃድራዊ ኣሃዱ ከም ተቕውም ኣፍሊጣ። ኣብ ዝሓለፈ ወርሒ መስከረም ኣብ ጀርመን፣ ፈረንሳን ኢጣልያን መጠን ቁጠባዊ ዘቕባበ ከም ዝወሰኸ ተቓሊሑ። ናይ ኢትዮጵያ ዘሕዝን ተጻባኢ ተግባር። መንግስቲ ኢትዮጵያ ሎሚ ኣብ ዘውፅኦ ጋዜጣዊ መግለፂ ኤምባሲ ኤርትራ ኣብ ኢትዮጵያ ናይ ምዕፃውን 10 ኤርትራውያን ዲፕሎማተኛታት እንተላይ ፈፃሚ ጉዳያትን ኣብ ሕብረት ኣፍሪካ ዝመደበሩ ካልኦት ኤርትራውያን ዲፕሎማተኛታትን ናይ ምስጓግን ስጉምቲ ከም ዝወሰደ ኣፍሊጡ ኣሎ። ነዚ ዘይምኹኒ ተፃባኢ ተግባር ቁኑዕ ንምምሳል መንግስቲ ኢትዮጵያ ንኤርትራ ብቀጥታውን ዘይቀጥታውን ተግባራት ተፃብኦን ምትኩታኹን ንምክሳስ ዘይፈንቀሎ እምኒ የለን። እዚ መስ ደመም ስልበጣ እዩ። ግዳ ሓቂ ኢትዮጵያ እያ ኣብ ዝሓለፈ 3 ዓመታት ሉዓላዊ መስኮት ባሕሪ ንምርግጋፅ ንሰመየቶ ተፃባኢ ኣጀንዳ ንምትግባር ሉዓላዊ ወደባትን ገማግም ባሕርን ኤርትራ ንምውራር ቁሉዕን ቀጻልን እውጭ ኩናት ክትክተልን ከተጓዕብዕን ፀኒሓ። ኩነዚ ተንኳይ ውጥን ብምኻድ እውን ኢትዮጵያ ኣብ ኤርትራ ውሽጣዊ ግድታት ብምስዋር ናይ ስርዓት ለውጢ ንምምፃእ ንዕጡቓት ኤርትራውያን ተቃወምቲ ጉጅለታት ኢላ ትፅውዖም ከተእንግድን ከተዕጥቕን ከም ፀንሐት ናይ ኣደባባይ ምስጢር እዩ። ኣብ ከምዚ ዝበለ ፈታኒ ኩነታት ኤርትራ ክስዕብ ንዝኽእል ሓደገኛ ዕርገት ንምግታእ ብዝብል ተስፋ ነብሰ ግታኣት መሪፃ ፀኒሓ። ኣብዚ ናይ ሕጂ ኩነታት ኤርትራ ተመሳሳሊ ስጉምቲ ብምውሳድ ዲፕሎማስያዊ ዝምድና ምስ ኢትዮጵያ ካብ ምብታኽ ካልእ ኣማራፂ የብላን። ሚኒስትር ጉዳያት ወፃኢ ኣስመራ 1 ጥቅምቲ 2026 ናብ ካልእ ዜና ምስ ንሰግር ምምሕዳር ዘባጋሽ ባርካ ኣብ ገስጋስ ትግባረ ልምዓታዊ መደባትን ምምሕዳራዊ ኣገልግሎታትን ብሓፈሻ ምስ ዋሕዲ ክራማት ተተሓሒዞም ክኽሰቱ ኣብ ዝኽእሉ ብድሆታትን ኣፈታትሖምን ድማ ብፍላይ ዘተይርክብ ብ30 መስከረም ኣባረንቱ ቃኒዑ። ኣብቲ ኣብ ንጥፈታት ክፍልታት ሕርሻን መሬትን ማሕበራዊ ኣገልግሎታትን ዘተኮሩ ግምጋማዊ ፀብጻባት ዝቐረበሉ ኣጋጣሚ ብደረጃ ንዞባታት ዝተካየደ ንጥፈታትን ውፅኢቱን ኣፈታትሓ ክርክራት ንጥፈታት ምእካብ ግብሪ ምጥርናፍ ዓድታት ምርጫታት ምምሕዳራት ከባቢ ንስድራ ስውኣት ዝተገብረ ሓገዛት ዘይሕጋዊ ንግዳዊ ንጥፈታትን ዘይምኹኒ ናህሪ ዋጋታትን ንምቁፅፃር ዝተወስደ ስጉምትታት ከምኡውን ኣብ ካልኦት ምምሕዳራዊ ንጥፈታት ተዘትዩ። ኣብ ማሕዳር ዞባጋሽ ባርካ ኣምባሳደር ማሕሙድ ዓሊ ሑሪ እቲ ዕላማ ብቐንዱ ኣብ ሕርሻ ትምህርትን ጥዕናን ኣተኪሮም ንዝተሰላሰሉ መደባት ብምግምጋም ሓፈሻዊ ኩነታት ክራማትን ምስ ዋሕዲ ዝናብ ተተሓሒዞም ክኽሰቱ ዝኽእሉ ተፅዕኖታትን ኣለሊኻ ክውሰዱ ኣብ ዝግብኦም ስጉምትታትን ምዝታይ ከምኡውን ቁርብነት ህዝቢ ኣብ ምምካት ሰብ ሰርሖን ተፈጥራውን ብድሆታት ንምርጋፅ ምዃኑ ገሊጹ። ብሰንክቲ ኣብ ክራማት 2026 ዝተኸስተ ዋሕዲ ዝናብ ከጋጥም ዝኽእል ሕፅረት ምህርቲ ሕርሻን መግቢ እንስሳታትን ልዑል ኣቓልቦ ክግበረሉ ከም ዝግባእ ኣብ ድሕነታውን ፀጥታውን ዕማማት ድማ ዕቱብነት ክህሉ ዘዘኻኸረ ኣምባሳደር ማሕሙድ ምግታእ ዘይምኹኒ ናህር ዋጋታት ምቅላል ሽግር ስተማይ ሰብን ጥሪትን ምእካብ ግብሪ መንግስቲ ምትእትታዊ ኣማራፅታት ሕርሻ ከምኡውን ምግራብን መደባት ምዕቃብ ሓመድን ማይን ቀዳምነት ክወሃቦም ፀዊዑ። ተሳተፍቲ ብወገኖም ውሕስነት ምግቢ ሰብን ጥሪትን ምርግጋፅ ዝሕግዝ ንጥፈታት ሕልፊ ካልእ መደባት ቀዳምነት ተዋሂቦ ክትግበር ግብሪ ብግቡእ ዝእከበሉ ሜላ ክተኣታቶ ምውሳኽ መልከፍቲ ሕማም ዓሶ ክፅናዕን ኣቓልቦ ክወሃቦን ማሕበረ ቁጠባዊ ሽግራት ፅጉማት ወገናት ዘቃልዑ ተበግሶታት ክሕይሉ ኣልማዕቲ ጀራዲን ድማ ቀረብ ምግቢ እንስሳታት ክብ ከብሉ ዝብሉን ካልኦትን ርእቶታት ኣቕሪቦም። ቤት ፅሕፈት ሕርሻ ንዞባ መንደፈራ ረብሓታት ተጠቃምነት ሓመድ ኣልቦ ሕርሻ ብምስራፅ ንምስፍሑ ዝዓለመ ስልጠና ንኣርባዕቲ እንስሳ ሂቡ። ወኪል ኢሪና ፊልሞን ትካቦ ንዘዳለዎ ፀብጻብ ሚካኤል ሓድጉ ካቅርቦ እዩ።

0: ጽሕፈት ሕርሻብ ንዞባ መንደፈራ ተጠቃምነት ሓመድ ኣልቦ ሕርሻ ንምስፋሕ ንሰብዓ ኣርባሕተ እንስሳ ስልጠና ሂቡ ብ29 መስከረም ኣብ ከተማ መንደፈር ኣብ ዝተዋህበ ግብራዊ ስልጠና ሓላፊ ጨንፈር ሃብቲ እንስሳ ዞባ ድቡብ ዶክተር ዕቑባዝጊ ክፍል ኣብ ዘስምዖ ቃል ኣብ ብምርባሕ እንስሳታት ዝተዋፈሩ ሓረስቶት ቀረብ ሓምላይ ምግቢ ንምውሓስ ስሉጥን ብቕልል ዝበለ ኣገባብ ክዳሎ ዝኽእልን ሜላታት ሓመድ ኣልቦ ሕርሻ ከዘውትሩ መኺሩ ኪኢላታት ምርባሕ ሃብቲ እንስሳ ኣቶ መሓር ወልደ ብሩኹን ኣቶ ዮናስ ዕቑባ ሚካኤልን ብወገኖ ሓመድ ኣልቦ ሕርሻ ሃልኪ ጉልበትን ማይን ዝቁጥብ ብቐሊሉ ዝዳሎን ኣብ ሓፂር ግዜ ኣብ ጥቕሚ ክውዕል ዝኽእልን ናይ ሕርሻ ሜላ ከም ዝኾነ ብምግላጽ ብፍላይ ንርባሕቲ ናይ ጸባ ከብትን ደርሁን ናይ ቀጠልያ ምግቢ ጠለባቶም ኣብ ምምላእ ልዑል ኣስተዋጽኦ ከም ዘለዎ ኣብሪሆም ሓመድ ኣልቦ ሕርሻ ተጠቒምካ ዓመት ሙሉእ ቀጠልያ ምግቢ እንስሳ ብምልማዕ ቀለብ ጥሪት ምውሓስ ከም ዝከኣል ዝጠቐሱቶም ክኢላታት ከም ስገም ስርናይን ዕፉንን ዝኣመስሉ ኣዝርእቲ ካብ 5 ክሳብ 16 መዓልትታት ሙጡን ማይ ናስትኻ ዘድልየካ ቀጠልያ ምግቢ ምድላው ከም ዝከኣል ሓቢሮም ሓላፊ ቤት ጽሕፈት ሕርሻ ንዞባ መንደፍር ኣቶ በረኸት ተኽለ ስላሰ ብወገኑ ሓመድ ኣልቦ ሕርሻ ተጠቒሞም ጥሪቶም ዝቕልቡ ኣብነትን ሓርስቶት ከም ዘለዉ ብምሕባር ብፍላይ እቶም ኣብ ምህርቲ ጸባን እንቃቑሖን ዝተዋፈሩ ዝሓሸ ውፅኢት ይረኽቡ ምህላዎም ገሊፆም ምድላው ሓመድ ኣልቦ ምግቢ እንስሳ ካብቲ ኣብ ሓመድ ዝበቁል ኣዝዩ ቅልጡፍ ከምኡ ውን ውሑድ ማይን ጉልበትን ዝሓትት ኣብ ርእሱ ምዃኑ ካብ 1 ኪሎ ዘርኢ ክሳብ 7 ኪሎ ሓምላይ ምግቢ ስለ ዝርከቦ ኣርባሒ ከም ዝኾነ እዩ ዝግለጽ
1: ኣብ ዞባ ማእከል ንዕማማት ኮሚቴ ሽማግለታት ከምዝሰረቱ ተሃድሶን ልምዓትን ብሓፈሻ ስንኩላን ኣርጋዋይንን ካልኦት ትኩማትን ድማ ብፍላይ ዝምልከት ብደረጃ ምምሕዳር ከባብን ዓድን ንዝካየድ መፅናዕታዊ ስራሕት ዝሕግዝ ዓውደ ዘተ ተኻይዱ ኣብቲ ካብ 28 ክሳብ 30 መስከረም ኣብ ዞባታት ሰረጀቓ በሪኽን ጋላ ንፍሕን ዝተኻየደ ዓውደ ዘተ ኣብ ሚኒስትሪ ዕዮን ማሕበራዊ ድሕነትን ዳይረክተር ጭንፈር ተሃድሶን ምጥያስን ኣቶ ጎይቶም ዓለም ኣብ ዘስምዖ ቃል ቀንዲ ዕላማ ናይቲ ዓውደ ዘተ ስንኩላን ወገናት ደረጃን ዓይነትን ስንክልሎም ተመዝጊቡ ተኻፈልቲ ናይቲ በብእዋኑ ዝዋደድ ፀጋታት ክኾኑ ዘኽእል ባይታ ንምጥጣሕ ምዃኑ ሓቢሩ ኣቶ ጎይቶም ኣስዒቡ ስንኩላንን ካልኦት ፅጉማትን ኣካላዊ ስምዒታዊ ባህርያዊ ፍልጠታዊ ስነ ኣእምራውን ማሕበራውን ደረጃኦም ንኸመሓይሹ ኣብ ኣመላኻኽታ ሕብረተሰብ ዘተኮረ ጎስጓሳት ምክያድ ከም ዘድሊ ኣዘኻኺሩ ሓላፊ ጨንፈር ዕዮን ማሕበራዊ ድሕነትን ዞባ ማእከል ወይዘሮ ጅምዓ ኢብራሂም ብግዳ ከም ዝሰረቱ ተሃድሶ ኣብ 1994 ኣብ ስንኩላን ጥራይ ኣተኪሩ ዝተበገሰ መደብ ምዃኑ ፀኒሐ ግን ንዝሰፍሐ ኣተሓሕዛን ዳግመ ምውደባን ከም ዝሰረቱ ተሃድሶን ልምዓትን ስንኩላን ኣረጋውያንን ካልኦት ፅጉማትን ዝብል ስያመ ከም ተዋህቦ ገሊፃ ተሳተፍቲ ኣብ ዝቐረበ ዳህሳሳዊ መፅናዕታዊ መወከሰ ፅሑፋት ድሕሪ ዘካየደ ወዘተ ሓጋዚ ሓሳባትን ርእቶታትን ኣቕሪቦም ኣመሓደርቲ ናይተን ንኡስ ዞባታት ኣባላት ኮሚቴ ከም ዝሰረቱ ተሃድሶን ልምዓትን ብሓፈሻ ኣመሓደርቲ ከባቢ ድማ ብፍላይ ብሚኒስትሪ ዕዮን ማሕበራዊ ድሕነትን ዝተዋህበ መምርሒ ስራሕ ምርኩስ ብምግባር ፅፉፍ ቁኑዕን ዝተማልአን ስርዓተ ሓበሬታ ክሕዙ ተላብዮም ኤርትራውያን ነበርቲ ስዊዘርላንድ ውዳበ ኣብ ቀፃልነት ሃገርን ሕብረተሰብን ዘለዎ ረቂቕ ሓይሊ ብምግንዛብ ኣበርክቶም ንምዕዛዝ ዝሕግዞም ንጥፈታታት ሰላሲሎም ብመልክዕ ዜናዊ ፀብጻብ ዝተዳልወ ትሕዝተሎ ዳናይት ተስፋዝጊ ክተቕርቡ እያ
2: ኤርትራውያን ነበርቲ ስዊዘርላንድ ውዳቤታቶም ብምስፋሕን ብምድልዳልን ኣበርክቶኦም ኣብ ሃገራዊ መደባት ንምዕዛዝ ዝሕግዞም ህዝባዊ ሰሚናራትን ጉባኤታትን ዘጠቓልል ንጥፈታት ኣብ ከተማታት ጄኔቫ ባዝልን ሎዛንን ኣካይዶም ፈፃሚ ጉዳያት ኤምባሲ ኤርትራ ኣብ ስዊዘርላንድን ቀዋሚ ወኪል ኤርትራ ኣብ ባይቶ ሰብኣዊ መሰላት ሕቡራት ሃገራትን ካልኦት ኣህጉራውያን ትካላትን ኣቶ ሃብቶም ዘርኣይ ንህሉ ኩነታት ሃገርና ዞባናን ዓለምን ኣመልኪቱ ኣብ ጄኔቫ ኣብ ዝሃቦ ሰፊሕ ሰሚናር ኤርትራ ኣብዚ ተሃዋስ እዋን ርግኣታን ሰላማን ዓቂባ ኣብ ጎደና ልምዓት እትገብሮ ዘላ ገስጋስ ውፅኢት ሓድነት ህዝባን መሪሕነታን ምዃኑ ብምጥቃስ እዚ ብከቢድ መስዋእትን ረዚን ዋጋን ዝተኸስኮሰ ክብርታት ክዕቀብን ናብ መጻእቲ ወለዶታት ክሰጋገርን ስለ ዝግባእ ተራን ኣበርክቶን ማሕበረኮማት ንምዕዛዝ ክስራሕ ፀዊዑ ኣብ ህላዊ ሕብረተሰብን ሃገርን ሓድነት ወሳኒ ምዃኑ ዝሓበረ ኣቶ ሃብቶም ልምዓታዊ ጉዕዞ ኤርትራ ንምኹላፍ ቅድሚ 5 ዓመታት ዝተበየነ ዘይምኹኑ እገዳ ሕቡራት መንግስታት ኣሜሪካ ምልዓሉ ፍረናይቲ ጽንዓትን ሓድነትን ዝርከቡ ሃገራዊ ክብርታት ከም ዝኾነ ገሊጹ ሓላፊ ህዝባዊ ጉዳያት ኣቶ እስማዒል መሓመድ ኑር ብወገኑ ንመደብ ስራሕ 4ይ ግንባር ኣመልኪቱ ኣብ ዝሃቦ መብርሂ ውዳበ ኣብ ቀጻልነት ሃገርን ሕብረተሰብን ዘለዎ ረቂዕ ሓይሊ ብምግንዛብ ማሕበራውያን ሓይልታት ብዝለዓለ ክሰርሕሉ ከምኡውን ኣብ ምኩስኳስ ብቑዓትን ውፍያትን ሃገራውያን መንእሰያት ብዝለዓለ ክነጥፉ ኣተሓሳሲቡ እዚ ከምዚ ኢሉ እንከሎ ማሕበረኩም ባዝል ከምኡ ንኡስ ጨንፈር ሃማድ ኢሎ

0: ምዕዛን ኣብ ዘጣንዕዋ ጉባኤታት ንዝነበረ ንጥፈታት ብምግምጋም ብድሆታት ንምውጋድን ብልጫታት ንምዕቃብን ብምርድዳ ንዝቕፅል ክልተ ዓመታት ዘገልግላ ኣካየቲ ኣካላት ከም ዝመረፁ እቲ ዝበፅሓና ሓበሬታ ብተወሳኺ ኣረጋጊፁ።
1: ጨንፈር ማሕበር መምህራን ዞባ ደቡባዊ ቀይሕ ባሕሪ ምስ ጨንፈር ሚኒስትሪ ትምህርቲ ብምውሃድ ዓቕሚ መምህራን ቅድመ ትምህርቲ ንምሕያል ስልጠና ወዲቡ። እቲ ብ26-29 መስከረም ብግብርን ክልሲ ሓሳብን ዝተካየደ ስልጠና ኣብ ኣገባብ ኣመሃራ ምድላዊ ሰሙናዊ ውጥን ኣተላለያ ህፃናትን ስነ ምምህርናን ዘተኮረ ነይሩ። ነዚ ኣብ ምዕባለ ቆልዑ ዘተኮረ ስልጠና ዝሃበ ኣብ ጨንፈር ትምህርቲ ዞባ ደቡባዊ ቀይሕ ባሕሪ ሱፐርቫይዘር ቅድመ ትምህርቲ መምህር ዓል ሓንዱ ኣብ ረብሓታት ኣገልግሎት ቅድመ ትምህርቲ መምዘኒ ምክትታል ደረጃ ምዕባለ ቆልዑ ኣወፃፃ ውጥን ኣብ ውህብ ክፍለ ግዜን ዝስራሕ ንጥፈታትን ከምኡውን ኣብ ሞያዊ ስነ ምግባር መምህራን ኣተኪሩ መብርሂ ሂቡ። ሓላፋ ኣህዱ ቅድመ ትምህርቲ መምህር ሃይለ ማቴዎስ ብወገኑ ቀንዲ ዕላማ ናይቲ ስልጠና መምህራን ቅድመ ትምህርቲ ኣብ ኣተላለያ ቆልዑ ንዝፀንሐን ኣፍልጦ ኣበሪኸን ንዝለዓለ ዕብትን ምዕባለን ቆልዑ ንክሰርሓ ምዃኑ ሓቢሩ። ኣብ ዞባ ደቡባዊ ቀይሕ ባሕሪ ሓላፊ ጨንፈር ትምህርቲ መምህር ፍሳይ ኪዳን ድማ እቲ ስልጠና ኣገዳስነቱ ተራእዩ ኣብ መፃእውን ከም ዝካየድ ብምጥቃስ ስልጠንቲ ንዝቐሰሞ ፍልጠት ኣብ ተግባር ከውዕሎ ኣብ ከባቢአን ምስ ዝርከቡ ኣመሓደርቲ ርእሰ መምህራንን ህዝብን ጥቡቕ ዝምድና ብምፍጣር ውፅኢታዊ ስራሕ ከዓያ ድማ ተሓሳሲቡ። ኣብ ዞባ ደቡባዊ ቀይሕ ባሕሪ ኣብ ዓመተ ትምህርቲ 2024-2025 ካብ 23 ዘይሓልፍ ዝነበረ ቁፅሪ ትካላት ቅድሚ ትምህርቲ ኣብ 2025-26 ናብ 77 ከም ዝዓበየ ዝተረኽበ ሓበሬታ ኣፍሊጡ። ኣብ ምዞባ ዓረዛ ተርእዮ ጎዳእቲ ልምድታት ንምውጋድ ተራ መራሕቲ ሃይማኖትን ዓበይቲ ዓድን ክዕዝዝ ሰሙያ ጥዕና ፀዊዖም። ብሚኒስትሪ ዕዮን ማሕበራዊ ድሕነትን ምምሕዳርን ኣብ ዝተወደበ ኣስተምሮ ሓሓሊፉ ኣብ ርሑቕ ገጠራት ተርዮታት መርዓ ትሕቲ ዕድመ ምክንሻብ ደቂ ኣንስትዮ ከምኡውን ምኽላዕ ዓንቀርን ምኽላሕን ከም ዝረአ ዝገለፁቶም ሞያውያን ነዚ ኣካላውን ስነ ኣእምራውን ሳዕቤና ዝኽትል ልምድታት ንምውጋድ ብፀለውታ ኣካላት ዝካየድ ፃዕሪ ኣገዳሲ ከም ዝኾነ ብሪሆም። ተሳተፍቲ ብወገኖም ካብቲ ኣስተምህሮ ሳዕቤናት ጎዳእቲ ልምድታት ክግንዘቡ ከም ዝኽኣሉ ብምጥቃስ ተቐሊልካ ንምጥፎም ዝወፀ ሕግታትን መምርሒታትን ኣብ ግብሪ ንኽውዕል ምስ ምምሕዳራት ተዋሂዶም ከም ዝሰርሑ ኣረጋጊፆም። ኣብ መወዳእታ ኣካየደ ስራሕ ምምሕዳር ንዞባ ዓረዛ ኣቶ መንግስቲ ሚካኤል መስርሕ ምውጋድ ጎዳእቲ ልምድታት ንኩሉ ኣካል ሕብረተሰብ ስለ ዝምልከት ኩሉ ዝምልከቶ ክዋሳእ ኣዘኻኺሩ። ዝኸበርኩም ተኸታተልቲ ሳዕ ባህጉራዊ ዜናታት ብሪጣንያ ዳግማይ ናብ ኤሮጳ ሕብረት ክትፅንበር ከም እትኽእል ቀዳማይ ሚኒስትር ኣንዲ በርናሃም ኣሚቱ። ነቲ ጉዳይ ብዝምልከት ምስ ሰብ መዝሃገሩ ክዘራረብ ምዃኑ ዝገለፀ ቀዳማይ ሚኒስትር በርናሃም ኣብ ውሽጣዊ ምርዳእ እንተተበፂሑ ወግዓዊ ናይ ምምላስ ጠለብ ከቕርብ ምዃኑ ፍሊጡ። ኣባል ሃገራት ኤሮጳ ሕብረት ነቲ ናይ ምምላስ መደብ ክቃውሞ ከምዘይክእል እኳ ይግለፅ እንተሎ ነዊሕን ዝተሓላለኸን መስርሕ ክህልዎ ከም ዝኽእል ግን ግምታት ኣሎ። ፕሬዚደንት ፈረንሳን ቀዳማይ ሚኒስትር እስፓኛን ትማሊ 30 መስከረም ኣብ ከተማ ማድሪድ ኣብ ዘካየድዎ ዝርርብ ብሪጣንያ ናብ ኤሮጳ ሕብረት ንምምላስ ክትወስዶ ንትኽእል ስጉምቲ ብሓጎስ ከም ዝቕበልዎ ገሊፆም። ምምላስ ብሪጣንያ ንፖለቲካውን ቁጠባውን ፅልዋ ኤሮጳ ሕብረት ብእወታ ክፅልዎ ከም ዝኽእል ክኢላታት ይእምቱ። ካብቲ ሕብረት ንምውፃእ ኣብ 2016 ረፈረንደም ዘካየደት ብሪጣንያ ኣብ 2020 ጠቕሊላ ከም ዝወፀት ዝዝከር እዩ። እቲ ናይ ምውፃእ ስጉምቲ ንክልትዮም ወገናት ቁጠባዊ ሃስያ ከም ዘሰዓበሎም ፀብፀባት ይረድ። ኣሜሪካ ብሰብ ሰርሖ ብልሕን ዘመናውያን ድሮናትን ዝተደገፈ ሓድሽ ወተሃድራዊ ኣህዱ ከም ተቕውም ኣፍሊጣ። ዕላማ ናይዚ ኣህዱ እዚ ወተሃድራውን ፀጥታውን ረብሓታት ሃገሩ ንምውሓስ ምዃኑ ፀሓፊ ውግእ ኣሜሪካ ፒት ሄግዘት ሓቢሩኣሎ። እዚ ኣብ ጥቅምቲ 2027 ተግባራዊ ከም ዝኸውን ዝተገልፀ ኣሃዱ ዘመናውነት ፅላት ምክልኻል ኣሜሪካ ንምድንፋዕ ተርኡ ልዑል ከም ዝኸውን ይግለጽ ኣሎ። ይኹን እምበር እቲ ውጥን ኣብ መንጎ ሓያሎ ሃገራት ሓድሽ ወተሃድራዊ ውድድር ከስዕብ ከም ዝኽእል ብክኢላታት ብኣጉ ይእመት። ቅድሚ ሒደት ዓመታት ወተሃድራዊ ኣሃዱ ጠፈር ዘቆመት ኣሜሪካ ኣብ ጠፈር ኣፅዋር ከም ዘዋደደት ምሕባራ ይዝከር። ኣብ ዝሓለፈ ወርሒ መስከረም ኣብ ጀርመን ፈረንሳን ኢጣልያን መጠን ቁጠባዊ ዘቕባበ ከም ዝወሰኸ ተቓሊሑ። በዚ መሰረት ኣብ ጀርመን መጠን ዘቕባበ ናብ 3.3 ሚታዊት ከም ዝዓረገ፣ እዚ ድማ ድሕሪ 2023 እቲ ዝለዓለ ምዃኑ ፀብፀባት ሓቢሮም። ብዘይካዚ ኣብታ ሃገር ኣብ ወርሒ

ናሓሰ ኣስታት 10 ሚታዊት ዝነበረ ወሳኺ ዋጋ ነዳዲ ኣብ ወርሒ መስከረም ናብ ኣስታት 15 ሚታዊት ክብ ከም ዝበለ ተገሊጹ። ኣብ ፈረንሳ እውን ኣብ ወርሒ ናሓሰ ኣስታት 2.4 ሚታዊት ዝነበረ መጠን ዝቕባበ ኣብ ወርሒ መስከረም ናብ ልዕሊ 3 ሚታዊት ክዓርግ እንከሎ ዋጋ ነዳዲ ድማ ካብ 10 ሚታዊት ናብ ልዕሊ 21 ሚታዊት ክብ ከም ዝበለ ተፈሊጡ። እዚ ከምዚ ኢሉ እንከሎ ኣብ ኢጣልያ ኣብ ወርሒ ናሓሰ ኣስታት 3 ሚታዊት ዝነበረ መጠን ዝቕባበ ኣብ ወርሒ መስከረም ናብ ልዕሊ 4 ሚታዊት ደይቡ። ሃገራት ኤሮጳ ብደረጃ ዓለም ተኸሲቱ ዘሎ ሕፅረት ነዳዲ ብከቢድ ተሃሴን ከም ዘለዋ እዩ ዝጥቀስ። ፓኪስታን ሎሚ 1 ጥቅምቲ ኣብ ልዕሊ ሃገሩ ተወሳኺ ደብዳብ ነፈርቲ ከም ዘካየደት መንግስቲ ኣፍጋኒስታን ከሲሱ። በቲ ኣብ ኣውራጃታት ኩናርን ሄልማድን ዝተካየደ ደብዳብ ፓኪስታን 22 ሽበራውያን ከም ዝቐተለት ክትሕብርን ከላ መንግስቲ ኣፍጋኒስታን ግን ኩሎም ግዳያት ቆልዓ ሰበይቲ ዝርከቦም ሰላማውያን ሰባት ምዃኖም ወቂሱሎ። ኣፍጋኒስታን ነቲ ደብዳብ ምላሽ ከም ትህበሉ ትገለጽ ብምህላዋ ወታደራዊ ምትፍናን ክልቴን ሃገራት መሊሱ ክኸርር ከም ዝኽእል ይሕበር። ካብ ኣፍጋኒስታን ሰሊሖም ዝኣትዉ ሽበራውያን ጠንቂ ፀጥታዊ ፀገማት ኮይኖም ምህላዎም እትሕብር ፓኪስታን መንግስቲ ኣፍጋኒስታን ንምግቱ ተርኡ ከም ዘይፃወት እያ እትኸስስ። መንግስቲ ኣፍጋኒስታን እውን ካብ ፓኪስታን ሰሊሖም ዝኣትዉ ሽበራውያን ፀጥታዊ ፀገማት ይፈጥሩ ከም ዘለዉ እዩ ዝወቅስ። ዝኸበርኩም ተኸታተልቲ ዜና ንምፍጻም ኣርስታቱ ሚኒስትሪ ጉዳያት ወፃኢ ኤርትራ መንግስቲ ኢትዮጵያ ንዝወሰዶ ኤምባሲ ናይ ምዕፃውን ኤርትራውያን ዲፕሎማሲኛታት ናይ ምስጉጓጉን ስጉምቲ ዝምልከት መግለፂ ውፅኡ። ኣብ ዞባ ጋሽ ባርካ ኣብ ትግባረ መደባት ልምዓትን ምምሕዳራዊ ኣገልግሎታትን ተሰትዩ። ቤት ፅሕፈት ሕርሻ ኣብ ንዞባ መንደፈራ ተጠቃምነት ሓመድ ኣልቦ ሕርሻ ንምስፋሕ ን4ቲ እንስሳ ስልጠና ሂቡ። ብሪታንያ ዳግማይ ናብ ኤውሮጳ ሕብረት ክትፅምበር ከም እትኽእል ቀዳማይ ሚኒስትር ኣንዲ በርናሃም ኣሚቱ። ኣሜሪካ ብሰብ ሰርሖ ብልሕን ዘመናውያን ድሮናትን ዝተደገፈ ወታደራዊ ኣህዱ ከም እተቐውም ኣፍሊጣ። ኣብ ዝሓለፈ ወርሒ መስከረም ኣብ ጀርመን ፈረንሳን ኢጣልያን መጠን ቁጠባዊ ዝቕባበ ከም ዝወሰኸ ተቓሊሑ። ዝኸበርኩም ተኸታተልቲ ዜና ተፈጺሙ። ምስ ተረፉ መደባትና ሰላም።

0: ትምህርትን መፅናዕትን እንታይ እያ እንተኢልና እዛ ትምህርትን መፅናዕትን ንብላ ብኣጠቃላሊ ንኣሃድሜ ካሳዓን ኣርባዕተን ንኣጋር ከቢድብያት ኣሃዱታትን እሳ ዘማዕበለት እያ ንሓይሊ ባሕሪ ህዝባዊ ግንባር ሓርነት ኤርትራ ዘሰልጠነት እያ ንሜካናይዝድ ህወሓት ከዓ ዝወለደት እያ እዛ ትምህርትን መፅናዕትን ክንብላ ከለና
1: ዓዲ ኮኸብ ሽረ ክሳብ ዓድዋ ኮታ ስብሓት ነጋ ሒዝና ከይዱ ማለት እዩ ኣብ ዓድዋ ዝገብሩ ኣስራት ተቐቢልና ሓደ መዓልቲ ኣብኡ ምስ በዓልና ገብሩ ኣስራት ከዓኒ ንማይለሚም ዝበሃል ንተንቤን ብቃዓብ ዓዲ ሰዲድና ማለት እዩ
2: እቲ ኣለምሸት ደጊፌ ዝበሃል ብርጋደ ጀነራል ሜካናይዝ ድመራሕ ኣሎ ሕጂ ንሱ ከዓ እንታይ ኢሉ ኣብታ መፋነ ክገብሩልና ከለዉ እዛ ሽዱሽተ ዝኣበለታ ናይ ህዝባዊ ግንባር ኣሃዱ ኢሉ ናይቲ ውድብ መርኣየ ኣብ ዲሲፕሊኖም ኣብ ኣሰራርሕኦም ኣብ ኣማህሮኦም ኣብቲ ምስነንሕዶም ዘለዎ ጠባይ ዝኾነ ይኹን ምልክት ኣበርከ ይረአናሎም ክንዚ ዋርሕ ምሳ ንዚ ዋርሕ ምሳና ተቐሚጡ ከምዚ ክንሪኦ ከለና ማዕረ ክንደይ ትውድቦም ምዕብል ምዃኑ በዚኣ ክንመሃር ንኽእል ኢና ኢሉ ምስጋና ሂብና።
3: ወፍሪ ስግረደባዊ ስርሒታት ኣብ ኢትዮጵያ ስርዓት ደርግ ኣብ 1989 ንግስጋሰ ህወደግን ህዝባዊ ግንባር ሓርነት ኤርትራን ኣብ ኢትዮጵያ ንምክልኻል በቲ ኣብ ውሽጢ ኢትዮጵያ ዝነበረ ብዙሕ ዘይተመኮረ ሰራዊት እዩ ዘጥቅዕን ዝከላኸልን ዝነበረ እንተኾነ ድፊት ህወደግን ህዝባዊ ግንባርን ኣብ ኢትዮጵያ እናሓየለ ስለ ዝኸደ ካብቶም ኣብ ኤርትራ ዝነበሩ ምኩራት ኣህዱታቱ ፈለማ ን17 ክፍለ ጦር ቀፂሉ ንኣንበሳ 30 ክፍለ ጦርን ነብሮ 15 ክፍለ ጦርን ኢሉ ዝፅውዖም ዝነበረ ሓያላት ኣህዱታቱ ካብ ኤርትራ ናብ ኢትዮጵያ ናብ ግንባር ውጫለን ደብረታቦሩን ከም ዝመፁ ብምግባር ሓያል ናይ ፀረ መጥቃዕትን ምክልኻልን ውግእ ኣካየደ ህዝባዊ ግንባር ስርሒት ፈንቅል ኣካይዱ ምፅዋዕ ምስ ተቋፃፀረ ስርዓት ኢትዮጵያ እንደገና ን17 15 ክፍለ ጦራት ምስ ካልኦት 8 ስፓርታክያት በርጌዳት ናብ ኤርትራ ናብ ግንባር ግንዳዕ መሊስዎም ነበረ
4: ሽዑ ኣብቲ ግንባር ከዓ መሰረታዊ መፅ እዩ በዓል 15 17 ሽዑም ክብጎሱ ተነጊሮም ዕለት 10 ተነጊሮም ዕለት 11 ከዓ ጉዕዞ ጀሚሮም ኣለዉ ናባና 17 15 ስፓርታክያ 3 ካብታ ግንባር እዮም ተላዕዮ እቶም 3 ካልኦ ስፓርታክያት ካብ ተዓሊም እዮም መፅኦም ማእከል ኢትዮጵያ ደቡብ ኢትዮጵያ መፅኦም እዚ ሓይሊ እዚ ምስ ጎደለ ሞራል ናይ ወያነ ተመሊሱ ናትና ከቢድ ብረት ኣሲሎ ዕለት 10 ተዳልዮም ኣሎ
5: ደቡብ ወሎ ካብ ወልድያ ንንፋስ ማውጫ መገዲ ምስከና ብዲሽና ንብሎ ንፀጋም ንኩታበር ተኣሊኻ ዝኽየድ መንገድ ኣሎ መገዲ ኣሎ ኣብዚ መገዲ እዚ ብዙሓት ከተማታት ናይ ደቡብ ወሎ ነይረ ካብአን

0: ወግል ጤና ታንታ ቁርኢሉ ኢሉ ናብ ግሼ ሽዋ ወይ ከዓ ንመንዝ እውን ክልተ ወረዳ ናይ ሽዋ ብኡ እዩ ድስጋር። ስለዚ ኣብ ቀንዲ መስመር ናይ ውጫለ ደሴ ዝኽየድ እዚ ቦታ እዚ ኼትካ ብደረጃ ኢህደግ ዓብ ፅልዋ ኣብ ውሽጢ ናይ ህዝቢ ምሓራ ምግባር ስለተደለየ እዋን እውን ስለ ዝነበረ ነቲ ቦታ ሓራ ንምግባር ሓደ ካልእ መድረኽ ካልኣይ መድረኽ ናብዚ ዝዓመቕ ክፋል ናይ ደቡብ ወሎ ንምኻድ ከም መበገሲ ካብ ወልዳይና ተበጊስና
1: ድሕሪኡ ንሕና ንደይብ ንዝባን ደይብና ዝበዓል ጉጉፍ ካብ ከባቢ ምዕራብ ደሴ ማለት እዩ ብንኦም በዚ ወረሂሞኑ ተጠወካ ኢካ ተኣቱ ኣብኡ ቁሪ እዚ ክትብሎ ይትኽእል ኒኻ ኣዝዩ ቆራር ቦታይ ኣብኡ ምሸት ኣቲና ብረት ክንተክል ወዲ ይባድ ብሉ ሓደ ድልዱል መንእሰይ ነይሩ ቁሪ ክፃወር ይከኣለን ፌንት ኮይኑ ወዲቑ ምዝራብ የለን ገለ የለን ብቁሪ ጠጠው ኢሉ ዶሞ በዛሓዊ ብሓዊ ክቢብና ኣንዲና ድሕሪ ገለ ደቃይቕ ክንቀሳቀስ ጀሚሩ ድሕሪ ገለ ደቃይቕ ምስ ሞቐ ክዛረብ ጀሚሩ ከም ዳ ሓዊ ካብኡ መጥቃዕቲ ንጅምር መጥቃዕቲ ጀሚርና ንጉጉፍ ሓሊፍና ንወረኢሉ ካራምሽግ ማራኛ ክሳብ ዓለም ከተማ ገምገም በፂሕና እቲ ግንባር ደሰይ ግን ኣብኡና ድሕሪትና ገዲፍና ዘለና እዚ ንውሽጢ ኣቲና መሃል ሜዳ ንፀጋምና ገዲፍና ከይድና እታ ገምገም ናይ ዓለም ከተማ ምፈፅሓና ፀድፊ እዩ ተወረዳይ ትኽእል ኢና ብቀሊሉ ዝወረዳ ኣይነበረን ዋላ ካብኡ ምቕፃል ውን ብዙሕ ምቹ ኣይነበረና ተኻትብሎ ካብኡ ተመለሱ ብሉና ተመሊስና ኣብዛ ወረኢሉ ንመፅእ ኣብ ወረኢሉ ኮይና ንመሃል ሜዳ ሃረምዋ ተባሂልና መሃል ሜዳ ድማ ወጋሕታይ ነይሩ ንጎ ፀሓይ በሪቑ መሃል ሜዳ ልክዕ እቲ ናይ ፀላኢ ትካላት ይህረም እሱ ተሃሪሙ ወዲ የማነ ምስ ጎሸነ ዝበሃል መራሕ ክፍለ ሰራዊት ምስኡ የማና ነይሩ ሕጂ እቲ ጎሸኘ ኣብ ባዕለታ ቀፃሊ ትድገምታ ዘረባ ኣነ ነ ፀጋይ ንከዓ ካብቲ ብረት ቅድም ኢልና ሓንቲ በራኽ ጎቦ ነራ ብኣይና ዘለና ሕጂ ወዲ የማን ድናሰሓቀ ኣብ ርእሳ ረኺብካያ ድገሚ ድብለካ ደሎ ወፈል ተረዲእና ኣሎ ካብኣ ኣብታ ቦታ ፀኒሕና ቅሩብ ፀላኢ ናይ በዓል ደሴ ከባቢ ደፊኡ መፅኡ ነቲ ናይ ወያነ ድፋዕ ሰብሮ ሰይርዎ ያላ ውፁ ብሉና ሕጂ ካብኡ ውፁ ብሉና ካብኡ ለይቲና ንብገስ ንሕና ቀዲምና ተበጊስና ጉጉፍ ዝብልዎ ዓድላ ናብ ጉጉፍ ሕጂ መስቀላዊ መገዲ እያ ንኮምበልቻ ትኸይድ ንደሴ ድኸይድ ንምዕራብ ድኸይድ ንወረኢሉ ዝመፅእ ሰንተርያታ ቦታ ኣብኣ ምሪህ ክብል ከሎ ኢና ንበፅሕ ኣብቲ የማና ፀጋምና ተርአና ሕጂ ቆቁሩብ ይረአዩ ወታደራት ተርኢ ቀረባ እዩ ሕጂ ከይተኮሳ ከይተትኩሱ ኢና ንሕልፍ መልእኽቲ እታ ማእኸል ከተማ ምስኣተን ሕጂ ንምዕራብ ኢና ክንጥወ ሰን ሕጂ እታ መኪና ወራልያ ነራ ናተን እዩ ዝመስለን ዘሎ ኣቲና ንምዕራብ ምሰጠወና ግን ተኽሲ ጀሚረን ሕጂ እታ ከተማ ውድእ መሰበርና ውዲ ወረደ ርኪብና እ በዓል ወፀጋይ ዘለዎም ድሕሪት እያ ደላ ካብታ ንመፃ ናይ ዓድስ ካብታ ነበር ናይ ዓድስ ቁሩብ ምፅእን ሓንቲ ዓዲ ነራ ኣብ ኩሎዎም ተዓፅዮም እቲ ንብረቶም ብግማል ብሰብ ገይሮም እዮም ብኣጋር ወፂኦም እታ መኪናኡ ተቓፂለ ድሕሪኡ በዚ ሒዝና ኣለና ሞ በዚ ውረዱ ብለና ወዲ ወረደ ንወረዳኡ ወሪድና ንፀንሕ ድሕሪኡ ሓድሽ መጥቃዕቲ ንደብረታወሩ ይበሃል ካብኣ ተበጊስና ንደብረታወሩ ኢና ንኸይድ
2: ናይ ሳሳ ክፍሎ ጦር ኣዛቢ ሸረቀ ብርሃን ሓደ ካብቶም በላሕሲ ወተሃደራት ናይ መኮንናት ናይ ደርጊ ነይሩ እጂ ኣብቲ ግንባር ዳርጋ ንሱ ምስ መፀ እቲ ግንባር ዝለዓለ ምርጋእ ነይርዎ ድሓር ከዓ ተመክሮ ኣብ ግምት ኣእቲኻ ሳሳ ክፍሎ ጦር ኣብ ግምት ኣእቲኻ ኣብታ ናይ ከባቢ ደብረታቦር ምሳሒዙ ደብረታቦር ናይ ኩሉ መእሰሪ እያ በዚ ባህር ዳር ኣሎ በዚ ከዓ ደሴ ኣሎ ኣብ ማእከል ንድሕር ኣሎ ኮይና ደብረታቦር ፅልሓሳ ዝበረኸት ደብረታቦር ንሓደ ዓብዪ እስትራቴጂ እዩ መጀመርያ ከም እስትራቴጂ ፈሊጡ ናቱ መእዘዝ መቕጣዕ ዝገበራ ሃፀይ ስድሮስ እዩ ደብረታቦር ሰ ናይ ሃፀይ ስድሮስ እያ ነራ እዚኦም ናይ

0: ራስ ዓለም ምስ መፁ ከዓ ናይ ወሎ ከዓ ኣብኣ ኮፍ ኢሉ ኣዝያ ወሳኒ እያ ንስ ከዓ ኣብኣ ኮፍ ኢሉ ስበይ ዘሎ ወያነ መጥቃዕቲ ገይሮም ዋላ እኳ ደብረ ታቦር ሒዞማ ሰነበሩ ንበኣል ውጭ ኣለ ገፁ እዩ ገፊእዎም
1: ደብረ ታቦር ተጠቂዑ ኣብ ትሕቲ ቁፅፅር ኣቱ ብምሉእ ሎጂስቲክ ናይ ደብረ ታቦር ዝወፀ ሎጂስቲክ ኣይነበረ ኣብዚኣ ሕጂ ፀላኢ ናበይ ኮይዱ ወረሳ ከባቢ እዩ ዘሎ ካብ ወረሳ ካብ በዓል ሃሞሲት ኣኻኺ ወፅዩ ሓድሽ ሓይሊ ፈጢሩ ንሕና ንትጉስ ውዒልና ምዓልቲ ንፀጋምና ድሕር ኢሉ ከዓ ሰሙር ኣለዎ ዓብ ግበሎ ማይክሮዌቭ ዝነበሩ ኣብኡ ኣሎ ኣብቲ መወዳእታ ሓንቲ ሪዘርቫ ድሓዛ ብሽላ መፀውዕ ዘለዎ ኣሃዱ ኣታያ ሽላ ሎሚ ለይመትካላ መህለሊት መዓስ ክትመተላ ጎይኦ ተብልዎ እንዳ ጎይኣት በዝጠቃና ከይዱ ኣብቲ ክሳድ ምስ በፅሐ ንዕውን ጨርጊፈን ጨርጊፈን መሊሶኖ ካብኣ ተተሓሒዞም ወያኑ ብምልኦም ናበዮም ኮይዶም ክሙር ድንጋይ ድበሃል ዝጉና ተራራ ዝሓር ድፋዕ ተተሓዘ ማለት እዩ ንሕና በዓል ሳምሶን የማነ ዘለዎም ኣብ ጎቦ ኣለዉ ስጋዕ ብመፁና ንዕኦም ክንፅበእ ነተን ክልተ ኦራል ነረን እቲ ንብረት ፅዒናዮም ከይዱ በዚ ማእከል ከተማ ገርኩም ተጠንቂኡኩም ከተማ ምስ ወዳእኩም ኣፍታ ብለኮ ጠጠው ኢልኩም ፀንሑና ኢና ኢና ቶም ሃና ኣህዱታት ከይዶም ኣብቲ ማእኸልቲ ዓዲ ምስ በፅሑ ንፀላተ ተኸዲኖም መፅኦም ጎንባ ኢድዮም ክዝርብኢሎም ጀሚሮም ወታደራት ኣብ ምምላስ ምስ ኮነ ሕጂ በዓል ወዲ የማና ስጋዕ ናባና ዝወርዱ ተፀቢናዮም ዓይኒ ሒዝኡ ከለና ክንከይድ ከለና ክንወፅእ ምሸት ተላሶታት ሕጂ እቲ ተራሶታት ናይቲ ገዛውቲ ብምሉኡ ብሬናት ገለ መለ ተተኺልዎ በቲ መገዲ እንዳሓለፍና ኩሉ ጠየት ብርእስናዩ ፊፅፊፅ ዝብል ተኺድና እንዳ ነዳድ ብትክሳድ ኣላ ንዓውሩ ዲልካ ሓንቲ ዓባይ ቢንቶ ኣላ ነታ ቢንቶ ሰጊርካ ከዓ እቲ ዓብ ሆስፒታል ናይቲ ዓዲ ኣለዉ እዚ ዓብ ሆስፒታል ከዓ ዝሰሙን ምሉኡ ግእ ተካየደ ኣብኡዮም ዘለዉ ግኣት ወያነ ኣብቲ ክሳድ መንፀናሕና ማዕረት ሓክምና ጌታቸው ሰፈ ሕጂ ምስ መፃና ሻዕቢያ ንቋዕ በይ ዝመፅኹም ጥራይ ዝብል ተሓጊሱ እዩ ኣብዘይ ሕጂ እቲ ቆዋሚ ድፋዕ ናይ ደብረ ታቦር ይምስረት ማለት እዩ ደብረ ታቦር ንግሆ ማይ ክትሕፀብ ኢልካ ማይ ጀሪካን ክትቀዳሕ ኣይትኽእል በረዝ ተቐይር ዝሓድር ኣብዚኣ ንፀንሕ ካብኣ ካልኣይ ግንባር ተፈጢሩ ግንባር ውጫለ ተፈጢሩ ሳሞራ ናይዚ ግንባር ደብረ ታቦር ኮይኑ ሓየሎም ናይ ውጫለ ኮይኑ ዋላ ንሕና ብ ክልተ ክንክፈል ተገዲድና ሓደ ክፋል ንውጫለ ከይድና ሓደ ክፋል ኣብኡ ተሪፉ ሕጂ ኣነ ካብቶም ውጫለ ዝኸትከ ከይድና መጥቃዓት ገርና እንደገና ኣብ ሕጂ መጥቃዕቲ ገርና ክሳብ ሃይቂ ኸይና ድሕሪ ንሕና ኣ ፀኒሕና ኣብኣ ተኸላኺልና ካብኣ እንደገና ንውጫለ ተመሊስና ካብ ውጫለ ንኣብ ደብረታቦር ኢና ዘይብና
2: ካብ ወልድያ ተበጊስና ንደብረታቦር ዝኸይድ መገዲ ንፀጋም ገዲፍና ኣብ ብቺና ዝተባሃለ ቦታ ንፀጋም ገዲፍና ናብ ጎቦ ክታቦር ኢና ንኣቶ ሓደ ዓብይ ሩባ ብደሴ ቢሉ ዝመፅእ ዝሰግር ንሰሜን ወሎን ንደቡብ ወሎን ዝፈሊ ሓደ ዓብ ሩባ ኣሎ እዚ ሩባ ዝሰጊርና ድሕሪ ነዊሕ ኩናት ወገል ጤና ኢና ንኣቶ ወገል ጤና ሕጂ ሓደ ካብቶም ዓበይቲ ከተማታት ናይ ደቡብ ወሎ እዩ ወገል ጤና ድሕሪ መሓዝ ኣብቲ ከባቢ ዘሎ ጉፍጉፍቶ ዝበሃል ቦታ ወይ ኣብቲ ከባቢ ዘሎ ናይ መቕደላ ከባቢ ቦታት እውን ክንከዶ ስለ ዝነበረና ንየማነ ፀጋም ተጨናፊሩ እቲ ሰራዊት ስጋ ብታንታ ዝበሃል ቦታ በፂሕና ኣብዚ ቦታ እዚ እዚ ኩናት እዚ ንክካየድ ኣብ ልዕሊ እቲ ቅድም ዝነበረ መካናይዝ ኦረዲ ቅዲም ዋኣትዩ ዝነበረ መካናይዝ ብርጌድ ተመሊሱ ስለ ዝነበረ እንደገና ካልእ ዝተዋፅኡ ዝመፀ ናይ መካናይዝድ ኣኸዱ ገላዋ ዝሓዞ ኤፍዲሱ ኮይኑ ከዓ ኣብርሃም ፃዕዳ ንስኡ ዝሓዞ መካናይዝድ ብዝተዋፀ መገዲ ከምኡውን ናይ ኮማንዶ ናይ ግራድ ብረታት ብኣቕቢዑ ከዓ እቲ ናይ ኮማንዶ ሓይሊ ኮይኑ እዩ ነዚ ናይ ደቡብ ወሎ ስርሒት ከድና
3: እቶም 11 ሰባት ግን እቶም 10 ሰባት ግን እቲዮም 8 መንፋዕትታትና እቶም ክልተ ከዓ እቲ ሓደ ኣዛዚ እዩ እቲ ሓደ ከዓ ቴክኒካል ስታፍ ማለት እዩ ኣዛዚና ኣብርሃም ገለዋ እዩ ገብረ ሚካኤል ኣብርሃም ገብረ ሚካኤል በሃል ኣብርሃ ለይ ሰሎሞን ፃዕዳ ከዓ በሃል እቲ መርሓ መኪና ከዓ ገርየ ኢና ንብሎ እቲ ብገርየ ስለንፅውዖ ትካልእ ስሙ ከም ልሙዳይ ተሓታትንኻ ካብቶም መርፋዕትታት ከዓ ተክለ ብርሃነ ሓይሊ ኣበርሀ ኣለም ገብረ ሚካኤል ነፀራ ፍስሓፅን

0: መንግስቲ ኣባራ ያ ሰው እዩ ተኸስተ ተስፋ ምካኤል ዝበሃል ተስፋ ምካኤል ተስፋ ኣነኸ ማለት ኢና ንመቐለ ንኣቱ ዕለት 25 ማለት እዩ ድሕሪ 3 ማለት እዩ
1: ኣብ መቐለ መጀመርታ ዝረኸቡና ኣባይ ፀሓይ ስየ ኣብርሃ ፃድቃን ግብረት ንሳ እዮም ስለዚ ተልእኾና ነጊሮምና ንደብረታወር ከም ንኸይድን ንወዲ መድህንን ወዲ ገብረ ዲላ ገብረ ዲ ዝበሃል ናይ ከቢድ ግብረት ነይሩ ክንረኽቦ ነጊሮምና ሰብ ገሮም ሰሪዶም ኣረኺቦምና ኣብ ወሳቶም ተዳልዩ ዝፀንሐ ክልተ ቢኦም ከም ንዓጥቕ ነጊሮምና ዝተረፈ ኣብቲ ግንባር ክፀንሐና ምዃኑ እውን ንሓቢሮምና
2: እዞም ክልተ ብረት ናይ ቢኤም እዘን ቢኤም 21 ተረኪብና ንዕኡ ከድልየና ነቲ ጥዕንኦም ፈትሽና ዘድልዮም ኮታስ ኩሉ ነገር ንዓና ከስርሐና ዝኽእል መሳርሒታቶም ድዩ መፋትሖም ድዩ ኩሉ ነገር ነቲ ብረት ከስርሑ ዝኽእል ነገራት ኣዳሊና ሉሉ ምስ ገበርናዮ ብዝኾነ ግን ሳዕ 7 ተበጊሽና ማለት ምሸት ሳዕ 7 ተበጊሽና ካብኡ ተበጊሽና ንባዕል ወልድያት ኢና
0: ኣብ ወልድያ ዓንዲ ብርሃን በርሀይ እዩ ናይ ባዶ 7 ኮማንዶ ኣዛዚ ዝነበረ መቀሎም ኣብኡ ስለ ዝነበሩ ዓንዲ ብርሃን በርሀይ እዩ ዝቕበለና ኣብኡ ኦሬንትድ ገይሩልና እቲ ሓደ ባህርያት ናይቲ ከባቢ ኩሉ ነገራስ ተኣላልዩና ማለት እዩ
1: ኣብ ወልድያ ናይ ኮማንዶ ህዝባዊ ግንባር ፀኒሖምና ኣብ መሓዲሮምና ኣብቲ ጫፍ ናይ ወልድያ ዳቦይ በየነ ዝበሃል ኣብኡ እትዮምና እታ ገዛ ፅንሳቶም ሃገራውያን እዮም ኣብ ኩለንተን ንሕና ንዳ ተመላለስና ንስራሕ ዝነበርና ከም ገዛና ንጥቀመላ ታገዛ ነርና እታ ገዛ ማለት እዩ ንፅባሒቱ ተበጊስና ሃታሃታ እዩ ነይሩ ትጉዕዞ ምክንያቱ ህዝባውያን ሓርነት ትግራይ መጀመርታ ንከተማ ንብረታቦር መጥቃዕ ትፈቲኖም ነይሮም እዮም ኣጋጣሚ ግን ፅቕቲ ስለ ዝበርትዖም እቲዝገበርዎ ተበግሶውን ብዓወት ኣይተዛዘመን ስለዚ ብከምኡ ንሃነ ኣድላይነት ነይሩ ተሃጓፋቶም ንምምላእ ኣብ ከቢድ ብረት ዝነበሮም ሕፅረት ንምምላእ ኢና ብዝኾነ ካብ ወልድያ ብችንኮማጆ ዝበሃል ቦታ ኣሎ ኣብኡ ውዒልና ንፅባሒቱ በስታያሽ ጌርና ደብረ ታቦር ኣቲና ኣብኡ ኩላቶም ቶም ናይ ኮር ሓለፍቲ ተቐቢሎምና ኮር 1 ኮር 2 ኮር 3
2: ኣብ ግንባር ደብረ ታቦር ምስኣተና ወይ መን እዮም ኣብኡ ፀኒሕምና ናይቲ ግንባር ኣዘዝቲ ወይከዓ ሓለፍቲ ዝነበሩ እዚ ሓየሎ ማርኣያን ሳሙራ ያኑስን ፃድቃን ገብረ ትንሳኤን እዮም ኣብ ክሳይድ ጎብርና ኣሉ ማለት እዩ ፀኒሑና ብዝኾነ ሶም እንጓዕ ድሓን መፀኹም ኢሎም ኣብቲ ርእሲ ሒዝኩሞ ዝመፀኹም ብረታት እዚ 2 ቢኤም 21 4 ናይ 122 ሚሜ ምድፍዕ ከዓ ኣብ ዘሎም ምስ ከዓ ክትዓጥቁ ኢኹም ኢሎም ንዑ ኣረኪቦምና ማለት እዩ ንዑ ተረኪብና እሱ እውን ዘድልዮ ነገር ኩሉ ጥዕንኡ ፅሬታቱ ተስፊሩ በለመለ ኩሉ ወዳዲና ኮታት ንፅራሕ ከድልየና ንኽእል ምድላዋት ኩሉ ምድላዋትና ኣፅሸፍና ወዲእና ዕለት 3ስ ወዲእና
0: ዕለት 1 ወርሒ 2ስ ኣብ ግንባር ደብረታቦር ኣቲና ማለት እዩ ብንፋስ መወጫ ጌርና ክምር ድንጋይ ጋይንቲ ገለ እዩ ዝበሃል ወረዳ እዚ ጉና ተራራ ዝበሃል ካብ ምስኡ ዝተፀጋዐ እዩ ኣዝዩ ሲ ሌቨል ናቱ በሪኽ እዩ ከባቢ 4230 ገለኒ ቦታና ኣቲና ንክምር ድንጋይ ጠርጠራ ትበሃል ዓዲ ኣብኡ ሕጂ እቲ ኣሃዱ እቲ ግንባር ኣብኡ ይፀኒሕና እቲ ኣሃዱ ከዓ ከም ቅርፂ መዳፍዕ ሒዞም ፀኒሖምና በዓል ገብረ ዝበሃል ከም ስትራክቸር ከም ቦጦለን ደረጃ ትሒዞሞ ስለ ዝነበሩ 422 ሚሜን 2 ቢኤምን ንሕና ሒዝና የ ዝኸድና ኢልና ንቕበል ሕጂ 422 ተረኪብና ኩሉ ሬድ ክንገብር ኣብ ቁልጡፍ ናይ ትብረት ንፅራይ ኢና ኣቲና ሰባት ከዓ ብምሉእና ኢና ቶም 2 ቢኤም ቶም 4 ሰባት እዮም በዓል ተክላ ብርጅዋ ጎርዞ ስሌማን ኣድም ኣለም ግሎብ እዮም ነይሮም ከም ግቡእ ትብረት ሓደ መድፍዕ ካብ 9 ላዕሊ ኣባላት ክኸውን ዝግብኦ ነይሩ ግን ዋላቲ ኣብኡ ዝፀናሓና 422 እውን በዚ ዘለና መድፋዕታት እቶም ናይቲ 2 ቢኤም 4 ሰብ ክኣትዎ እዮም ነቲ 422 ከዓ 4 ሰብ ከክልተ ሰብ ንሱ ተረኪብና ኣብ ምፅራይ ኣብ ቦምቦታት ብዘይቀልዓሎም ፋሕ ዝበለ እዩ ፀኒሕና ናይ ተፈልየን ናይ ታንኪ ትበል ናይ 85 ናይትበል ናይ 76 ብዙሕ ኣፅዋራት ኣብኡ ቦምባታት ስለዝተረከብና ንዑ ክንፈሊ ቁርብ ግዜ ወሲድና ንሓደ 3-4 መዓልቲ ቀኒና ማለት እዩ
3: 11 ሰባት ወላ ንኹን እምበር ካብ ሓደ ባትርስ ሓደ ሰብ እዩ ዝውዛዕ ፍዕ ምስ መፃና መጀመርያ 12 ክፍሊ ዝወድኡ ሰባት ሃቡና ኢልና ኢና ንቀደም ነታ ፓራኖሚክ

0: መነፀር ክፈልጥዋ ከም ዘለዎም ገርና እተካሊእ መተኮስ ሰሌዳ በሎ እቲ ፓፕቱ በሎ እተካሊእ ኣይፈልጥዎን እዮም ንሳቶም ንሶም ይፈልጥዎ ስለ ዘይነበሩ ብቐጥታ ብሓፃር ንዓና ከተስራሓና ትኽእል ግን እንታይ ምሂዝና እዛ ፕራኖሚክ መነፀር ክፈልጡ ከም ዘለዎም ገርና ናቶም ኣባላት እቶም ድሓን ደረጃ ክፍሊ ዘለዎም
1: ዕለ ሰለስተ ሕጂ እንታይ እዮ ንገብር ኣብቲ ጉና ደይብናይ ማለት እዩ በዓል ዓየኖም ሒዞምና ኣቲ ጉና ተራራ እቲ ጉና ተራራ በሪኽ 4200 ሜትር እዩ ብራኽ እዩ ኣዝዩ ቆራሪ ዝሃል እዩ ሕጂ እንታይ ኢና ንገብር ነቲ እቲ ድፋዕ ናይ ወያነን ኣቀማምጣ ናይ ወያነን ናይ ፀላእ ንርኢልና ኢና ማለት እዩ ሕጂ እቲ ኣገዳሲ ቦታታት ባሃልቲ በረኽቲ ቦታታት ስትራቴጂካዊ ቦታታት ዝበሃል ኩሉ እቲ ሰራዊት ይወደግ ሒዝዎ ዘሎ ሰራዊት ፀላእ ከ ኣብቲ ታሕቲ ኣብቲ ጎላጉል ኣብዚ ናይ በዓል ጋሳይ ኣብዚ ከተማ ጋሳይ ድልዎ ጎላጉል ኣብይታት እዩ ዓሪዱ ዘሎ ሕጂ ንኩሉ እቲ ቦታታት ናይ ፀላእ ዓሪድዎ ዘሎ የርኢና ካብዚ ስጋዕ ብዚ እቲ ግንባር ንሕና ከ ናይ ወገን ከዓ ካብዚ ስጋዕ ብዚ ሒዙሎ ኢሉ ነቲ ቦታታት ኩሉ የርኢና ማለት እዩ ርኢና እቲ ዕለ ሰለስተ ትብል ዘድልየና ነገር ምድላዋ ትወዲእና ኢና ዕለት ኣርባዕተ ሕጂ እቲ ተኽሲ ይጅመር ማለት እዩ እ ዕለት ኣርባዕተ ፀላእ ኢኻ ንምፍታሽ እዩ ተቐንዲ ነበረ ንሕና እቲ ሒዝንያ ዝነበር ንብረታት በቶም 2ቢኤምን 422 ሚሜ ኢና እቲ ተኽሲ ንጅምር ስለዚ ክንጅምር ከለና በቶም ሓለፍትና ወይ በቶም ናይ ኤፍዲሲ ዝተዋሃበና ዳታታት ብጌርና እቶም መንፋዕጅታት ዝበሃል ከዓ ኩሉ ምድላዋትና ፅፊና የመናይ ግንባር ናይቲ ደብረ ታቦር የመናይ ግንባር የመናይ ጫፍ ናይ ፅርግያ ብኢና ነርሳ ይነብል ሓደ ቢኤም ኛናይ ካሃር እዮም ድብልና ምናልባት የመናይ ጫፍ ኣዝዩ ወሰን ዝነበረ እናቲቱ ትባል ቦታ ንዓ ክድብድብ እቲ ሓደ ቢኤም እቶምሓደ ባትሪ 122 ከዓ ኣብቲ ጎላጉል ናይ ጋሳይ እዚ ጃን ሜዳ ዋድ ሜዳ ዝነበረ ቦታታት ኣብኡ ካሃር እቲ ታርጌታት ተዋሂብና ንዓና ብከምኡ እቲ ናይ ዜሮ ሰዓት ምስ ተጀመረ ልክዕ እቲ ስራሕና ጀሚርና
2: ዕለት ኣርባዕተ ወርሒ ሓደ ወርሒ ክልተ ኣብ መጥቃዕቲ ንደብሮ ታቦር ንምትንካፍ ብወያነ ሓደ ፕላን ይወፅእ ብድሕሪ ንሕናዊ መተኮስ ሰለዳና እቶም ሓበርቲ በዓል ዳብርሃለይን ኣዛዘ ናይቲ መድፍዕ ገላዋን ምስቶም ኣዘዝቲ ናይ በዓል ሓየሎም በዓል ሳሞራ እዮም ነይሮም ኣብቲ ግንባር ይወፁ ካብቲ ግንባር ናይ ዝጉና ተራራ እዮም ዝወፁ ብለጥልጥ ዝበለ ቦታ ኣዝዩ በሪኽ ንደብሪ ታቦር ከም ድላይካ ዘቋፃፅር ነቲ ከባቢ ብምሉእ ዘቋፃፅር ቦታ እዩ ንሕና ከዓ መትከሊ ብራትና ኣዳሊና በቲ ዝግባእ ናይ መድፍዕ ባህርያት ፓፕቱ ጌርካ ገለ ትናታቶም ታርጌታት ምሳቡና ተኺልና ሬዲ ጌርና ማለት እዩ ሕጂ ኣብዚ ክንትኩስ ተኮይና ግን ዓቕሚ የለን ሓደ ብረት ሓደ ሰብ ንክልተ ብረት ንመድፍዕ 122 ንኸውን ኣሎ ማለት እዩ እንታይ ንግበር ተባሂሉ ካብቲ ናይ ገብረ ገለ ቦጠሎነታት ኣባላት ይህቡና ሞ ኦሬንትድ ንገብሮም ብዛዕባ ናይ ክሸፋ እቲ ፓፕቱ ነቲ ማእከላይ መተኮስ ናይ ትብረት በዕልና ኢና ንተኽሎ እቲ ብድሕሪኡ ርሕቀት መዝጊብካ ክስታይ ንክትገብር ግን ቁሩብ ንዕኦም ሌላ ሂብናዮም ካብኡ ኣብዚ ዕለት ኣርባዕተ ወርሒ ክልተ ብፀጋማይ ወገን ብኣጋር ሰራዊት ናይ ወያነ መጥቃዕቲ ይጅመር እዚ መጥቃዕቲ ምስ ጀመረ ንሕና እውን ደገፍ ንህብ
3: እዛ መጥቃዕቲ እዚኣ እንዳተኸይደት ከለካ ብደሴ ዝተበገሰ ብበዓል ማርሳ ወርጌሳ ካብ ደሴ ዝተበገሰ ሓደ ሓይሊ መጥቃዕቲ ንወያነ ፈኒሎም ማለት እዩ እዚ መጥቃዕቲ እዚ ምስተፈኖ እቲ መጥቃዕቲ ናይ ወሎ ወይከዓ ናይ ደብረታቦር መጥቃዕቲ ተጠዋቢሎም ከም ብሓዱሽ ንዓና ንማርሳ ወርጌሳ ክንምለስ ከም ዘለና እቲ መካናይስ ናብኡ ይመለስ ተባሂሉ ሕጂ ከምኡ ዘግበሮ ምክንያት ከዓ ነዚ ፀላኢ ኣብ ቅድሜና ዘሎ ድምስሶ ወይከዓ ክንቀትሎ እንተ ኮይና መካናይ ሻዕብያ ዝመፅ ተኮይኑ ፅቡቅ መካናይ ሻዕብያ ዘይመፅ ተኮይኑ ግን ነዚ መጥቃዕቲ እዚ ክንምክቶ ኣይንክእል ና ድግሊት ሰራዊት ይተቀዩ ብድሕሪኡ ነቲ ናይ ደብረታቦር ተጠዋቢልና ኩሎም መፅዋዕት ናብ ማርሳ ወርጌሳ ወይከዓ ናብቲ ግንባር ውጫለ ዝበሃል ዝነበረ ሽዑ ናብኡ ተመሊስና ዕለ 8 ወርሒ 2 ልክዕ ባፅ ክትተሓዝ ከላ ንሕና ከዓኒ ናይ ፀላእ መጥቃዕቲ ንከላኸል ኣለና ኣብ ማርሳ ወርጌሳ ብረት ተኽኢልና ማለት እዩ ድሓርታ መጥቃዕቲ ንሳ ምስ ተወደአት ሕጂ ብኣ ከለና እንታይ ንሕና ባፅ ከም ተተሓዘት ኣይፈለጥና ንረድዮ እውን ናይ ከፈትና ነርና ኣብ ኩና ስለ ዝነበርና ድሓርቶም ናይ ሎጂስቲክ ገለመለ ናይ ወያነ ብድሕሪት ነይሩ ሻዕብያ ረድዮ ኣባ ክፈቱ ኢሎምና እንታይ ኮይኖም ረድዮ ክፈቱ ይብሉና ኣለዎ ይሄ እንታውንኩም ባፅዕ ተታሒዛ ረድዮ ክፈቱ እቲ ምስ ኣበልና ጅግና ህዝባዊ ሰራዊት ሓርነት ኤርትራ ንባፅዕን ከባቢያን ተቋፂርዋ ገለ ትብል ድሕሪ ንሕና ሕጂ ሓጎስና

0: ጎንፊሉ ማለት እዩ።
1: ልክዕ ኣብ ማርሳ ክንበፅሕ ከለና ስሪንቃ ስበፃሕና ልክዕ ድምፂ ሓፋሽ ኣብኣ ቴስዓ ተታሒዛ ባፅዕ ማለት እያ። ካብዚ ምብጋስ ተኽድና ውጫለ ብደይ ሓደ ነገር ኣቲናያ ማለት እዩ። ካብ ውጫለ ሓደ ቁሩብ ሰሙን ፀኒሕና ንድሕሪት ናተመሲና በዓል ጋይንቲ ግብረታብር ኩምብረንጋ ይበሃል ቦታ ኣብና ዝያዳ ግን ኣብታ ጋይንቲ ትበሃል ቦታ ወረዳ ኣብ ኣይና ነርና ማለት እዩ። እጂ ስቡእ የማነ ናትና የ ማነ ተሰብአ ኣብዛ ናይ ጉና ዝበሃል ቦታ ዓብይ ጎቦ እጂ መጀመርያ ኣብ ኣምሳይ ክትከይድካ ኢልኒ ኣብ ከይድና እቲ ቦታ በሪስ ምኾነ ንበዓል ደብሮ ታብር ዘቐልቅል ቀረባ ስለ ዝኾነ ብኡ እሱ ዝፀኒዑ ከም ሓበሬታ ማለት ከዓ በሊሑ ንጡፉ ስለ ዝኾነ እቲ መስርሕ ኣብ ወርኡና ድሓር ኣነ ተመሊሰ ማለት እዩ። ኣብ ኣብዛ ናይ ጋይንቲ ትበሃል ሽዑ ክልተ ብረት ተኺድና ግራድ እዩ ነይሩ ኣብኣተኩስና ድሓንቲ ዕላም እኳ ፅቡቕ ኣሎ ድሓና ኣለና ኢልና ኣብኣተኩስና ካብኡን እንዮ ብኣፈፂምና ከይድና ማለት እዩ። በዓል ደብረ ወታብር ምስ ተታሓዘ ተኺድና ንበዓል ሃሞሲት ኢና ከይድና ሃሞሲት ከይድና ተኺድና ንከባቢ ባህርዳር ኢና በፂሕና ካብ ባህርዳር ንፀጋም ዘሎ ቦታ ብምሉእ ፀላኢ ስለ ዝነበሮ ወያነ ከዓ ብፀጋም ሸነክ ስለ ዝነበሩ ንዓና ኳይ ፀንሓና ሽዑ ሃዲሙ ከይዲ ማለት እዩ። ተኺድና ባህርዳር ኣትና ቤት ትምህርቲ ነራ ሓንቲ ዘንዘሊማ ትበሃል ቦታ ፀላኢ ገዲፍዋ ከይዱ ጥቓ ባህርዳር እያ ዳሕራይ ፀላኢ ምስ ገደፎ ተኺድና ባህርዳር ብሽጢ ኣትና ካብ ባህርዳር ወፃኢ ከዓ ማዓስከር ናይ ፀላኢ ዝነበረ ዓብዪ ነይሩ ፈትሾ ኢሎምና ናብ ከይድና ነርና ማለት እዩ። ድሓር ፈትሽና ዋላ ሓንቲ ፀንሐን ዋላ ብዙሕ ንብረት ካብ ናይ ፀንሐን ተኺድና ንባህርዳር መስና
2: ሽዑ እታ መጥቃዕቲ ንሳ ፈሺላ ፀላኢ ንድሕሪት ከም ዝምለስ ተገይሩ ከም ብሓድሽ ብምሉእና ከዓ ተተሓሒዝና እቲ 122 ይኹን እቲ ቢኤም 21 ይኹን ተተሓሒዝና ናብ ግንባር ተብሮታቦር ንምለስ። ኣብ ግንባር ተብሮታቦር መጥቃዕቲ ተኻይዱ ኣብኡ ክብር ዝበለ ኩናት እዩ ነይሩ። ምክንያቱ እቲ ናይ ግንባር ደብረታቦር ቁርብ ትር ዝበለ እዩ። እተን ጎቦታትን በረክቲ ጎቦታትን ነይርዎም እዩ። ኣዝዩ በረክቲ እቲ ቦታታት ንደብረታቦር ክትሕዛሲ ዳርጋ 3-4 መዓልቲ ስገርና ኢና። ኣብኡ ሓንቲ ነፋሪት ኣውዲቆም ነይሮም ሰረ ነፈርቲ እዙ 23 ፅቡቅ ሰርሓሎም ነይሩ። ሓንቲ ነፋሪት ወዲቓ ብድሕሪ እዚ እቲ መካናይዝ እቲ ዝድለ ዕላማታት ንምህራም ዋላ ሓንቲ ፀገም ኣይነበሮን። ምክንያቱ ፃዕዳ ኣሎ ገለባ ኣሎ ኤፍዲሲ ንሕና ሙላኣት እዮም። ፃዕዳ ኣዝዩ ምቁር ኤፍዲሲ ናይ ህዝባዊ ግንባር እዩ። ካዛም ሕጂ ተሰዊኡ ኣሎ። እቲ ዝድሊ ዕላማታት ተሃሪሙ ደብረታቦር ሙሉእ ብምሉእ ኣብቲ ተቁፅርናት እያ። ደብረታቦር ተቋፃፂርና ኣብኣ ሓደ 2-3 መዓልቲ ገርና እቲ መጥቃዕቲ ንሃሞሲት ገፁ ቀፂሉ
3: ልክዕ ናይ ብሓቂ ዘሕጉስ ስራሕ ኢና ሰሪሕና ምክንያቱ ቶም ሓለፍትና ቶም ናይ ኤፍዲሲ ቶም በዓል ፃዕዳ ናትና ኢለ ወዲማ ነይቲ ኤፍዲሲ ነበረ ክልቲኦም ኣብቲ ጎቦ ደቢቦም ኣብቲ ቅድሚት እዮም ኣትዮም ግማን ንፀላእዩስ ነቲ ብደቂዕ ከሪኦም ዝክእል ክሕብሮም ዝኽእል ቦታታት መሪፆም እዮም ሒዞም። ስለዚ ኣብቲ ቅድሚት ስለ ዝኣተዉ ናይ ዝኾነ ምንቅስቓስ ናይቲ ዓበይቲ ኣፅዋራት ኣይኮነን ዋላ ናይቲ ሰብ ዝንቀሳቀሰሉ እውን ዘሪኦም ቦታ መሪፆም ስለ ዝሓዙ ኣብኡ ኮይኖም ዝሕብሩና ነይሮም። በቲ ኣውፅኦም ዝሃቡና ዳታ በቲ ዝሕብሩና ዝነበሩ ከዓ ንሕና ኣብቲ ዝድሊ ዕላማታት ልክዕ ናሃርም ነርና። ስለዚ ንፀላእ እንታይ ናይ ገርና ዘይተፀበየ ነገር ፀላእ ንሕና ከም መፃና ዎ ኣይፈለጥ ነይሩ ዘይተፀበየ ነገር ይጋጢሞ ኣብቲ ዝድሊ ዕላማታት ኣብቲ ልዕሊ ኣፅዋራትን ዝተፈላለየ ድፋዓታትን ብልክዕ ኢና ንውድቀሉ ነርና። ስለዚ ነቲ ንና ንሃርሞ ዝነበርና ድብደባት ፀላእ ክፃወሮ ይከኣለን ኣብ ሓፂር ግዜ ካብኡ ተናዊፁ እዚ ግን ሻዕብያት ይኸውን ክኽእል ኣሎ ናይ ሻዕብያ ክኾን ኣለዎ ኢሎም ቀልጢፈዮም ካብቲ ሒዘንኦ ዝነበራ ቦታ ከም ዝለቃ ገርና እዮም። ስለዚ እቲ ሰራዊት ይወደ ከዓ ብዘይ ዝኾነ ነገር ነቲ ድፋዕ ካኣትዎ ክፅግዖ ክኢሎም ከዓ ሰራዊት ይወደግ ማለት እዩ። ስለዚ እቲ ኩናት ናይ ንጎ ዕለት 25 ናይ ወርሒ ናይ ወርሒ 2 ጀሚሩ ንጎ ሰዓት 5 ፍርዓን ጀሚሩ ኣብ ውሽጢ 6 ሰዓት ኩሉ እቲ ጎናጎል ናይ ጋሳይ ዝበሃል ኣብዚ ከተማ ጋሳይ ተወዲኡ ኢሉ ማለት ተታሒዙ ፀላኢ ናበይ ከይዱ ሃድዩ ንደብረታቦር ሽዑ ንሕና ካብቲ ላዕሊ ወሬድና ካብቲ ሒዝናያ ዝነበርና ቦታታት ኣብቲ ሱ ብረታት ተኺልሉ ዝነበረ ቦታ ኣፅዋራትና ተኺልና ናብ መኒ ናብረትና ቕኒዕና ከዓ ዕለት 26 ና ንታ ቦታ ክሳይ ገርና ዕለት 27 ከዓ ደብረታቦር ብምሉእ እቲ ፀላኢ ዋ ዝነበረ ኣብ ደብረታቦር ስለ ዝኸደ ወያን ከዓ እቲ ኣጋር ሰበት ከቢብዎ ሓዲሩ ማለት እዩ ዕለት 27 ንጎ ሰዓ

0: ሓሙሽተት መጥቃዕቲ ተጀሚራ ደብዳባት እንዳካየድና ፀላይ መተንሕና ንካይደ ንብና ቦምባታት ክፃወራ ይክእል ነይሩ ቀልጢፍ ክሳይድ ኹን ይባታትን ይሃድን እሳተ ውን እግሪ እግሪ ይርክቦ ተኣጋር ናይ ሰራዊት ይወደ ከዓ እግሪ እግሪ ኢናርክቦ እሳ ውን እቲ ዕለት 27 ናብ ውሽጢ ፍርቅ መዓልቲ እታ ከተማ ደብረ ታቦር ሓራ ወፅያ ማለት እዩ
1: ንደብረ ንሃሞሲት ተቋፃፂርና ንባህር ዳር ኣፍ ደገ ባህር ዳር ምስወፃሕና እዚ ፅናሕ ንመለስ ተባሂሉ እቲ ሰራዊት ናቶም ኣዋዓሪዱ ንሕና ኣብ ደብረ ታቦር ቀኒና ማለት እዩ ኣብ ደብረ ታቦር ምስ ቀነና ድሕሪ ገለ እዋናት ከም ብሓድሽ መንገዲ ንሰሜን ሽዋ ኮይኑ ንበዓል ወሪኢሉ መራኛ ዓለም ከተማ ዝበሃል ቦታታት ኣለዎ ወሪኢሉ ናይ ወሎ እዩ በዓል መራኛን ዓለም ከተማን ዝበሃለ ከዓ ከባቢ ተወራረስቲ የን ናይ ሰሜን ሸዋ ኢናርከ ሕጂ ናብዚ ቦታ እዚ ክንከይድ ከለና ቦታታት መንገዲ ኣዝዩ ሕማቕ እዩ ኣፃድፍ እዩ ኣዝዩ ፃድፍ እዩ ብዝኾነ ግን ነቲ ቦታታት ዘይሰጊርና ኣብ ዝባን ምስ ደብና ንወሪኢሉ መጥቃዕቲ ተኻይዱ ወሪኢሉ ክነጥቃ ከለና ሕጂ ክብድ ዝበለ መጥቃዕቲ ነይሩ ናብዚ ግዜ እዚ ሕጂ ዳርጋ ናብ ወርሒ 3 ገፁ ኸይዱሉ ወርሒ 3 ካብስ ኮይና ኣለና ማለት እዩ ወሪኢሉ ድሕሪ ክብድ ዝበለ ኩናት ተቋፃፂርና ኣብቲ በረክቲ ቦታታት ሕጂ ኣብ ወሪኢሉ ምስ ተቋፀርና ኣብ ወሪኢሉ ሓደ ዝተወሰነ መዓልትታት ጌርና ነርና እስኪ ንክድፋዕ ንርኣዮ ገለ ኢልና ክድፋዕ ምስ ደብና ከምዝብለካ እቲ ከቢድ ኩናት ከቢድ ተኣሽሙ ከም ዝነብርካ ይግለፅ ማለት እዩ ድሕሪ እዚ ወሪኢሉ ተቋፃፂርና ብዘለና ይቀፂልና ንቀራ ምሽግን መራኛን ዝበሃሉ ዓበይቲ ጎቦታት እየን እስትራተጂያዊ ቦታ እዩ ንዕን ተቋፃፂርና ቁልቁል ወሪድካ ሕጂ ከምዚ ኢልካ ምስ ደብካ ዓለም ከተማ ኢካ ትርክብ እዚ በሪክ ቦታ እዩ ንዓለም ከተማ ክንኣትዎ ከለና ልክዕ ከምቲ ቅድሚ ዝተካየደ ኩናት ክብድ ዝበለ ኩናት ተካይዱ ዓለም ከተማ ሙሉእ ሙሉእ ተታሒዛ ዓለም ከተማ ምስ ተታሕዘት ሕጂ ንሕና እንታይ ኢና ንገብር እቲ ማያዊ ዓቕሚ ንሕና ኢና እቲ ጉልበታዊ ዓቕሚ ከዓ ናቶም እዮም ብፍላይ ካብቲ ብኤም 21 ዝነበረ እቲ ኣፍልጦም ገሊኦም ባህሊ ዝነበሩ እዮም ገሊኦም ተምሃሮ ካብ ዝተፈላለየ ሃብታት ዝመፁ እዮም ካብታ ክፍ ተዕሊም ዝመፁ እዮም ዝመስዋ እዚኣቶም ሕጂ ንሕና እንታይ ኢና ንጥቀመሎም መብዛሕትኡ ግዜ ሓለዋን ነቲ ብረተ ከዓ ከመይ ጌርካ ከም ዝጎርስ ንምህሮም ሙሉእ ብምሉእ እቲ ናይ ምትኳስን ናይ ምትካልን ሓላፍነት ናብቶም ክልተ መድናዕቻ ዝነበርና ናባናይቲ ሓላፍነት ዓለም ከተማ ምስኣተና ሕጂ ሙሉእ ብምሉእ እቲ ቦታታት ተቋፂሮም ንበዓል ሸሸመኒ ገፁ እቲ ፀላኢ ወፊሩ ሃዲሙ ኣብዚ ቦታ እዚ እንታይ ኢና ንገብር ኩሉ ግዜ እቲ ኩናት ክዓርፍ ከሎ ነቲ ብረት ኣብ ሓደ ቦታ ክጥርንፍኩም ዘለዎ ተገይሩ ንሕና ከዓ እቶም 11 ሰብ ኣብ ሓደ ቦታ ኢና ንጥርነፍ ዓለም ከተማ ተታሒዛ ሙሉእ ብምሉእ ተቋፂርናያ ማዕርያ ከዓ መሃል ሜዳ ትበሃል ኣላ ካብኡ ንምብራቅ መንዝናገሸ እዮም ዝብልዎ እዚኣ እውን ተታሒዛ ማለት እዩ
2: ናይ ኮማንዶ ዝነበሩ ሽዑታርኦን ዘይርስዓና ነቲ ናይ ኢትዮጵያ ቦታ ወዲ በርሀ ሳምሶም ፃዕዳ ዝበሃሉ ነሮም ከም ከብዲ ኢዶም ነቲ ዝነበረ ቦታ ዝፈልጥዎ ንዓና እውን ኩነታትና ይፈልጡ ነሮም እዮም ብጉቡእ ማለት እዩ ርስዖ ዘይደሊ ምክንያቱ በይንኢኻ ተነፂልካ ክብል ስለ ዝብል ንሳቶም ኣብ ነፍሲ ወከፍ እዋን ወዲ በርሀ ዳሃይና ይፈልጥ ነይሩ እዩ ማለት እዩ ስለዚ ብድሕሪኡ ናብ ወላ ሕክምና ንባዕሉ ዶክተር ዮሴፍ ይበሃል ነይሩኡ ብርእሰ ተኣማነት ኢና ንሕና ንሰርሕ ነርና እዚኣ ክንከውንና ይንብል ነርና ኣንባንዶ ንዓናስ ነቶም ኣብኡ ዝነበሩ ናይ ወያነ ዝተሃርሙ ዝተሰብሩ ካልእ ዝኾኑ ብምልኦም ዶክተር ዮሴፍ እዩ ይሕክሞም ነይሩ ንሕና ብዛዕባ ዝኾነ ሽግር ኣብኡ ዘሰክፍ ነገር ኣይነበረና ብሕክምና ምክንያቱ በዓል ዶክተር ዮሴፍ ምሳና ስለዝነበሩ እምባንዶ ንዓናስ ንካልእ እውን ይኾኑ ስለዝነበሩ በዓል ወዲ በረ ዝለዓለ ብቕዓትን መረዳእታን ስለዝነበሮም

ሃብቲ ሓጎስ ገብረ መስቀል ይበሃል። ዕባይ ቤት ምርሶ ውራይ ኣብ 1978 ናብ ቤት ምርሶ ውራይ ኣትየ። ኣብ ቤት ምርሶ ውራይ ክኣቱ ከለኹ ራብዓይ ክፍሊ ጀሚረ ማለት እዩ። ካብ ራብዓይ ክፍሊ ክሳብ ንዘመተ ዝወፃናሉ ግዜ ሸውዓይ ክፍሊ በፂሐ ንምጥፋእ መሃይምነት በቲ ሽዑ ዝወፀ መምርሒ ናይ ውድብ ህዝባዊ ግንባር ንምጥፋእ መሃይምነት ካብ ዝዓበየ ክሳብ ዝነኣሰ መሃይምነት ክጠፍእ ኣለዎ ኣብ ኤርትራ ዝተባሃለ ኣብ ሓውሲ ሓራ ዝነበረ ቦታታት ማለት እዩ። ኣብቲ እዋንቲ መስመር ፀላኢ ሰጊርና ኢና ንኸይ ዘለና ነዚ ሰጊርና ኣብቲ ኣብ ውሽጢ ህዝቢ ኮይና ከዓ ነዚ ንጥፈታ ዝኸነካየድ ተበጊስና ኣብ ምብጋስና ዘና ኣብዚኣ ዘለዋ መካይን ሒዘና እናተበጊሰን ብጡርንፍና ኣብዛ ቦታ እዚኣ በፂሕና ማለት እዩ። ኣብ ጋርያ እዚኣ ኣብዚኣ ምስ በፃሕና ካብዚኣ ሽዑ ፋሒልና በቢ ቦታና ክንከይድ ኮልና ከዓ እዚ ስእሊ ዝተሳኢልናዮ ሕጂ ንመጀመርታ ግዜ ብወግዒ ዋላ እኳ ቅድሙ ብረት ምዕጣቅ እንተነበረ ብወግዒ ግን ሽዑ ወነንቲ ብረት ኮይና ማለት እዩ። ነናትና ብረት ሒዝና እተን ዝርከበን ዝተዓደላና ሒዝና ናብ ቦቦታና ፋሒልና ሓደ ካብኦም ሕጂ እዚ መሓር ፀሃይ ይበሃል። ኣብዚ እዋን እዚ እውን ኣሎ። እዚኣ ከዓ ቀዳማይ ክፍሊ መጀመርታ እንዳመሃረት ኮላ ዝተሳኣለት ቆልዓያ ኣብ ሰሜን ከዓ ተሳኢላ እዚኣ ትንሽአይ ዝበሃል ቦታ ማለት እዩ። እዚኦም እቶም ተምሃሮ እዮም ቅድሚ ኣብ ቤት ምርሶራ ከለና ንምጥፋእ መሃይምነት ንክንወፍርሲ ንምንታይ ንምድለ እዚኦም ሕጂ ድሕር መስመር ምስ ወፃእና ኩሎም ዝተሰኣሉ እዮም። እዚ ኣጓዱ እዚ ትሪኦ ዘለኺ ናይ ከባቢ ሽላሉ እዩ። ከምዚ ኒር ትገዛውቲ ኣብቲ ቦታቲ ተምሃሮ ተሰሪዖም ምጥፋእ መሃይምነት ብወግዒ ተጀሚሩሎ ማለት እዩ። ብዚ እዋን እዚ ካብዚ ቀፂልና ናብዚ ኢና ንመፅእ። ኣብዚ ዳርጋ ኣብቲ እዋን እቲ ኣብ ዝተበዝሓ ብሄራት ናይ ኤርትራ ምምሃር ዝበሃል ወይቲ መንቋሕቋሕታ ናይ ትምህርቲ ኣይነበረን። ህዝባዊ ግንባር ንመጀመርታ ግዜ ኣብ በዓል ኣስማጥ ዛራ ዘለዎ ከባቢ ኣብ ሓደ ተጠርኒፎም ህዝባዊ ባይተ ኣቑሞም ትምህርቲ ተኸፊቱሎም ማለት እዩ።

0: ሰማንያን ክልተ ንኸውን ኣሎ ማለት እዩ። ቅድምና ሓደ ዓመት ጀሚሩ እዚ ካብዚ ቀፂሉ ግን እዚ ሕጂ ንሪኦ ዘለና ናይ ኩሉ ዝተምሃረ ይምሃር ዘይተምሃረ ከዓ ይምሃር ዝብል ጭርሑ ሒዝና ብሙሉእ ዓቕምና ንድሕሪ መስመር ወፂና ኣብዚ ሕጂ ኣብ በዓል እዚ ናይ በዓል እንድላል ናይ ባርክ ሳሕል እዚ ከዓ ናይ በዓል ኣብ ባርካ ዝነበረ ቦታታት ናይ ኤርትራ ኣብቲ እዋንቲ እዚ ስእላት እዚ ተላዒሉ ማለት እዩ። እዚኦም ትሪኦም ዘለኹ ትሪኦም ኣለኹ ዋላ ስእሎም ኣለኦም ትሪኦም ከለኹ ናይ ብሓቂ ከመይ ዓይነት ጎስጓሳት ተኻይዱ ሽዑ ንምጥፋእ ማሃይምነት ክሳብ ክንደና ይፃዓር ተኻይዱሉ ሓደ ካብቲ ዝዓበየ ዕማም ናይ ህዝባዊ ግንባር ኣብቲ እዋንቲ ምጥፋእ ማሃይምነት እዩ ነይሩ። ነዚ ንምትግባር ከዓ ኩሉ ሰብ ካብ ወዲ 14 ዓመት ንላዕለስ ወፊርና ማለት እዩ። ንትምህርቲ ክንምህር ወፊርና ብሓፈሻዊ ገምጋም ከባቢ 800 ንኸውን መምሃራን ወፊርና። እዛ ኣብዚኣ ንሪአን ዘለና ክልተ ስእሊ መመላእታ ናይ ዚአን ምናልባት እቲ ታሪክ ምእንቲ ኣሳሲሩ ክመፅእ ኢልና ኢና ክሳይ ንገብር ዘለና እዚ ዳርጋ ኣብዚ እዋን እዚ ሕጂ ካብ ቀዳማይ ክፍሊ ካልኣይ ክፍሊ ሳልሳይ ክፍሊ ዝበፅሑ ተምሃሮ ኣለውና ማለት እዩ። ልከ በታ ዝተጀመረትላ መሰረት እቲ ጎስጓስ ኣብ ህዝቢ ብውድሆ ሽማግለ ብክፍሊ ምሕዳር ህዝባዊ ምሕዳር ጀማሄር ንብሎ ዘርና ብቲ እዋንቲ ተጠርኒፎም ብዝተፈላለየ ደረጃታት ኣብ ዝተፈላለየ ደረጃታት ዝተፈላለየ ፅብሒ ማለትና እዩ ንግሆ ናይ መደብ ተምሃሮ ንኣሽቱ ክንምህር ከለና ኣብ ድሕሪ ቀትሪ ኣዴታት ዝምሃራ ነይረን ድሕሪኡ ኣቦታት በይኖም ምሃሩ ምሸት ጓሶት ምሃሩ ምሸት ከዓ እቶም ጓሶት ምእንቲ ናይ ትምህርቲ ዕድል ከይተርፎም ድሕሪ ሰዓት 6 ምሸት ብጋዝ ከምዚ ሕጅል እቺ ገለ የለን ጋዝ ወሊዕና ግን ነቶም ጓሶት ከዓ ሽዑ ንምህሮም። ስለዚ ብ4 ንጥፈታት እዩ ዝኸይድ ነይሩ ናይ ተምሃሮ ናይ መንእሰያት ናይ ቆልዑ ማለት እዩ ናይ ኣዴታት ናይ ኣቦታት ናይ ጓሶት ተባሂሉ 4 መደባት ተሰሪዑሉ ይኸይድ ነይሩ። እዚአን ሕጂ ካብዚ ንሪኤን ዘለና ናይ ኣዴታት ዝመሃራ ዝነበራ ማለት እዩ። እዚ ናይ ኣዴታት መደብ ትምህርቲ እዩ። እዚ ኩለን እዚአን ሕጂ ኣዴታት እየን ኣብቲ እዋንቲ መሃይምነት ዘጥፍኣ ካብ ቀዳማይ ክሳብ 5ይ ክፍሊ ዝተምሃራ ኣዴታት እየን። ምክንያቱ ትምሃራ ኣብ ዓበይተን ኣብ ቆልዑን በበይኒ እዩ። ኣብ ቆልዑ ቀዳማይ ካልኣይ ሳልሳይ እንዳልካ ኢካ ትኸይድ ኣብ ዓበይቲ ግን ቀዳማይን ካልኣይን ሳልሳይን ራብዓይን ሓሙሻይ እንዳለ ተጣርኒፉ ክራሽ ፕሮግራም እዩ ዝኸይድ። ኣብ ዓበይቲ ሕፅር ሕፅር ዝበለ መደባት ጌርካ ዝስራሕ እዩ ነይሩ። ብከምዚ እዮም እቶም ቆልዑ ሽዑ ደግሲ ንኸየጋጥም ከዓ ተደጋጋሚ ግዜ መፅሓፍቲ ብምዕዳል ኣብ ገዝኦም ኬትካ ብምሕባት ደብዳቤ ብምፅሓፍ ከዓ እቲ ዝተምሃሮ ምፅሓፍን ምንባብን ንኸይጠፍእ ጎስጓሳት ይግበረሎም ነይሩ ማለት
1: እዩበቶም
0: መተምሃሮ ቤት ምሰውራ ዳሓር መምሃራን ኮይኖም ዝወፈሩ ዝገበሩ ስራሕ እዩ። እዘን ክልተ ስእሊ እዚአን ንእን ዘመልከታና በቃ እዚኣ ሕጂ ኣዴታት ኣብዚኣ ክመሃራ ከለዋ እታ ደርፊ እዚኣ ትድረፍ ነራ ማለት እዩ ዳሓንኩ ንምሻጠ ምክንያቱ ካብ ገዘአን ኣብ ሕብረተሰብና ሳብቲ እዋንቲ ናይ ሓንቲ ናይ ብሄረ ትግሬ ናይ ብሄረ ዓፋር ናይ ብሄረ ሳሆ ወፂያ ክትምሃር ሲ ከቢድ እዩ። ክሳብ ዓፋር ከይተረፋ ግን ኣብ በዓል ፎሮ እቲ ከባቢ በዓል ቤሉል ገለ ዝበሃል ቦታታት ብሙሉእ ዓፋር ከይተረፋ ወፅን ይምሃራ ነረን ማለት እዩ። እጂ ክሳብ ክንደናይ ፃዕሪ ከም ዝተገበረሉ እቲ ውድብ ክሳብ ክንደናይ ዝለዓለ ጠመተ ገይሩ ናብ ትምህርቱ ወፍሪ ገብር ምንባሩ ኣብዚ እዩ ዘርእካ። እቲ ሰብ ከዓ ብዘይ ዝኾነ ይኹን ዕፀይ ምፃይፃይ ዝሰውሃቦ ሓላፍነት ብግቡእ ይሰርሕ ነይሩ ማለት እዩ። ሕጂ ኣብዚ ኣብቲ ዋዳድባ ምናልባት ኣብዚ ናይ ዋዳድባና ዝገልፅ ኣይነበረን ኣብ ዋዳድባ ኣብ ሓንቲ ቤት ትምህርቲ ሓደ ሰብ እንተበዝሖ ከዓ ሰለስተ ሰብ እዮም ዝምህሩ። ሕጂ ሓደ ሰብ ነዴታት ንቦታት ንጓሶ ትምህር ክልተ ወይ ሰለስተ ተኮይኖም ከዓ ቆልዑ ኣብተን ዕብይ ዝበላ ዓድታት ማለት ዕብይ ዝበላ ገጠራት ቆልዑ ኣዴታት ኣቦታት ጓሶት ንምልሻ ከዓ ተወሳኺ ይምሃሩ በይኖም ማለት እዩ። እዚ ሕጂ ካብ ቦታኻ ተንቀሳቂስካ ትምህረሉ ቦታ ነይሩ ኣብቲ ዘለካ ኮንካ ከዓ ትምህረሉ። ኣብ ገለ ሕጂ ናይ ሰዓትን ፈረቓን 2 ሰዓት ትኸይድ ምሄርካ ክትምለስ ኢኻ። ምክንያቱ እቲ ትምህረሉ ቦታታት ገሊኡ ኣዝዩ ተኣፋፊ ንኣብነት በዚ እንድሕር ከድና ብዛዓይ ጋሽባርካ ብዛዓይ ሰሜን በዓል ደርሰነይ ቦክሾምኖ ደንበሃብ ተፅን ፍርክቱ ገለ ንብለንሲ

0: ካብ ዕላ በርዒድ እንተነዊሑ ናይ ሰዓትን ፈርቃን ገለ እዩ ንፀላ ኣስቀረባ እዩ ክሳብ ኣቲኻ ኢኻ ምሂርካ ትመፅእ ካብኡ ሽዑ ናብ መሕደሪ ኢኻ ከዓ ናይ ሰዓትን ፈርቃን ክልተ ሰዓት ተጓዒዝካ ከዓ ንመሕደሪ ኢኻ ትምለስ ብከምዚ እዩ ዝስራሕ ነይሩ እዚ ከዓ ዝኾነ ኣብቲ እዋንቲ ዕውት ነይሩ ኢና ንብሎ ትስራሕ እዚ መቐፀልታ ናይ ዝኮይኑ ምናልባት ኣቐዲምና ክንገልፆ ዝግብኣና ገለ ሓጎፅጎፅ ነይሩ ዲብቲ መስርሕ ኣብ ብፍላይ ንዘመተ ምስ ወፃእና ኣብ መጀመርታ እዋን መንቋሕቋሕታ ወይ ድልት ናይቲ ህዝቢ ከምቲ ዝድለ ይነበረን ኩሉ ብዓይነ እንታይ ይሪኦ ነይሩ ደቅና ተማሂሮም ንሜዳ ክወፅኦም ዝብል ኣምር ጥራይ ነይርዎም ድሓር ግን ብጓስጓስ ክልተ ቆልዑ ዘለዎ ሓደ ቆልዓ ከምህር ሰለስተ ዘለዎ ክልተ ከምህር ከምኡ እንዳተባሃለ ብሽፍቲ ከም ዝምሃሩ ተገይሩ ድሓር ግን በዕሎም ቶም ቆልዑ ክንምሃር ኢና ዝብል ድሌት ከም ዘሕዱር ተገይሩ ብዘይ ገደብ ንትምህርቲ ክመፁ ክኢሎም ማለት እዩ ካብኡ ሓሊፉ ሕጂ ኣብዚ ንሪኤን ዘለና ኣዴታት ኣይንምኸይድና ካብ ምባል ሓሊፈን ደቀን ሒዘን ኣብ ትምህርቲ ከም ዝወፍራ ኮይነን ገሊአን ኣብዚ እዋን እዚ ካብዘን ሽዑ ዝተምሃራ ኣብ ዝለዓለ ፅብሒ ዝበፅሓ ኣለዋ ሓካይም ዝኾነ ኣለዋ ናይ ሕርሻ ክኢላታት ዝኾነ ኣለዋ ኣብ ዝተፈላለዩ ቦታታት ንረክበን ኢና እዚአን ሕጂ ብፍላይ ኣብ ዞባታት ብዙሓት ኣለዋ ናዚአን ደወንበራት ናይ ባይቶ ናይ ምምሕዳራት ሓለፍቲ ኮይነን ከዓ ይሰርሓ ኣለዋ ኣብዚ ኣብ ፍልይ ዝበለት ሓንቲ እንታይ ኣላትና ትምህርትን ኩናትን ማዕረ ማዕረ እዩ ዝኸይድ ነይሩ ዋላ ብድሕሪ መስመር ኣብቶም ኣብ ከባቢና ዝርከቡ ሰራዊት ኣብ ትርፊ ግዜኦም ከም ዝመሃሩ እዮም ዝበክቡሉ ነይሮም ሕጂ እቲ ንጥፈታት ናይ ምዝማት ምጥፋእ መሃይምነት ኣብ ህዝቢ ጥራይ ዝተወሰነ ኣይኮነን ነይሩ ኣብ ትርፊ ግዜኡ ዝኾነ ተጋዳላይ ክመሃር ኣለዎ ዝብል ፖሊስ ስለ ዝወፀ ኣብ ድሕር መስመር ኣብ መስመር ፀላእን ኣብ ኩሉ እቲ ንጥፈታት ምጥፋእ መሃይምነት በዚ መስርሕ እዚ ይካየድ ነይሩ እዚኦም ሕጂ ኣባላት ሰራዊት እዮም ተዋዚ ተጋደልቲ ማለት እዩ እዚኦም ኣበይ ኮይኖም መሃሩ ኣሎ ትሪኦም ኣለኸ ዝኾነ ትጡሕ ኮፍ መበል የብሎምን ኣብዚ ኣብ ምንታይ ይፅሕፉ ኣለዉ ናይ ፀባ ወረቐት እዩ ትፅሕፉሉ ዘለዎ ወረቐት ንበዕሉ ናይ ፀባ ወረቐት እዩ ናይ ፀባ ወረቐት ብግቡእ ተመቒላ ንማዕር እያ ትበፅሓካ ሽዑ ነታ ናይ ፀባ ወረቐት ክንዲዚኣ ትኸውን ርሳስ ሓንቲ ርሳስ ንሰለስተ ሰብ እንዳተመቐለ ብርሳስ ይፅሕፉ ብዚያ ከምዚ ሕጂ ዘሎ ፒሮ ገለመለ ገለ እውን ኣይትረክብን ኢኻ እታ ርሳስካ እንታ ወረቐትካን ሒዝካ ኢኻ ትኸይድ ኩሉ እቲ ሒዞሞ ዘለዎ ትፅሕፍሉ ዘሎ ማዕፆ እዩ እዚኣ ንእሽቶ ክስታ እያ ንእሽቶ ሓፂን እያ ከምዚ ወንበር ዓይነት ናይ እንታሽሙ ከም እያ ተንቀሳቀሲት እያ ምስኦም ምእንቲ ክትከይድ እጂ እዚ ኣዝኦም ዕድለኛታት ኮይኖም እዚኣ ረኪቦማ ኣብ ገሊኡ ቆርበት ኣልፊዕካ ሰሌዳ ዝኾነሉ ግዜ ነይሩ ዋላ ንሕና ንድሕር መስምር ህፃና ንፅሕፈሉ ዝነበርና መፅሓፊ መቕሎ ነይሩ ኣብ መቕሎ ትምህር መፅሓፊ ኩርሽ ተሳኢኑ እምኒ ትገብር እንድሕር ፈሓም ክትጥቀም ኮይንካ ከዓ ፃዕዳ ነገር ትደሊ ስለዚ ብከምዚ ክሳብ ከምዚ ይካየድ ነይሩ ማለት እዩ እዚኦም ሕጂ ኣብ ከባቢ ዝኩሉ መፂና ኣብዚ እንታይ ኮይኖም ኣለው ኣብዚ ዝተምሃሩ ኣብዚ ክኢላታት ኮኑ ኣለው ኣብዚ ክኢላታት ኮይኖም ስድሮ ነቲ ዝተምሃርዎ ብግብሪ ክፍትንዎ ጅምር ኣለዎ ማለት እዩ እቲ ምምሃር ናብየናይ ገጽኹም ዝወስተካ ትምህርትስ ክሳብ ክንደየናይ ኣገዳሲ ምዃኑ እዩ ዘርእየና እዚኦም ኣባላት ከቢድ ብረት እዮም ታንከኛታት እዮም እዚኦም እውን ኣባላትእዚኦም ኩሎም እዚኦም ሕጂ ንሪኦም ዘለና ኣባላት ከቢድ ብረት እዮም ዝሓሸ እዚ መሳርሒ እዚ ክረኽብዎ ዝኽእሉ ከም መቕሎ ከም ሰሌዳ ዝጥቀምሉ ዝነበሩ ዝሓሹ ስሶም እዩ ምክንያቱ ኣብ ታንኪ ሒዞም ስለ ዝጓዓዙ ፈንታ ኣብ ታንኪ ከዓ ብዙሕ ነገራት ትረክብ ኢኻ ለዚ እዚኦም ኣባላት ናይ እንዳሰንጠቀ እየ ማለት እዩ
1: ራይ ቅድሚ ማለት እዩ ቅድሚ ከምዚ ክትመፅ ዝፀናሕካ ማለት እዩ ብዙሕ መሳናክላት ይሓልፎ ከም ዝነበሩ ብፍላይቶም ንምጥፋእ መሃይምነት ንዘመታ ወፊሮም ዝነበሩ ካብቲ እቲ ናይ መሳርሒ ናይ መምሃሪ ጥራይ ዘይኮነ ወላ ድሕሪ መስመር ፀላእ ኮይኑ ምምህሩ ስለ ዝነበሩ እንዲ ዓይነት ሓደጋታት እዩ ዝወርሑ ነይሩ ምክንያቱ ሓንሳብ ዝተፈላለዩ ሽግራት ክገጥሙ ጀካት ናይ ተፈጥሮ ማለት እዩ እቲ ብፀላእ እዩ ዘጋጥሞም ዝነበረ እንታይ ዝመስል ክትኣካል ናቶም ስለ ዝነበር ክኽእስ
0: ኣብቲ እዋንቲ ብፍላይ ከማ ናብዚ ከባቢታት ሰሜን ንብሎ ዘለናን እዚ ዞባ ደቡብን ተደጋጋሚ ግዜ ወፍሪ ናይ ፀላእ ነይሩ ኣብቲ እዋንቲ ሕጂ ወደ ገባቶም ከዲዖም ዝኣተው

ናብ ፀላኢ ኢዶም ዝሃቡ ወታደራት መሪሖም ይመፁ ነይሮም። ስለዚ ኣብ ገለ እዋን ኣብታ ዝተደልየት እዋን ከየድካታ ዝደለካያ ስራሕ ንከይትፍፅም ናይ ክልተ ሰሙን ኮለል ትብል ብምክሊ ማለት እቲ መንገዲታት ዝተፈላለዩ መንገዲ ናብ ሓንቲ ቦታ ንክትበፅሕ ንኣብነት ካብ መለዛ የተበጊስካ ደርሰነይ ክትበፅሕ ተኮይንካ ትኽኢልካ ብዓድና ምና ቢልካ ክትከይድ ቀረባ እያ። ኣብ ገለ እዋን ሕጂ ፍርቂ መንገዲ ድብያ ፀንሓካ እሞ ንመለዛናይ ተመሊስካ መሊሽካ ብጉርዒ ወሪድካ ክትከይድ ምስ ፈተንካ ብኡ ከዓ ከምኡ ድብያ ፀንሓካ። ሕጂ ቀፃሊ ከምኡታት የጋጥም ነይሩ። እዚ ሓደ ካብቲ ሽግር ከዓ ኣባላት ብዙሓ ኣባላት ስለዘይነበረ ኣብቲ ከባቢ ኣብዚ ድሕር መስመር ምክንያቱ ተጠርኒፍካስ ክልተ ጀማሂር ሰለስተ መምሃራን ሓደ ኣርባዕተ ሓሙሽተ ምልሻ ሓንቲ መስረ ኢኻ እዚኦም እዮም። እዚኦም ከዓ መዓሲኻ ትራኸብ ምሸት ጥራይ ኢኻ ትራኸብ ቀትሪ ኩሉ ካብ ሰስራሕካ ኣለካ ማለት እዩ። ሕጂ ምሸት ግን ድሕር ሰዓት ሽዱሽተ ንመሕደሪ ኢኻ ክትወፅእ ከለካ ኢኻ ትራኸብ። ሕጂ ኣብዚ እዋን እዚ ግን ካብ መሕደሪ ሓዲርካ ስራሕ ከተርክብ ኢልካ ክትመፅእ ድብያ ፀኒሑ ዝተሰውኡ ውፅኦት ኣለውና ዝተወግኡ ውፅኦት ኣለውና እምበር እዚ ኣዝዩ ኣፀጋሚ እዩ ነይሩ። ካልኣይ ዋሕዲ ናይ ዕጥቂ ከዓ ነይሩና ብሓፂሩ ኣርባዕተ ሰብ ንድሕር ኣለና ክልተ ብረት ወይ ሓንቲ ብረት እያ ዘላትና እተን ሕጂ ክልተ ንድሕር ዓጢቕና ኣለና እቶም ክልተ ኮሎ እዮም ማለት እዩ ብረት የብሎምን ንድሕር ሓሙሽተ ሰብ ኣለኻ ኣብ ገለገለ ዕድል ሃልይካ ሰለስተ ትህሉ ሞ ሰለስተ ካ ብረት ትሕዝ እዚ ሕጂ ኣዝዩ ተኣፋፊ ቦታ ተባሂሉ ዝውሃበካ ማለት እዩ። ኣብቲ ብተዛማዲ ተወራራስ ዝኾነ ቦታ ግን ናይ ዕጥቂ ዋሕዲ እውን ነይሩ እዩ። ክሳብ 20 ደቂቕ ናይ ፀላኢ መስመር ግን ኣቲና ንሰርሕ ነይሩ። ካብ ፀላስ ብ20 ደቂቕ ብእግሩ ክበፅሓካ ዝኽእል ኣቲና ንሰርሕ ነይሩ። ክሳብ ከምዚ ዓይነት ቡድሆታት ነይርዎ ምስ ዝነበረ ዕድሜ ንኣሽቱ ኢና መርሓን ሽግራይ ነበሮን ፀላኢ መፅኡ ክቐትለና ዝብል ሓሳብ እውን ኣይነበረን ብጀካ ክንቀትል ተዘይኮይኑ ለዚ ዕሽነት ድዩ ዋላ እንታይ እዩ ክትርዳእና ይክእል ነጂ ዕላማ እዩ። ዕላማ እውን ጥራይ ኣይኮነን ባህጊ ከዓ ነይሩ ኣብ መጠን ላዕሊ እቲ ውድብ ዝሃበካ ሓላፍነት በቲ ዝግባእ ክንትግብሮ ኢና ዝብል ኣብ ነብሲ ወከፍ ዘማቲ ሕልና እዩ ነይሩ። ናይ ነብሲ ወከፍ ዕማም ስለ ዝነበረ ከዓ ብጀካ ኣጆኻ ብጀካ ኣጆኺ ተዘይኮይኑ ናብዚ ትኸይድኒ ኢኻ ናብዚ ትኸይድኒ ኢኻ ዝብል የለን። ክትከይድ ኢኻ ተተባሂልስ ኖ ኣነ ክኸይድ እየ ንስኻ ፅናሕ ኢኻ ትብሎ ኣነ ሓይሽ ካብ ክሶ ትኸይድ ኣነ ክኸይድ እየ በፅሕካ ስኻ ትመፅእ ጦፍ ትኸይድ ካብ ናይ 4-5 መዓልታት ኢኻ ትጓዓዝ ናትና ማእከላይ ቦታ ናይ መኽዘን ዓፀፀር እዩ ነይሩ። ካብ ሰሜን ዓፀፀር ክትከይድ ኣግማል ሒዝካ 3-4 መዓልቲ ዝወስደልካ ካብ ደቡብ ናብኡ ክትመፅእ ከምኡ 3-4 መዓልቲ ዝወስደካ ክሳብ ከምዚ ሕጂ ክንደይ ሰብ ኢኻ ትኸይድ ከ ክልተ ሰብ ኢኻ ትኸይድ እቶም ገመል ዝስሕቡ ገባር ኣለውካ ክልተ ሰብ ከዓ ነተን ገመል ተሰኒ ነቲ ንብረት ሒዝካ ክትመፅእ ትኸይድ እዚ ኩሉ ናይ በዓል ለይቶ ናይ በዓል ፈርፈር ሸፋቱን ወደ ገባን ገለን ምንቅስቃስ ዝነበሮ ቦታታት ጥሒስካ ኢኻ ትኸይድ ማለት እዩ። እጂ ኣዝዩ ከቢድ እዩ ከምምኽባድ ነቲ ምኽባድ ግን ምስማዕ ፍቕሪ ምትሕላይ ስለ ዝነበሮ

ጽሬት ንፍቶ ንያትን ዓወትን ተምሃሮ ቀዳማይ ክፍሊ እዮም። ደቂ ገዛውትን ደቂ ሓደ ክፍልን ብምዃኖም ከዓ ኩሉ ሻዕ ናብ ቤት ትምህርቶም ብሓባር ይኸዱን ይመጹን። ንያት ኣብ ትምህርቲ ኣዝያ ንፍዕቲ ተምሃሪት እያ። ዓወት ግና ኸም ንያት ንፉዕ ተምሃራይ ኣይነበረን። ወረ ልክዕ ንምዃንሲ ምስ ሕማቓት ተምሃሮ እዩ ዝጽብጸብ። ሕው ገዛ ኸይሰርሐ ዝመጽእ ዘይቅዱስ ተምሃራ እዩ። መምሃራኑ ቀጺዖም ተሓሊሎም እዮም። ስድራኻ ጸውዕ ኢሎም ንወለዱ ነጊሮምሉ ብተግሳጽ ወለዱ ይተኣረመን። መሓዝኡ ንያት እውን ብዙሕ ግዜ ምዒዳቶ ክሰምዓ ኣይከኣለን። ንያት ኣብ ትምህርታ ጥራይ ኣይኮነትን ንፍዕቲ፣ ኣብ ኣካላዊ ጽሬታ እውን ኣዝያ ግድስትን ንእትን ቈልዓያ። ንግሆ ተንስኣ ገጻ ብማይን ሳሙናን ጌይራ ትሕጸብ። ከምኡ ስለ ዝኾነት ከዓ ገጻ ኩሉ ሻዕ ብሩህን ጽሩዩን እዩ። ብኣንጻሩ ዓወት ግና ኣብ ኣካላዊ ጽሬት ወጅሃላ እዩ። ኣብ ጽሬት ገጹ ፋዕራ የብሉን። ንግሆ ተንስኡ ገጹ ክሕጸብ ኣይግደስን። ናይዚ ውፅኢት ከዓ ገጹ ረሳሕን ደባንን እዩ። ገጹ ክሕጸብ መምሃራኑን ንያት መሓዙኡን እኳ እንተ ተማዕጸንዎ ዝሰምዕ ዝንግና ኣይነበሮን። ገጽካ ምሕጻብ የህክዮን የጽልኦን ነበረ። እታ ንፍዕትን ጽሪት ንያት መግቢ ቅድሚ ምብልዓ ኣእዳዋ ብማይን ሳምናን ስለ ትሕጸቦ ኣእዳዋ ኩሉ ሻዕ ጽሬቱ ዝሓለወ እዩ። በሊዓ ምጸገበት ኢዳ ጽቡቕ ጌይራ ትሕጸቦ። ካብዚ ሓሊፋ እውን ዓይኒ ምድሪ ተጠቂማ ምስ ወድአት ኣእዳዋ ብማይን ሳምናን ማሓቢላ ተሓጽቦ። ዓወት ግን ከም ኣይኮነን። ትጽውት ውዒሉ ክምሳሕ እንከሎ ኣእዳዉ ከይተሓጽበ መኣዲ ይቕረብ። ስድርኡ

ኣእዳው ኸጽሪ ነጊሮም ተሓሊሎም እዮም። ሕሉፍ ሓሊፉ ዓይኒ ምድሪ ኣድዩ ክወፅእ ከለውን ኣእዳው ይሕጸብን። ንያት ከምኡ ኸይገብር ምዒዳቶ እኳ እንተኾነት ንሱ ግና ከተግብሮ ይመረጸን። ንያት ቅድሚ

ኣጻብዕቱ ሕማቕ ሽታ እናኣመንጭኦ ኽንሱ ንሱ ግን ክሕጸብ ኣይግደስን። ደቂ ኽላሱ ጫማኻ ይሽትት ኣሎ እንተበልዎ እውን ፈጺሙ ዕጥጥ ኣይብሎን እዩ። ንያት ነዊሕ ጸጉሪ ኣለዋ፣ ኩሉ ሰዕ ከዓ ምስ ኣብረቕረቐ እዩ። ምስጢር ናይዚ ጸጉራ ብማይን ሳሙናን ብመደብ ስለ ትሕጸቦ እዩ። ብዝግባእ ኣንቂጻ ኸዓ ትምሸጦ ወይ ትቕነኖ። ሰባት ጸጉራ ርእዮም ይምሰጡ። መምሃራና እውን ብጽሬት ጸጉራ ከም ኣብነት ይገልጽዋ። መሓዝኣ ዓወት ግን ኣይግድን። ጸጉሩ ብመደብ ኣይሕጸቦን እዩ። ናይዚ ውፅኢት ከዓ ጸጉሩ ረስሓት ዝሓዘ እዩ። ስለ ዘይምሸጦ እውን ዝተዓኳለልን ዝተጠናነገን ኮይኑሎ ቁማል እውን ኣለውዎ። እንተኾነ ግን ዋላ ደቁ ክፍሉ ኣታ ቆማል ይበልዎ ዕጥጣ ይብሎን እዩ። ንያት ኣብ ሳልስቲ ግድንያ ነብሳ ትሕጸብ። በዚ ኸዓ ጽሬት መላእ ኣካላታ እውን ሕልው እዩ። ሕማቕ ሽታ ካብ ነብሳ ኣይምንጩን። ነብሳት ሓጺባ ጹሩይ ክዳውንቲ ስለ ትለብስ እውን ዝያዳ ሰሓቢት ኮይና ትርአ። ክዳውንታ ኣዴ እያ ትሓጽበላ፣ ንሳ ኸዓ ካልሳ ባዕላ ትሓጽብ። ዓወት ግን ነብስኻ ናይ ምሕጻብ ልምዲ ኣየጥረየን። ናይዚ ውፅኢት ረስሓት ዝጠንቁ ጨና ኣለዎ። ደቂ ክፍሉ ናብኡ ክቐርቡ ኣይደልዩን። ካብዚ ዝገደደ ኸዓ ረሳሕ ክዳውንቲ እዩ ዝኽደን። ደ መዓልቲ ንያት ናብ ቤት ትምህርቲ ተበገሰት። ኣብታ ምስ ዓወት ዝራኸቡላ ቦታ ግና ዓወት ኣይጸንሓን። ምናልባት ገዲፍዋ ከይዱ ኸይከውን ብምባል ከዓ ናብ ቤት ትምህርታ በይና ከደት። እንተኾነ ግና ኣብ ቤት ትምህርቶም ዓወት ኣይጸንሓን። ንያት በዚ ኹነታት ኣዝያ ተሸቐለት። ዓወት ሕማቕ ነገር ኣጓኒፉ ኸይከውን እውን ሰግአት። ምስ ተፈደሰት ዳይ ክትገብር ናብ ቤት ዓወት መሓዝኣ ኣበለት። ንያት ኣብ ቤት ዓወት ምስ ከደት ግና ሓደ ዘይሓሰበቶ ነገር ጸንሓ። ዓወት መሓዝኣ ሓሚሙ ክሰሓግ ረኸበቶ። ጠንቂ ዘይምምጻእ ናብ ቤት ትምህርቲ ሕማም እዩ ነይሩ። ንያት ስንብት በለት፣ ግን ከዓ እንታይ ከም ዝኾነ ሓተተቶ። ዓወት ከዓ ዓይኒ ቤት ሳሕዮ ከም ዘሎ ውፃኣት ከም ዝገበረሉን ከብዱ ዕግርግር የብሎ ኸም ዘሎን እናተሳቐየ ሓበራ። ንያት ብጽሞና ኽትሰምዖ ድሕሪ ምጽናሕ ናብ ሕክምና ክኸዱ ከም ዘለዎም ነገረቶ። ዓወት ኣብቲ ፈለማ ኣብይ እኳ እንተነበረ ድሓር ግና ብጸቕጥ ናይ ንያት ተበገሰ። ንያትን ዓወትን ኣብ ከባቢኦም ናብ ዝርከብ ሕክምና በጽሑ። ኣብኡ ሓንቲ ሕያዊት ሓኪም ጸንሐቶም። ዘምጽኦም ጉዳይ ምስ ነገርዋ ኸዓ ንዓወት ዘድሊ መርምራታት ገበረትሉ። ውፅኢት ክንገሩ ሓንሳብ ክጽበዩ ኸም ዘለዎም ሓቢራ ኸዓ ናብ ካልእ ክፋለት ሕክምና ኸደት። ድሕሪ ፍርቂ ሰዓት ከዓ ውፅኢት መርምራ ዓወት መጸሞ እታ ሕያዊት ሓኪም ጸውዓቶም። እታ ሕያዊት ሓኪም ከምዚ ኢላ ዘረብኣ ጀመረት። ሰሚዕካ ዓወት ወደይ፣ ብመሰረቲ ዝገበርኩልካ ምርመራ ጠንቂ ሕማምካ ብሓፈሻ ጉድለት ጽሬት እዩ። በለቶ ሓልዮት ብዘስምዕ ጠመተ ዓይነ ዓይኑ እናጠመተት። ኣይተረዳእነን በላ ዓወት። እንታይ መሲሉካ ዓወት ወደይ፣ ገጽካ ብዝግባእ ስለ ዘይትሕጸብ ዓይንኻ ረስሓት ኣትዩ ሓሚምካ። ኢድካ እውን ስለ ዘይትሕጸብ ውፅኣትን ዕግርግር ምባልን ኣለካ። ስለዚ ጠንቂ ሕማምካ ጉድለት ጽሬት እዩ በለት እቲ ሓኪም። ቀጺላ እውን ይርእየካ ኸም ዘለኹ እውን ኣካላዊ ጽሬትካ ብዝግባእ ትከታተል ቈልዓ ኣይኮንካን። ገጽካ ብረስሓት ቈርቢዑ፣ ኣእዳውካ ተወጊሩ፣ እግርኻ እውን ሕማቕ ሽታ ገይሩሎ፣ ጸጉርኻ ኸዓ እሞ ብረስሓት ተዓኻሊሉ ይርእዮ ኣለኹ። ግድነት እውን ቆም ኢሉ ይህሊ እዩ። ነብስኻ እውን ካብ ዘይትሕጸብ ብዙሕ ዝገበርካ ትመስል። ክዳውንትኻ እውን ጽሩይ ኣይኮነን። ርእያ እሞ እዛ መሓዛኻ ክትጸፍፍ ንምንታይ ከም ኣይትኸውንን? እታ ሕያዊት ሓኪም ብተገዳስነት ተዛረበት።

ፅሬት ይህክየኒ እዩ በላ ዓወት፣ ምኽንያቱ እውን ንሱ እዩ። ክሕሱ ይደለየን። ፅሬት ከቢድን ኣሰልካይን ስራሕ ኮይኑ እዩ ዝስምዖ። ገጽካ፣ ኢድካ፣ እግርኻ፣ ጸጉርኻን ነብስኻን ክዳውንትኻን ምሕጻብ ኣዝዩ ኣረብራቢ ንጥፈታት ኮይኑ እዩ ዝስምዖ። ጌጋ ጌጋ ዓወት ወደይ፣ ኣካላዊ ፅሬትና ወሳኒ እዩ። ገጽና እንተዘይተሓጺብና ንሕማማት ዓይንን ካልኦት ኣካላት ገጽን ክንቃላዕ ንኽእል። ኢድካ እንተዘይተሓጺብካ ከዓ ንውፃኣትን ካልኦት ናይ ከብዲ ሕማማትን ንጥቃዕ፣ ምኽንያቱ ብኢድና ኢና ንበልዕ። ካብዚ ሓሊፍና ድሕሪ ዓይኒ ምድሪ ምጥቃምና ኢድና ክንሕጸብ ኣለና። እዚ እንተዘይጌርና ንሕማማት ከብዲ ክንቃላዕ ንኽእል ኢና። እታ ሕያዊት ሓኪም ብስምዒት ተዛረበት። እግርና እንተዘይተሓጺብና ኸ እታ ኣስጊጣ ክትሰምዕ ጸንሐት ንያ ተሓተተት። ቀዳማይ ቀዳማይ ኣእጋርና ይረስሕ፣ ንሱ ጥራይ እውን ኣይኮነን። ኣእጋርና ሽታ ይገብር፣ ብፍላይ ከዓ ሕቱም ጫማ ንገብር እንተኾይና። ስለዚ ኣእጋርና ብዝግባእ ክጸሪ ኣለዎ። እታ ሕያዊት ሓኪም ተገዲሳ ግብረ መልሲ ሃበቶም። ጸጉርና ምዘይ ንሕጸብከ ዓወት እውን ብጊድኡ ሓተተ። ጸጉርና እውን ክሕጸብ ኣለዎ፣ ተሓጺቡ እውን ክምሸጥ ይግባእ። ጸጉርና ዘይሕጸብ እንተኾይኑ ግና ይረስሕን ይቕምልን። ነብስና እውን ግድነት ክንሕጸብ ኣለና፣ ምኽንያቱ ነብስና ብቆርበት ይሽፈን። ቆርበትና ኸዓ ምስ ረሃፅን ደሮናን ረስሐት ስለ ዝሕዝ ግድነት ክሕጸብ ኣለዎ። እታ ሓኪም ናብ ንያትን ዓወትን ኣበራርያ እናጠመተት ተዛረበት። ፅሬት ኣደ ጥዕና ምዃና መልእኽቲ ኸተመሓላልፈሎም ደልያ ነበረት። ነብስና ምስተሓጸብናኸ ግድን ዲና ጽሩይ ክዳውንቲ ንገብር? ዓወት ካልእ ሕቶ ኣበገሰ። ኣብ ፅሬት ዝረኣዮ ትህኪድ ሕማም ከምጻሉ ኣይገመተን። ግድን እዩ፣ ምኽንያቱ ረሳሕ ክዳን ንጹሩይ ኣካላት የርስሕ፣ ንረኣዩ እውን ጽቡቕ ኣይኮነን። ስለዚ ነብስና ምስተሓጸብና ጽሩይ ክዳን ክንለብስ ይግባእ። ፅሬት ኣካላትና እንተሓሊና ኸዓ ጥዕናና ውሑስ ይኸውን፣ ምስ ሰባት እውን ከይተሰከፍና ክንቀርብ ንኽእል። በለት እታ ሕያዊት ሓኪም ንዓወት ከዓ መድሃኒት ሃበቶ። ብኸመይን መዓስን ክወስዶ ከም ዝግባእ እውን ነገረቶ። ዓወትን ንያትን ድሕሪ እዚ ነታ ሕያዊት ሓኪም ኣመስጊኖም ናብ ቤቶም ተበገሱ። ኣብ መንገዶም ከዓ ብዛዕባ ፅሬት ኣዕሚቖም ኣዕለሉ። ዓወት ብሰንኪ ፅሬት ጥዕንኡ ጥራይ ኣይኮነን ኣብ ሓደጋ ኣእትዩ፣ ካብ ደቂ ክፍሉ እውን ተነጺሉ እዩ። ብዘይካ ንያት ዝቐርቦ ይነበረን፣ ምኽንያቱ ሕማቕ ሽታ እዩ ዝሽትት። በዚ ከዓ ንያት ተስፋ ከይቆረፀት ኣብ ጎኑ ብምዃና ካብ ልቡ ኣመስገና። ንፅባሒቱ ንግሆ ንቤት ትምህርቶም ክኸዱ ምስ ተራኸቡ ዓወት ተቐይሩ ነበረ። ገጹ ተሓጺቡ በሪሁ ነበረ። ኣእዳው እውን ተሓጺቦም ጸርዮም ኣለዉ። ጸጉሩ ኣሎ ነብሱ ተሓጺቡን ጽቡቕ ክዳን ተኸዲሉን እውን ተረአየ። ብሓፈሻ ዓወት ኣካላዊ ፅሬቱ ሓልዩ ምጭውን ጽሩይን ቈልዓ ተቐይሩ ነበረ። ሕጂ ሽኮር ኢና ወዲ ኾንካ፣ ንያት እናተገረመ ትርኢቶ ሃበቶ። ፅሬት መልክዕ እዩ በላ ዓወት። ናይ ቅድሚ ሕጂ ባህርያት እናገረሞ። ጽሩይ ሰብ ሰዓብቲ እዩ ዘብዝሕ ክምስ ኢላ ተዛረበቶ። ብዓብዩ ኸኣጥዑ ይኸውን ወስኺ ዓወት ጽቡቕ እናተሰምዖ።

0: መደብ ማሕበራዊ ትምህርቲ
1: መደብ ማሕበራዊ ትምህርቲ ብሚኒስትሪ ትምህርቲ እናተዳለወ
0: ብምትሕብባር ሚኒስትሪ ዜና ዝፍኖ መደብ እዩ።
1: እዚ መደብ እዚ
0: ንማሕበራዊ ትምህርቲ
1: ዜግነት
0: ምንባር ብሜላእ
1: ንኽብርታትን ዕቃበ ኣከባብን
0: ብሓፈሻ
1: ንማሕበራዊ ህይወት ዝድህስስ መደብ እዩ።
0: መደብ ማሕበራዊ ትምህርቲ
2: ሰላም ሰላም ፍትዋት ተምሃሮ ከመይ ቀኒኹም? ንሎሚ ከዓኒ ሓድሽ ትሕዝቶ ትምህርቲ ሒዝናልኩም መፂና ኣለና። ኣብዝሓለፈ ግዜ ግን ብዛዕባ ዕቃበ ሓመድ ተማሂርና ነርና፣ እዮ ገዛ እውን ነርና እዩ። እስከ ቅድሚ ናብዚ ናይ ሎሚ ትምህርትና ምስጋርና ሲ እስከተና ዕዮ ገዛ ሕቶናትና ሲ ብሓንሳብ ኮይና መኣረምታ ንግበረ። ቀዳመይቲ ሕቶና እንታይ እያ ትብል ነራ? ሕቶ ቁፅሪ ሓደ ክንደይ ዓይነት ሓመድ ኣለውና ስመይዎም ትብል ነራ። ንፉዓት ሰለስተ ዓይነት ሓመድ ኣለውና፣ ንሳቶም ከዓ ዱኻ፣ ዋላኻ፣ ሑፃ ይበሃሉ። ኣናብስ ሕራይ ናብ ሕቶ ቁፅሪ ክልተ ክንሰግር ኢና። ፍግረ መሬት እንታይ ማለት እዩ? ፍግረ መሬት እንታይ ማለት እዩ? ንፉዓት ፍግረ መሬት ማለት ሓመድ ብንፋስ ወይ ድማ ብማይ ክብሕጎግ ከሎ ፍግረ መሬት ተባሂሉ ይፅዋዕ ማለት እዩ። ሕቶ ቁጥሪ ሰለስተ ፍግረ መሬት ንከላኸለሉ ኣገባባት ጥቐሱ። ፍግረ መሬት ንከላኸለሉ ኣገባባት ጥቐሱ። ክንደይ ኣገባባት ኢልና ነርና? ቀዳማይ ዛላታት ምስራሕ፣ ካልኣይ ከትርታት ምስራሕ፣ ሳልሳይ ምግራብ፣ ራብዓይ ዘራእትን ኣግራብን ምሕዋስ፣ ሓምሻይ ከዓ እንታይ ኢልና ነርና? ምውጋድ ሕሉፍ መግሃጫ ኢልና ነርና። ሓራይ እምበኣር ፍትዋት ተምሃሮ መእረምታ ናይ ዕዮ ገዛና እዚ ክትከታተልዎ ፅናሕኹም እዩ ነይሩ። ናይ ሎሚ ትምህርትና ድማ ብዛዕባ ዕቃበ ማይን ዕቃበ ባህርያዊ ቦቕልን ኢና ክንመሃር። ከምቲ ናይ ኩሉ ግዜ ትገብርዎ ፅን ኢልኩም ብፅሞና ተኸታተሉ ኢኹም።
0: ማይና ንዓቅብ። ስለምንታይ ኢና ማይ ንዕቅብ? ንህይወታውያን ማይ ሓደ ካብቶም ቀንዲ ኣገደስቲ ነገራት እዩ። ብዘይ ማይ ከዓ ህይወታውያን ክነብሩ ኣይክእሉን እዮም። እዚ ማለት ልክዕ ከም ሓመድ ብዘይ ማይ እውን ህይወት የለን ማለት እዩ። ህይወታውያን ዝጥቀምሉ ማይ ዝተፈላለዩ ምንጭታት ኣለውዎ። ገለ ካብዚኣቶም ከዓ ዝናብ፣ ኣፍላጋት፣ ዓይኒ ማይ፣ ዒላ፣ ዲጋ ክንጠቅስ ንኽእል። ማይ ከይባኽንን ከይብከልን ልዑል ጥንቃቐን ክንክንን ይሓትት። ከይባኽን ምእንቲ ብውሕሉልን ቆጣብን ኣገባባት ክንጥቀመሉ ይግባአና። ገለ ኣብነታት ንርአ። ሀ ናይ ዝናብ ማይ ብዋሕዚ ከይከይድ ዲጋታትን ራህያታትን ብምህናፅ ክንዕቅቦ ይግባአና። ለ ኣብ እዋን ክራማት ካብ ናሕሲ ዝወርድ ማይ ከይባኽን ባስካታት ብምስራሕ ወይ ከዓ ኣፊስቶታት ከም ዝጠራቐም ክንገብር የድሊ። ብድሕርዚ ነቲ ማይ ኣብ እዋን ሓጋይ ክንጥቀመሉ ንኽእል። ማይ ከይብከልን ንሰብን እንስሳን ጠንቂ ዝተፈላለዩ ዓይነት ሕማማት ከይከውንን ልዑል ጥንቃቐን ክንክንን ይሓትት። ገለ ካብቶም ክግበሩ ዘለዎም ጥንቃቐታትን ክንክንን ከዓ እዞም ዝስዕቡ እዮም። ሓደ ማይ ብፅሬት ክንሕዞ ይግባእ። ኣብ ከባቢ ሩባታት፣ ዓይኒ ማይን ዒላታትን ኣካላትና ይኹን ክዳውንትና ዘይምህፃብ። ክልተ ኣብ ከባቢ ምንጭታት ማይ ዘይምሻንን ጉሓፍ ዘይምድርባይን። ሰለስተ ዒላታትን ካልኦት ምንጭታትን ፅሬቱ ንምሕላው ምሕፃር የድሊ። ኣርባዕተ እንስሳታት ማይ ዝሰትዩሉ ፍሉይ ቦታ ምድላው የድሊ። ሓሙሽተ እንተተኻኢሉ ፅሬቱ ዝተሓለወ ማይ ቡምባ ምጥቃም። ምዕቃብ ባህርያዊ በቕሊ

ኵሎም ኣትክልቲ ዓበይትን ንኣሽቱን ከም ሳዕሪ፣ ቈጥቋጥ፣ ገረብ፣ ዘራትን ብሓባር ቡቕሊ ተባሂሎም ይጽውዑ ወይ ይፍለጡ። ቡቕሊ ልክዕ ከም ሰብን እንስሳን ህይወታውያን ኮይኖም ከም ሰብን እንስሳን ድማ ይምገቡ፣ ይፋርዩ፣ ይዓብዩን ይሞቱን። ቡቕሊ ክልተ ዓይነት ኮይኖም ባዕሎም ዝበቕሉን ብሰብ ዝዝርሁን ተባሂሎም ይፍለጡ። ቡቕሊ ሓደ ካብቶም ኣዝዮም ኣገደስቲ ባህርያዊ ሃብቲ ኮይኖም ደቂ ሰባት ብዘይ ቡቕሊ ክንነብር ኣይንኽእልን ኢና። ኵሎም ቡቕሊ ኣብ ህይወት ደቂ ሰባትን እንስሳታትን ዓብዪ እጃም እዩ ዘለዎም። ገለ ካብ ጥቕምታት ባህርያዊ ቡቕሊ ምስ ንጠቅስ፣ ሓደ ባህርያዊ ቡቕሊ ምንጪ ጸዓት እዮም። ንኣብነት ኣብ ዝበዝሓ ሃገራት ሳልሳይ ዓለም ዝነብሩ ህዝብታት ንመዓልታዊ ዘቤታዊ ናይ ጸዓት ጠለባቶም ካብ ዕንጸይትን ፈሓምን እዮም ዝረኽብዎ። በዚ ምኽንያት ብዙሕ ኣግራብ ዝበርስ እኳ እንተኾነ መሰረታዊ ናይ ጸዓት ጠለቦም ካብ ካልእ ምንጪ ክረኽብዎ ስለ ዝሽገሩ ወይ ብዋጋ ስለ ዝኸብሮም ዕንጸይትን ፈሓምን ንምጥቃም ይግደዱ። ክልተ ባህርያዊ ቡቕሊ ምንጪ መስርሒ ገዛውትን ኣቑሑ ገዛን እዮም። ንኣብነት ጠረጴዛ፣ ከብሒ፣ ወንበር፣ ዓራት፣ ኣርማድዮ ወዘተ እዮም። ስራሓት ዕንጸይቲ ኣብ መላእ ዓለም ብዙሕ ተፈታውነትን ተጠላብነትን ዘለዎም ኮይኑ ኣብ ዝተፈላለዩ መዓላታት ድማ ይውዕሉ። ንኣብነት ኣብ ኣብያተ ጽሕፈት ከምኡውን ኣብ መንበሪ ኣባይቲ ነዞም ልዕል ኢሎም ዝተጠቕሱ ነገራት ንጥቀመሎም ኢና። ሰለስተ ባህርያዊ ቡቕሊ ምንጪ ናይ ጽሕፈት መሳርሒ እዮም። ወረቐት ኣብ ምዕባለ ወዲ ሰብ ዝተጻወቶ ተራ ኣዝዩ ዓብዪ ምዃኑ ዘይካሕድ ሓቂ እዩ። ወረቐት ንብራና ተኪኡ ኣብ መዓላ ኽውዕል ካብ ዝጅምር ንድሓር ሕትመት መጺኡ። ብዙሕ ጽሑፍ ኣብ ሓጺር ግዜ ተሓቲሙ ንንባብ ምብቃዕ ተኻኢሉ። በዚ ኸዓ ዝተፈላለየ ዓውድታት ዓብ ምዕባልን ዓወታትን ተመዝጊቡ። ኣብ ዝተፈላለዩ ዓውድታት ወረቐት ንጥቀም ኢና። እቶም ቀንዲ ምስ እንምልከት ኣብ ትምህርቲ፣ ሕክምና፣ ምህንድስና፣ ንግድን ካልእን ንጥቀመሉ። ኣርባዕተ ባህርያዊ ቡቕሊ ምንጪ መግቢዮም። ንኣብነት ኣእካል፣ ፓፓዮ፣ ማንጎስ፣ ቱፋሕ፣ በለስ፣ ኣራንሺ፣ ባናና፣ ዘይቱን ካልኦትን። ደቂ ሰባትን እንስሳታትን እቶም ቀንዲ ንመግቢ ንጥቀመሎም ነገራት ምስ እንርኢ ባህርያዊ ቡቕሊ እዮም። ደቂ ሰባት ንመግቢ ኣእካል፣ ፍረታትን ጥረታትን ንጥቀም። እዚ ኩሉ ኸዓ ካብ ባህርያዊ ቡቕሊ ንረኽቦ። ኣእካልን ጥረታትን እቶም መሰረታውያን ንመግቢ ንጥቀመሎም እዮም። ከም ስርናይ፣ ዕፉን፣ ጣፍ፣ ስገም፣ መሸላ። ካብ ጥረታት ከዓ ዓይኒ ዓተር፣ ፋጆሊ፣ ኣዳጉራ፣ ባልዶንጋ ክንጠቅስ ንኽእል። እንስሳታት ከዓ ዝተፈላለዩ ኣቝጽልትን ፍረታትን ንመግቢ ይጥቀሙ። ሓሙሽተ ባህርያዊ ቡቕሊ ምንጪ መድሃኒት እዮም። ብዙሓት መድሃኒታት ካብ ዝተፈላለዩ ኣቝጽልትን ኣትክልትን ከም ዝስርሑ ይፍለጥ። በዚ ምኽንያት ኣብ ሕክምና ዓብዪ ጥቕሚ ኣለዎም። ሽድሽተ ባህርያዊ ቡቕሊ ፍግረ መሬት ይከላኸሉ። ንኣብነት ኣግራብ ምግራብ ዝህብና ረብሓታት፣ ሰራውር ኣግራብ ፍግረ መሬት ይከላኸል። ኣብ ሓመድ ዘለዎ ቦታ ድማ ብዙሕ ገረብን ሳዕርን ይበቕሉ። ዝመሽመሹ ኣቝጽልቲ ድማ ንሓመድ ፍርያም ይገብርዎ። ፍርያም ሓመድ ምስ ዝህልወና ኸዓ ብዙሕን ዓይነትን ቡቕሊ ይውስኽ። ብዙሕ ኣግራብ ምስ ዝህሉ ብዙሕን ዓይነትን እንስሳታት ይውስኽ። ትሕተ ባይታዊ ማይ ይህብትም። ከምኡውን ካብ ዝተፈላለዩ ፋብሪካታትን መካይንን ዝወፁ በከልቲ ጋዛት ብኣቝጽልቲ ተመጺኦም ይተርፉ። በዚ መገዲ ኸዓ ኣግራብ ብከላ ኣከባቢ ይከላኸሉን ምምዝባዕ ኩነታት ኣየር ከየጋጥም ይሕግዙን። ካብዞም ዝተጠቕሱ ነገራት ወጻኢ ኣግራብ ኣዝዩ ብዙሕ ጥቕምታት ስለ ዘለዎም ዝሽፍንዎ ቦታ ንምስፋሕ ቀጻሊ ክንጽዕረሉ ይግባእ። ሰባት ብዘይ ኣገባብ ባህርያዊ

0: ፍቕሊ ከብርሱ ይረኣዩ። ንኣብነት ምብራስ ኣግራብ ሰባት ንዝተፈላለየ መዓላ ከም መስርሒ ገዛውትን መዕቆቢ እንስሳታትን ዝውዕል ኣግራብ ይቖርፁ። ንመተካዕታ ዝኸውን ፈልሲ ግን ኣይተኽሉን። እዚ ግን ፍጹም ክኸውን ዘይብሉ እዩ። ገረብ ብዝተፈላለየ ምኽንያት ምዝቑረፅ መተካዕታዊ ዕፅፊ ፈልስታት ክትከል ኣለዎ። ምብራስ ባርያዊ በቕሊ ኣብ መነባብሮ ደቂ ሰባት ብዙሕ ኣሉታዊ ሳዕቤን ኣለዎ። ገለ ንምጥቃስ፣ ሓደ ምብራስ ኣግራብ ናብ ፍግረ መሬት የምርሕ፣ ክልተ ፍግረ መሬት ፍርያምነት ሓመድ የጉድል፣ ዋሕዲ ምህርቲ የስዕብ፣ በዚ ድማ ሰባት ናብ ጥሜትን ዓፀውን ይቃልዑ፣ ሕፅረት ዕንፀይቲ ድማ ናብ ዋሕዲ ቐረብ ፀዓት ጥረ ነገራትን የቃልዕ። ሳዕቤናት ምብራስ ኣግራብ ተተረድዩና እምበኣር በዞም ስዕቡ ኣገባባት ጌርና ንከላኸሎ። ኣግራብ ዘይምቑራፅ እንተተቖሪፁ ድማ መተካእታ ምትካል፣ ንዝተተኽለ ድማ ክሳብ ዝዓቢ ማይ ምስታይ፣ ምሕፃርን ምክንኻንን የድሊ። ምኽንያቱ ኣግራብን ሳዕርን ቀጻሊ ምስ ንተክልን ንከታተሎምን ንሳቶም ብሰራውሮም ኣቢሎም ንሓመድ ጠሚሮም ስለ ዝሕዝዎ፣ ብኣቕፅልቶምን ጨናፍሮምን ኣቢሎም ከዓ ናሃሪ ዝናብ የህድዉ። ናሃሪ ዝናብን ዋሕዚ ማይን ነኪዮም ከዓ ፍግረ መሬት ይከላኸሉ። ብተወሳኺ ብሰራውሮምን ዝረገፈ ቕፅልቶምን ኣቢሎም ከዓ ብማይ ተባሕጊጉ ዝኸይድ ሓመድ ይዓርቱ። ሓመድ ምስ ዝዕቀብ ድማ ተወሳኺ ብቕሊ ክንዘርእ ንኽእል ማለት እዩ። በዛ ኣገባብ እዚ ድማ ብቕሊ ክንዕቅብ ንኽእል። ብቕሊ ብዝዓቅብና መጠን ከዓ ውሕስነት መግቢ ንረጋግጽ ኣለና ማለት እዩ። በዚ ኸዓ ሂወት ሰብን እንስሳን ውሑስ ይኸውን።
1: ሕራይ እምበር ፍትዋ ተምሃሮ፣ ብዛዕባ ዕቃበ ማይን ዕቃበ ባህርያዊ ብቕልን እዚ ክትከታተልዎ ፅናሕኩም እዩ። እቲ ትምህርቲ ብፅቡቕ ተረዲእኩም ክኸውን ተስፋ ይገብር። ከምቲ ልሙድ እምበኣር ብግቡእ ተረዲእኩም ድዩ ኣይተረዳእኩምን ንምፍታሽ እዮ ገዛ ክበኩም እዩ። ምስ ወለድኹም፣ ምስ መምሃራንኩም፣ ምስ ብፆትኩም እናተረዳዳእኩም ድማ ክትምልስዎን ኣብ ዝመፅእ ክላስ ከዓ መእረምታ ክንገብርን ኢና ናብተን ሕቶታት ከብለኩም እዩ። ሕቶ ቁፅሪ ሓደ ኣገባብ ምዕቃብ ማይ ዘርዝሩ። ክደግማ እየ፣ ሕቶ ቁፅሪ ሓደ ኣገባብ ምዕቃብ ማይ ዘርዝሩ። ሕቶ ቁፅሪ ክልተ ባህርያዊ በቕሊ ስለምንታይ ንዕቅቦም? ባህርያዊ በቕሊ ስለምንታይ ንዕቅቦም? ሕቶ ቁፅሪ ሰለስተ ኣግራብ ንኸይበርሱ ብምንታይ ንከላኸል? ኣግራብ ንኸይበርሱ ብምንታይ ንከላኸል? እሞ ፍትዋ ተምሃሮ፣ እዚን ሰለስተ ሕቶታት ቀለልቲየን ግን ንኽትምልሰን ምስትውዓል ዘድልየን እየን። ሕዲ ኢልኩም ከምዚ ኣቐድም ኣቢሎ ክነገረኩም ፅናሕኹም ምስ ብፆትኩም እናተረዳዳእኩም መልስዎን ኢኹም። ክሳብ ዝመፅእ ክላስ ንረኸብ ግን ሰናይ ናይ መፅናዕቲ ግዜን ናይ ምዝንጋዕ ግዜን ይግበረልኩም። ቻው።

መምህር ማገር ምዕባለ ናይ ሓንቲ ሃገር እዩ። ኣብ ዝኾነ ሕብረተሰብ ልዕሊ መምህሩ ክብርኽ ዝኽእል የለን። ኪኖ ብረኸ መምህር ክኸይድ ዝኽእል ምዕባለ ሕብረተሰብ ክህሉ ኢልካ ዝሕሰብ ኣይኮነን። መምህር ጥርዚ ደረጃ ዕቤት ናይ ሓደ ሕብረተሰብ እዩ ክበሃል ይከኣል። ስለዝኾነ መሰረት ናይ ኩሉ ምዕባለ ሕብረተሰብ ኣብ መምህር እዩ ዝምርኮስ። ናብቲ ዝለዕለ ደረት ምዕባለ ክበፅሕ ንዝደሊ ሕብረተሰብ ከኣ መምህር እዩ መሳልሉ። መምህር ምንጪ ዓወታት ናይ ሕብረተሰብ ክኸውን እንከሎ ካብኡ ሓሊፉ ድማ ምስሊ ናይ ሕብረተሰብ እዩ። ስለዝኾነ ድማ ሞያ መምህርና ኣብ 4 ክብርታት ናይ ሕብረተሰብ ዝተፀፈየ እዩ። እቲ ክብርታት ናይ ሞያ መምህርና ክብረት፣ ሓልዮት፣ ቅንዕና ከምኡውን እሙን ክኸውን ይግባእ። ነዚ ክብርታት ምዝላበስ ድማ እዩ መምህር ኣብ ሕብረተሰብ ውፅኢታዊ ስራሕ ዓዩ ክበሃል ዝከኣል። ነዚ ህዮ ምስክር ዝኾነና ድማ ኣብ ዝሓለፈ ሰሙን ኣብ ዞባ ሰሜናዊ ቀይሕ ባሕሪ ኣብ ሞያ መምህርና ነዊሕ ዓመት ብዘይተጎልባነት ዝሰርሓ ኣብነታውያን ደቂ ኣንስትዮ መምሃራን ክሽልም ክኢሉ ዕላማ ናይ ዝመደብ ሓላፊ ጨንፈር ሚኒስተር ትምህርቲ ዞባ ሰሜናዊ ቀይሕ ባሕሪ

0: ክገልጽ ከሎ
1: ዓላማ ነዚ ክካየድ ዝፀንሐ መደብ ኣብ ብደረጃ ጨንፈር ትምህርቲ ዞባ ሰሜናዊ ባሕሪ ንኣብ ስራሕ መምህርና ተዋፍሮም ዝፀንሑ መምሃራን ደቂ ኣንስትዮ ብፍላይ ደቂ ኣንስትዮ መምሃራን ናይ ምትባዕ መስርሕ እዩ። እዚ መስርሕ እዚ ዓላምኡ ድማ ነዚኦም ኣብ ነዊሕ እዋናት ኣብ መስርሕ ምሃር ምስምሃር ክሰርሑ ዝፀንሑ መምሃራን ናብቲ ዝገበርዎ ዘሎ ናይ ስራሕ ኣበርክቶ ኣብ ግምት ምእታው ኣብ ስራሕ ዝፀንሖም ተገዳስነት ኣብ ግምት ዘእተወ ኣፍልጦ ናይ ምሃብ ሰንስርዓት ኢሎም ዝካየድ ዘውዓለ ማለት እዩ።
0: ነዊሕ ሱር ዘለዎ ገረብ ብዙሕ ፍረ ይህብ። ስለዚ እቲ ሱር ሕብረተሰብ ብመምህሪ ዝዓሞቕ ብመንፅርቲ ዕምቆት ድማ ፍርዩ ንዘመናት ከሳግር ይኽእል። መምህር መሳልን ናይ ሓደ ሕብረተሰብ ምዃኑ ድማ ክንዝንግዖ ኣይግባን። እቲ ናይ ትማልን ናይ ሎምን ፅባሕን መሳገሪ ድልል መምህር እዩ። ብቕዓ ትምህርቲ ናይ ሓንቲ ሃገር ዕቤትን ፈጠራውነትን ከውሕስ ይኽእል።
2: ናይ ስራሕ ተመክሮ ኣብ ሚኒስትሪ ትምህርቲ 2014 ከምዚ ሕጂ ወርሒ 9 ተመዲበ ኣልሞስት 12 ዓመታት ገይረ ኣለኹ ከም መምህር ናይ ሃይ ስኩል ከምኡ ውን ከም ምምሕዳሮም ፋይናንስን ናይ ካልኣይ ደረጃ ቤት ትምህርቲ ተምሃር ኣብ ሰዓት እዚ ድማ ምምሕዳሮም ፋይናንስን ናይ ማሕበር መምሃራን ኮይነ ይሰርሕ ኣለኹ። ንስርሐይ ብልብየ ዝፈትዎ ብልብየ ዘፍቅሮ ተግሄ ድማ ይሰርሐ ኣለኹ።
3: ኣነ 2006 2007 ጀሚሮ ትምህርቲ 2018 ወዲየ ምምህርነት ተመረቐት ይታየ ሳብ ሕጂ ከ ይምህር ኣለኹ 8 ዓመት
4: ናይ ስራሕ ተመክሮ 8 ዓመት ገይረ ኣለኹ። ምስ ስራሕ መምህርና ከዓ ዘየድፈትዎ ሞያ እዩ። ብዙሕ ነዊሕ ዓመት ሰሪሐ ኣለአ ዕገና ድሓኒ
3: ኣራይ ናይ ስራሕ ተመክሮ መጀመርያ ካልኣይ ደረጃ ምስ ወደኹ ወርሳይ ከኣሉ ምስከትኩ ኣብ 21 ዙር ናይ ድግርና ለምፅአ ናብ ኮሌጅ ሕርሻ ሓመል ማለት ተፀምቢረ ማለት እዩ። ኣብኡ ከዓ ን4 ዓመታት ናይ ድግሪ መደብ ወዲአ ኣብ 2012 ከም መምህር ሚኒስትሪ ትምህርቲ ከም መምህር ኣብ ኣሕዳሪት ቤት ትምህርቲ ካልኣይ ደረጃ ፀብራ ተመዲበ። ኣብኡ ከዓ ከም ናይ ኣግሪካልቸር መምህር በቲ ዝወደእኽዎ ሞያ ማለት እዩ ን10 ዓመታት ኣገልግል ስጋዕ 2022 ብድሕሪኡ ምስቲ ኩሉ ከም ኣብነት ኢሎም ካብ ዞባ ማለት እዩ ምስ ኩሉ ተመክሮ ምስ ክሉ ስራሕ ሪኦም ናብ ሱፐርቫይዘር ከም ዝዓቢ ገይሮም ዞባ ሰሜናዊ ቃልሓር ማለት እዩ ካብ 2022 ስጋዕ እዚ ዕለት ከም ሱፐርቫይዘር ማእከላይ ደረጃ ኣብያተ ትምህርቲ ኣብኡ ዞባ ናቕፋ የገልግል ኣለኹ ማለት እዩ።
5: ናይ ድራሰት ሽቆለየ ብዙሕቱ 33 ድራሰት ኣለኩ እትሊ ወዲኩ ሽቁል ኣነ ኣፍርዮኮ እብል ብዙሓት ማዓኮ እብል ሰባት ብዙሓት ማዓኮ ቤተ ዝብላ ገልጃት ማኣትኒኒዮ ዝብላ ካ ምሃለቱ ካብ ብዙሕ ቀሊል ዩ ከለሸቀይኩሁ 33 ሰናት ድብ ድርሃት ክተፅናሕ ክብቱ ምስላ ላተሸቅዮ ሽቅል ግን ተኣድምዕ ወግል ተኣውቀ ላዝም ሰበቱ ብዙሕ ሽቁል ሸቀይኮ ግልበ ዘቀድር ወላማ ነከልኦኩ ዋቀት መግል ሓደ ዝቀድር ማለት 33 ሰናት ቀሊል ይኮኒ ይሽቁል
6: ናይ ሽቁል ተጃርብ እየ ግል 23 ሰነት ዲብ ምድር የሽዕብ ኮምሰል ምድረት ናይ ረውደት እንደገበኮ ሸቃ ኣቦ ምህናት ናይ መምህር ናይ ምህናት ናይ ምደርስ ኣነ መራት ፈትያ ግልሚ ምን ንእሸ ምስል መድረሰት ልወዲ ኳነ በለቲ ምስል ደረሳዊ ምድርሲን ሰበት ዓበይኮ መረ ዋሕድ እብል ብየት ልፈትያ ውእብንየቸ ሰበት ፈትያ የኒ ናመ ሽቁል የኒ ብዙሕ ግል ከም ፀገም እንደ ከም ለትዕብ እንደ ይርእዩ ንበለት
7: እዚኣን ሰለስተ ኩርና ኣብ ሓንሳ ኮይነን እተ እንድሕር ዘይተሰማምዓ ወላዲ ካብ ገዛ እንድሕር ዘይሰጎገ ወለዲ መምህር ከዓ ፅቡቅ ገይሩ እንድሕር ዘይተቐበለ ተምሃራይ ከዓ እቲ ዝወሃቦ እንድሕር ብፅቡቅ ተቐቢሉ ካብ መምህሩ ድዩ ካብቲ ዝተፋነዎ ገዛ ወይ ካብ መምህሩ ወሲዱ እንድሕር ዝኾነ ክንፀባርቕ እንድሕር ዘይከኣለ የለን ርክብ የለን ማለት እዩ ኣብ መንጎ ወላድን ኣብ መንጎ መምህርን ኣብ መንጎ ተምሃራይን ማለት እዩ።
8: ናይ ስራሕ ተመክሮ 43 ዓመት ኣብ ስራሕ ፀኒሐ ኣለኹ ክሳብ ሕጂ ፍቕሪ ናይ ስራሐይ ከዓ ማድራ ኣለኒ ምክንያቱ ምስ ትምህርትን ምስ መምሃርን ምስ ትምሃርን ተዕድሜና ምስኡ ተኣሳሰረ ስለ ዝኾነ ክንድቲ ዕድመየ ዝፈትዎ ብዛዕባ ትምህርቲ ከዓኒ ሕማቅ ክሰምዕ ኣይደሊን ወይ ከዓነ ትምህርቲ ዘናእስ ወይ ብትምህርቲ ሕማቅ ዝዛረብ ብጣዕሚ እየ ዘቆጣዕ።
0: ሞያ ምምህርና ብሓደ ዝተኣከበ ፍልጠት ወይ ኣካል ክወሓስ ይኽእል። እዚ ዝተወሃለለ ፍልጠት ካብ ዝተፈላለየ ትካላት ትምህርቲ ወይ ውልቀ ሰባት ክኸውን ይኽእል። እዚ ውህሉል ፍልጠት ድማ ካብ ግዜ ናብ ግዜ እናተመሓየሸን እናዓሞቐን ክኸይድ ጸኒሑን ኣሎን። ስለዝኾነ ድማ ኣብ ኩሉ ሕብረተሰብ ሞያ ምምህርና ኣዝዩ ኣገዳሲ ምዃኑ ክንርዳእ ንኽእል።
1: ተንዘመልክተ ናይ ደቂ ኣንስትዮ ጥራይ ንዚ ሕጂ ተጀምሩ ዘሎ መደብ ደቂ ተባዕታይ መልክትን ማለት ኣይኮነ ንመጻኢ ደቂ ተባዕታይ ብግምት ዘእትዎ እዩ። ኣብዚ ግዜ ግን ነተን ደቂ ኣንስትዮ ምሃራን ብፍሉይነት ደቂ ኣንስትዮ ምሃራን ኣብ ርሑቅ ገጠራት ከይዶም ስለ ዝሰርሑ ደቂ ኣንስትዮ ዳይሬክተራት እውን ኣብ ከተማታትን ኣብ ሓውሰ ከተማታትን ከም ዳይሬክተራት ኮይነን ዝሰርሓ ሱፐርቫይዘራት እውን ኣብ ከተማታትን ሓውሰ ከተማታትን ገጠራትን ከም ሱፐርቫይዘራት ኮይነን ዝሰርሑ ዘሎ ነዚን ኣብ ምሕደራ ይኹን ኣብ መስርሕ ምሃር ምስትምሃር ከም መምሃራን ከም ዳይሬክተራት ከም ሱፐርቫይዘራት ዘሎ ደቂ ኣንስትዮ ዝመልክት ምፅባዕ ወይ ኣፍልጦ ምሃብ መደብ እዩ ማለት እዩ።
2: ብድሆ ከም ጓል ኣንስተይቲ ብዙሕ ብድሆታት የጋጥመካ እዩ። ኣብቲ መጀመርያ ከም መምህር ኮይነ ዝሰርሓሉ ዝነበርኩ ሰዓታት ወላ ሓደ ብድሆ እውን ናይ ገጥመኒ ነይሩ። ከም ጓል ባፅዕ ኣባፅዕ እውን ዝሰርሕ ምንባረይ ብዙሕ ብድሆታት ኣጋጢምኒ ክብል ኣይክእልኒ። ስዒቡ ግን ምስ ባህሪ ዝመፅእ ነገራት ስለ ዘሎ መርዓ ኣሎ ጥንሲ ሕርሲ ስለ ዘሎ ከም ጓል ኣንስተይቲ ነገር ኣብኡ ብዙሕ ነገራት ብድሆታት እውን የጋጥም እዩ። ንኩሉ ግን ምስ ሓለፍተይ እንዳተረዳዳእኹ ሰጊረዮ ኣብዚ ደረጃ እዚ ድማ መፅሐ ኣለኹ።
3: ከም መምህር ብዙሕ እንዲ ዘጋጥመካ ሕጂ ብፍላይ ጓልካይካ ንሕጂ ብናተይ ክኸዲ እንተኮይነ ኣብቲ መጀመርያ ክምደብ ከሎ ካብ ካልኣይ ደረጃ ፀብራ በይነየ ነይረ ጓል ኣንስተይቲ ማለት እዩ። ምስቲ ዘሎ ከባቢ በይነየ ነይረ። እተን ዝመፃ ከዓኒ ካልኣይ ደረጃ ዝወድኣ ካብ ካልኦ ዞባታት እየን ወይ ሓንቲ ትመፅእ ወይ የላን ማለት እዩ። ሓደ ዓመት በይነ ይምህር እታ ካልኣይቲ ዓመት ከዓኒ ሓንቲ ትመፅእ ሽዑ ከዓ ትገድፎ ገለ እዩ። ሕጂ ብዙሕ እዩ ዘጋጥመካ ምስቲ ዘለና ከባቢ ምስቲ ዘለና ሕብረተሰብሲ በይንኸ ትኸውን ኣብቲ ቤት ትምህርቲ ብዙሕ ነገር ይጎድለካ። ሕጂ ማለት ብዙሕ እዩ ትብድሆ፣ ግን ከም ጓል ኣንስተይቲ ብሓፈሻ ጓል እንታይ እያ ወይ እታ መምህር እንተኮይና ብፍላይ ሕጂ ኩሉ እያ ትፈልጥ ማለት እዩ። ከምዚ ናይ ምፅዋር ኣቕማይ ዓቤ ኩሉ ነገር ሲ እናቆላለቶ ስለ ትኸይድ እቲ ዘሎ ብዙሕ እዩ፣ ግን ከም ቀሊል ጌርና እንተሓሲብናዮ የቐልል እዩ። ዋላ ሓንቲ ብዙሕ ዘሸግር ነገር ኣያጋጥምኒ ማለት እዩ።
5: ዋላ ይበል ተኣሃለ ሕላ ረብሸት ላ ተዓብ ህላ ላኪን በርናሚጅ ተፈግርግሉ በርናሚጅ እናፍጋርካ ምስለሸቆል ዘግሎ ትሸቀ ኣውሌት ነሰርዓካ ናብ ዛረት ትወዴ ወሓቆሃ ናይ ቤትካ በርናሚጅ ወዴ ሓቆ በርናሚጅ ኣፍጓርካሉ ስታት ኣፍጓርካሉ እየ ዲ ተዓወት ብፀገም ይሃላኒ ንተተዓወት ዲብሄ ትቀድር ማለት
4: ድሆታት ግድን እዩ ኣጋጥመካ እዳሓኒዩ ካብኡ ናብኡ ዝዓድና ከተማ ስለ ዝኾነ ይሓይሽ ግና ናይ ተምሃሮ ገለ ጥራእዩ እምበር ብካልእ ዝኾነ ብድሆ ዘጋጥመና የለን ዝኾነ ብድሆ ዘጋጥመና የለን ተምሃሮ እዩ። ተምሃሮ ከዓ ምዒድና መኺርና ሓብሒብና ከም ደቅና ኢና ንሕድፎ
9: ኣይዋ ፀጋም ገለሃለ ቀድር ዝሩፍ እድንያ ኣቦ ከብዝ ምጅተማዕ ይፈለዮታ ኣይዋ ብምጅተማዕ ዲብ ከብዝ ምጅተማዕ ሰፈት ኣለየና ብዙሕ ግለ ሰባትፍ ቀድር እሊ ላኪን ንወስካ እንደ ከየትካ ሁገስካ ምገብኒ ብዙሕ ፀገም ብልክለቅ ግልካ ይቀድር ንበለት ከብሊ ሰበት እሊ ለመፀና ላዕላ ፀገማት ምስላ ወዱ ግና ለዓለው ዋልደና ለሰዱና ተዓለው መሳዕደ ኩሉ ፀገም ግንርአይ ቀደርና ንልሓምዱላ ክድረበ
8: ብድሆታት ከም ኣብ ስራሕ ዘለካ መጠን ብድሆታት ከጋጥም ናይ ግድን እዩ። ከከም ግዜኡን ኩነታትን ከዓኒ ትፈትሖ እቲ ዘጋጥም ብድሆታት ከዓ ካብ ዓብኣ ንላዕሊ ምዝኸውን ካብቶም ልዕሊ ኢኻ ዘለውን ትሕት ኢኻ ዘለውን ተረዳዲኢኻ ዝፍታሕ እዩ።
0: እዚ ሞያ ዓሚቕ ዝኾነ ፍልስፍናዊ ነፀብራቕ ናይ ሓደ ትካል ሕብረተሰብ ብሓፈሻ ኸዓ ናይ ደቂ ሰብ እዩ። ካብዚ ብምብጋስካ እዩ መምህር ነዝግቡእ ዕማም ንምትግባር ዝተዋፈረ። ብዘይካዚ ንሕማቕን ፅቡቕን ዝመሚ መምህር እዩ። ሓደ መምህር በቲ ውህሉል ፍልጠቱ ጥራይ ዘይኮነ ብክብርታትን መትከላትን ናይ ትሰርሓሉ ትካል ይኹን ሕብረተሰብ ክቕየድ ይግባእ። እዚ ድማ እዩ ነቲ ሞያ መምህርና ብግቡእ ክቕይሮ ዝኽእል። ከም ውፅኢት ናይዚ ድማ መምህር ሓደ ካብተን ሕብረተሰብ ብግቡእ ዝምእዝን እዩ ክንብል ንኽእል።
1: ኣብዚ መደብ ዝሳተፉ ደቂ ኣንስትዮ 63 እዮም ካብ መላእ ዞባ እዮም ተሳቲፎም ዘሎም። ካብ መላእ ዞባ ክንብል ኮና ብጀካ ንዞባ ዳሃላ 9 ንኡሳን ዞባታት ተው ሓደ ሓደ 2 ትገለ ንኡሳን ዞባታቶም ብርክት ዝበለ ቁፅሪ ክሳብ 20 15 ዘሳትፉ ንኡሳን ዞባታት ኣሎ። ከከም ሳታፍነተን ዘሎም ብዙሕ መምሃራንን ኣብ ግሚ ዘእተወን ኣብኡ ዘሎ ኣበርክቶውን ነዊሕ እዋናት ዝሰርሑ መምሃራን ዘጠቃለለይ ማለት እዚ ደቂ ኣንስትዮ ምፅባዕ ማለት
2: ኣተሓሕዛ ወይ ከዓ ርክብ ወለድን

0: ተማሃራይን ከመይ ክኸውን ዘለ ዝብል ርድኢት ኣለኒ። ኣነ ብነብሰይ እቶም ወለዲ ከም ንኣሽቱ ኩሉ ግዜ ወላዲኻስ ተዓቢ ወይ ዳዓበኻ ኮይኑ ኣይስምዖን እዩ። ስለዚ ድማ ኩሉ ግዜ ብንእሽተይ ገይሩ ዩ ትሪት ዝገብረካ። ስለዚ እቶም ወለዲ ኣብቲ ዕድመ ናይ ደቅና ወሪድና ከም ሓዙትና ወይ ኣዕሮክትና ገርና እንድሕር ደኣ ሒዝናዮም ወይ ተንከባኺብናዮም ነቲ ውላድና ወይ ነቲ ተምሃራይ ናብ ዝደለናዮ መኣዝን ከነትሒዞ ኣይክንሽገርኒ ኢና ክብል ይኽእል። ስለዚ እቲ ወላዲ ምስ ተምሃራይ ወይ ከዓ ምስ ውሉዱ ልክዕ ከም ምሕዝነት ወይ ከዓ ከም ዕርክነት ዝምድና ክፈጥር እዩ ዘለዎ።
1: ተሓሕዛ ተምሃሮ ቀድናይ ነገር እቲ መምህር ልክዕ ከም ውላዱ ነቲ ተምሃራይ ክሪኦ ኣለዎ። እቲ ወላዲ ከዓ ነቲ መምህር ልክዕ ከም ወላዲ እዩ ኢሉ ኣሚኑ ነቲ ተምሃራይ ክሰዶ ኣለዎ እቲ ቤት ትምህርቲ።
2: ንሱ ሕጂ ብጣዕሚ ኣገዳሲ እንዲ ብፍላይ ኣብቲ ናትና ካሪክሎን እተን ሰለስተ ተኣሽመን ተኣሳሲረን ክኸዳኸል ዘለዎ ማለት እዩ፣ ወላዲ፣ ተምሃራይ፣ መምህር። ሕጂ እቲ ተራ ወላዲ ከማን እቲ ዝዓበየ እዩ። ምክንያቱ እቲ ትምህርቲ ሲ ካበይ እዩ ዝጅምር ዘሎ እቲ ትምህርቲ ካብ ገዛ። ሕጂ ብፍላይ ጓል ኣንስተይቲ ወይ ኣዴ ምህርቲ እንተ ኮይና ከም ወላዲ ኮይና ከም መምህር ተገልግል ኣብ ገዛ ማለት እዩ። ሕጂ እቲ ተራ ብጣዕሚ እዩ ተራ ዘለዎ እቲ ወላዲ ኣብ ትምህርቲ ማለት እዩ። ኣብ ሕብረተሰብና ግን ብዙሕ እቲ ምክትታል ሲ ብዙሕ የለን ማለት እዩ። ሕጂ ኣወዳዲርካ ምስቲ ናትና ከባቢ ምክትታል ሲ ብዙሕ የለን። እምበኣር እቲ ናይ ተራ ናይ ወላዲ ብጣዕሚ ዓብ እዩ። መጀመርያ ኣድኡ ዝመሃረቶ እዩ እቲ ዝመሃር ማለት እዩ። ገዛና ከዓኒ ወይ እቶም ስድራና ዝበሃሉ እቶም ቀዳሞት ናትና መምሃራን ስለ ዝኾኑ ዓብ ተራ ኣለዎም ኣብ ሂወት ተምሃራይ ማለት እዩ። ንሶም ዝከታተልዎ ዋላ ብዙሓ ይኹን እንታይ ተማሂርካ ሎሚ እንታይ ዕዮ ተዋሂብካ ዕዮ ገዛ ሰርሐካ ዶ ዝብል ወላዲ እንተሃሊና ሲ እዚ ተምሃራይ እዚ ክሕሙቕ ኣይክእልን እዩ ማለት እዩ። ሕጂ ኣብ ሂወት ተምሃራይ ዓብ ተራ ኣለዎ ይብል ኣነ ተራ ወላዲ።
3: ወላሂ ናይ ደረሳይ ወመደርስ ወመደታት ምስለ ፃበጣ ሰሲት ምስልቱ ኦረ ምናም ንኣሳ መንገቢ ይተመም ንለልእከት ማለቱ ለልእከት እግል ትትመም ህለጋ መንገቢ ዋልዳይ ወመደርስ ወደረሳይ ምስ ግልሽቃ ውዲባ ለዓበት ልእከት ለለሓልፍ እዮ ምስለ መደርስ ለዋልዳይቱ መታብዓት ናይ ዋልዳይ መለግተለብ ዲባ እግልሚ ምንቤት እንዳትበገሳ ለሳሪ ህቱቱ ለገበይ ለርኢ ህቱቱ ለበጂ ህቱቱ ሽቅል እናሃብካ ጉ ደረሳይ ምራ ታብዒ ህቱቱ ክቱ ይሃለ ምስልካ መንገቢ ብዙሕ ግታ ድማ ይቀትኒ ከተረት ናይ ዋልዳ ሰኒ ዓባይታ ላዚ ምህዱ መጠር መድረስ ግለጠር ብዲቡ ማለት
4: እዚኣን ሰለስተ ኩርና ኣብ ሓንሳ ኮይነን እቲ እንድሕር ዘይተሰማምዓ ወላዲ ካብ ገዛ እንድሕር ዘይሰጎገ ወለዲ መምህር ከዓ ፅቡቅ ገይሩ እንድሕር ዘይተቐበለ ተምሃራይ ከዓ እቲ ዝወሃቦ እንድሕር ደኣ ብፅቡቅ ተቐቢሉ ካብ መምህሩ ድዩ ካብቲ ዝተፋነዎ ገዛ ወይ ካብ መምህሩ ወሲዱ እንድሕር ደኣ ዝኾነ ክንፀባርቕ እንድሕር ዘይከኣለ የለን ርክብ የለን ማለት እዩ። ኣብ መንጎ ወላድን ኣብ መንጎ መምህርን ኣብ መንጎ ተምሃራይን ማለት እዩ።
5: ላይ ደረሳ ወመደርሲን ዋልዴን ኩሎም ሓተ ሸበካት እንደገብኣናት እንድሕድ ሰደናቶም ደረሳ ናጅሕ ንካልቕ ባለቱ ናሕድ እንደሰደና እተ ቤት መደርሰት ንመደርሰት ተቤት እም ገአት ምንገ መደርስ እየኒ መድረሰት እየኒ ንወሱ ለመደርስ ኣው ለመደርሰት ንወሱ እተ ቤት መድረሰት ከም መደርሰት እንደቀርበት ኣው ከምኦም እንደቀርበት እግል ደረሳ ለለትሓዞ ሓጃት ለልትሃያቦ መምርሒ ዕቡ ግትጊስ ሰደየት ባሃለት
6: ሰለስትኦን እዚአን ሰለስተ ኩርዓት እዚአን ዘይፈላለያን ወለዲ እንተዘየለዎ ኣብቲ ትምህርቲ ጎደሎ እዩ እቲ ትምህርቲ መምሃር ምስትምሃርን ጎደሎ እዩ። መምህር እንተዘየሎ ከዓ ከምኡ ጎደሎ እዩ። ተምሃራይ እንተዘየሎ ከዓ ከምኡ። ሰለስትኦን ብሓንሳ ክጓዓዝ ኣለዎ። ወለዲ ካብ ገዛ ደቆም ብከመይ ክብገሱ ኣለዎም፣ ኣብ ገዛ ከዓ እንታይ ክሰርሑ ኣለዎም፣ ቤት ትምህርቲ ምስ ከዶ ከዓ ጠባዮም ገለን ወለዲ ክከታተልዎ ቤት ትምህርቲ መፂኦም ከዓ ደቆም ክግደሱን ክሓትና ኣለዎም። መምህር ከዓ ኩነታት ናይቲ ቆልዓ ንወለዱ ክሕብርን ንተምሃራይ ከዓነ ክግስፅን ክምህርን ኣለዎ ወይ ከዓ ክርድእን ኣለዎ። እቲ ተምሃራይ ከዓ ብግቡእ ካብ ቤት ትምህርቲ ተበጊሱ ክሳብ ኣብ ትምህርቲ ዘሎ ናይ ተምሃራይ ስራሕን ናይ ተምሃራይ ጠባይን ክኽተል ኣለዎ።
7: ኣብ ስሳታት መምህር ኣብ ምሕደራ ከም ቀዳማይ ኣብነት ዝጥቀስን ተፀዋዕን ምንባሩ ዝርስዕ ኣይኮነን። በቲ ሽዕዋን ድማ መምህር ክቡር ፍትውን በቲ ሞያ ድማ ዝኸርዕ ነይሩ። ኣብ ግዜ ብረታዊ ቃልሲ መምህር ኣብ ስሩዕ ትምህርቲ ልዑል ተራ ከም ዝነበሮ ዝፍለጥ እዩ። ኣብ ሓራ ቦታታት ኤርትራን ኣብ ማዓስከራ ሱዳንን ድማ ስሩዕ ናይ ትምህርቲ ኣገልግሎት ከም ዝነበረ ዝርስዕ ኣይኮነን። መምህር ሓደ ክቡር ዕላማ ነብሱ ዘበጅዩ ዝተምሃረ ኣካል ድማ ኣብ ቃልሲ ሰውሪ ኤርትራ ብዝተፈላለዩ ፅሕፈታት ዘገልገለ ምዃኑ ኩሉ ዝፈልጦ ሓቂ እዩ። እዚ ቀንዲ ዕላማ ናይዚ ድማ ንቑሕ ዜጋታት ምፍራዩ ዝነበረ ከም ምልክት ክብረት ድማ በታ ናይ ወትሩ ቅፅል ስሙ መምህር ብዝብል ይፅዋዕ። ድሕርና ፅነት ድማ ተራ ናይ መምህር ዝከሓድ ኣይኮነን።

0: ህይወትናስ ብውጥን ወስዶ እንተኮይና ወላ ሓንቲ ሽግራ ይጋጥምኒ ማለት እዩ። ሕጂ ኣነ ከመምህር ብዙሕ ከብል ዝኸብደካ ወይ ቻለንጅ ነገር ክመፀካ ይኽእል እንድዩ፣ ግን እንታይ ትገብር? ብውጥን ትኸዶ ማለት እዩ። ብውጥን እንተኺትካዮ ዋላ ሓንቲ ብዙሕ ዝሸግር ነገር ኣይጋጥምኒ ማለት እዩ። ሓዳርን መምህርናን ብሓደ ዋላ ሓደ ማለት ዝተኣደስን በዓለ መምህር ስለዝኾነት ክትፀቕሮ ትኽእል እያት ዘሎ ማለት እዩ።
1: በስ ስታ ተፈግር እግሉ ተሽቅልሓ ኮልየካ ስታ ተፈግር ኦበርናሚ ተፈግር ኣውለውየት ለተወጀበ ኣውለውየት ንሃብካ የኒ ለተዓብ ሽቁል ግልሰ ቀድር ፈለት እምበል ስታት ላኪን እግሊጊ ስካ ይቀድርኒ በርናሚ እናፍጋርካ ሉ ለተወጀቡ ኣወለይ ተሂቡ ወለተወጀቡ ካልአይ ተሂቡ በሽቅልካ ደሚዕ ፈለት ብነውዴካ የኒ ለተወጀበካ ገበይ በትሸቂ ወታደሚዕ ሽቁልካ ፈለት።
2: ሓዳርን መምህርን ወላ ሓንቲ መፃምድቲ እዮም። ወላሓንቲ ሓዳር ግድን እንድሕር ሓዳር ኣብ ሓዳር እንድሕር ኣለኻ ኣብ ስራሕ እንድሕር ኣለኻ ሓዳር ኣሎ። ሓዳር ከዓ እንድሕር ፕሮግራም ጌይርካ እንድሕር ዘይተመሓደሮ ኮይንካ ወላ ሓንቲ ብፕሮግራም ጥራሕ እዩ ዝመሓደር ዝኾነ እንታይ ክትገብረ ኣለካ ጥራሕ ሌሰን ፕላን ኣውፅኢኻ ብሌሰን ፕላን ክመሓደር ኣለዎ። ምስ ሓዳርን ምስ መምህርናስ ወላ ሓንቲ ዘጋጥም ሲ የለን ናትና ኢልና ኢና ንወስዶ። እንድሕር ኣብ ስራሕ ኣለኻ እንድሕር ኣብቲ ሂወት ኣለኻ ግድን ኩሉ እዚ ተማሊእኻ ወይ ከዓ ማሊእኻ ብሓንሳእ ስለ ትገብሮ ወላ ሓንቲ ዘጋጥሙ ነገር ሲ የለን።
3: መደረስዎ ሓዳር ምስሊ እንደልየና ሓበ ፀገም የለዎ ሻክል ክልው ዘና ይቀድር ንግን ምላት ላመዳቱ ወዳኢመን እብስታት ጌስካ ምግብል ኣትወድዩ በርናምጅ እቡ እንተሰጠርካ ጌስካ ምግብኒ እንታይ ትጥዕብ ወለ ሽቁል ከማን እብገበዩ ገብእ ፈለ
4: በቦትኦም ኣለዋ ሓዳርን መምህርናን ክትነብር እንተኮይንካ ስራሕ ክህሉ ኣለዎ። እቲ ስራሕ ከዓኒ እቲ ናይ መምህርና ስራሕ እዩ። እቲ ስራሕና ብዚ ናይ ሓዳር ኩነታት ነካይድ በዚ ከዓኒ እቲ ናይ ስራሕ ኩነታትና ነካይድ ክሳብ ሕጂ ኣነ ሓሙሽተ ቆልዑ ወሊደ ተማሂሮም ሕጂ ከዓኒ ብምልኦም ኣብ ኣገልግሎት ኣለዉ ሰሪሖም ሕጂ ንዓይ ይዕብዩን ኣለዉ ማለት እዩ። ቅድም ንዕኦም ይዕብዮም ነረ ሕጂ ከዓ ንዓይ ተራይ ኮይኑ ማለት እዩ።
5: ንታሪክ ስነ ምምህርና ናይ ሃገርና ምስ ንድስስ ነዊሕ ሰረት ዘለዎ እዩ። መምህር ኣብ ሕብረተሰብና ከመይ ይርአን ዝብል ሕቶ ምምላስካ ኣድላዩ። መምህር ክብርታት ውህሉል ፍልጠት ናይ ሕብረተሰብ ዝዕቅብን ናብ ወለዶ ዘሰጋግርን ድልድል እዩ። ኣብ ሕብረተሰብ ለውጢ ዘበግስ ዝቆፃፀርን ዝመርሕን መምህር እዩ።
6: እዚ መጀመርታ እምበር መወዳእታ ኣይኮነን ብፍላይ ብደረጃ ዘባኸሪ ኮን ሰፊሕ ዝበለ ቁፅሪ ዝሸለምናሉ ግዜ እዩ። ስለዚ እዚ ነቶም እዞም ዝሸልሙ ዘሎ ምሃራን ብሓቂ ኣብነታውያን ኮይኖም ንካልኦት ኣብነታውያን ኮይኖም ንክሰርሑ ዘተባብዕ እዩ ማለት እዩ። ስለዚ ንመፃኢ ካብ ዝበዝሐ ቁፅሪ ክንሳተፍ ተስፋ ኣለና። ስለዚ ኣብቲ መስርሕ ምምሃር ምስትምሃር ዘሎ መምሃራን ደቂ ኣንስትዮ እውን ናይዚኦም ሎሚ ዝሸልሙ ዘሎ መምሃራን ኣብነቶም ተኸትልኩም ኣብ መስርሕ ምምሃር ምስትምሃር ኣብ ብቕዓት ትምህርቲ ተርኦምን ክዕዝዙ ይላቦ። ብፍላይ እዚ በዓል እዚ ሎሚ ንገብሮ ዘለና ምሽላምን ወይ ኣፍልጦ መሃብ ናይ ደቂ ኣንስትዮ ብኣጋጣሚ 50 ዓመት ወርካዊ እዮበለ ብምስራት ቤት ምሰውራ ምዃኑ ሓደ ድርብ ዓወት እዩ ማለት እዩ። ኣካል ንዚ ምትባዕ ዘለውን መምሃራንን ዳይሬክተራትን ሱፐርቫይዘራት እውን ተምሃሮ ነበር ቤት ምሰውራ ኣካል ነዚ መስርሕ ኮይኖም ኣሎም። ስለዚ እዚ ሓደ ዓብይ ድርክት ዝፈጥር እዩ ማለት ንመፃኢ ናብቶም ተሪፎም ዘሎም መምሃራን ማለት። ስለዚ እዚ ብኣጋጣሚ ነዚ ናይ ብምስራት ወርቃዊ እዮበለ ቤት ምሰውራ ምዃኑ ንኩሎም ተምሃሮ መምሃራን ኣለይቲ ቤት ትምህርቲ ሰውራ ኣካል ናይ ስርዓተ ትምህርቲ ስለዝፀንሑ በዚ ኣጋጣሚ እዚ ንዖምን ዮሃና ዝብል መልእክቲ የመሓላልፈሎም ማለት እዩ።
7: ኣብ መጨረሻ ኣነ ከመሓላልፎ ዝደሊ በዚ ኣጋጣሚ እዚ ዝኾነት ጓል ኣንስተይቲ ኣብ ዘላትሉ መድረኽ ብልፅቲ ኮይና ክትወፅእ ክትክእል ክትፍትን ኣለዋ ኢለ ዝሓስብ ዛትስዋይ ድማ እቶም ኣብ ከባቢና ዘለዉ መሳርሕትና ሓለፍትና ድማ ዝያዳ ምትብባዕን ምጉስጓስ ንደቂ ኣንስትዮ ኣብ ዝለዓለ ደረጃ ንክበፅሓን ንክገብርለን ከተባብዕወን በዚ ኣጋጣሚ እዚ ይላቦ ማለት እዩ።
8: በዚ ኣጋጣሚ እዚ ይቀኒልና ንኩሎም ንዝዝሃቡና እዚ ሂቦምና ዘለዉ መተባብዒ ሎሚ መፃዕና ንሕድሰሉ ንመፃኢ ከመይ ገና ሓያላት መምሃራን ኮይና ሃገርና ንህዝብና ንስኒ ይገብረልና ማለት እዩ።
0: በዚ ናይ ሎም ኣጋጣሚ ንድዕ ቃላት ከማኒ ሓፅርና ነቲ ዝስማዓኒ እቲ ክብሎ ዝደልን ማለት እዩ ብምሉእ ንእዚ ዝተገበረና ምትብባዕ ማለት እዩ። ደቂ ኣንስትዮ ተባሂልና ብፍላይ መምሃራን ማለት እዩ ምስ ኣዴታትና ዝኾነ መምሃራን ንሕና ሕጂ ማእኸላይ ዕድመ ኣለና ካባና ዝንእሳ ከማ ንሕና ዝምሃርናየን ምሳና ተሸሊመን

0: እዚ ኣብነት ተባሂልና ካብ ሙሉእ ዞባ ተኣኪብና ብዚ ኣብ ሓደ ኣብ ቅድሚ ክብርቲ ሚኒስተርን ሓላፊ ሰሜናዊ ቃሕብርን ትምህርቲ ማለት እዩ መምህር ረሺድ መሓመድ ዑስማን እቶም ካልኦት ዝገበሩልና ኣነ ብጣዕሚ ክገልፆ ኣይክእልኒ እቲ ዝስማዓና ሓበን እቲ ዝህበኒ መብፅዓ ማለት እዩ ኣብ ስራሕ ዝያዳ ንክዓቢ ኣብ ስራሕ ዝያዳ ክድምዕ ክሕግዝ ኣብ ሕብረተሰበይ ብዙሕ ነገር ክገብር ከም ዘለኒ እዚ ሕድሪ ተሰኪመ ኣለኹ በዚ ናይ ኢሎም መዓልቲ ዝተገብረለይ ማለት እዩ
1: ወላ ብላ መናሰበት ላ እትላ ኣብፅሓትና ኣወለ ግላ ለወደው ግልና ሓምድ ጋዝሕት እንደገበና ድብላ እግሪ ስኒ ንሪያ ዓነት ርኤና ላድረሳውና መደረሴና ርኤና ሚኒስተር ኖሰምስና ነገሴት ግላ ርኤና ባሃለቱ እሊ ሀይን ይኮኒኒ ባረኸለፊዮም ዛ ተፍሰት ለነስአቶም ባሃለቱ ካልይት ሕና ኣዛ ሕና እብነት ብላምልና እግሊ እግና ለመስሎ ወግራና ዝህለው መሰል ሕና ባሃለቱ ህቶም ሰኒ እግሊ ሽቀውና ንዘርአው ወመኒና ወዓልግሉኒ ውሕና መህየኒ ዝሂብና ሃለ ቀሊል ይኮኒኒ እቡ ነማርሓና መኒና ወዓልኩም ሸቆ ግንውደ ግናደር ሃለ ግና ባሃለቱ ለልእከታ እና ግንውደ ወበግ ንትነፋዕ ባሃለቱ
2: ዝበኣክር ግልበሉ ሓዘ ኩሉ ነዋል ኣንሳት ኤርትርያ ባህላቶ ኤርትርያ ወለት እንሰት ናሽጠታ ወትርድታ ወበዓል ሓቦታ እብል ሰበት ልብል ለመናሰበት እግላ ዘይማ እንተተረገት ክማ እማታ ለቀደመይሃ ላዓለያ ከም መሰል እንደቀረብና ግል መሰል ዘለ ንሕና ለርኤናሁ ፍገሪትና ወላማ መደርሲና ለግና ለእዘርሰዕሎ ፍገሪት ሕድ ሰበት ርኤና ግና እንደረእያ ብዝያድ እግል ሓሳበን ግለ ኣፍሓ ተወሰበለቱ እዚ ይብል እቶም
3: መጠረሽታ ኣነ በቃ ዝተገብረልና ዕድሜ ከመስግን ይፈቱ ብፍላይ ከዓ ጨንፈር ሚኒስትሪ ትምህርቲ ዞባ ሰሜናዊ ቀይሕ ባሕሪ ዝገበረልና ዕድሜ ዝገበረልና እንግዶቶ ኣዚኣ ከዓ ንሕና ኣብዚ ኩሉ ክንንፀባረቅ ወይ ከዓ ናትና መንፋዓት ክረአ ኢሎም ዝገበርዎ ፕሮግራም ንዓና ሓባኒ እዩ ወይ ከዓ ንሕና ኣነስ ክገልፆ ኣይክእልኒ ሓይሓፅረኒ እዩ ቃላት ከመይ ገይርና ከምዚ ገይሮምልና ከምዚ ኢሎምና ኢልና ክስተይ ከይንገብር ኩሉ እቲ ዝግበር ወይ እቲ ዝድለ ወይ ንሕና ንደልዮ ወይ ንዓግበሉ ዕግበት ዝህበና ስራሕ ስለ ዝሰርሑ ወላ ሓንቲ ንዓና ኣነ ብፍላይ ዕግብቲ እየ ሓጎስ ይስማዓኒ እንሻ ላ ከዓ ይቀንደየልና ከዓ ንብሎም እዚኦም ጨንፈር ሚኒስትሪ ትምህርቲ ንዞባ ወይ ከዓ ዞባ ሰሜናዊ ቀይሕ ባሕሪ
4: መጠረሽታ ክብሎ ዝደሊ ኣወል ነቲኦም ነዚ ብልጫታት እዚ ዘዳለውልናን ኣብዚ ደረጃ እዚ ክንበፅሕ ዝፃዓሩልናን መምሃራናን ወለድናን ንሕና ሕጅስ ኣብ ደረጃ ዓባያታት ደረጃ ዓባያ በፂሐ ዘሎ ከዓነ ግን እቲኦም ዝምሃሩና መምሃራን ክሳብ ሕጂ ምሳና ዝምህሩ ዘለው ኣሎ የመስግኖም ከዓነ ሓለፍትናን መምሃራናን ብደረጃ ናይ ጨንፈር ትምህርቲ ዞባ ሰሜናዊ ቀይሕ ባሕሪ ዝተዳለወልናናን ብደረጃ ሚኒስትሪ ዝተዳለወልና ብልጫታት ብጣዕሚ ተሓጒሰለ ኣብዚ ደረጃ እዚ ከዓ በፅሕ ወይ ልዕሉ ኩሉ ንኸውን ኢለ ሓሲበ ይፈልጥን ኣነን ባዕለዩ ከም ስራሕ ፈትዎ ንሰርሓሉን ግን ልዕሊ ሰብ የ ኢለ ሓሲበ ይፈልጥን እየ ብድሕሪ እጂ ከዓ ክሓስብ ኣይክእልን ልዕልየና ዘለውን እውን ኣለው እቲ ጉዳይ ግን ንሕና መስያት ናይ ካልኦት ኢና ካልኦት ከዓ መስያት ና ስለ ዝኾኑ እቲ ብልጫ ብካልኦት ተራእዩ ክኸውን ይኽእል ኣነ ግን ነታ ነፍሰይ ልዕሊ ካልኦት ኣይርእያኒ
5: ንሰባት ንዕምቆት ኣራዳድኦም ዘስፍሕ ብመገቶ መንገዲ ነገራት ዝርዳእን ዘረድእን እዩ ንብድሆታ ዝነድቕ እሞ መፍትሒታቶም ዘናዲ መምህር እዩ ብመንፅር ዚ ክርአ ዝግብኦ ነጥብ ግና ንመምህር ዘለና ክብርን እምንቶን ከመይ ይመስል ዝብል ሕቶ እዩ ግደ ሓቂ ዝኾነ ሕብረተሰብ መምህር ነቶም ዘፍቅሮም ደቁ ናብ ብምልኣኽ ብኩሉ መዳይ ብግቡእ ክዓብዩ ምእንቲ ዝለዓለ ሓላፍነት የሰኩሞም እዚ ድማ ኣብ ልዕሊ መምህር ልዑል እምነት ስለ ዘለዎ እዩ እዚ ድማ እዩ ነፀብራቕ ናይ ሓደ መምህር ኣብ ሕብረተሰብ ስለዚ መምህር ኣብ ሕብረተሰብና ልዑል ክብረትን እምንቶን እዩ ዘለዎ ኩሉ ብመምህር እዩ ዝሓልፍ እዚ ተበፂሑ ዘሎ ምዕባለ ድማ ውፅኢት ናይ መምህር እዩ

0: እዚ ሰላምታና ተቐበሉ ፈኖ ኤሪ ቲቪ ኣብ ምክታል ትርከቡ ዝኸበርኩም ተዓዘብትና ከመይ ባኢልኩም ፍርቂ መዓልትን ፍርቓና ኺሉ ንሎሚ ዓርቢ 2 ጥቅምቲ ዝተዳለወ ሃገራውን ሃገራውን ዜናታት ሒዘልኩም ቀሪበ ዘለኹ ፊልሞን ዞም እየ ንምክታልኩም ብክብሪ እናዓደምኩ ብቐንዲ ርእስተ ዜና ፍለም ሚኒስትሪ ጉዳያት ወፃኢ ኤርትራ መንግስቲ ኢትዮጵያ ንዝወሰዶ ኤምባሲ ናይ ምዕፃውን ኤርትራውያን ዲፕሎማሰኛታት ናይ ምስጓግን ስጉምቲ ዝምልከት መግለፂ ውፅኢ እዩ ቤት ፅሕፈት ሕርሻ ንኡዞባ መንደፈራ ተጠቃምነት ሓመድ ኣልቦ ሕርሻ ንምስፋሕ ን4ባሕተ እንስሳ ስልጠና ሂቦ ኣህጉራዊ መዓልቲ ናይ ዕድመ ሰብ ፀጋ ብደረጃ ሃገር ኣብ ዕላ ብርዕት ተዘኪራ ኣሜሪካ ነፈርቲ ትስከም መርከብ ውግእ ዝሓቆፈ ኣሃዱ ናብ ዞባ ማእከላይ ምብራቕ ልኢኻ ኣሜሪካ ኣቐዲማ ኣብ ፅላት ፀዓት ካብ ዝገበረቶ ዝዓበየ ወፍሪ ከም ተካይድ ገሊፃ መንግስቲ ሩስያ ብርክት ዝበሉ ዲፕሎማሰኛታት ሃንጋሪ ካብ ሃገሮ ክወፁ ትእዛዝ ኣመሓላሊፉ ዝርዝር ዜና ሚኒስትሪ ጉዳያት ወፃኢ ኤርትራ መንግስቲ ኢትዮጵያ ንዝወሰዶ ኤምባሲ ናይ ምዕፃውን ኤርትራውያን ዲፕሎማሰኛታት ናይ ምስጓግን ስጉምቲ ዝምልከት መግለፂ ውፅኢ እዩ ሙሉእ ትሕዝቱ ይስዕብ
1: ጋዜጣዊ መግለፂ ናይ ኢትዮጵያ ዝሕዝን ተፀባእ ተግባር መንግስቲ ኢትዮጵያ ኣብ ዘውፅኦ ጋዜጣዊ መግለፂ ኤምባሲ ኤርትራ ናይ ምዕፃውን 10 ኤርትራውያን ዲፕሎማሰኛታት እንተላይ ፈፃመ ጉዳያትን ኣብ ሕብረት ኣፍሪቃ ዝተመደቡ ካልኦት ኤርትራውያን ዲፕሎማሰኛታትን ናይ ምስጓጉን ስጉምቲ ከም ዝወሰደ ኣፍሊጡሎ ነዚ ዘይምኹኒ ተፃባእ ተግባር ቅኑዕ ንምምሳል መንግስቲ ኢትዮጵያ ንኤርትራ ብቐጥታውን ዘይቀጥታውን ተግባራት ተፃብኦን ምትኩታኹን ንምኽሳስ ዘይፈንቀሎ እምኒ የለን እዚ መስደመም ስልበጣ እዩ ግዳ ሓቂ ኢትዮጵያ ኣብዝሓለፈ 3 ዓመታት ልዑላዊ መስኮት ባሕሪ ንምርጋፅ ዝሰመየቶ ተፀባይ ኣጀንዳ ንምትግባር ልዑላዊ ወደባትን ግማግም ባሕርን ኤርትራ ንምውራር ቅሉዕን ቀፃልን እውጭ ኩናት ክትክተልን ከተጓዕብዕን ፀኒሓ ኪኖዚ ተንኳይ ውጥን ብምኻድ እውን ኢትዮጵያ ኣብ ኤርትራ ውሽጣዊ ግጭታት ብምስዋር ናይ ስርዓት ለውጢ ንምምፃእ ንዕጡቓት ኤርትራውያን ተቃወምቲ ጉጅለታት ኢላ እትፅውዖም ከተእንግድን ከተዕጥቕን ከም ዝፀንሐት ናይ ኣደባባይ ምስጢር እዩ ኣብ ከምዚ ዝበለ ፈታኒ ኩነታት ኤርትራ ክስዕብ ንዝኽእል ሓደገኛ ዕርገት ንምግታእ ብዝብል ተስፋ ነፍሰ ግትኣት መሪፃ ፀኒሓ ኣብዚ ናይ ሕጂ ኩነታት ኤርትራ ተመሳሳሊ ስጉምቲ ብምውሳድ ዲፕሎማስያዊ ዝምድና ምስ ኢትዮጵያ ካብ ምብታኽ ካልእ ኣመራፂ የብላን ሚኒስትሪ ጉዳያት ወፃኢ ኣስመራ 1 ጥቅምቲ 2026
0: ምምሕዳር ዞባ ጋሽባርካ ኣብ ገስጋስ ትግባረ ልምዓታዊ መደባትን ምምሕዳራዊ ኣገልግሎታትን ብሓፈሻ ምስ ዋሕዲ ክራማት ተተሓሒዙ ክሰቱ ብዝኽእሉ ውድሆታትን ኣፈታትሖምን ድማ ብፍላይ ዘተይርክብ ብ30 መስከረም ኣባሮንቱ ቃኒዑ ኣብቲ ኣብ ንጥፈታት ክፍልታት ሕርሻን መሬትን ማሕበራዊ ኣገልግሎትና ዘተኮሩ ገምጋማዊ ፀፀባ ዘቕረበሉ ጋጣሚ ብደረጃ ንኡዞባታት ዝተካየደ ንጥፈታትን ውፅኢቱን ኣፈታት ሓክርክራት ንጥፈታት ምእካብ ግብሪ ንጥርናፍ ዓድታት ምርጫታት ምምሕዳራት ከባቢ ንስድራ ስዋኣ ዝተገብረ ሓገዝ ዘይሕጋዊ ንእግዳዊ ንጥፈታትን ዘይምኽኑ ናህር ዋጋታትን ንምቁፃር ዝተወስደ ስጉምታት ከምኡውን ኣብ ካልኦት ምምሕዳራዊ ንጥፈታት ተዘትዩ ኣብ ማሕዳር ዞባ ጋሽባርካ ኣምባሳደር ማሕሙድ ዓሊ ሕሩይ እቲ ዕላማ ብቐንዱ ኣብ ሕርሻ ትምህርትን ጥዕናን እናተኪሮም ንዝተሰላሰሉ መድባት ብምግምጋም ሓፈሻዊ ኩነታት ክራማትን ምስ ዋሕዲ ዝናብ ተተሓሒዞም ክክሰቱ ዝኽእሉ ተፅዕኖታትን ኣለሊኻ ክውሰዱ ብዝግብኦም ስጉምታት ንምዝታይ ከምኡውን ቅርብነት ህዝቢ ኣብ ምምካት ሰብ ስርሖን ተፈጥሮዊ ምድሆታት ንምርጋፅ ምዃኑ ገሊፁ ብሰንክቲ ኣብ ክራማት 2026 ዝተኸስተ ዋሕዲ ዝናብ ከጋጥም ዝኽእል ሕፅረት ምህርቲ ሕርሻን ምግቢ እንስሳታትን ልዑል ኣቐልቦ ክግበረሎኹም ዝግባእ ኣብ ድሕነታውን ፀጥታውን ዕማማት ድማ

0: ኣታዊነት ኩሉ ዘዘኻኸረ ኣምባሳደር ማሕሙድ ምግታእ ዘይምኽኑ ይናህሪ ዋጋታት ምቅላል ሽግር ስተማይ ሰብን ጥሪትን እካብ ግብሪ መንግስቲ ምትእታው ኣማራፂታት ሕርሻ ከምኡውን ምግራብን መደባት ንዕቃብን ሓመድን ማይን ቀዳምነት ክውሃቦም ፀዊዖም ተሳተፍቲ ብወገኖም ውሕስነት መግቢ ሰብን ጥሪትን ንምርጋፅ ዝሕግዝ ንጥፈታት ሕልፊ ካልእ መደባት ቀዳምነት ተዋሂቦ ክትግበር ግብሪ ብግቡእ ዝእከበሉ ሜላ ክተኣታቶ ምውሳኽ ምልክፍ ትሕማም ዓሶ ክፅናዕን ኣቓልቦ ክወሃቦን ማሕበረ ቆጠባዊ ሽግራት ፅጉማት ወገናት ዘቃልሉ ተበግሶታት ክሒሉ ኣልማዕቲ ጀራዲን ድማ ቀረብ መግቢ እንስሳታት ክትከብሉ ዝብሉን ካልኦትን ርእቶታት ኣቕሪቦም። ቤት ፅሕፈት ሕርሻ ንዞባ መንደፈራ ረብሓታት ተጠቃምነት ሓመድ ኣልቦ ሕርሻ ብምስራፅ ንምስፍሑ ዝዓለመ ስልጠና ን4 እንስሳ ሂቦ ወኪል ኤርና ፊልሞን ትካቦ ዝዳልዎ ፀብጻብ ኣሎ ሚካኤል ሓድጎ ኣቕርቦ እዩ።
1: ቤት ፅሕፈት ሕርሻ ኣብ ንዞባ መንደፈራ ተጠቃምነት ሓመድ ኣልቦ ሕርሻ ንምስፋሕ ንሰብዓ 4 እንስሳ ስልጠና ሂቡ። ብ29 መስከረም ኣብ ከተማ መንደፈራ ኣብ ዝተዋህበ ግብራዊ ስልጠና ሓላፊ ጨንፈር ሃብቲ እንስሳ ዞባ ደቡብ ዶክተር ዕቑባዝጊ ክፍል ኣብ ዘስምዖ ቃል ኣብ ብምርባሕ እንስሳታት ዝተዋፈሩ ሓረስቶት ቀረብ ሓምላይ ምግቢ ንምውሓስ ስሉጥን ብቕልል ዝበለ ኣገባብ ክዳሎ ዝኽእልን ሜላታት ሓመድ ኣልቦ ሕርሻ ከዘውትሩ መኺሩ። ኪላታት ምርባ ሓብቲ እንስሳ ኣቶ መሓር ወልደ ብሩኹን ኣቶ ዮናስ ዕቕባ ሚካኤልን ብወገኖም ሓመድ ኣልቦ ሕርሻ ሃልኪ ጉልበትን ማይን ዝቁጥብ ብቐሊሉ ዝዳሎን ኣብ ሓፂር ግዜ ኣብ ጥቕሚ ክውዕል ዝኽእልን ናይ ሕርሻ ሜላ ከም ዝኾነ ብምግላጽ ብፍላይ ነርባሕቲ ናይ ፀባ ከብትን ደርሁን ናይ ቀጠልያ መግቢ ጠረባቶም ኣብ ምምላእ ልዑል ኣስተዋፅኦ ከም ዘለዎ ኣብሪሆም። ሓመድ ኣልቦ ሕርሻ ተጠቒምካ ዓመት ሙሉእ ቀጠልያ መግቢ እንስሳ ብምልማዕ ቀለብ ጥሪት ምውሓስ ከም ዝከኣል ዝጠቐሱቶም ኪላታት ከም ስገም ስርናይን ዕፉንን ዝኣመስሉ ኣዝርእቲ ካብ 5 ክሳብ 16 መዓልታት ምጡን ማይ ናስትኻ ዘድልየካ ቀጠልያ ምግቢ ምድላው ከም ዝከኣል ሓቢሮም። ሓላፊ ቤት ፅሕፈት ሕርሻ ንዞባ መንደፍራ ኣቶ በረኸት ተኽለ ስላሰ ብወገኑ ሓመድ ኣልቦ ሕርሻ ተጠቒሞም ጥሪቶም ዝቕልቡ ኣብነቶን ሓርስቶት ከም ዘለዉ ብምሕባር ብፍላይ እቶም ኣብ ምህርቲ ፀባን እንቃቑሖን ዝተዋፈሩ ዝሓሸ ውፅኢት ይረኽቡ ምህላዎም ገሊፆም። ምድላው ሓመድ ኣልቦ ምግቢ እንስሳ ካብቲ ኣብ ሓመድ ዝበቁል ኣዝዩ ቅልጡፍ ከምኡ ውን ውሑድ ማይን ጉልበትን ዝሓትት ኣብ ርእሱ ምዃኑ ካብ 1 ኪሎ ዘርኢ ክሳብ 7 ኪሎ ሓምላይ መግቢ ስለ ዝርከቦ ኣርባሒ ከም ዝኾነ እዩ ዝግለጽ።
0: ሓደ ጥቅምቲ ኣህጉራዊ መዓልቲ ናይ ዕድመ ሰብ ፀጋ ብደረጃ ዓለም ንመበል 35 ብደረጃ ሃገርና ድማ ንመበል 31 ግዜ ብዒላ ብርዕ ተዘኪራ ነቲ ስነ ስርዓት ዝተኸታተለት ወኪል ኤርና ተስፋ ንክኤል ገብረ ዘዳለዎ ፀብፃባሉ ያሲን ሳልሕ ክቅርቦ እዩ።
2: ኣህግራዊ መዓልቲ ናይ ዕድመ ሰብ ፀጋ ብደረጃ ሃገር ናይ ዕድመ ሰብ ፀጋ ምንጪ ትውፊትን ባህልን ክብርታትን ብዝብል ቴማ ብሓደ ጥቅምቲ ኣብ ዕላ ብርዕ ተዘኪራ ኣብ ምምሕዳር ዞባ ዓንሰባ ዋና ዳይሬክተር ክፍሊ ማሕበራዊ ኣገልግሎት ኮሎኔል ተስፋፅን ግርማይ ኣብ ዘቕረቦ ቃል ሕብረተሰብና ብዘለዎ ጭዋ ባህልን ክብርታትን ንናይ ዕድመ ሰብ ፀጋ ዝግባእ ፍቕርን ሓልዮትን ከም ዝህብ ብምሕባር እዚ ተዓቂቡ ክኸይድን ኣብ መነባብሮ ቁስናት ንክኾኑ ግዳ ናይ ነፍሲ ወከፍ ዜጋ ጾሩን ሓላፍነትን ከም ዝኾነ ኣስሚሩሉ የኣታታትና ዓሚቕ ሞራላዊ መልእኽቲ ዘለዎ ምዃኑ ብምጥቃስ ድማ ንኡስ ወለዶ ክመሃረሉን ክመራመረሉን ተገዳስነትን ህንጢነትን ንኸጥሪ ክስራሓሉ ተላብዩ። ኮሎኔል ተስፋፅና መወዳእታ እቲ ኣጋጣሚ ከም መድረኽ ምውራስን መኾስካስ ክብርታትን ብምዃን ናይ ዕድመ ሰብ ፀጋ ምውሳዱ ኸመም ዝርኢሉ ባይታ ንምርጋፅ ከይተሓለልና ንምስራሕ መብፅዓ እናኣተወሉ ዕለት ከም ዝኾነ ሓቢሩ። ኣብ ማሓዳሪት ንዞባ ዒላ በርዕድ ወይዘሮ ዓሻ ዓሊኖር ብወገና ናይ ዕድመ ሰብ ፀጋ ምንጪ እሩን ባህሊ ክብርታት እምነትን ሞራልን ብምዃኖም ዝግባእ ክብርን ክንክንን ክግበረሎም ከም ዝግባእ ገሊፃ ኣብቲ ኣጋጣሚ ዝተረኽቡ ናይ ዕድመ ሰብ ፀጋ ንባህሊ ታሪክን ክብርታትን ሕብረተሰብናን ኣገባባቱን ዝገልጽ ምስክርነት ቀሪቡ። ሓደ ጥቅምቲ ኣህጉራዊ መዓልቲ ናይ ዕድመ ሰብ ፀጋ ብደረጃ ዓለም ንመበል 35 ብደረጃ ሃገርና ድማ ንመበል 31 ግዜ ተዘኪራም።
0: ቤት ፅሕፈት ትምህርቲ ንዞባ ዓዲ ቀይሕ ኣብ ዓመት ትምህርቲ 2025-2026 ኣብ ሃገራዊ መርመራ ሻምናይ ክፍሊ ማለት ጀነራል 80 ልዕሊኡ ነጥቢ ንዘምፅኡ 22 ደቂ ኣንስትዮ ዝርከብኦም 48 ተምሃሮ ብሓደ ጥቅምቲ ሽልማት ቆሓይቱ ዓዲሉ። ኣብቲ ኣጋጣሚ ሓላፊ ኣብያተ ትምህርቲ ንዞባ ዓዲ ቀይሕ መምህር በየነ ተስፋይ ሽልማት ቆሓይቶ ልዕሊ ነጥቢ ንዘምፅኡ ተሃበርም ተምሃሮ ዝውሃብ ምዃኑ ብምጥቃስ ተሸለምቲ ካብ ማእከላይ ደረጃ ኣብያተ ትምህርቲ ቆሓይቶ

ንዓይ መሓዛ ዳግን ዑናቡር ኢግላን ሓዋፁን ምዃኖም ኣብሪሖም ተራ ወለድን መምሃራንን ኣብ ዓወት ተምሃራይ ወሳኒ ከም ዝኾነ ዮሃና ድሕሪ ምባል ተሸለምቲ ኣብ ናይ ካልኣይ ደረጃ ትምህርቶም ብሉፃት ክኾኑ ፃዕሮም ክሕይሉ ምዒዱ ኣማሕዳር ንዞብ ዓዲ ቀያሓቶ ሃብታይ ተስፋ ዝግብ ወገኑ ምትብባዕ ተምሃራይ ንመስርሕ ምምሃርን ምስትምሃርን ንቅድሚት ካብ ዝደፍኡ ረቑሒታት ስለ ዝኾነ ኣብ መጻኢ ብዝለዕለ ክድፍእ ኣሉ ተላብዩ ጨንፈር ማሕበር መምሃራን ዞባ ደቡባዊ ቀይሕ ባሕሪ ምስ ጨንፈር ሚኒስትሪ ትምህርቲ ብምውሃድ ዓቕሚ መምሃራን ቅድመ ትምህርቲ ንምሕያል ስልጠና ወዲቡ እቲ ብ26 ከምኡውን 29 መስከረም ብግብርን ክልሲ ሓሳብን ዝተካየደ ስልጠና ኣብ ኣገባብ ኣመሃህራ ምድላው ሰሙና ውጥን ኣተኣላለያ ህፃናትን ስነ ምምህርናን ዘተኮረ እዩ ነይሩ ነዚ ኣብ ምዕባለ ቆልዑ ዘተኮረ ስልጠና ዝሃበ ኣብ ጨንፈር ትምህርቲ ዞባ ደቡባዊ ቀይሕ ባሕሪ ሱፐርቫይዘር ቅድመ ትምህርቲ መምህር ዓሊ ሓንዱ ኣብ ረባሓታት ኣገልግሎት ቅድመ ትምህርቲ መምዘን ምክታል ደረጃ ምዕባለ ቆልዑ ኣወፃፃ ውጥን ኣብ ውህብ ክፍለ ግዜን ዝስራሕ ንጥፈታትን ከምኡውን ኣብ ሞያዊ ስነ ምግባር መምሃራን ኣተኪሩ መብሪህ ሂቡ ሓላፋ ዶ ቅድመ ትምህርቲ መምህር ሃይለ ማቴዎስ ብወገኑ ቀንዲ ዕላማ ናይቲ ስልጠና መምሃራን ቅድመ ትምህርቲ ኣብ ኣተኣላለያ ቆልዑ ንዝፀንሐን ኣፍልጦ ኣበሪኸን ንዝለዓለ ዕብትን ምዕባለን ቆልዑን ክሰርሓ ምዃኑ ሓቢሩ ኣብ ዞባ ደቡባዊ ቀይሕ ባሕሪ ሓላፊ ጨንፈር ትምህርቲ መምህር ፍሳሃየ ኪዳኒ ድማ እቲ ስልጠና ኣገዳስነቱ ተራእዩ ኣብ መፃእውን ከም ዝካየድ ብምጥቃስ ሰልጠንቲ ንዝቐሰምኦ ፍልጠት ኣብ ተግባር ከውዕልኦ ኣብ ከባቢኦም ንዝርከቡ ማሓደርቲ ርእሰ መምሃራንን ህዝብን ጥቡቕ ዝምድና ብምፍጣር ድማ ውፅኢታዊ ስራሕ ከዓያ ተሓሳሲቡ ኣብ ዞባ ደቡባዊ ቀይሕ ባሕሪ ኣብ ዓመተ ትምህርቲ 224 225 ካብ 23 ዘይሓልፍ ዝነበረ ቁፅረ ትካላት ቅድመ ትምህርቲ ኣብ 225 226 ናብ 77 ከም ዝዓበየ እቲ ዝተረኸበ ሓበሬታ ኣፍሊጡ ኣብ ንዞባ ፀሮና ነበርቲ ምምሕዳራት ከባቢ ድብን ጎበለን ብማእከል ዓዶም ሰንጢቑ ዝሓልፍ ፅርግያ ደቂ ኣምሓረ ፀሮና ብምሩፅ ሓመፂ ይፅጉኑ ኣለዉ ኣብቲ ሰሙናዊ ዝካየድ ዘሎ ወፈራ ኣብ ሓደ እብረ ልዕሊ 350 ጉልበት ሰብ ይሳተፍ ከም ዘሎ ዝሓበሩ ማሓደርቲ ናይተን ምሕዳራት ከባቢ እቲ ስራሕ ቀጻሊ ምዃኑ ሓቢሮም ኣዛዚ ናይታ ኣብቲ ስራሕ ትሳተፍ ዘላ ኣህዶ ህዝባዊ ሰራዊት ብወገኑ ኣብቲ ከባቢ ዝሰላሰል መደባት ልምዓት ንምዕዋት ወትሩ ድልዋት ምዃኖም ገሊፆም ብኻልእ ወገን ቤት ፅሕፈት ዕዮን ማሕበራዊ ድሕነትን ኣብ ንዞባ ፀሮና ን91 ፅጉማት ተምሃሮ ንዓመት ሙሉእ ዘገልግሎም ናውቲ ትምህርቲ ዓዲሉ ሓላፍቲ ቤት ፅሕፈት ኣቶ ምስግና ፍሳሃየ እቲ ዕላማ ብቁጠባዊ ፀገም ካብ ማኣዲ ትምህርቲ ዝግለሉ ወገናት ከይህልውን ማዕረ መዛንኦም ትምህርቶም ብግቡእ ክከታተሉን ከም ዝኾነ ብምጥቃስ ካብ ናይ ዝሓለፈ ዓመታት ተመክሮ ውፅኢታዊ ከም ዝኾነ ገሊፁ ምምሕዳር ንዞባ 4 ስመራ ኣብ ልምዓታዊ መደባት ንዝተዋፈሩ ኣባላት ሓይልታት ምክልኻል ናይ ምስሓን ምዝንጋዕን እንግዶ ተወዲቡ ኣብቲ ብሓደ ጥቅምቲ ዝተካየደን ዋና ኣካያዲ ስራሕ ምምሕዳር ዞባ ማእከል ኣቶ ዘርኢት ወልደ ብርሃን ዝተረኽብሉን ኣጋጣሚ ኣማሕዳሪት ንዞባ ወይዘሮ ኣልጋነሽ ትኩ ኣብ ዘስማዓቶ ቓል ጀጋኑ ኣባላት ሓይልታት ምክልኻል ኪኖ ሓለዋ ሃገር ኣብ ልምዓታውን ትሕቲ ቅርፃውን መድባት ተዋፊሩ ዘሕብን ስራሕ የሰላስል ከም ዘሎ ብምጥቃስ እቲ ምስ ውዕለቶም ዘይዳረግ እንግዶት ምስጋና ንምቕራብን ንምትብባዖምን ከም ዝኾነ ኣረጋጊፃ ኣዛዚ ናይታ ኣብ ንእዞብ 4 ስመራ ኣብ ማእቶታዊ ስራሕ ተዋፊራ ትርከብ ኣሃዱ ብወገኑ ብህዝብን ምሕዳርን ዝተገብረሎ እንግዶት ብምምጓስ ብህዝብን መንግስትን ዝተዋሃቦም ተልእኹ ንምፍጻም ወትሩ ድልዋት ምዃኖም ገሊጹ ዝስዕብ ዜናታት ሃገራት ወፃኢ ክብራት ተዓዘብትና ንምክታልኩም ደጊምና ብክብሪ ንዕደም ዜና ወፃኢ ኣሜሪካ ነፈርቲ ትስከም 4 መርከብ ውግእ ዝሓቆፈ ሓድሽ ኣሃዱ ናብ ዞባ ማእከላይ ምብራቅ ከም ዝለኣኸት ሓቢራ እዚ ልዕሊ 2,000 ኣባላት ሓይሊ ባሕሪ ዘጠቕለለ ወታደራዊ ኣሃዱ ምስ ኢራን ኣብ ዘዳውብ ከባቢታት ከም ተፀግዐ ዝቃላሕ ዘሎ ኣሜሪካ ክሳብ ዝመፅ ወርሒ ሕዳር ኣብቲ ከባቢ ገዚፍ ኣሃዱ ከም ትቐውም ብምጥቃስ እዚ ተላኢኹ ዘሎ ኣካል ናቱ ምዃኑ ኣረዲኣ ነዚ ስጉምቲ ዝኾነ ነቲ ኢራን ክመፃ ዝኽእል መጥቃዕቲ ንምምካት ምድለዋታ ከም ተፀፍፍ ትገልፅ ስለ ዘላ ቀለውላዊ ዞባ ማእከላይ ምብራቅ መሊሱ ከም ዝኸርር ይእመት ኢራን ኣብ ልዕሊ ኣተወሳኺ ወታደራዊ ስጉምቲ ንዝውሰድ ኣቐዲማ ዘይተጠቕምነትሉ ፅዋር ከም ተዋፍር እውን ኣጠንቂቓ ኣላ እዚ ከምዚ ኢሉ እንከሎ ምዝ ሓድሽ ወታደራዊ ምንቅስቃሳት ተኣሳሲሩ ዋጋ ነዳዲ ካብቲ ዝቐነዮ ብንኡስ መጠን ከም ዝወሰኸ ተገሊጹ ኣሜሪካ ኣቐዲማ ኣብ ፅላጥ ፀዓት ካብ ዝገበረቶ ዝዓበየ ወፍሪ ከም ተካይድ ፕረዚደንት ዶናልድ ትራምፕ ሓቢሩ
እቲ ግዙፍ ወፍሪ ኣብ ቴክሳስ መመንጨው ፀዓት ኤሌክትሪሲቲ ኣብ ኣላስካ ድማ 8 ኒክለሳዊ ትካላትን መስመር ተፈጥሮኣዊ ጋዝን ንምህናፅ ዝዓለመ ምዃኑ ተገሊጹ። እቲ ውጥን ደቡብ ኮርያ ብኣሜሪካ ክትገብሮ ተሰማሚዓ ብዘላ ናይ 200 ቢልዮን ዶላር ወፍሪ ከም ዝሰላሰል እዩ ፕረዚደንት ትራምፕ ሓቢሩ ዘሎ። ፕረዚደንት ትራምፕ ኣምሳያ ናይቲ ደቡብ ኮርያ እትገብሮ ጠዋ ወፍሪ ናብ ኣሜሪካ ንእትልእኾ ፍርያት ዝውሰን ቀረፅ ናብ 15 ሚታዊት ክወርድ ምዃኑ ረድዩ። እዚ ኣብ 232 ክዛዘን ትፅቢት ዝግበረሉ ዘሎ ግዙፍ ፕሮጀክትታት ውሕስነት ፀዓት ኣሜሪካ ንምርጋፅ ተሮ ልዑል ምዃኑ ይእመት። መጠን ክዙን ነዳድን ጋዝን ኣሜሪካን ናንቆልቆሎ ይኸይድ ከም ዘሎ ዝፍለጥ ኮይኑ ፕረዚደንት ትራምፕ ንምትኩእ ወፍሪ ከም ዝሰፍሕ ክገልፅ ፀኒሑ ኣሎ። መንግስቲ ሩስያ ብርክት ዝበሉ ዲፕሎማሰኛታት ሃንጋሪ ካብ ሃገሮ ክወፁ ትእዛዝ ኣመሓላሊፉ። እቲ ስጉምቲ መልሰ ግብሪ ናይቲ መንግስቲ ሃንጋሪ ኣብ ዝሓለፈ ወርሒ መስከረም ኣብ ልዕሊ ዲፕሎማሰኛታት ሩስያ ዝወሰዶ ናይ ምፅጓግ ውሳነ ምዃኑ ተገሊጹ ኣሎ። በዚ መሰረት እቶም ዲፕሎማሰኛታት ኣብ ውሽጢ 2 ሳምንታት ካብ ሃገሮ ክወፁ መንግስቲ ሩስያ ኣዚዙ ኣሎ። እቲ ሓድሕዳዊ ስጉምትታት ንዲፕሎማስያዊ ዝምድና ክልቴና ሃገራት ብኣሉታ ክፀልዎ ከምዝኽእል ይእመት ኣሎ። እዚ ከምዚ ኢሉ እንከሎ ዝዓበየ ናይ ጋዝ ጠለባታት ካብ ሩስያ ትሽምት ሃንጋሪ ተፈጢሩ ዘሎ ሓድሽ ዲፕሎማስያዊ ምዕባለታት ቁጠባዊ ሃስያ ከስዕበላ ከም ዝኽእል ይጥቀስ። ኣሜሪካን ብራዚልን ኣብ ምምዕባል ንግዳዊ ዝምድና ትዝቲ ሓበራዊት ጉጅለ ንምቓም ተሰማሚዐን። እታ ጉጅለ ኣሜሪካ ኣብ እታዊ ፍርያት ብራዚል ክትውስኖ ብዝፀንሐ ተወሳኺ ቀረፅ ተፈጢሩ ዘሎ ንግዳዊ ዘይምቅዳው ኣተኪራ ከም ተዘራርብ ኣፍሊጡ ኣሎ። ወከልቲ ንግዲ ኣሜሪካን ብራዚልን ኣብ ዝሓለፈ ቀረባ መዓልትታት ውፅኢታዊ ምንባሩ ዝገለፀዎ ዝርርብ ከም ዘካየዱ ምግላፆም ዝከር እዩ። ኣሜሪካ ኣብ ዝተወሰነ ፍርያት ብራዚል ኣስታ 37 ሚታዊ ተወሳኺ ቀረፅ ወሲና ከም ዘላ፣ እዚ ድማ ንኣስታት 23 ሚታዊት ካብቲ ብራዚል ናብ ኣሜሪካ ትገብሮ ሰደድ ባዕሎታ ፀሊዎ ከም ዘሎ ፀብፃባት ይረድኡ። ብራዚል ኣብ ቀዳማይ መንፈቅ 2026 ናብ ኣሜሪካ ልዕሊ 17 ቢልዮን ዶላር ዝግመት ሰደድ ከም ዝገበረ ዝጠቕሱ ፀብፃባት ምስቲ ናይ ቅድሚ ዓመት ተመሳሳሊ ዋርሒ ክነፃፀር ከሎ ብልዕሊ 13 ሚታዊት ከም ዝነክ ይረድኡ። ዜና ንምዝዛም ኣርእስታት ክደግመልኩም። ዲፕሎማሰኛታት ናይ ምስጓጉን ስጉምቲ ዝምልከት መግለፂ ውፅኢ እዩ። ቤት ፅሕፈት ሕርሻ ምሉእ ዞባ መንደፈራ ተጠቃምነት ሓመድ ኣልቦ ሕርሻ ንምስፋሕ ን4 እንስሳ ስልጠና ሂቦም። ኣህጉራዊ መዓልቲ ናይ ዕድመ ሰብ ፀጋ ብደረጃ ሃገር ኣብ ዕላ ብርዕት ተዘኪራ። ኣሜሪካ ነፈርቲ ትስከም መርከብ ውግእ ዝሓቆፈ ኣሃዱ ናብ ዞባ ማእከላይ ምብራቅ ልኢኻ። ኣሜሪካ ኣቅዲማ ብፅላት ፀዓት ካብ ዝገበረቶ ዝዓበየ ወፍሪ ከም ትካየድ ገሊፃ። መንግስቲ ሩስያ ብርክት ዝበሉ ዲፕሎማሰኛታት ሃንጋሪ ካብ ሃገሩ ክወፁ ትእዛዝ ኣመሓላሊፉ። ዜናታት እዛዚ ምሎም ዝተረፉ መድባትና ንሓድገኩም ብወገነይ ሰላም ኣልቲ እዩ።

0: ሰላም ከመይ ፅኒሕኩም ክቡራትን ክቡራን ተኸታተልቲ ዕለታዊ ዜና ስፖርት ሒዘልኩም ቀሪበ ዘለኹ ሮቤል በርኸት እየ ንምክታልኩም ብኽብሪ ዕድም።
1: ስፖርታዊ ውድድራት ምምሕደራዊ ክፍልታት ሚኒስትር ምክልኻል ብሶንን ሰሉስን ብውድድራት ኩዕስ ምርብብን ኩዕስ እግሪ ደቂ ኣንስትዮን መዛዘሚ ቀዳማይ ዙርያ ኣካይዶም ኣብ ኩዕሶ መርበብ ደቂ ተባዕትዮ ሳቡር ኒዒታሮ ኣከታቲላ 25 ብ22 25 ብ15 ከምኡውን ኣብ ሳልሳይ ዕብረት ፀወታ ገዲም ተፃወታይ ጋንታ ዒታሮ ኣብርሃለይ ግርማይ ብዘርኣዮ ጉድለ ዲስፕሊን ካብ ፀወታ ብምስጓግ ሳቡር ነዚ ሃጓፍ መዝሚዛ ብገፊሕ ውፅኢት 25 ብ5 ብምስዓል

ብድምር ውፅኢት ሰለስተ ባር ተዓዊታ ናብ ዝቕፅል ሰጊራ ዝሰዕቢ ፀወታ ሓሊበት ምስታ ንገዲም ስነ ጥበበኛ ሃብተ ስላሴ ኣብርሃ ዓይኖመ ኣብ መሳርዓት ፀንበረት ዋልታ ገጢማ ሓሊበት ነዛ ውርድር ኣቕሊላ ብምርኣይ ንተቐየርቲ ተፃወታያ ኣሰሊፋ ዋልታ ኣብ ፋልሜት ሴት ክትዕወትን ከላ ኣብ ዝቕፅላ እብሪ እናተበራርያ ናብ ማዕረ ውፅኢት 2-2 ኣምሪሐን ኣብ መፋለየት ክፋል ሓሊበት ንምኩራት ተፃወታ ኣሰሊፋ ብፅቢ ውፅኢት ከዓ 3-2 ተዓዊታ ብሰሉስ ካብ ዝተኸየደ ኩዕስ ስምርበብ ደቂ ኣንስትዮ ኣብ 5 ውርድራት ስዕረት ዝበሃል ከይጣዕማ ዝተረኸባ ሳቡርን ኣባሓነን ኣብ ዝገጠማሉ ሳቡር ካብ ናይ ዝሓለፈ ፀወትኣ ሓይላ ቐሪባ ነታ ብስሒ ደገፍታ ኣኽቲታ ዝቐረበት ኣባሓኒ 2 ባሉ ብምስዓር ድማ ናይ ዘይተሰዓርነት ጉዕዝኣን ቀዳማይ ደረጃ ኣናውሒሳ ዓራቅ ንዋልታ ዓዲማ 2 ባሉ ብምዕዋት ራብዓይ ደረጃ ሒዛ ናብ ዝቕፅል ሰጊራ ኣብ ኩዕሶ እግሪ ደቂ ኣንስትዮ ሳቡር ምስ ሂምቦል ገጢማ ሳቡር ሰሊጥዋ ካብ ሊሄም ዕቑባይ 3 ካብ ሩታ ሙሴ ድማ ሓንቲ ሸቶ ብምርካብ ብድምር ውፅኢት 4 ባሎ ተዓዊታ ንዒታሮ በሊፃ ሳልሴይቲ ኮይና ሓሊፋ ዋልታ ምስ ኣባሓኒ ኣብ ዝገጠማሉ ዋልታ ብገፊሕ ውፅኢት 10 ባሎ እያ ተዓዊታ ኣብዛ ግጥም 5 ካብ ደናይት ፍፁም 3 ካብ ባን ዕቑባይ ሓንቲ ካብ ፊዮሪ ዕቑባ ሚካኤል ከምኡውን ተፃወቲት ኣባሓኒ ፌቨን ሰመረ ናብ ገዛ ልዳታ ብዘመዝገበታ ሸቶ 10 ባሎ ተዓዊታ ደናይት ፍፁም ከዓ ብ10 ሸወታት ንብልፅቲ ኣመዝጋቢ ሸቶ ትቕልሶላ እዚ ከምዚ ኢሉ እንከሎ ስፖርታዊ ውድድራት ምምሕደራዊ ክፍልታት ሚኒስትር ምክልኻል ብውድድራት ኣትሌቲክስ ይቕፅል ብሓሙስ ኣብ ዝተፈላለየ ርሕቀት ዝሸፈነ ውድድር ይካይዱ ዘይተረኽበ ውፅኢት ድማ ኣብ ናይ 100 ሜትሮ ደቂ ኣንስትዮ ፌሩስ ተስፋይ ካብ ዒታሮ ደሊና ዮሴፍ ካብ ዒታሮ ዮሩሳሌም ኣባዲ ካብ ሓሊበት ኣብ ናይ 400 ሜትሮ ደቂ ኣንስትዮ ሉልያ ወልደ ዮሃንስ ካብ ዓራግ ዮሩሳሌም ኣባዲ ካብ ሓሊበት ፊልማዊት ኣብርሃ ካብ ዓራግ ኣብ ናይ ደቂ ተባዕትዮ ድማ ዑስማን ሱሌማን ካብ ዒታሮ ኣታክልቲ መዓሾ ካብ ዒታሮ የርጋኣለም ጥዑም ምዝጊ ካብ ሳቡር ኣብ 1500 ሜትሮ ደቂ ኣንስትዮ ለዋም ፀሓየ ካብ ዋልታ ሙዚ ተስፋይ ካብ ሳቡር ጀዋሂር ስዒድ ካብ ዓራግ ኣብ ደቂ ተባዕትዮ ማቴዎስ መገሻ ካብ ሂምቦል ሳምሶም ግብረ መድህን ካብ ሓሊበት ኣብርሃም ዘርኣይ ካብ ሓሊበት ተዓዊቶም ኣብ ናይ 10,000 ሜትሮ ኣብ ናይ ደቂ ተባዕትዮ ካብ ዝተኻየደ ደጎል ተኽሉ ካብ ዒታሮ ኤቨኔዘር ሙሴ ካብ ሂምቦል ክብሮም ተስፋ ገርግሽ ካብ ሳቡር ብምዃን ክዕወትን ከለዉ ኣብ ልዕለት ዝላ 2 ፆታ ድማ ኣብ ናይ ደቂ ኣንስትዮ ናስራ መሓመድ ካብ ሳቡር ልዋም ፀሓየ ካብ ዋልታ ደሊና ዮሴፍ ካብ ዒታሮ ኣብ ናይ ደቂ ተባዕትዮ ኣዶናይ ኣፈወርቂ ካብ ሓሊበት ብ200 ሜትሮ ብምዝላል ኣብ ውርድራት ክፍልታት ሚኒስትር ምክልኻል ካብ ዝተኻይዱ እቲ ዝለዓለ ክብሪ ወሰን ኮይኑ ተመዝጊቦም ንዑ ስዒቦም ድማ ዳዊት ኣስመሮምን ጸጋይ ዘርእዝግን ካብ ኣባሓኒ ተዓዊቶም ምምሕዳር ዞባ ማእከል ንዕውታት ኣትሌታት ሻምፒዮን ኣፍሪቃ ከተማ ኣክራን ንዕውታት ኣትሌታት ሻምፒዮን ዓለም ከተማ ኮፐንሃገን ደኒማርክን ደቂ ኣንስትዮን ደቂ ተባዕትዮና ተባቢዖም ኣብቲ ኣብ ሰዓታት ድሕሪ ቀትሪ ዝተኻየደ ናይ ምትብባዕ መደብ ፕረዚደንት ፌደሬሽን ኣትሌቲክስ ዞባ ማእከል ኣቶ ክብሮም ተኽለ ኣብ ዘስምዖ ናይ ምኽፍት ቓል ቀንዲ ዕላማ ናይቲ ዝተኻየደ ምትብባዕ ነቶም ኣንጸባራቕ ዓወት ዘመዝገቡ ኣትሌታት ክብሪ ምሃብ ንኻልኦት ኣትሌታት ድማ ቅዱስ ቅንኢ ንምሕዳር ምዃኑ ገሊጾም ዋና ዳይሬክተር ክፍሊ ባህልን ስፖርትን ዞባ ማእከል ኣቶ ኣስመሮም ጸጋ ብርሃን ኣብ ዘስምዖ ቓል ድማ ስፖርት ብልዑል ተሳታፍነትኩም ብሓፈሻ ምምሕደራት ንኡሳን ዞባታት ከምዝሕይል ጠቒሱ ነቶም ሎሚ ዕለት ዝሽለሙ ዘለዉ ኣብነታውያን ኣትሌታት ዝረኽቦ ዓወት ብምዕቃብ ንቐጻሊ ብደረጃ ዓለም ኣብ ዝካየድ ውድድራት ዓወታት ክሓፍሱ ዘኻኺሮም ዋና ካይዲ ስራ ምምሕዳር ዞባ ማእከል ኣቶ ዘርኢት ተወልደ ብርሃን ኣብ መደብ ደምታ ኣብ ዘስምዖ ቓል ስፖርት ብዘይካ ምሉእ ጥዕና ክትውንን ዝህልው ኣበርክቶ ኣብ ሃገራውን ኣህጎራውን ተፈላጥነት ዝለዓለ ግደ ስለ ዘለዎ ምምሕዳር ዞባ ማእከል ስፖርት ብዓይነትን ቁፅፅርን ምዕባይ ብዝሓይለ ከም ዝሰርሕ ድሕሪ ምግላጽ ንኹሎም ዕውታት ኣትሌታት የውሃና ኢሎም ኣብቲ ዕለት ንዕውታት ኣትሌታት ሰርቲፊኬትን ገንዘባዊ ምትብባዕን ብምሃብ ናይ ድራር እንግዶት ተኻይዶም ግጥማት ኔሽንስ ሊግ ኤሮጳ ቐጺሉ ፖርቱጋል ኣብ ዲኒማርክ ተዓዊታ ክሎፕ ቀዳማይ ዓወት ኣስተማቒሮም ሓለቓ ጋንታ ክርስቲያኖ ሮናልዶ ዝገደፋ ፖርቱጋል ኣቲዋ ዝቕኒ ዕግርግር ተጻዊራ ብሸቶታት ካንሴሎ ራሞስ ቬቲንያ ንፈለማ ግዜ ንሃገራዊት ጋንቲኡ ዘመዝገባ ሸቶን ፍሊክስን ኣብ ልዕሊ ዴኒማርክ 4-2 ተዓዊታ ንምድባ ብምሉእ 9 ነጥቢ መሪሐቶም ፖርቱጋል ምስ ሓለቓ ጋንታኣን ኣብ ዝሓለፉ ልዕሊ 10 ዓመታት ኣዋንጭ ዓለምን ኤሮጳዊ ውድድራትን ወኪሉ ኣብ ቤይቲ ክብርታ ዘጓናፀፋ ክርስቲያኖ ሮናልዶ ድሕሪ ምብተኻ ራፋኤል ሊኦ ንቁፅሪ 7 ማልያ ካብ ሮናልዶ ተረኪቡ መሊስዋ ክፃወት ከሎ ፍሊክስ ኣብ 3 ተኸታታሊ ራሞስ ድማ ንኽልተ ፀወታ ሸቶታት ኣመዝጊቦም ዴኒማርክ ንኽልተ ሸቶታታ ካብ ዳምስ ጋርደን ሆይላንድን እያ ኣመዝጊባተን
ኣብ 46 ድቕ ህገም ብቐይሕ ዝተባረራ ኖርዌይ ኣብ ዌልስ ዝሓዘቶ መሪሕነታ ረኪባ 2-1 ተረቲዓ። ዌልስ ካብ ጀምስን ዊልያምስን ንኽልተ ሸቶታታ ክተመዝግብን ከላ ኖርዌይ ካብ ቦብያ ነታ እንኮ ሸቶ ኣመዝጊባ። ስለዚ ኣብ ምድብ 4 ፖርቱጋል ብምሉእ 9 ነጥቢ ትመርሕ፣ ዴንማርክ ዌልስን ኖርዌይን ብማዕረ 3 ነጥቢ

0: ንዞባ ጋሽ ባርካ ካብ ዘቆሞ 16 ንኡሳን ዞባታት ሓደ እዚ ጎቦታትን ስንጭሮታትን ኣብ ዝዓብለሎ ከባቢ ዝርከብ ንዞባ ልጉዓን ሰባ እዩ። እዚ ንዞባ እዚ ብሰሜን ምዞባ ዓንሰባ፣ ብደቡብ ምዞባ ደቡብ፣ ብምዕራብ ምስ ንዞባ መንሱራ፣ ብምብራቅ ከዓ ምዞባ ማእኸል ዝዳወብ ኮይኑ 13 ማሕደራዊ ከባብታትን 22 ዓድታትን የጠቓለለ። ኣብዚ ገጠራት ዘብቀዓሉ ዘለዋ መድረኽ ክስመይ ዝከኣለሉ ዘሎ እዋን ሓያሎ ዓድታት ስርበተኻዊ ለውጥታትን ምዕባለታትን ኣብ ምምዝጋብ ይርከባ። ካብቲ ኣውራን መሰረታውን ጠለባት ድማ እቲ ምዕሩይ ዝርግሕን ዝተመጣጠንን ምዕባልን ኣብ ኩሉን ንኹሉን ብማዕረ ንምብፃሕ ተባሂሉ ብውፃር ህዝብን መንግስትን ክዋደ ጸኒሕን ዘሎን ማሕበራዊ ኣገልግሎትን ምስኡ ተኣሳሲሩ ዝረአ መዳያትን እዩ። ነበርቲ ዓድታት ንዞባ ልጉዓን ሰባ ድማ ተጠቀምቲ ናይቲ ዕድል ኮይኖም ካብ ዝርከቡ ዘለዉ ዜጋታት እዮም። ቀንዲ ንነበርቲ ናይዚ ንዞባ ዝነበረ ጸገም ማይ እዩ። ማይ ንኹሉ ማሕበራዊ ኣገልግሎት ኣዝዩ ወሳኒ ግደ ኣለዎ። ማይ ህይወት እዩ። ማይ ምንባር እዩ። ማይ ምቕጻል እዩ። ካብ ንምሳይ ንጽሬት ንሕርሻን ካልእ ማሕበራዊ ህይወትን ሓሊፉ ኣብ ኩሉ ጽላታት ወሳኒ ግደ ዘለዎ እዩ። ነበርቲ ናይዚ ንዞባ እምበኣር ብሰንኪ ዝነበሮም ጸግማት ማይ ክሽገሩ ተራእዮም እዮም። ዋሕድን ሕጽረትን ማይ ንዅሉ ኣባል ሕብረተሰብ ጸሉ ጉዳይ እኳ እንተኾነ፣ ብፍላይ ግን ኣብ ልዕሊ ኣዴታት ነፍሰ ጽሮትን ቈልዑን ዘውርዶ ሃስያ ቀሊል ኣይኮነን። ነበርቲ ዓድታት ንጉዓን ሰባውን ማይ ንምጉራት ከቢድ ዋጋ ከፍ ኢሎም ንዊሕ ተጓዒዞም ግዜን ጉልበትን ይህልኹ ምንባሮም ናይ ቀረባ ተዘክሮታት እዩ። ብሳላእዚ ኣብ ዝወሳኒ መድረኽ ብውፃዕር ህዝብን መንግስትን ዝተሃንፀ ከዘንቲ ማይ ድጋታትን ምስኡ ተኣሳሲሩ ዝተዋደደ ነገራትን ሓድሽ ምዕራፍ ህይወት ከፊትሎ ከም ዝርከብ ዘሎ ንቓለ ምስክርነት ኣመሓዳሪ ናይቲ ንዞባ ኣቶ ኣብርሃም ሓጎስን ካልኦት ረኺብና ዘዘራረብናዮን ነበርትን ዘጉልሕ እዩ።
1: እዚ ሰርሒናዮ ዘለና ዲጋታት ልዕሊ 10 ዲጋታት ኢና ሰርሕና ዘለና ማለት እዩ። 10 ዲጋታት ክስራሕ ከሎ 10 ዲጋታት ምስራሕ ጥራሕ እውን ዘይኮነ እቲ ተሰርሒ ዘሎ ኣብ ኣገልግሎት ህዝብን መዓልኡን ክውዕል ኣብ ልምዓት ክውዕል ዝያዳ ድማ ንትሕቲ ባይታዊ መሬትና ማይ ንክህፍትም እዚ ንዞባ እዚ ብዝገበርናዮ ልዕሊ 10 ዝኾና ዲጋታት ሰርሒናየን ዘለና ብድምር ክንሪኦ ከለና ኣብዚ ንዞባ እዚ ኣብ ከባቢ 2 ሚሊዮን ሜትር ኪዩብ ተታሒዙ ኣሎ ማለት እዩ። እዚ ኣብ ሓደ ንዞባ ክንዲ ዝኣክል ማይ እንተ ትሕዛ ኣለካ ኮንካ እስካዕ ክንደይ ፀጋታት ፈጢርካ ኣለካ፣ እስካዕ ክንደይ መሰሮት ፈጢርካ ኣለካ፣ እስካዕ ክንደይ ዕብት ናይ 6 ፀገም ማይ መፍትሒ ጥራሕ እውን ዘይኮነስ ክንደይ ትሕቲ ባይታ ማይ የህፍቲምና ኣለና፣ ክንደይ ናብ ልምዓት ክቀይርና ኣለና ንዝብል ሕቶ እዚ ብዓይኒ ዝረአ ብግብሪ ዝረአ ንስኹም ኣብ ታሕቲ ወሪድኩም ክትርእዎ እቲ ባይታ ተሰርሒ ዘሎን እቲ ዝለምዕ ዘሎን እቲ መቐይሮ ዝመፅእ ዘሎን እዚታቱን ክረአ ይከኣል እዩ።
0: እዚ ሎሚ ኣብ ታሕቲ ናይተን ዲጋታት ዝተዃዕቱ ኢላታት ዝሃንፀ ከዘንቲ ማይ ኣጋነ ተዘርጊሑ ዝርከብ ዘሎ ሻምብቆታት ማይ ብቐረባን ኣብ ቀረባን ኣብ ኩለን ዓድታት ተዋዲዱ ዝርከብ ዘሎ መዐደሊ ነቕጣታት ማይ ክሳብ ኣብ ውሽጢ ኣባይቲ ተኣታትዩ ዘሎ ቀረብ ማይን መሰርሆት ፈጢሩ ይርከብ።
1: 80 ሚእታዊት ውሕስነት ናይ ማይን ኣረጋጊፅና እዚ ምርግጋፅ ጥራሕ እውን ዘይኮነ እዚ ተሰርሒ ዘሎ ዲጋታት እዚ ዕላማታቱ ን6 ፅሩይ ማይ ጥራሕ ዘይኮነ ንልምዓቱን ከዓ ዕብየት ለውጥን ከምፅእ ከምኡውን ትሕቲ ባይታና ማይ እውን ንክህፍትም ሓደ መሰረታዊ ሕቶ ምዃኑ ድማ ድሕሪኡን እዚ እዩ። ማይ መሓዝ ማለት ምኽዛን ኣይኮነን። ማይ ንሕና ክንክዙን ኣይኮንና ንሒዝናዮ ወይ ድማ ካብኡ እንዳሰተኻ ከዚንካ ምቕማጡ ዘይኮነስ እታ ናይ ሓለፈት ክረምቲ ማይ ከመይ ጌርና ኣብ ልምዓት ክንቀይራ ከም ንኽእል እዚ እውን ዓብዪ ሰፊሕ መደብ ተታሒዝዎ ከምዚ ናይ ዓድና እምን እንተዳ ወሲድና ዒላታቶም ብ2 ሞተረ ይሰቲ ነይሩ። 2 ሞተረ እውን ተሳኢኑ ኣርቲ ራንሽታት እቲ ጀራዲን ብምሉእ ነቐይፁ ኣብ ምብራስ በፅሒ ነይሩ እዩ። እዛ ዲጋ እዚኣ ስለተ ሰርሐት ግን ሕጂ እንታይ ኮይኑሎ ማለት እዩ፣ ዒላታት ብክልተ ሞተረ ዝሰርሕ ዝነበረ ሕጂ ብሻንኬሎ ገይሮም ወስቲ ይለዉ ተበልና ክእመና ኣይክእለት እዩ። እዚ ሕጂ እንታይ ዘርእካ እቲ ምዕባለ ናይ ልምዓት ናይ ብሓቂ ሰብ ኣልሚዕኻ ኣብ ረብሓ ቀይርካ ከመይ ጌርካ ማሕበራዊ ለውጢ ክተምፅእ ከም ትኽእል ኦሬዲ ተረዲእዎ ፈሊጡ ሳብ ከምዚ ደረጃታት በፂሑ ክንሪኦ ከለና እቲ ሕብረተሰብ ናይ ብሓቂ ኣብ ሂወት እውን ምቀይሮ ፈጢሩ ከም ዘሎ ባዕሉ ካብቲ ቃል ክትረኽቦ ትኽእሉ ኢኹም ማለት እዩ።
0: ቅርፂ መሬት ንዞባሎ ጉዓን ሰባ ጎቦታትን ስንጭሮታትን ዝዓብለሎ ብምዃኑ ንሕርሻ ዝኸውን ፅበት መሬት ዘለዎ እዩ። ነበርቲ ዓድታት ናይቲ ንዞባ ካብ ወለዶ ናብ ወለዶ እናተሰጋገረ ዝመፀ ሃብታም ባህልን ልምድን ወኒኖም ዝርከቡ እዮም። ኣብቲ ከባቢ ንኽትኣምኖ ዘፀግም ንሓይሊ ሰብን ተባላሓትነትን ዝምስክር ንጎቦታትን ስንጭሮታትን ኣደላዲሎም መዳሚዶምን ኣብ መዓላ ክረምታዊ ሕርሻን ልምዓት ጀራድን ዝውዕል ሓድሽ መሬት ዝፈጥሩ ፃዕራማት እዮም።
1: እቲ ናይ ሕርሻ ቦታና ከምቲ ዝንጠቕሶ ፀንሓና ኣብ ስትራቴጂካዊ ኣቀማምጣ ናይቲ ንኡዞባና ብጎቦን ስንጭሮን ኣኻውሕን ዝተዓብለለ እዩ። ናይ ሕርሻ ሙጩእ ናይ ሕርሻ መሬት የብሉን። እተን ናይ ሙጩእ ሕርሻ ዝበሃላ

0: በዛ ናይ ዓድና ኣመን ዝርከባ ጎልጎል ኣብዚኣ ፊትና ዘለዋ ተዘይ ኮይነን ካልእ ኩሉ ስንጭረታትን ጎቦታትን እዩ። እዚ ልዕሊ 6,000-7,000 ሄክታር ዝሕረስ ኣለና ኢና ክንዛረብ ከለና እዚ ህዝቢ ዝፈጠሮ እዩ። ህዝቢ ዝፈጠሮ ክንብል ከለና ከመይ ጌርካ ሓንቲ ስንጭሮ 6-7 ሜትሮ ነዲእካ ከመይ ጌርካ ናብ ግራት ክትቀይራ፣ ከመይ ጌርካ ግራት ቀይርካ ድማ እቶት ትረክበላ። እዚ ሕጂ እቲ ፃዕሪ ናይቲ ሓረስታይ ክንርኢ ከለና ነዚኣ ንክገብር 6-7 ሜትሮ ክነድቕ ኣብኡ ዘሎ ደናጉላ ክሰብር ኣብኡ ዝፀዓት ዘጥፎ ኣብቲ ንዕኡ ነዲእካ ናብ መሬት ንምቕያር ዝፅበዮ ግዜ ኣብ ግምት እቲኻ ናይ ብሓቂ እስካዕ ክንደይ ፃዕሪ ዘካይድ ኢልካ እንተተሓሲብካ ናይዚ ንኡ ዘባዚ ናይ ብሓቂ ገርመካ እዩ፣ ዝገርም እዩ። እዚ ድማ እንታይ እዩ ሰረት ዝፀንሐ ስለ ዝኾነ ጥራሕ እዩ። እዚ ሕጂ ዋላ እስካ ሕጂ ዝቕፅል ዘለውን ካብቶም ቀዳሞት ኣብሓጉ ብሓጎታቱ ከምዚ ገይሮም መሬት ፈጢሮም ይነብሩ ስለ ዝነበሩ እዚ ድማ 6 ሜትሮ ክትነድቕ እንተደኣ ኮንካ እዚ ሃዋሕ እዚ ከመይ ጌርካ ይክትሰብሮ። ኣብዚ ንኡ ዘባዚ ሕጂ ናይ እምኒ ምስባር ክእለት ሞያ እቲ ዝለዓለ እዩ።
1: ብመሰረት መግለፅታት ኣመሓዳረኒ ናይቲ ንኡ ዞባ ኣቶ ኣብርሃም ሓጎስ እቲ መጀመርያ ዝበፅሕናዮ ምሕዳር ከባቢ ዓድና ኣምን እዩ ዝነበረ።
2: እዛ ዲጋ እዚኣ ዲጋ ሸንካላ ዓድና ኣምን እያ ትበሃል። ሕጂ ናይዚኣ ዲጋ እዚኣ መፃፃኣ ክንዝክርቲ ኮይና መጀመርያ በዓል 2018 ኣዝዩ ከቢድ ናይ ፅምእ ማይ ወይ ደርቂ ስለ ደጋጠሚ ዝኮበታት ኣብዚ ዓዲ ከትሪ ክንከትሪ ጀሚርና ብዛ ዓዲ ማለት እዩ። ከትርታት እናገበርና ድሕሪኡ ተዓዲ እውን ኣብ 2021 እዛ ዲጋ እዚኣ ክትብገስ ጀሚራ ማለት እዩ። ተበጊሳ መጀመርያ ኩሉ ከትርታት ኢና ብዚሕና ነዚ ቦታ ኩሉ ከትሪ ምስ ገበርናዮ ትሕተ ባይታ ናይዚ ከባቢ ክህብትም ጀሚሩ ክህብትም እንዳጀመረ ሕጂ እዛ ዲጋ እዚኣ እውን ሃኒፅኒያ ልክዕ እንዳሃነፅኒያ እቲ ከትርቲ ታሽሙ ትገበርናያ ከዓኒ በቲ ከትሪ ጥራሕ እንዳመለት እንዳርከበትና እንዳሰራሕና ኢና መፅያ። እምበሪ ብፍላይ ናይ ለም ዓመት ጅ ክንዛረብ ንድሕር ኮይና እዚ ዲጋ እዚ ሕጂ ዝበሃል ይሕለፈን በቲ ቅድሚ ሕጂ ዝገበርናዮ ፍወሳ ናይቲ መሬት ናይቲ ቦታ ከትሪ ብኡ ጥራሕ ይመሊኡ ዘሎ ክሳብ 68 ከትሪ ኢና ከቲርና ዘለና ዚ ልዕሊ ዚሳ ዚጋ ማለት እዩ። እዚ ኩሉ ሕጂ ትሕተ ባይታ ማይ ከም ዝህብትን ኮይኑ ነዚዕ ናብታ ዲጋ ህብ ኣሎ ኩሉ ማለት እዩ። ብከምኡ መሰረት እዚዛ ዲጋ እንዳመለት እንዳመለት ትኸይዳላ ጉዲላ እውን ኣይትፈልጥኒ ካብ ዘላቶ ኣይትጎድልኒያ ምክንያቱ ትላዕላይ ከትሪ በራኸ ስለ ዘለዎ እንቲ ነዚዕናታ ናብ ኣይዳኣቱ ዘሎ ልክዕ ከም ዝወሓዚ ኮይኑ ናብኣ ድከብ ዘሎ ሕጂ ብከምኡ እያ ሎም ዓመት መልያ ዘላ ሎም ዓመት ማይ ዝበሃል ይሃርመናን ንኩሉ እዚ ትሕቲኣ ዘሎ ዒላታት ናይቲ ጀራዲን ግን ኣዝዩ ሃብቲማቶ ዋላ ፅሩይ ማይ ዝስተውን ኣብ ፅቡቅ ደረጃ ኣለና ማለት ናይ ዝስተ ፅሩይ ማይ ሕጂ ትሽግርና ካልእ ናይ ጥሪት ናይ ገለን ዘዘይ ኮይኑ ናይ መግበን እምበሪ ብዛዕባ ናይ ማይ እኹል ኣለና ባህላ የነ
3: ኣነ ብወገነ እኳ ኩሉ ገሊፅዎ እንተኾነ ግን እዛ ዲጋ እዚኣ ካብቲ ስራሕ ኣብዚ ዓዲ ብዙሕ ለውጢ እያ ገይራ ዘላ ማለት እዩ። ገለ ካብቲ ለውጢ ገይራቶ ዘላ ትሕተ ባይታዊ ማይ ብምህብታ ኣብዚ ከባቢ ምዕራባዊ ካብ ዓዲ ዕዛር ተባሂሉ ዝፅዋዕ ፍሉይ ስሙ ሕርሻ ክረምቲ እምበር ናይ ጀራዲን ንክተልምዕ ዲሕ ሰብ ዝነበረ ሰፊሕ ናይ ሕርሻ ናይ ልምዓት መደባት ይካየድ ከም ዘሎ ዝኾነ ናይ ኩዳር ከኣኒ ውፅኢት ርኢናሉ ኣለና እዚ ዲጋ እዚ ብሰላ ሓያል ወፍሪ ዝተገብረ ማለት እዩ። ብዙሕ ለውጢ ተገይሩ ከም ዘሎ ብዙሓት ህዝቢ ኣብቲ ከባቢ ዝነብሩ እውን ናይ ስራሕ ዕድል ኣታዊታት ይረኽቡ ከም ዘሎ ሰዓ እዚ ክንሕብር ንኽእል።
1: ስራሕ ልዕሊ ቃል ይዛርብ፣ ፍረ ልዕሊ መግለፅታት ይቃልሕ። ከይተሓለለ ዝዓየየን ዝጎየን ሰብ ብዝበፅሖ ዝንየት ኣይኮነን ዓፀፋ ክሰርሕ እዩ ላዕልን ታሕትን ዝብል ዝጀመሮ ንቕሎ ናብ ፍጹም ምዕራፍ ምዕባለ ክሰጋገሩ ከዓ ወትሩ ኣብ ስራሕ ይፅመድ። ስራሕ መንፈሳውን ስጋውን ዕግበት ስለ ዝፈጥር ከዓ ካብ ፃዕሪ ስራሕን ሃርኮትኮትን ዓዲ ይውህልን።
4: ሉእ ሽመይ ተክሎም ባይሩ ይበሃል። ዓድን ኣምን ንኡ ዘባለ ጓዓን ሰባ ኮይና ምሕዳር ከባቢ ዓድን ኣምን ኮይኑ ፍሉይ ሽሙኡ ዝደለኒያ ቦታ ረሃዩ ይበሃል። ኣሰራርሓ ናይዚ ባይታ ኣተኩርና ክንዛረብ እተኮይና ፍሉይ ደለ ስራሕ ክብሎ ይኽእል እየ። ሓፈሻዊ ኣብዚ ከባቢ እኳ መግለፂ ፃዕሪ ናይቲ ህዝቢ ኣብዚ ዝነብር እንተኾነ ብፍሉይ ኣብዚ ክዛረቦ ዝኽእል እዚ ዝደለኒያ ቦታ ኣብዚ ረሃዩ ኮይና ንዛረቦ ዘለና ተሰንጢቁ ክልተ ስግር ንስግር እዩ ነይሩ ኣንጻር ቦታ ማለት እዩ ናይ 10 ሜትሮ ሃጓፍ ሽንጭሮ እዩ ነይሩ ሩባ ውሕ ሰንጢቁ ወዲ ኸይድ እዚ ካብ ግዜ ንግዜ ሕጂ ድልድል እንዳደል ዘለና ካብ ምዕራብ ንምብራቕ እዚ ተሰጋጊሩ ንሪኦ ዘለና ደለድል ክሳብ 200 ሜትሮ ተሰጋገረ ንቁመት ተዘርግሐ ኮይኑ ንላዕሊ ካ ክሳብ ናይ 10 ሜትሮ ወፂኡ ኣሎ ብግዜ ብግዜ እዚ እምኒ እንዳደልደልካ ሓመድ እንዳፀጋዕካ ምልኣት እንዳገበረ እዚ 10 ሜትሮ ምስ በፅሐ እዚ ክልተ ስግር ሓደ ኣካል ኮይኑ ከምዚ ንሪኦ ዘለና ከዓ ደረጃ ከምዚ በፂሑ እዚ ድልድል እዚ እዚኣ ንባዕላ ሕጂ 6 ሜትሮ ዝግመት ልዕሊ ባይታ ንሪኢ ኣለና 4 ሜትሮ ካ ብድበ ተዋሒጣ ኣላ ንዓኣ ድመስል 1 2 3 4 ሓሙሽተ ንሳ ብታሕቲ ብከምዚ ን200 ሜትሮ ተዘርጊሑ ዝርግሑ ነናይ 10 ሜትሮ ነናይ 8 ሜትሮ ከዓ ንላዕሊ ተዋሕጠ ድርአ ዘሎን ካብዚ ቀፂልና ከምዚ ርእና ክሳብ ላዕላይ ዒላ ተዘርጊሑ ዘሎ ከዓ ሓሙሽተ ደለድል ከምኡ ከዓ ን200 ሜትሮ ተዘርግሑ ነናይ 10 ሜትሮ ገሊኡ 6 ሜትሮ ሕጂ ልዕሊ ባይታ ይርአ ኣሎ ገሊኡ ናይ 2 ሜትሮ ጥራይ ዝተረፈ 6-8 ሜትሮ ብድበ ተወሒጡሎ ማለት እዩ እዚ ድፈጠሮ ኣሰራርሓ ከምዚ ንሪኦ ዘለና ከዓ ኮይኑ እዚ 2 ስግር ክንበፅና ሓደ ኣካል ኮይኑ ጎልጎል ዘይፈለጠ ኣይፈልጦን ብከምኡ ተፈጥሮ ይመስሎ ሕጂ እዚ ስራሕ እዚ ብከምዚ ተዓዊትና ብልክዕ እቲ ክንብጎሶ ከለና ጭንቂ ማይ ንህቢ ደይሰትዮ ኣያሉና ነይሩ በዚ ክንብሎ ፀናሓና መሰረት ተሰርሒ ስራሕ ኣብ ርሁ እዋን በፂሕና ጠመተ መንግስቲ ኣብዚ ህንፃ ኣብዚ ልምዓታዊ መዳይ ብልክዕ ዓባይታና ብፍሉይ ክጥመት ይከኣል ኣብ ንኡ ዘባሎ ጓዓዝ ሰባ ዓባይታ ዘሎ ሓቂ እዩ ብዙሓት ዲጋታት ኣብ ከባቢና ጥራይ እንተርኢና ብዲጋታት እውን ተኸበና ደረጃ በፂሕና ኣለና እዚ ንዓና ዓብይ መስተርህወት መሬት ጠሊሉ ንክንሰርሕ ተተባቢዕና ልምዓትና እውን ክንኣርን ኣብ ረብሓና ክውዕልኒ ጀሚሩ መስገን ኣምላኽ መስገን መንግስትና እውን ተዓዊትና ንቅድሚት እውን ዕፅፉ ክንጎይ ኣኽኢልና ኣሎ ምናልባት ሰብ ነዚ ድኻምና ነዚ ከባቢ ነዚ ካርታ እዚ ነዚ ኣቋወማ ዝርዩ ኣታ እንታይ ገደሰኩም ኣብዚ ዘይተደልየ ሃልክን ክብደት ዘለዎ ስራሕ እንተኣትዉ ኣብ ሓደ ጎልጎል ንሰፊሕን ጥጡሕን ዩ ዝብል ሰብ ኣሎ ብጎኒ መፅኡ እዚ ግን ንዓና ብዙሕ ኣይፀልወና ዓድና ካብዚና ተፈጢርና ኣብዚና ንነብር ምዝ ክንመስል ነዚ መሬት እዚ ክንፍውስ ንክንሕውን ኣለና ብዝብል መትከል ተዓዊትና ኣሉ ከዓ መስገና
5: ሽመይ ተክሊ ማርያም ቀለታ ገብረ ባሃል ምቕማጥ ይ ከዓ ኣብረሸቆ እዩ ብዝኾነ ናይ ዝልምዓት ጀራዲን እዚ ኣብ ዓድና እምን ኣብ ተሰዓና 4 መጀመርያ ግዜ ልምዓታዊ መደባት ክተኣታተ ከሎ ወሓዛይ ርባ ጃሕጃሕ ብል ስለ ዝነበረ ሚኒስትሪ ሕርሻ ነዚ ብምርኣይ መንግስትና ሞቶር ለቕሓፍቂዱ ጀራዲን ከም ነልምዕ ኣብዚ ኣተባቢዕና ምስ ጀመርናያ ግን ሞቶራት እናበዝሓ እናበዝሓ ምስ ከደማይ ተፀንቂቁ ጠጠው ኢልና ነርና ኢና ማይ ስኢና እቲ ጃሕጃሕታ ማይ ጠፊኡ ከምዘይነበረ ኮይኑ ሞቶራት ስሒበኖ ጥሪሽና ኣብ ፍጹም ሰኣን ማይ ዝቢ ወዲቕና ነርና እንተኾነ መንግስትና ደው በለልና መስተርሆት ዲጋታት ሰሪሑ ልምዓታዊ መደባትና ከም ትሰፍሕ ገይርዎ ምክንያቱ ድጋታት ብላዕለይ ዓንሰባ ኹን ብመለዛና ይኹን ኣብ ዓድና ዓድና እምን ኹን ምስ መፀ ማያት ኣብ ነጀጎፁ ስሒቡ ልምዓትና ድሌለናያ ዘረእቲ ከም ነልምዕ 24 ሰዓት ሞቶራት ወሊዕና ከም ንሰርሕ ገይሩና እዩ ብወ መሬት ፀጊቡ ማይ ኣብ 6 ሜትሮ ኣብ 5 ሜትሮ መፅኡ ኣብ ታሕቲ ዓሚቑና ዝነበርና ኣብ 5 ሜትሮ ስጋብ 3 ሜትሮ በፅሕ ደው በለልና መንግስትናን ኣብ ወፃ ዝርከቡ ደቂ ዓድና ዝገበርዎ ኩሉ ምትበባዓት እዚ ዓዲ እዚ ዓድና ዓድና እምን ናይ ልምዓት ፕሮጀክቲ እዚ ትርእይዎ ዘለኹም ልምዓት እዩ ኮይኑ ዘሎ እዚ ትርእይዎ ዘለኹም ብዓይንካ ደስ ዘብል ኣራንሺ ኩሉ ፍርያት እዩ ዝኾቡ መሬት ዓድና እዚ ፍርያት እዚ ኮሚደረ ጉዕ በርበረ ኩሉ ድንሽ ኩሉ ንሰርሕ ነርና ካብኡ ሓሊፉ ከዓ ሕጂ ኣብ ጌሶ ኣራንሺ ብዓይንኩም ትርእይዎ ዘለኹም ኣራንሺ እንሆልኩም ጌሶ ዘይትውን ማንጉስ እውን ተኺልና ኣለና ኣብ ፍሩታታት ኣትና ኣለና ንዕዳጋታት እዚ ኣብዚ ዓዲ 6-7 መኪና ንመዓልቲ ኮሚደረ ተፃዒነ ንኸዳ ኣሎ ብዓይንኹም ትርእዎን 5-6 ኩሉ ልምዓታዊ መደባት ካብ ላዕሊ ስጋብ ታሕቲ የማንና ፀገምና ከምዛ ትርእዋ ዘለኹም ጀርዲናያ ደላ እዚ ምንታይ መስተርሆት ዲጋታት ስለተፈጥረ
6: እወ ናይ ሕሪት ክዳ ማይራን ፍጡር በሃል ዝቐመጠሉ ረሸቆዩ ንሕና እዚ ቦታ እዚ ዘረኣብሮ ክሸያቦ በሃል ዳዓር በሃል

0: ሰለስተ እዩ። ብዝኾነ መገዲ እዚ ተኽልቲ እዚ ማይ ስኢኑ ነዲዱ እዩ ነይሩ። ሕጂ እንተኮይኑ ግን ዲጋ ምስ ተሰርሐ መሰረት ረኺብና ነና። እዚ ማይ ተሳኢኑ ከሎ ንሓንቲ ጀሪካን 5 ቅርሺ እንተኸፈለ ሰብ ሰቲ ነይሩ። ሕጂ ግን መሬትና ልምዕና ከብድና ፀጊብና ጥሪሕና ፅህትን ኩላሕና መሰረት ረኺብና ይዕያዕ ኢሉ መሬትና ንሕና መስገን ኣምላኽ መንግስትና ደውበል ኩሉ ኣብ ትሕቲ መንግስትን ኣብ ትሕቲ ምምሕዳር ንምምሕዳር ንእዞባን ኢና ንሕና ንነብር። ንሕና ግን ፅቡቕ ርኢና ፅቡቕ ሎሚዑ ግራትና ፅቡቕ ኣለና ሂወትና ሙሉእ ፅቡቕ ኣለና። ካብቲ ዝነበርናየስ ለውጥታት ጥራይ ዘይኮነስ ለውጥታት ጌርና። ምክንያቱ እዚ ትሪእዎ ኣለኹም እዚ ቃንጫ እዩ ትመስል ነይሩ ቃንጫ ገረብ ኣይትብለን ኢኻ ነርካ። ሕጂ ግን መስግን ኣምላኽና ኣምላኽ ኢና ነመስግኖ። ዒላታት ማይ ተረኺቡ ኣባጅጎ ይቕርብ ናይ ወፃኢ ኣባጅጎ እተዘይኮይኑ እምበር ብሰብ ዝሰርሖ በዚ ምሕዳር ዝሰርሓልና ንዓና መስገን ኣምላኽ ኢልና ኢና ንኣምላኽ ዓዊትና ኢና ዲጋ ምስ መፀት ሰርሆት ምስ ረኸበት እያ ኢልና እምን እናእምን ፅቡቕ እምበር ንሕና ካብዚ ትሒሽካ ጥራይ ኣይኮነን ዘሎ ጀራዲን ካብዚ ትሒሽካ በዚ ዘሎ ጀራዲን ንሕና ሳላ ኣልምዑ ሳላ ዲጋ ስርሑ ሳላ ማይ ንሓመድ ንዓቅቡ ዝብል መንግስቲ እንድሕር መፅኢካ ዕቅብ ንሕና ኣብ ሰብይ እንደለን ኢና ትኳቦት ናይ ሰብይ እንደለን ኢና ንሕና ሰሪሕና ጥራሕ ማይ ጥራይ ፍጠረልና ከም ዘለና ጥዕና ንቅሳነት ንፍጠረልና እምበር ሰሪሕና ንነብር ሰብ ኢና። ብሓንቲ ዲጋ ባሕሪ ኮይና ኣላ ኣቐኒኤልና ንብል ንሕና ኣቐኒኤልና መንግስትና ኣቐኒኤልና ምምሕዳር ንእዞባና ምምሕዳር ዓድና ኣቐኒኤልና ንብል።
1: ንካልእ ማሕበራዊ ኣገልግሎት ኣመልኪት ክኸ እትብልዮ ነገር ኣሎ ዶ?
0: ንሕና ማሕበራዊ ኣገልግሎት ሙሉእ እዩ ዘለና። ቤት ትምህርትና እስካብ 11 ኣለና። መዋእለ ህፃናት ኣለና። ኣብዚ ዓድና እምን ተሰሪሑ በብረሸቆ ስራሕ ኣሎ መዋእለ ህፃናት ስጋብ 50 ክፍለ እውን ተፈቂድና ኣሎ። ንሕና ማሕበራዊ ኣገልግሎት እሞ ከዓኒ እኹል ትርፊ ኣለና። ንሕና ኤሌክትሪክ ሕክምና ኩሉ ኣለና። ንሕና ቅድሚ ሰበእቲና እዛ ቆሸ እዚኣ ከማነእት ኣላ ኣብ ረሸቆ ትበሃል ከዓ ልክዕ ካብ ዓድና እምን ተፈለየ ዘይብላ ሕክምና ይትጎድላ እምበር ቤት ትምህርቲ ንህለ ልች ንህለ ማይ ፅሩይ ማይ ድስተ ኣለዋ ኩሉ ኣለና። ንሕና ድጎደለና ይብልና ንመንግስትና እቐኒ ዶበል መንግስትና
2: ወፅቡቅ ስመይ ተስፋ ብርሃን ቀለታ ይበሃል። ምሕዳር ከባቢ ዓድና እምን ንእዞባ ለጓዓን ሰብ እዩ። ሕጂ እዚ ቦታ ጀራዲን ከምዚ ዝፍለጥ ካብ 1994 ብምትብባዕ ናይ ሚኒስትሪ ሕርሻ እዩ። ብፍላይ ናህና ጀርዲን ብሚኒስትሪ ሕርሻ እዩ ተበጊሱ። ሞተረ ናይ ለቓሕ መፅያ ንፈተነ ተባሂላ በዚ ትጅምር ካብ 94። ሕጂ እዚ ቦታ ናይ ማይ ሽግር ነይሩ። ምክንያቱ ዲጋታት ኣይነበረን ንኸነልምዕ ከም ድላይና ንኸነልምዕ ከዓኒ ከቢድ ፀገማት ትፍጠር ነይሩ። ኣይኮነ እንዶ ካብ ሩባ ርሒዕካስ ኣብ ገምገም ሩባ ኮንካ ንኸተስተኸማን ኣዝዩ ኣፀጋሚ ነይሩ። ሕጂ ግን ዲጋታት ኣብ ዓድና ኣምን ብመለዛናይ ብላዕሊ ብመቐርካ ደቂ ሸሓይ ብምሉእ ከባቢታት ዲጋታት ምስ ተሰርሐ ኖንዶ ኣብ ገምገም ሩባ ካብ ሩባ ወፃኢት ዝጎቦ ትርእይዎ ዘለኹም ላዕሊ ኣብኡ ሕጂ ነፍሲ ወከፍ ወዲ ዓድና እምን ጀርዲን ገይሩሉ ሓድሽ ጀርዲን ውፅኢት ናይ ዲጋ ክሳብ ክንደይ ኣርባሕ ምዃኑ እንተ ደኣ ከማና እዘን ከማና ብዲጋ ተኸቢብና ኣለና ሕጂ ንሕና ንበል ኣለና ኣብ ሙሉእ ኤርትራ እንተ ደኣ ከምኡ ዕድል ተረኺቡ ሙሉእ ህዝቢ ኤርትራ ከምዛናትና ለም ኣልሚዕናያ ዘለና ከለሚዕ እዩ ማለት እዩ። ስለዚ እዚ ሃገር እዚ ከዓ ብፍረታን ነፍሲ ኮይኑ ንደገ ክዕግቡ ንኽእል ንነፍስና ኮይናስ ንደገ ምክንያቱ ማይ ህወት እዩ። ኩሉ ፍጡር ኣብ ዓለም ዘሎ ብዘይ ማይ ክነብር ኣይክእልን። ንሕና ሕጂ ለብዘበን ጥብ ትብል ማይ ክሳብ ሕጂ ኣይሃረመና ኣሎ። ክሳብ ሕጂ ንግሆ ወሊዕና ሰዓት 7:08 ኢና ንውልዕ ሶላር ስለ ዝኾነ ክሳብ ሰዓት 5 ብዘይ ዕርፍቲ ንጭንጓዕ ኣለና። ማይ ዘይሃረመ ዳ ካበይ መፅ እዩ? ሳላት ተኸዘነ ዲጋታት እንተ ዘይነብር ነይሩ ኣብ ወርሒ 6 ኣብ ወርሒ 4 ጠጠው ኢልና ሕጂ ጠቕላላ ማይ ዝበሃል ጀራዲና ሓሪሩ ምፀንሓኩም ከምዚ ሎሚ እዩ ምፀንሓኩም ንኮ ማይ ሳላት ተኸዘነ ግን መሬት ፀጊቡ ንሕና ፀጊምና እዚ ልምዓት ከዓ ትርእዎ ኣለኹም።
3: ሽመይ ኣርሴማ መርሃዊ ይበሃል። ኣብ 38 ዝረአ ሃገራዊ ኣገልግሎት ዓድና ከዓ ልች ለና ማይ ኣለና ኩሉ ማይ ኣብ ገዛና ይቡንባ ዘሎ ልቺ ከዓ እኹል ዘለና ኩሉ ኣገልግሎት ሲ ፅቡቅ ኢና ንረክብ።

0: ድሕሪ ምምሕዳር ከባቢ ዓድናምን ናብ ምምሕዳር ከባቢ ደርሰኒ ኢና ዝኸድና
1: ሕራይ ኣነ ስመይ ዘርጋብሩ ተስፋይ ወተስፋይ ይበሃል ኣብ ማሓዳሪ ምምሕዳር ከባቢ ደርሰኒ እየ ምምሕዳር ከባቢ ደርሰኒ ሓንቲ ካብተን 13 ምሕዳራት ከባቢታት ናይ ለጓዓን ሰባ ኮይነ ኣብ ሰሜናዊ ጫፍ ናይ ለጓዓን ሰባ ትርከብ ማለት እዩ እዚ ምሕዳር ከባቢ እዚ ኣብ ዝሓለፈ እዋን ኣዝዩ ከቢድ ዝኾነ ሽግር ናይ ማይ ነይሩ ወይ ማለት እዩ ብፍላይ ቅድሚ

0: እቲ ብሙሉእ ዝቦታታ ዝኩሉ ምስ ተፈወሰ እቲ መስተሮት ናይ ማይ እንዳመፀ መፂ ማለት እዩ። ምስኡ ግቢ እውን መንግስትና ሓንቲ ንእሽተይ ሓፅቢ ኣብዚ ኣከባቢ ዝዓዲ ስለ ዝሰርሐልና ተወሳኺ ናይ ሽግር ተፈቲሕልና ማለት እዩ። ካብኡ ቀፂሉ እውን ኣብ 2020 ብዓብኡ መንግስቲ ዓብ ዲጋ ክስርሓልና ምስ ተፋቀድና ማለት እዩ። ብህዝብን መንግስትን እዚ ዓብ ዲጋ ኣብ 6 ዓመት 4 ዓመት ተሰሪሐልና ማለት እዩ ተሰሪሑ። እዚ ዲጋ እዚ ሓደ ዓብ መስተርሆት ኣብዚ ምምሕዳር ከባቢ ደርሰኒ ጣይ ዘኮነሲ ኣብዚ ከባቢ ሙሉእ እዚ ከባቢና ሓደ ዓብ መስተርሆት ኢኹም ዝሪኢኹም ዘለኹም ዓብዪ ማይ ሒዝልና ኣሎ ማለት እዩ። ገና ቀፃልነት እውን ዓብዪ ናይ ልምዓት መደባት ተታሒዙሉ ስለ ዘሎ እዚ ማይ እዚ በቃ ካብቲ ዝነበርናዮ ሽግር ወፂናስ ኣብቲ ዝለዓለ ማይና ዓቂብና ኣብ ናይ ልምዓት መደባት ንሰጋገረሉ ኮይና በፂሕና ኣለና ማለት እዩ።
1: መንግስቲ ኣብ ተክሊ ክብሮም ዝበሃል ኣብ ደርሰናይ ተወሊደ ብዛዕባ እዚ እዚ ዴጋ እዚ ክውን ክኸውን መንግስትን ህዝብን ሰሪሕዎ ብፍላይ ኣብዚ ኣሰራርሓ ናይ ዚዴጋ እተን ከመስገነ ንፈቱ እተን ነዚ ጉዳይ እዚ ነዚ ዴጋ ዕውት ክኸውን ዝፈተና ወይ ከዓ ዝገበራ ደቂ ኣንስትዮ እየን። ዴጋ ክንሰርሕ ከለና ዕላማ ኣለና። እቲ ዕላማ እንታይ እዩ? ኣብ ህዝቢ ክባፃሕ፣ ልምዓት ክሕይል፣ ሰብ 2 ግዜ 3 ግዜ ኣብ ዓመት ክበልዕ፣ ዝነበሮ ፀገማት ክፈትሕ ኣሎ። ዋላ ሕጂ እቲ መደብና እንታይ እዩ? እቲ ዴጋ ነቲዑ እቲ ክበፅሖ ዘይከኣለ ኩሉ እቲ ዴጋ እናዘረወ ኣብ ኩሉ ክነትዕ ጀሚሩ ስለ ዘሎ ብዝከኣል መጠን እቲ ነቲዑ ብቐሊሉ ክምገብ ዝከኣል ብኡ ክምገብ፣ እቲ ካልእ ዓበይቲ ዒላታት እናኸዓምና ከዛን ወይ ከዓ መኸዛኒ ብግሩፕ ግሩፕ ግሩፕ እናገበርና ከዘንቲ ማያት ገ ጌርና ኣብቲ ሕርሻ ከም ዝባፃሕ እዩ መደብና። ንእውን ንሰርሕ ኣለና። እቶም ኣብ ወፃኢ ዘለዉ ኣሕዋትና እውን ብዝከኣል መጠን ነዚ ቀዳምነታት ሂብና ክንሰርሓሉ ቀፃሊ ንዛረባ ኣለና። ገለገለ ገንዘባት እውን ንእክብ ኣሎ።
2: ኣነ ስምረት ኣምለሶም ይበሃል። መቕማጠ ከዓ ንምሕዳር ካብ ደርሰኒ እየ እጂ ኣነ ክዛረበ ዝኽእል ንሕና ብማይ ዓዲ ደርሰኒ ጭኑቃት ኢና። ስለምንታይ እዚ ኩሉ በለዛ እዚ ኩሉ ከምዚ ዝብሎ ፀንሐ ምምሕዳር እዚ ኩሉ ናይ በኩሾም ንቓት ካብኡ ኢና ንሰት ነርና እሞ በእድጋውትን ብዝባና ብጅረካናት ኣብ ዝባና ተሸኪምና ካብዚ ጥቁ ዘርኡ ሰብዚ ስግርና ኣሎ ካብኡ ኢና ተሸኪምና ንመፅ ነርና። ነዚ ኩሉ ከዓ ብዓልና ዓደርሰነይ ምምሕዳርና ሒጅና ነዚ ኩሉ እንተትርእዩ ነዚ እንተት ኩሉ ከትሪ ጌርና እያ ዘለና ኩሉ ከትሪ ጌርና መሬትና ርጊኢና ፃማና ካረኺብና። ስለምንታይ ማይና ርጊኡ ማይና ሰቲና ጥሪትና ሰትየን መንግስቲ ፃሙ ረኺቡ ንሕና ፃማና ረኺብና። ሕጂ ኸ እዚ ትብሎ ዘለኹም እዚ ዲጋ ዓብዩ ረጊኡ ኣሎ። ሕጂ ከዓ ኣብቲ ከባቢና እቲ ከባቢ ዘለዎ ቦታ ኩሉ ናይ እንዳሕርሻ ኣለዎ ነንእሽተይ ክህቡና ከነልምዕ ሓምልና በዓልና ሓሚልና ክንኣቱ ፀብሕና በዓልና ስሪሕና ክንኣቱ ትፅቢትና እሱ ጣይ ዘሎ ንሕና
3: ንምሕዳር ከባቢ ደቂ ሸሓይ ኣብ ዝበፃሕና ኣሉ ከዓ
4: ተክሊ ማርያም ኣርኣያ ፍቓዱ ይበሃል። ነባሪ ምምሕዳር ደቂ ሸሓይ ኮይነ ብዛዕባ እዚ ተሓትኑ ዘለኹም ዲጋ ክዛረብ ንድሕሪ ኮይነ ኣብ 2018 ደርቂ ምስ ኣጋጠመ ቅድሚኡ ነይሩን ድዩ ርባታት ትነትዕ ነይሩ ማይ ነይሩ ኣይነበረን ማለት ኣይኮነን ነይሩ። ኣብ 2018-19 ግን ሃንደበት ሕፅረት ማይ ምስ ኣጋጠመ ዓድሊ ማይ ድስተም ዝሰኣነ ገሊአን ንደብሪ መገዲ ሰዓት ከይደን ማይ ሰቲ ነይሩ ገለ እውን ንመለዛናይ ከይደን ሰትያ ነርና ኣዴታት ማይ ተሳኢኑ ገለ ኣብዚ በረኻና መገዲ 2 ሰዓት ዝኸውን ከብቲ ኹን ድስተ ማይ ኹን ከምፅእ ኣብኡ ኸይድ ነይሩ። እዚ ዲጋ ብመንግስቲ ተፈቒዱ ብህዝቢ ብቆልዓ ሰበይቲ በንስ ብደቂ ኣንስትዮ ተሰሪሑ ሕፃ ተሰኪመን እምኒ ተሰኪሞም ሰሪሖሞ እዚ ክስራሕ ከሎ ሕጂ ከቢድ ፃዕሪ ሰሪሕና ከቢድ ፃዕሪ ተኻይድዎ ከቢድ ፃዕሪ ብጉልበት ናይ ዓድሊ ምስ ጭንቂ ዝነበረ ሰብ ድሌት ፅምእማይ ኣጋጢሙ ስለ ዝነበረ ብፃዕሪ ኣብ ውሽጢ 8 ወርሒ እዚ ትሪእዎ ዘለኹም ተዛዚሙ ብሓገዝ መንግስትን

0: በትሊ ዓዲ ብማእ ሰትሪ ተሰሪሑ ማለት እዩ። ሕጂ ዝጠቕምናቱ ማይ ዝስተ ካብዚ ካብ ደናሪ ኩዶ ዝበሃል ቦታ ባስካ ተሰሪሑ ክልተ ኪሎ ሜትርን ፈረቓን ከይዱ ነቲ ዓዲ እምግብ ኣሎ። ከባቢ ሓደ ኪሎ ሜትር ዝኸውን ከዓ በዚ ሓደ ጫፍ ዓተኩሎይ ዝበሃል ክፋል ናይቲ ዓዲ ማይ ይሰትሎ። ሕጂ ብገዛ ገዛ እትዩ ፅሚ ነበራ ነበረ ኮይኑ ፅሚ የለን። ካብኡ ቀፂልና ከዓ ዓሳ እትይዎ ኣሎ። ዓሳ ክንበልዕ ጀሚርና ኣለና። ብልምዓት ኣልሚዕና ብጀራድን ክንጥቀም ኢና ተዳሊና ኣለና። ንልምዓት ዝኸውን መሬት ሕርሻ ኣለና። እኹል ማይ ከ ኣለና። ከምዚ ናህና ካልኦት ዓድታት ክስራሓለን ከምኡ ዝናህና ክበፅሓ ንምነይ ንሕና ተሓጉሽና ወሰን የብሉን። መንግስትና ብዝገበረልና ደገፍ ህዝብና ኳዋላት ተመከተ ብሓገዝ ናይ መንግስቲ ዝገበረልና ደገፍ ዕጉባት ኢና ሕጉሳት ኢና።
1: ናብ ምምሕዳር ከባቢ ምለዛናይ እውን በፂሕና ነርና ገስጋስ ምዕባል ናይትን ዞባ ኣብ ማይን ምስኡ ዝተኣሳሰረን ጥራሕ ዘብቃዕ ኣይኮነን። ተዋዲዱ ዝርከብ ዘለዉ ናይ ኩሉ ማሕበራዊ ኣገልግሎት ንነበርቲ ዓድታት ናይትን ዞባ ፍኖት ፈጢሩ ዝርከብ ዘሎ ብርሃን እዩ።
2: ስመይ መረሰ ርስቶም ዘርአ ይበሃል። ዝተወለድ ኩሉ ዓዲ ካብዚ ምለዛና እዩ። ሕጂ ብዛዕባ ናይ ምለዛናይ ዝነበረ ማሕበራዊ ፀገማት ይኹን ኩሉ ክገልፆ እንተኮይነ እዚ ነይሩ ክበሃል ኣይከኣለን እዩ። ምዚ ሕጂ ዘልበፂሕና ዘለናን ዘለናዮን እዚ ነይሩና ክንብል ኣይንኽእልን ኢና። ምናልባት እታ ትምህርቲ ነራ እንተኮይና ክሳብ ራብዓይ ክፍልያ እታ ዝበፅዕ እታ ኣላ ትበሃል ራብዓይ ክፍልያ ነራ ሰረፈየ ካብኡ እዩ ነይሩ። ሙሉእ ኤርትራ ኣብ ዓብዪ ፀገማት ከም ዝነበረ መጠን እዚ ከዓ ልክዕ ከምኡ እዩ ነይሩ። ኣብ ማይ ይኹን ኣብቲ ማሕበራዊ ህወት ይኹን ኣብ ኩሉ ብፍላይ ኣብዚ ሲ ኣብ ማይ ሓደ ዒላ ክትረክብ 13-15 ሜትሮ ንታሕቲ ኩዒትካ እሞ ለይቲ 5-6 ሰዓት ከትካ ዝርከበሉ ዝነበረ ግዜ እዩ ነይሩ። ብኩሉ ብህዝብን መንግስትን ተሓባቢሩ ዝገብሮ ዘሎ ምዕባሌታት ስራሓት ሕጂ ብጣዕሚ ሰብ ዓብዪ ለውጢ ምፅኢ ኣሎ። ዓብዪ ለውጢ ንርኢ ኣለና። ሕጂ ኣብዚ ከባቢና እንተሪኢኻ ብፍላይ ዲጋታት ዘይብሉ ዓዲ የለን። ንሕና ኣነ ዝከረኒ ቅድሚ 8-9 ዓመት ደቂ ሻሓይን መቐርካን ዝበሃሉ ሲ ኣብ መለዛ ናይ ዲጋ ነራ ኣብኣ ሓንቲ መፂኦም ሰትዩ ነይሮም። ንሕና እውን በዚ ዓድና ምን ፈርዛዚ በዚ ጉላ ገፅካ ተቐልቀል ብሉእ ለይቲ ከትካ ትረኽበሉ እዩ ዝስተ ነይሩ። ማይ ተመፂኻ ኣብ ገዛ ባኞታት ኣሎ፣ ማሕፀቢ ኢድ ኣሎ፣ ኩሉ ነገር ኣሎ። ኣብዚ እንተመፂኻ እውን ብደረጃ ናይ ክሊኒክ ኣሎ። ህዝቢ ኣብ ቀደም ተሸኪምካ ኢኻ ንበዓል መቐርካ እታ ዝቀረበት ትበሃል ወይ ገለ ትወስዶ ነበርካ። እዚ እውን ኣብዚ ኩሉ ፍታሕ ተገይሩሉ እዩ ዝዓዲ ከተማ ኮይኑ እዩ
3: መሓርፍ ረዝጊ ተቐማጣይ ጀርመን ኮይኑ ሃገራዊ ኩሉ ግዜ ዓመታዊ ከዓ ድመፅ እየ ኣብዚ ከዓ ኣብዚ እውን ተዋሲአ ብዚ ዝነበረ ናይዚ ቤት ትምህርቲ። ስለዚ ንኦሎ ተምሃሮ ጀሚሮም ሎ 11 መለዛናይ ሕልሚ ዝነበረ ጋህዶ ኮይኑ ኣብ መለዛናይ ተወሊደ ዓብየ። ኣነ ካብ ነዊሕ ቤት ትምህርቲ እንዳኸድኩ ካብ ነዊሕ ዳርጋ ናይ 15 ኪሎ ሜትር ከይደ መሃር ነረ። ዓድና ግን ኣብዚ እዋን እዚ መስተርሆት ብመንግስታን ብህዝባን መፅኡ ኣብዚ በፂሓላ

ከምኡውን ሕጂ ነዚ ሃገራ ልምዕና ንክትሃንፃ ኢልየት ከይድና ርታዊ ዳሕፈሮ ዓቴና ይበሃል ከይዓለም ከየስተፈሳስ ኣብንፀብሓደ ንሪ እዚ ለዋህዚ እዚ ሃገር ለሚዓ ንተሃንፃ ክትርኢ ከለኻ ሽዑ እዩ ሕምንና ከንምረኻን ህሩፍ ኢሉ ክዓርፍ ከይደግዳ ዋዕ ንዓባር ደንጎላ ዝኾነ ዘረባ ሰሊኻላለበይ ንዓባለ ስላዕ ደንጎላ ንሓንቲ ሃገር ንክድህነት መሰረታዊ ባእታ ኣይተሕመቓታውቲ እንታ ናይ ልቡል እውን እውን ተካትማ እውን

0: ገብሬ እንኳዕ ሓጎሰና።
1: ሓጎስ ሃብኪ ሓጎስ ሃብኪ እያ ሰሓተይ መቼም ንሰይ እዛ ናይ ልበይቲ ቁያክትፈልጥያ እንታይ ይበሃላሉ ከመይ ይሓስቡ ኣለ እስኪ ጥቡቅ የክሕለል እዩ ብዕድመ ድያ ዋላ ብሕማ ብከመይ ክሕዝቦ ሓስቡ ኣለዉ
0: ኣብታ ገር እንታይ ሕውሱ ዝተብሎ ዘለካ በዚ መዓልትና ፅነት በዚ ሓደኻ መበል 30 ዓመት ረፍረንደም ዶ ይኮነ
1: እሞ እዚ እንኳ ሓጎሰና ክብል ዝተናሓስ ናይ ረፍረንደም
0: ካብ ፃዕቢንቲ ኣሎ ድ ረፈረንደም እኮ ነቲ ቀያሕ ትኸፊልና ናፅነት ዘምፅናሉ እወ እና ፅነት ኢና ንዓለም ዘደንቕ ድምፅና ዝሃብናሉ ባንዴራ ናብ ዓለም ዘበልበልናሉ ታሪካዊ ኣጋጣሚ
1: ዋ ኣንዱ ስናዊ ሓቂኺ ግንዚ ካልእ እንዳሓሰብኩ ካልእ ኢሎም ፍውስውስውስውስውስውስ ስለዘበልሎ ይብለ
0: ካልጣት ያሎ ድ
1: እውይ ኣንሰማዓኒ
0: ኣይሰማዕኩም
1: በንምህለት በዚያ ዕኒና ማእቶ ተወልያ ሕጅኻ ሓዳሽ ማእቶ ናብዛ ጎደማ ሓደ ተእቱ ፅርግያ ክትፅገን እያ ኣሉ ኣሎ
0: ኣሰይ እዛ ፅርግያ ብጣዕሚ ያፅያት ነራ እንቋዕ ከምሓሰብ ለገርሓወ
1: እንሳ ክሎ ክፅናሕ ሰሚሐኒ
0: እው ሰሚዕካ
1: ሕራይ እንታይ ኢለኪ
0: እዚ ተባላሽ ዘሎ ፅርግያ ክፅገኒ ትብለንለኻ
1: እሞ እምንኩያ ክንስከን
0: ገሪሓ ዘይጨንቕ

0: አንተ መስዓሞ ሕምዝዓሞ ገዝና
1: ናበል
0: ሰሚናር ኣሎ። እቲ ሰሚናር ንግበሪ ቦታና ከዓ ርሓም ዝበለ ስለ ዝኾነ ብዋኒና ምገዝ
1: በላ ጣዕሚ እዙ

0: ዝኽብሩ ክእቲ ኣታነዳንብል ጥቡቅ እዮም ተይረድዩ እንኳዕ ታረዳካ በስ ሕጂ ብሓደ ኢትካ ኣምራና ብሓደ ኢትካ ድማ ብረት ሒዝካ ተቋማሚካ እንተሰርሕካ ቅያ ልምዓት ንፍፃም
1: ኣየዚስ ተዛሪለ ኢሉ ኮይኻ ውሲ ብረዳ ሕጂ ስራሓ ወዲያ እንዳታ ክትከውን ሕጂ መዓዝ መሓዝ ሲ ብክልተኢትካ ካዛ ሒዝካ ንልምዓት ምፋርታ ኣይትጋገገር ሓልዋ ዘሎ ዝፍሉን ድሓርካ መሬት ሰላም እዩ ዘሎ ኢልና ጥራይ ድፋዕና ይንሓትር እዋ ኣነና እንታይ ሓሲበ ቅርጠ ግናስ ኣልማዓዲናያሲ
2: እሞ
1: ዋ እሞ ከዓ ብሉ ንኽ ንስራሕ እወ ሰሜርና ንስራሕ
0: ናፅነት ትብል ኣላ ስመራ ታወረሎ ናፅነት ትብል ኣላ ስመር ተቕባል ሕድሪ ስመር ራታህዝቢ ስመር ከም ቀደምካ ስመር ስመር

0: ናብ ቴሌፎናትኩም ክንምለስ ዝኸበርኩም ተዓዘብትና ቴሌፎን መፅኦትና ኣላ ክንቅበላ። ሎ
1: ሎ
0: ሎ ድባይዎ መርሓባ
1: ሳዕደይ
0: መን ክብል
1: ከመይ ውዒልኪ ኤደን ኣለካባይ
0: ሕራይ ከመይ ውዒልኪ ኤደን
1: ሓንደ
0: ፅቡቅ አልሓምዱላ ሓቢብቲ ኣነ ትፈደሊ
1: ሕራይ ሰላም ክብል
0: ሕራይ ጠዋሊ
1: መጀመርታ ንክቡር ፕሬዚደንት ኢሳያስ ኣፈወርቂ
0: ሕራይ
1: ንኣብ ምክልኻል ሃገር ዝርከብ ኤርትራዊ ሙሉ ኣብ ደገን ኣብ ወድቃን ኣብ ውሽጥን ዘሎ
0: ተማም
1: ቀፂለ ንኤል ክፍሎም ወደይ
0: ኣራይ
1: ንናትና ኤል ተክሎ እኒ
0: ተማም
1: ንሽሻይ
0: ኣራይ
1: ኣባሮን ተማሪት እዩ
0: ተማም
1: ንመሓሪ ግርማይ ካብ ሻምቆ ምስተቁ ምስድራ ቤቱ
0: ኣራይ
1: ንኣባላት ምምሕዳር ዞባ ሃይኮታ ብምልኦም
0: ኣራይ
1: ብፍላይ ከዓ ንውሃ ጃዕፈር ሎማዓንቲ ኣልኪዳን ዝኣስር ተሎ ርሑስ ጋማ ማልዕያል ማልውላድ
0: ኣራይ
1: ክብሎ ፈቱ
0: ተማም
1: ብሙሉ ህዝ ሃይኮታ ጎረባብተይ ኣመተ ገብሪ ምክኤል
0: ኣራይ
1: ንሰነድ ጓለይ ንኣሙ ጓለይ
0: ተማም
1: ንሰላም ኣረፋይነ ምስ ወዳ ፊልሞን ምስ ሙሉኣት ስድራ ቤታ
0: ተማም
1: ንደቲና መሓሪ ምስ ደቃ ጓላ ኣብሳዋ ዘላ ብሰላም ንሳላ ትምለስ
0: ኣራይ
1: ኣብሳዋ ደለዉ መሓዙትን ወደይ ኣዶናይ
0: ኣራይ
1: ብሙሉኦም ሳዋ ለምዓመት ዝወረዱ ሰላም ክብሎም ፈቱ
0: ተማም ሕራይ
1: ንጓል ሓወይ ሚድያ ምስጉን ኣብሳዋ ደላ ቴክኒክ
0: ተማም
1: ሰላም ንሕዋተይ ኣብ ምዘባ ሰረጃ ተቕመጡ ብሙሉኦም ምዘባ ሰረጃ ዓዲ መስክንቶ
0: ተማም
1: ንእርምያት ሓወይ ምስ ተበይቱ ምስ በቁ
0: ኣራይ
1: ንብሙሉኦም ሓወቦታተይ ሰላም ክብሎም ፈቱ ንዓፈታ ሰዓደይ መዓረይ
0: ኣራይ ይቐኒልና ኤደን
1: ሰላም ነታ ኣባክዘስ ደመሓላለፈት ንኸዓ ሰላም ክብላ ደሊ
0: ኩሎም ሰምዑ
1: ይቐኒለ
0: ይቐኒልና ኤደን ሽኩራን ሓቢብታ ኣነ መርሓባ ሕራይ እምበር ዝሓበርኩም ተዓዘብትና ሕጂ እውን ቴሌፎንኩም ተዘይመፂእና ናብዚ ቐፂላ ትስዕብ ደርፊ እየ ከብለኩም ማለት እዩ ደርፊ ናይ ድምፃዊት ሄለን መለስ ፅጋበይ ትብል ደርፊ ኢናቐሪብና ዘለና በስ ቴሌፎን መፅያትና ላ መጀመርያ ክንቅበላ ሎ
2: ባይዋ ዲ
0: ሄሎ ደባይዋ መርሓባ
2: ሎ ሳዕደይ
0: መርሓባ መን ክብል

0: ዓዘብትና ምስ መደብደባ ይዋይኹም ዘለኹም ካብ ድምፃዊት ሄለን መለስ ናብ ቴሌፎናትኩም ኢና ቴሌፎን መፅያት እናላ ክንቅበላ። ሄሎ
1: ሎ
0: ሄሎ ደባይዋ ማርሓባ መርሓባ። ፅቡቅ አልሓምዱላ። ከመይ ውዒልኪ? መን ክብል?
1: የሩሳሌም ካብ ኣስመራ።
0: ሕራይ ትፈደል የሩሳሌም ሓቢብ ተቐፅሊ።
1: መጀመርያ ንዓኸይ
0: ሕራይ
1: ቀፂለ ንጉስ ፕረዚደንት ኢሳያስ
0: ሕራይ ራይ ሰምዑ ከለዎ ይቀኒየልና የሩሳሌም። ሽክራ ሓቢብቲ መርሓባ። ራይ ዝኽብርኩም ተዓዘብትና መደብና ቀፃሊ እዩ ዘሎ። ካብዚ ብምቕፃል ቴሌፎን ተዘይመፅያትና ናብዛ ቀፂላ ትስዕብ ዘላ ደርፊ ናይ ድምፃዊት ኣስመረት ሉጂ ደርፊ ብቋንቋ ኩና ማሂና ክንሰምዕ ማለት እዩ። ሓቢርና ክንሰምዓ ኢና በስ ቴሌፎን መፅያትና ላ መጀመርያ ክንቅበላ። ሃሎ
2: መደብደባይዋ
0: መን ክብል?
2: ፊልሞን ሓብዓዲ ዋዕዳት።
0: ራይ ከመይ ውዒልካ ፊልሞን?
2: ፅቡቅ ዝበር መስለ
0: ሓምዱላ። ትፈደል ቀፅል።
2: እሺ መጀመርታ ንዓኺ ሰላም።
0: ራይ ይቀኒየልና። ሽኩራን ይቀኒየለ
2: ንክብርቲ ዋዕልቲ ቤት ፍየሪ።
0: ራይ
2: ንደቀይ ሄልዋና ኣቢጋይል
0: ተማም
2: ካንደስ ሰፋኒ።
0: ራይ
2: ንኩሉ ኤርትራ
0: ተማም ይቀኒየልና ፊልሞን። ሽኩራን
2: ዓፉን
0: መርሓባ أساد المشاهدين زي ما قلنا سابقا أغنية التالية حتكون أغنية بلغة الكونامة للفنانة أسمرة لوجي. خلونا نسمعها مع بعض.

ጽሬት ንፍቶ ንያትን ዓወትን ተምሃሮ ቀዳማይ ክፍሊ እዮም። ደቂ ገዛውትን ደቂ ሓደ ክፍልን ብምዃኖም ከዓ ኩሉ ሻዕ ናብ ቤት ትምህርቶም ብሓባር ይኸዱን ይመጹን። ንያት ኣብ ትምህርቲ ኣዝያ ንፍዕቲ ተምሃሪት እያ። ዓወት ግና ከም ንያት ንፉዕ ተምሃራ ኣይነበረን። ወረ ልክዕ ንምዃንሲ ምስ ሕማቓት ተምሃሮ እዩ ዝጽብጸብ። ሕው ገዛ ኸይሰርሐ ዝመጽእ ዘይቅዱስ ተምሃራ እዩ። መምሃራኑ ቀጺዖም ተሓሊሎም እዮም። ስድራኻ ጸውዕ ኢሎም ንወለዱ ነጊሮምሉ ብተግሳጽ ወለዱ ይተኣረመን። መሓዝኡ ንያት እውን ብዙሕ ጊዜ ምዒዳቶ ክሰምዓ ይከኣለን። ንያት ኣብ ትምህርታ ጥራይ ኣይኮነትን ንፍዕቲ፣ ኣብ ኣካላዊ ጽሬታ እውን ኣዝያ ግድስትን ንእትን ቈልዓያ። ንግሆ ተንሲኣ ገጻ ብማይን ሳሙናን ገይራ ትሕጸብ። ከምኡ ስለ ዝኾነት ከዓ ገጻ ኩሉ ሻዕ ብሩህን ጽሩዩን እዩ። ብኣንጻሩ ዓወት ግና ኣብ ኣካላዊ ጽሬት ወጅሃላ እዩ። ኣብ ጽሬት ገጹ ፋዕራ የብሉን። ንግሆ ተንሲኡ ገጹ ክሕጸብ ኣይግደስን። ናይዚ ውፅኢት ከዓ ገጹ ረሳሕን ደባንን እዩ። ገጹ ክሕጸብ መምሃራኑን ንያት መሓዙኡን እኳ እንተ ተማዕጸንዎ ዝሰምዕ ዝንግና ኣይነበሮን። ገጽካ ምሕጻብ የህክዮን የጽልኦን ነበረ። እታ ንፍዕትን ጽሪት ንያት መግቢ ቅድሚ ምብልዓ ኣእዳዋ ብማይን ሳሙናን ስለ ትሕጸቦ ኣእዳዋ ኩሉ ሻዕ ጽሬቱ ዝሓለወ እዩ። በሊዓ ምጸገበት ኢዳ ጽቡቕ ጌይራ ትሕጸቦ። ካብዚ ሓሊፋ እውን ዓይኒ ምድሪ ተጠቂማ ምስ ወድአት ኣእዳዋ ብማይን ሳምናን ማሓቢላ ተሓጽቦ። ዓወት ግን ከም ኣይኮነን። ትጽውት ውዒሉ ክምሳሕ እንከሎ ኣእዳዉ ከይተሓጽበ መኣዲ ይቕረብ። ስድርኡ ኣእዳዉ ኸጽሪ ነጊሮም ተሓሊሎም እዮም። ሕሉፍ ሓሊፉ ዓይኒ ምድሪ ኣድዩ ክወፅእ ከለውን ኣእዳዊ ይሕጸብን። ንያት ከምኡ ኸይገብር ምዒዳቶ እኳ እንተኾነት ንሱ ግና ከተግብሮ ይመረጸን። ንያት ቅድሚ ምድቃሳ ኣእጋራ ብስርዓት ትሕጸብ። ኣብ ጸወታ ውዒላ ኣእጋራ እንተርሂጹ ትሕጸብ። ብፍላይ ሕቱም ጫማ ጌይራ እንተ ውዒላ ኣእጋራ ግድን እዩ ዝርህጽ። ኣብ ከምዚ ኹነታት ከዓ ግድን እያ ትሕጸብ። መንቀራቕሮ ጻብዕታ እውን ብግቡኡ ተጽርዮ። ዓወት ግና ትጽውት ውዒሉ ኸብቅዕ ምስ ረስሓቱ ይድቅስ። ካብዚ ዝኸፍአ ኸዓ ሕቱም ጫማ ገይሩ ውዒሉ እውን ኣይሕጸብን። መንቀራቕሮ ኣጻብዕቱ ሕማቕ ሽታ እናመንጮ ኽንሱ ንሱ ግን ክሕጸብ ኣይግደስን። ደቂ ኽላሱ ጫማኻ ይሽትት ኣሎ እንተበልዎ እውን ፈጺሙ ዕጥጥ ኣይብሎን እዩ። ንያት ነዊሕ ጸጉሪ ኣለዋ። ኩሉ ሰዕ ከዓ ምስ ኣብረቕረቐ እዩ። ምስጢር ናይዚ ጸጉራ ብማይን ሳሙናን ብመደብ ስለ ትሕጸቦ እዩ። ብዝግባእ ኣንቂጻ ኸዓ ትምሸጦ ወይ ትቕነኖ። ሰባት ጸጉራ ርእዮም ይምሰጡ። መምሃራና እውን ብጽሬት ጸጉራ ከም ኣብነት ይገልጽዋ። መሓዝኣ ዓወት ግን ኣይግድን። ጸጉሩ ብመደብ ኣይሕጸቦን እዩ። ናይዚ ውፅኢት ከዓ ጸጉሩ ረስሓት ዝሓዘ እዩ። ስለ ዘይምሸጦ እውን ዝተዓኳለልን ዝተጠናነገን ኮይኑኣሎ። ቁማል እውን ኣለውዎ። እንተኾነ ግን ዋላ ደቁ ኽፍሉ ኣታ ቆማል ይበልዎ ዕጥጣ ይብሎን እዩ። ንያት ኣብ ሳልስቲ ግድንያ ነብሳ ትሕጸብ።

በዚ ኸዓ ጽሬት መላእ ኣካላታ እውን ሕልው እዩ። ሕማቕ ሽታ ካብ ነብሳ ኣይምንጩን። ነብሳ ተሓጺባ ጽሩይ ክዳውንቲ ስለ ትለብስ እውን ዝያዳ ሰሓቢት ኮይና ትርአ። ክዳውንታ ኣዴ እያ ተሓጽበላ፣ ንሳ ኸዓ ካልሳ ባዕላ ትሓጽብ። ዓወት ግን ነብስኻ ናይ ምሕጻብ ልምዲ ኣየጥረየን። ናይዚ ውፅኢት ረስሓት ዝጠንቁጨና ኣለዎ። ደቂ ኽፍሉ ናብኡ ክቐርቡ ኣይደልዩን። ካብዚ ዝገደደ ኸዓ ረሳሕ ክዳውንቲ እዩ ዝኽደን። ሓደ መዓልቲ ንያት ናብ ቤት ትምህርቲ ተበገሰት። ኣብታ ምስ ዓወት ዝራኸቡላ ቦታ ግና ዓወት ኣይጸንሓን። ምናልባት ገዲፍዋ ከይዱ ኸይከውን ብምባል ከዓ ናብ ቤት ትምህርታ በይና ከደት። እንተኾነ ግና ኣብ ቤት ትምህርቶም ዓወት ኣይጸንሓን። ንያት በዚ ኩነታት ኣዝያ ተሸቐለት። ዓወት ሕማቕ ነገር ኣጓኒፉ ኸይከውን እውን ሰግአት። ምስ ተፈደሰት ዳይ ክትገብር ናብ ቤት ዓወት መሓዝኣ ኣበለት። ንያት ኣብ ቤት ዓወት ምስ ከደት ግና ሓደ ዘይሓሰበቶ ነገር ጸንሓ። ዓወት መሓዝኣ ሓሚሙ ክሳሓ ክረኸበቶ ጠንቂ ዘይምምጻእ ናብ ቤት ትምህርቲ ሕማሚ ነይሩ። ንያት ስንብት በለት፣ ግን ከዓ እንታይ ከም ዝኾነ ሓተተቶ። ዓወት ከዓ ዓይኒ የሳሕዮ ከም ዘሎ፣ ውፃኣት ከም ዝገበረሉን ከብዱ ዕግርግር የብሎ ከም ዘሎን እናተሳቐየ ሓበራ። ንያት ብፅሞና ክትሰምዖ ድሕሪ ምጽናሕ ናብ ሕክምና ክኸዱ ከም ዘለዎም ነገረቶ። ዓወት ኣብቲ ፈለማ ኣብዪ እኳ እንተነበረ ድሓር ግና ብፀቕጥ ናይ ንያት ተበገሰ። ንያትን ዓወትን ኣብ ከባቢኦም ናብ ዝርከብ ሕክምና በጽሑ። ኣብኡ ሓንቲ ሕያዊት ሓኪም ጸንሐቶም። ዘምፅኦም ጉዳይ ምስ ነገርዋ ኸዓ ንዓወት ዘድሊ ምርምራታት ገበረትሉ። ውፅኢት ክንገሩ ሓንሳብ ክጽበዩ ከም ዘለዎም ሓቢራ ኸዓ ናብ ካልእ ክፋለት ሕክምና ኸደት። ድሕሪ ፍርቂ ሰዓት ከዓ ውፅኢት ምርምራ ዓወት መጸሞ እታ ሕያዊት ሓኪም ጸውዓቶም። እታ ሕያዊት ሓኪም ከምዚ ኢላ ዘረብኣ ጀመረት። ሰሚዕካ ዓወት ወደይ፣ ብመሰረት እቲ ዝገበርኩልካ ምርመራ ጠንቂ ሕማምካ ብሓፈሻ ጉድለት ጽሬት እዩ። በለቶ ሓልዮት ብዘስምዕ ጠመተ ዓይነ ዓይኑ እናጠመተት። ኣይተረዳእንን በላ ዓወት። እንታይ መሲሉካ ዓወት ወደይ? ገጽካ ብዝግባእ ስለ ዘይትሕጸብ ዓይንኻ ረስሓት ኣትዩ ሓሚምካ። ኢድካ እውን ስለ ዘይትሕጸብ ውፅኣትን ዕግርግር ምባልን ኣለውካ። ስለዚ ጠንቂ ሕማምካ ጉድለት ጽሬት እዩ በለት እቲ ሓኪም። ቀጺላ እውን ይርእየካ ከም ዘለኹ እውን ኣካላዊ ጽሬትካ ብዝግባእ ትከታትል ቈልዓ ኣይኮንካን። ገጽካ ብረስሓት ቈርቢዑ፣ ኣእዳውካ ተወጊሩ፣ እግርኻ እውን ሕማቕ ሽታ ገይሩኣሎ። ጸጉርኻ ኸኣሞ ብረስሓት ተዓኻሊሉ ይርእዮ ኣለኹ። ግድነት እውን ቆም ኢሉ ይህሊ እዩ። ነብስኻ እውን ካብ ዘይትሕጸብ ብዙሕ ዝገበርካ ትመስል። ክዳውንትኻ እውን ጽሩይ ኣይኮነን። ርእያ እሞ እዛ መሓዛኻ ክትጸፍፍ ንምንታይ ከም ኣይትኸውንን? እታ ሕያዊት ሓኪም ብተገዳስነት ተዛረበት። ጽሬት ይህኬኒ እዩ በላ ዓወት። ምኽንያቱ እውን ንሱ እዩ። ክሕሱ ይደለየን። ጽሬት ከቢድና ሰልካይን ስራሕ ኮይኑ እዩ ዝስምዖ። ገጽካ፣ ኢድካ፣ እግርኻ፣ ጸጉርኻን ነብስኻን ክዳውንትኻን ምሕጻብ ኣዝዩ ኣረብራቢ ንጥፈታት ኮይኑ እዩ ዝስምዖ። ጌጋ ጌጋ ዓወት ወደይ፣ ኣካላዊ ጽሬትና ወሳኒ እዩ። ገጽና እንተዘይተሓጺብና ንሕማማት ዓይንን ካልኦት ኣካላት ገጽን ክንቃላዕ ንኽእል። ኢድካ እንተዘይተሓጺብካ ኸዓ ንውፅኣትን ካልኦት ናይ ከብዲ ሕማማትን ንጥቃዕ። ምኽንያቱ ብኢድና ኢና ንበልዕ። ካብዛ ሓሊፍና ድሕሪ ዓይኒ ምድሪ ምጥቃምና ኢድና ክንሕጸብ ኣለና። እዚ እንተዘይጌርና ንሕማማት ከብዲ ክንቃላዕ ንኽእል ኢና። እታ ሕያዊት ሓኪም ብስምዒት ተዛረበት። እግርና እንተዘይተሓጺብና ኸ? እታ ኣስጊጣ ኽትሰምዕ ጸንሐት ንያት ሓተተት። ቀዳማይ

ቀዳማይ ኣእጋርና ይረስሕ፣ ንሱ ጥራይ እውን ኣይኮነን፣ ኣእጋርና ሽታ ይገብር። ብፍላይ ከዓ ሕቱም ጫማ ንገብር እንተኮይና። ስለዚ ኣእጋርና ብዝግባእ ክፀሪ ኣለዎ። እታ ሕያዊት ሓኪም ተገዲሳ ግብረ መልሲ ሃበቶም፣ ፀጉርና ምዘይንሕፀብከ ዓወት እውን ብጊድኡ ሓተተ። ፀጉርና እውን ክሕፀብ ኣለዎ፣ ተሓፂቡ እውን ክምሸጥ ይግባእ። ፀጉርና ዘይሕፀብ እንተኮይኑ ግና ይረስሕን ይቕምልን። ነብስና እውን ግድነት ክንሕፀብ ኣለና፣ ምክንያቱ ነብስና ብቆርበት ይሽፈን። ቆርበትና ከዓ ምስ ረሃፅን ደሮናን ረስሐት ስለ ዝሕዝ ግድነት ክሕፀብ ኣለዎ። እታ ሓኪም ናብ ንያትን ዓወትን ኣበራርያ እናጠመተት ተዛረበት። ፅሬት ኣደ ጥዕና ምዃና መልእኽቲ ከተመሓላልፈሎም ደልያ ነበረት። ነብስና ምስተሓፀብናኸ ግድ እንዲና ፅሩይ ክዳውንቲ ንገብር። ዓወት ካልእ ሕቶ ኣበገሰ። ኣብ ፅሬት ዝረኣዮ ትህኪት ሕማም ከምፃሉ ኣይገምተን። ግድን እዩ፣ ምኽንያቱ ረሳሕ ክዳን ንፅሩይ ኣካላት የርስሕ፣ ንረኣዩ እውን ፅቡቕ ኣይኮነን። ስለዚ ነብስና ምስተሓፀብና ፅሩይ ክዳን ክንለብስ ይግባእ። ፅሬት ኣካላትና እንተሓሊና ከዓ ጥዕናና ውሑስ ይኸውን፣ ምስ ሰባት እውን ከየተሰከፍና ክንቀርብ ንኽእል፣ በለት እታ ሕያዊት ሓኪም። ንዓወት ከዓ መድሃኒት ሃበቶ፣ ብኸመይን መዓስን ክወስዶ ከም ዝግባእ እውን ነገረቶ። ዓወትን ንያትን ድሕርዚ ነታ ሕያዊት ሓኪም ኣመስጊኖም ናብ ቤቶም ተበገሱ። ኣብ መንገዶም ከዓ ብዛዕባ ፅሬት ኣዕሚቖም ኣዕለሉ። ዓወት ብሰንኪ ፅሬት ጥዕንኡ ጥራይ ኣይኮነን ኣብ ሓደጋ ኣእት እዩ፣ ካብ ደቂ ክፍሉ እውን ተነፂሉ እዩ። ብዘይካ ንያት ዝቐርቦ ኣይነበረን፣ ምኽንያቱ ሕማቕ ሽታ እዩ ዝሽትት። በዚ ከዓ ንያት ተስፋ ከይቆረፀት ኣብ ጎኑ ብምዃና ካብ ልቡ ኣመስገና። ንፅባሒቱ ንግሆ ንቤት ትምህርቶም ክኸዱ ምስ ተራኸቡ ዓወት ተቐይሩ ነበረ። ገጹ ተሓፂቡ በሪሁ ነበረ። ኣእዳው እውን ተሓፂቦም ፀርዮም ኣለዉ። ፀጉሩ ኣሎ ነብሱ ተሓፂቡን ፅቡቕ ክዳን ተኸዲሉን እውን ተረአየ። ብሓፈሻ ዓወት ኣካላዊ ፅሬቱ ሓልዩ ምጭውን ፅሩይን ቆልዓ ተቐይሩ ነበረ። ሕጂ ሽኮር ኢና ወዲ ኾንካ፣ ንያት እናተገረመ ትርኢቶ ሃበቶ። ፅሬት መልክዕ እዩ በለ ዓወት። ናይ ቅድሚ ሕጂ ባህርያቱ እናገረሞ። ፅሩይ ሰብ ሰዓብቲ እዩ ዘብዝሕ ክምስ ኢላ ተዛረበቶ። ብዓብኡ ኸኣጥዑ ይኸውን ወስኺ ዓወት ጽቡቕ እናተሰምዖ።

0: መደብ ማሕበራዊ ትምህርቲ
1: መደብ ማሕበራዊ ትምህርቲ ብሚኒስትሪ ትምህርቲ እናተዳለወ
0: ብምትሕብባር ሚኒስትሪ ዜና ዝፍኖ መደብ እዩ።
1: እዚ መደብ እዚ
0: ንማሕበራዊ ትምህርቲ
1: ዜግነት
0: ምንባር ብሜላእ
1: ንኽብርታትን ዕቃበ ኣከባብን
0: ብሓፈሻ
1: ንማሕበራዊ ህይወት ዝድህስስ መደብ እዩ።
0: መደብ ማሕበራዊ ትምህርቲ
2: ሰላም ሰላም ፍትዋት ተምሃሮ ከመይ ቀኒኹም? ንሎሚ ከዓኒ ሓድሽ ትሕዝቶ ትምህርቲ ሒዝናልኩም መፂና ኣለና። ኣብዝሓለፈ ግዜ ግን ብዛዕባ ዕቃበ ሓመድ ተማሂርና ነርና፣ እዮ ገዛ እውን ነርና እዩ። እስከ ቅድሚ ናብዚ ናይ ሎሚ ትምህርትና ምስጋርና ሲ እስከተን ናይ ዕዮ ገዛ ሕቶናትና ሲ ብሓንሳብ ኮይና መኣረምታ ንግበረ። ቀዳመይቲ ሕቶና እንታይ እያ ትብል ነራ? ሕቶ ቁፅሪ ሓደ ክንደይ ዓይነት ሓመድ ኣለውና ስመይዎም ትብል ነራ። ንፉዓት ሰለስተ ዓይነት ሓመድ ኣለውና፣ ንሳቶም ከዓ

0: ዱኻ ዋላኻ ሑፃ ይበሃሉ። ኣናብስ ሕራይ ናብ ሕቶ ቁፅሪ ክልተ ክንሰግር ኢና። ፍግረ መሬት እንታይ ማለት እዩ? ፍግረ መሬት እንታይ ማለት እዩ? ንፉዓት። ፍግረ መሬት ማለት ሓመድ ብንፋስ ወይ ድማ ብማይ ክብሕጎግ ከሎ ፍግረ መሬት ተባሂሉ ይፅዋዕ ማለት እዩ። ሕቶ ቁፅሪ ሰለስተ ፍግረ መሬት ንከላኸለሉ ኣገባባት ጥቀሱ። ፍግረ መሬት ንከላኸለሉ ኣገባባት ጥቀሱ። ክንደይ ኣገባባት ኢልና ነርና? ቀዳማይ ዛላታት ምስራሕ፣ ካልኣይ ከትርታት ምስራሕ፣ ሳልሳይ ምግራብ፣ ራብዓይ ዘራእትን ኣግራብን ምሕዋስ፣ ሓምሻይ ከዓ እንታይ ኢልና ነርና? ምውጋድ ሕሉፍ መግሃጫ ኢልና ነርና። ሓራይ እምበኣር ፍትዋት ተምሃሮ መእረምታ ናይ ዕዮ ገዛና እዚ ክትከታተልዎ ፅናሕኹም እዩ ነይሩ። ናይ ሎሚ ትምህርትና ድማ ብዛዕባ ዕቃበ ማይን ዕቃበ ባህርያዊ በቕልን ኢናክንመሃር። ከምቲ ናይ ኩሉ ግዜ ትገብርዎ ፅን ኢልኩም ብፅሞና ተኸታተሉ ኢኹም።
1: ማይና ንዓቅብ። ስለምንታይ ኢና ማይ ንዕቅብ? ንህይወታውያን ማይ ሓደ ካብቶም ቀንዲ ኣገደስቲ ነገራት እዩ። ብዘይ ማይ ከዓ ህይወታውያን ክነብሩ ኣይክእሉን እዮም። እዚ ማለት ልክዕ ከም ሓመድ ብዘይ ማይ እውን ህይወት የለን ማለት እዩ። ህይወታውያን ዝጥቀምሉ ማይ ዝተፈላለዩ ምንጭታት ኣለውዎ። ገለ ካብዚኣቶም ከዓ ዝናብ፣ ኣፍላጋት፣ ዓይኒ ማይ፣ ዒላ፣ ዲጋ ክንጠቅስ ንኽእል። ማይ ከይባኽንን ከይብከልን ልዑል ጥንቃቐን ክንክንን ይሓትት። ከይባኽን ምእንቲ ብውሕሉልን ቆጣብን ኣገባባት ክንጥቀመሉ ይግባአና። ገለ ኣብነታት ንርአ። ሀ ናይ ዝናብ ማይ ብዋሕዚ ከይከይድ ዲጋታትን ራህያታትን ብምህናፅ ክንዕቅቦ ይግባአና። ለ ኣብ እዋን ክራማት ካብ ናሕሲ ዝወርድ ማይ ከይባኽን ባስካታት ብምስራሕ ወይ ከዓ ኣፊስቶታት ከም ዝጠራቐም ክንገብር የድሊ። ብድሕር እዚ ነቲ ማይ ኣብ እዋን ሓጋይ ክንጥቀመሉ ንኽእል። ማይ ከይብከልን ንሰብን እንስሳን ጠንቂ ዝተፈላለዩ ዓይነት ሕማማት ከይከውንን ልዑል ጥንቃቐን ክንክንን ይሓትት። ገለ ካብቶም ክግበሩ ዘለዎም ጥንቃቐታትን ክንክንን ከዓ እዞም ዝስዕቡ እዮም። ሓደ ማይ ብፅሬት ክንሕዞ ይግባእ። ኣብ ከባቢ ሩባታት፣ ዓይኒ ማይን ዒላታትን ኣካላትና ይኹን ክዳውንትና ዘይምህፃብ። ክልተ ኣብ ከባቢ ምንጭታት ማይ ዘይምሻንን ጉሓፍ ዘይምድርባይን። ሰለስተ ዒላታትን ካልኦት ምንጭታትን ፅሬቱ ንምሕላው ምሕፃር የድሊ። ኣርባዕተ እንስሳታት ማይ ዝሰትዩሉ ፍሉይ ቦታ ምድላው የድሊ። ሓሙሽተ እንተተኻኢሉ ፅሬቱ ዝተሓለወ ማይ ቡምባ ምጥቃም።
2: ምዕቃብ ባህርያዊ በቕሊ። ኩሎም ኣትክልቲ ዓበይትን ንኣሽቱን ከም ሳዕሪ፣ ቆጥቋጥ፣ ገረብ፣ ዘራትን ብሓባር ቡቕሊ ተባሂሎም ይጽውዑ ወይ ይፍለጡ። ቡቕሊ ልክዕ ከም ሰብን እንስሳን ህይወታውያን ኮይኖም ከም ሰብን እንስሳን ድማ ይምገቡ፣ ይፋርዩ፣ ይዓብዩን ይሞቱን። ቡቕሊ ክልተ ዓይነት ኮይኖም ባዕሎም ዝበቕሉን ብሰብ ዝዝርኡን ተባሂሎም ይፍለጡ። ቡቕሊ ሓደ ካብቶም ኣዝዮም ኣገደስቲ ባህርያዊ ሃብቲ ኮይኖም ደቂ ሰባት ብዘይ ቡቕሊ ክንነብር ኣይንኽእልን ኢና። ኩሎም ቡቕሊ ኣብ ህይወት ደቂ ሰባትን እንስሳታትን ዓብዪ እጃም እዩ ዘለዎም። ገለ ካብ ጥቕምታት ባህርያዊ ቡቕሊ ምስ ንጠቅስ፣ ሓደ ባህርያዊ ቡቕሊ ምንጪ ፀዓት እዮም። ንኣብነት ኣብ ዝበዝሓ ሃገራት ሳልሳይ ዓለም ዝነብሩ ህዝብታት ንመዓልታዊ ዘቤታዊ ናይ ፀዓት ጠለባቶም ካብ ዕንፀይትን ፈሓምን እዮም ዝረኽብዎ። በዚ ምኽንያት ብዙሕ ኣግራብ ዝበርስ እኳ እንተኾነ መሰረታዊ ናይ ፀዓት ጠለቦም ካብ ካልእ ምንጪ ክረኽቦ ስለ ዝሽገሩ ወይ ብዋጋ ስለ ዝኸብሮም ዕንፀይትን ፈሓምን ንምጥቃም ይግደዱ። 2. ባህርያዊ በቕሊ ምንጪ መስርሒ ገዛውትን ኣቑሑ ገዛን እዮም። ንኣብነት ጠረጴዛ፣ ከብሒ፣ ወንበር፣ ዓራት፣ ኣርማድዮ ወዘተ እዮም። ስራሓት ዕንፀይቲ ኣብ መላእ ዓለም ብዙሕ ተፈታውነትን ተጠላብነትን ዘለዎም ኮይኑ ኣብ ዝተፈላለዩ መዓላታት ድማ ይውዕሉ። ንኣብነት ኣብ ኣብያተ ፅሕፈት ከምኡውን ኣብ መንበሪ ኣባይቲ ነዞም ልዕል ኢሎም ዝተጠቕሱ ነገራት ንጥቀመሎም ኢና። 3. ባህርያዊ በቕሊ ምንጪ ናይ ፅሕፈት መሳርሒ እዮም። ወረቐት ኣብ ምዕባለ ወዲ ሰብ ዝተፃወቶ ተራ ኣዝዩ ዓብዪ ምዃኑ ዘይከሓድ ሓቂ እዩ። ወረቐት ንብራና ተኪኡ ኣብ መዓላ ክውዕል ካብ ዝጅምር ንድሓር ሕትመት መፅኡ። ብዙሕ ጽሑፍ ኣብ ሓፂር ግዜ ተሓቲሙ ንንባብ ምብቃዕ ተኻኢሉ። በዚ ኸዓ ዝተፈላለየ ዓውድታት ዓብ ምዕባልን ዓወታትን ተመዝጊቡ። ኣብ ዝተፈላለዩ ዓውድታት ወረቐት ንጥቀም ኢና። እቶም ቀንዲ ምስ እንምልከት ኣብ ትምህርቲ፣ ሕክምና፣ ምህንድስና፣ ንግድን ካልእን ንጥቀመሉ። 4. ባህርያዊ በቕሊ ምንጪ መግቢዮም። ንኣብነት ኣእካል፣ ፓፓዮ፣ ማንጎስ፣ ቱፋሕ፣ በለስ፣ ኣራንሺ፣ ባናና፣ ዘይቱን ካልኦትን። ደቂ ሰባትን እንስሳታትን እቶም ቀንዲ ንመግቢ ንጥቀመሎም ነገራት ምስ ንርኢ ባህርያዊ በቕሊ እዮም። ደቂ ሰባት ንመግቢ ኣእካል፣ ፍረታትን ጥረታትን ንጥቀም። እዚ ኩሉ ኸዓ ካብ ባህርያዊ በቕሊ ንረኽቦ። ኣእካልን ጥረታትን እቶም መሰረታውያን ንመግቢ ንጥቀመሎም እዮም። ከም ስርናይ፣ ዕፉን፣ ጣፍ፣ ስገም፣ መሸላ። ካብ ጥረታት ከዓ ዓይኒ ዓተር፣ ፋጆሊ፣ ኣዳጉራ፣ ባልዶንጋ ክንጠቅስ ንኽእል። እንስሳታት ከዓ ዝተፈላለዩ ኣቝጽልትን ፍረታትን ንመግቢ ይጥቀሙ። 5. ባህርያዊ በቕሊ ምንጪ መድሃኒት እዮም። ብዙሓት መድሃኒታት ካብ ዝተፈላለዩ ኣቝጽልትን ኣትክልትን ከም ዝስርሑ ይፍለጥ። በዚ ምኽንያት ኣብ ሕክምና ዓብ ጥቕሚ ኣለዎም። 6. ባህርያዊ በቕሊ ፍግረ መሬት ይከላኸሉ። ንኣብነት ኣግራብ ምግራብ ዝህበና ረብሓታት፣ ሰራውር ኣግራብ ፍግረ መሬት ይከላኸል። ኣብ ሓመድ ዘለዎ ቦታ ድማ ብዙሕ ገረብን ሳዕርን ይበቕሉ። ዝመሽመሹ ኣቝጽልቲ ድማ ንሓመድ ፍርያም ይገብርዎ። ፍርያም ሓመድ ምስ ዝህልወና ኸዓ ብዙሕን ዓይነትን በቕሊ ይውስኽ። ብዙሕ ኣግራብ ምስ ዝህሉ ብዙሕን ዓይነትን እንስሳታት ይውስኽ። ትሕተ ባይታዊ ማይ ይህብትም። ከምኡውን ካብ ዝተፈላለዩ ፋብሪካታትን መካይንን ዝወፁ በከልቲ ጋዛት ብኣቝጽልቲ ተመስዮም ይተርፉ። በዚ መገዲ ኸዓ ኣግራብ ብከላ ኣከባቢ ይከላኸሉን ምምዝባዕ ኩነታት ኣየር ከየጋጥም ይሕግዙን። ካብዞም ዝተጠቕሱ ነገራት ወፃኢ ኣግራብ ኣዝዩ ብዙሕ ጥቕምታት ስለ ዘለዎም ዝሽፍንዎ ቦታ ንምስፋሕ ቀጻሊ ክንፅዕረሉ ይግባእ። ሰባት ብዘይ ኣገባብ ባህርያዊ በቕሊ ከብርሱ ይረኣዩ። ንኣብነት ምብራስ ኣግራብ ሰባት ንዝተፈላለየ መዓላ ከም መስርሒ ገዛውትን መዕቆቢ እንስሳታትን ዝውዕል ኣግራብ ይቖርፁ። ንመተካእታ ዝኸውን ፈልሲ ግን ኣይተኽሉን። እዚ ግን ፍጹም ክኸውን ዘይብሉ እዩ። ገረብ ብዝተፈላለየ ምኽንያት ምዝቑረፅ መተካእታዊ ዕፅፊ ፈልስታት ክትከል ኣለዎ። ምብራስ ባህርያዊ በቕሊ ኣብ መነባብሮ ደቂ ሰባት ብዙሕ ኣሉታዊ ሳዕቤን ኣለዎ። ገለ ንምጥቃስ፣ 1. ምብራስ ኣግራብ ናብ ፍግረ መሬት የምርሕ። 2. ፍግረ መሬት ፍርያምነት ሓመድ የጉድል፣ ዋሕዲ ምህርቲ የስዕብ። በዚ ድማ ሰባት ናብ ጥሜትን ዓፀውን ይቃልዑ። ሕፅረት ዕንፀይቲ ድማ ናብ ዋሕዲ ቐረብ ፀዓት ጥረ ነገራትን የቃልዕ። ሳዕቤናት ምብራስ ኣግራብ ተተረድዩና እምበኣር በዞም ስዕቡ ኣገባባት ጌርና ንከላኸሎ። ኣግራብ ዘይምቑራፅ እንተተቖሪፁ ድማ መተካእታ ምትካል። ንዝተተኽለ ድማ ክሳብ ዝዓቢ ማይ

0: ስታይ ምሕጻርን ምክንኻንን የድሊ ምኽንያቱ ኣግራብን ሳዕርን ቀጻሊ ምስ ንተክልን ንከታተሎምን ንሳቶም ብሰራውሮም ኣቢሎም ንሓመድ ጠሚሮም ስለ ዝሕዝዎ ብኣቕጹልቶምን ጨናፍሮምን ኣቢሎም ከዓ ናሃሪ ዝናብ የህዱ ናሃሪ ዝናብን ዋሕዚ ማይን ነኪዮም ከዓ ፍግረ መሬት ይከላኸሉ ብተወሳኺ ብሰራውሮምን ዝረገፈ ቕጹልቶምን ኣቢሎም ከዓ ብማይ ተባሕጊጉ ዝኸይድ ሓመድ ይዓርቱ ሓመድ ምስ ዝዕቀብ ድማ ተወሳኺ ብቕሊ ክንዘረ ንኽእል ማለት እዩ በዛ ኣገባብ እዚ ድማ ብቕሊ ክንዕቅብ ንኽእል ብቕሊ ብዝዓቀብና መጠን ከዓ ውሕስነት መግቢ ንረጋግጽ ኣለና ማለት እዩ በዚ ኸዓ ህይወት ሰብን እንስሳን ውሑስ ይኸውን
1: ሕራይ እምበር ፍትዋ ተምሃሮ ብዛዕባ ዕቃበ ማይን ዕቃበ ባህርያዊ ብቕልን እዚ ክትከታተልዎ ጽናሕኩም እዩ እቲ ትምህርቲ ብጽቡቕ ተረዲእኩም ክኸውን ተስፋ ይገብር ከምቲ ልሙድ እምበኣር ብግቡእ ተረዲእኩም ድዩ ኣይተረዳእኩምን ንምፍታሽ ዕዮ ገዛ ክበኩም እዩ ምስ ወለድኹም ምስ መምሃራንኩም ምስ ብፆትኩም እናተረዳዳእኩም ድማ ክትምልስዎን ኣብ ዝመፅእ ክላስ ከዓ መእረምታ ክንገብርን ኢና ናብተን ሕቶታት ከብለኩም እዩ ሕቶ ቁፅሪ ሓደ ኣገባብ ምዕቃብ ማይ ዘርዝሩ ክደግማየ ሕቶ ቁፅሪ ሓደ ኣገባብ ምዕቃብ ማይ ዘርዝሩ ሕቶ ቁፅሪ ክልተ ባህርያዊ ብቕሊ ስለምንታይ ንዕቅቦም ባህርያዊ ብቕሊ ስለምንታይ ንዕቅቦም ሕቶ ቁፅሪ ሰለስተ ኣግራብ ንኸይበርሱ ብምንታይ ንከላኸል ኣግራብ ንኸይበርሱ ብምንታይ ንከላኸል እሞ ፍትዋ ተምሃሮ እዘን ሰለስተ ሕቶታት ቀለልቲአን ግን ንኽትምልሰን ምስትውዓል ዘድልየን እየን ሕዲ ኢልኩም ከምዚ ኣቐድም ኣቢሉ ክነገረኩም ፅናሕኹምስ ብፀትኩም እናተረዳዳእኩም መልስዎን ኢኹም ክሳብ ዝመፅእ ክላስ ንረኸብ ግን ሰናይ ናይ መፅናዕቲ ግዜን ናይ ምዝንጋዕ ግዜን ይግበረልኩም ቻው

0: ساعة حموشتو خوينو زينا ومسنا دونا نفلم علينا زخبركم تعذبتنا كمي توعلو نلومي عربي كلتا تقمتي السلالو زينا تاتوشتن وطان حزنا لكم قريبنا لنا نمكت لكم بخبر ان عدم ماكدا حقوس مس عربي تقوم قام لكت سنايت برخات بمخانينا بغندي عرست زينا نفلم ሚኒስትር ጉዳያት ወፃኢ ኤርትራ መንግስቲ ኢትዮጵያ ንዝወሰዶ ኤምባሲ ናይ ምዕፃውን ኤርትራውያን ዲፕሎማሰኛታት ናይ ምስጓጉን ስጉምቲ ዝምልከት መግለፂ ውፅኦም ጨንፈር ሕርሻ ዞባ ዓንሰባ ንትግባረ መደብ ንኡስ ርቡሕ ቃፅዖ ሕርሻ ዝግምግም ርክብ ኣካይዱ መዛዘሚ ቅነ መንእስያት ንኡዞባ ጌንዳ ዓበ ምምሕዳር ከባቢ ላዓይተን ተኻይዱ ደሴት ታይዋን F-16 ዝዓይነተ ነፈርቲ ኩናት ኣሜሪካ ክትርከብ ከም ጀመረት ተገሊጹ ኔቶ ኣብ ላይቲቪያ ነፈርቲ ኩናትን ስርዓተ ፀረ ሚሳይልን ከም ዝለኣኸት ኣፍሊጡ ካናዳ ኣብ ኣሜሪካ ዝፀንሓ ንግዳዊ ተመርኮስነት ንምጉዳል ሓድሽ ህንፀት መስመር ነዳዲ ኣበቂሳ ሚኒስትሪ ጉዳያት ወፃኢ ኤርትራ መንግስቲ ኢትዮጵያ ንዝወሰዶ ኤምባሲ ናይ ምዕፃውን ኤርትራውያን ዲፕሎማሰኛታት ናይ ምስጓጉን ስጉምቲ ዝምልከት መግለፂ ውፅኡ ሙሉእ ትሕዝትኡ ይስዕብ
1: ጋዜጣዊ መግለፂ ናይ ኢትዮጵያ ዝሕዝን ተፀባእ ተግባር መንግስቲ ኢትዮጵያ ኣብ ዘውፅኦ ጋዜጣዊ መግለፂ ኤምባሲ ኤርትራ ናይ ምዕፃውን 10 ኤርትራውያን ዲፕሎማሰኛታት እንተላይ ፈፃመ ጉዳያትን ኣብ ሕብረት ኣፍሪቃ ዝተመደቡ ካልኦት ኤርትራውያን ዲፕሎማሰኛታትን ናይ ምስጓጉን ስጉምቲ ከም ዝወሰደ ኣፍሊጡሎ ነዚ ዘይምኹኒ ተፃባእ ተግባር ቁኑዕ ንምምሳል መንግስቲ ኢትዮጵያ ንኤርትራ ብቐጥታውን ዘይቀጥታውን ተግባራት ተፃብኦን ምትኩታኹን ንምኽሳስ ዘይፈንቀሎ እምኒ የለን እዚ መስደም መምስል በጣ እዩ ግደ ሓቂ ኢትዮጵያ ኣብ ዝሓለፈ 3 ዓመታት ልዑላዊ መስኮት ባሕሪ ንምርጋፅ ዝሰመየቶ ተፀባይ ኣጀንዳ ንምትግባር ልዑላዊ ወደባትን ግማግም ባሕርን ኤርትራ ንምውራር ቁሉዕን ቀፃልን እውጭ ኩናት ክትክተልን ከተጓዕብዕን ፀኒሓ ኪነዚ ተንኳይ ውጥን ብምኻድ እውን ኢትዮጵያ ኣብ ኤርትራ ውሽጣዊ ግጭታት ብምስዋር ናይ ስርዓት ለውጢ ንምምፃእ ንዕጡቓት ኤርትራውያን ተቃወምቲ ጉጅለታት ኢላ እትፅውዖም ከተእንግድን ከተዕጥቕን ከም ዝፀንሐት ናይ ኣደባባይ ምስጢር እዩ ኣብ ከምዚ ዝበለ ፈታኒ ኩነታት ኤርትራ ክስዕብ ንዝኽእል

0: ሓደገኛ ዕርገት ንምግታእ ብዝብል ተስፋ ነብሰ ግትኣት መሪፃ ጸኒሓ። ኣብዚ ናይ ሕጂ ኩነታት ኤርትራ ተመሳሳሊ ስጉምቲ ብምውሳድ ዲፕሎማስያዊ ዝምድና ምስ ኢትዮጵያ ካብ ምብታኽ ካልእ ኣመራፂ የብላን። ሚኒስትሪ ጉዳያት ወፃኢ ኣስመራ 1 ጥቅምቲ 2026
1: ጨንፈር ሕርሻ ዞባ ዓንሰባ ንትግባር መደብ ንኡስ ርቡሕ ቃፅዖ ሕርሻ ዝግምግም ርክብ ምስ ኣመሓደርቲ ንኡስ ዞባታትን ካልኦት መሻርክቲ ኣካላትን ኣካይዱ። ውክል ኤሪና ተስፋን ክኤል ገብሬስ ንዘዳሉ ውፅናዊ ፀብጻብ እልልታ ሃብቶ ማርያም ከተቕርቦ እያ።
2: ጨንፈር ሕርሻ ዞባ ዓንሰባ ንትግባር መደብ ንኡስ ርቡሕ ቃፅዖ ሕርሻ ዝግምግም ርክብ 29 መስከረም ኣብ ከረን ኣካይዱ። ኣብቲ ገምጋም ኣመሓደርቲ ንኡስ ዞባታት ሓለፍቲ ሃገራውያን ማሕበራት ወከልቲ ሚኒስትር ትምህርትን ክኢላታት ሕርሻን ዝርከቦም ናይ ስራሕ መሻርክቲ ተሳቲፎም ነይሮም። ግዜያዊ ሓላፊ ክፍሊ መሬትን ሕርሻን ዞባ ዓንሰባ ኣቶ ገብረ መስቀል ተወልደ ዕላማት ርክብ መኣዛዊ መግቢ ኣብ ኩሉ ንኩሉ ዝብል ሽቶ ሚኒስትሪ ሕርሻ ንምዕዋት ብመንገዲ ንኡስ ርቡሕ ቃፅዖ ሕርሻ ንዝተሰላሰለ ንጥፈታት ብምግምጋም ኣብ መፃኢ ብዝሓየለ ንምስራሕ ከም ዝኾነ ሓቢሩ። ንኡስ ዞባታት ኣብ ዝቐረበኦ ፀብጻብ ኣብ ንወስ ወከፍ ዓዲ ብውሕዱ ሓደ ሓረስታይ ነቲ መደብ ብምልኣት ንምትግባር ይስራሕ ከም ዘሎ፣ 200 ሓረሶት ድማ ድሮ ነቲ መደብ ብምልኣት ኣብ ምክያድ ከም ዝርከቡ፣ ኣብ ቀረባ መፃኢ ኣብ ኩለን ዓድታት ብምልኣት ዘተግብሩ ሓረስቶት ንምስሰን ከዓ ዘተባብዓን ፈት ተታሒዙ ከም ዘሎ ገሊፀን። ተሳተፍቲ ብጊድኦም ኣብ ቀጠላ መግቢ ኣተኩሮ ተገይሩ ክስራሕ፣ ብመደብ ንኡስ ርቡሕ ቃፅዖ ዝተዓወቱ ሓረስቶት ክሽለሙ፣ መፍረ ንህብን ምርባሕ ደርሁን ኣብ ኩለን ንኡስ ዞባታት ንምትእትታው ሞያውያን ብዕቱብ ክሰርሑ፣ ምቁር ድንሽ ኣካል ሕርሻዊ ምህርቲ ክኸውን ፃዕርታት ክካየድ፣ ከምኡ ውን ምስ ሚኒስትሪ ትምህርቲ ዝግበር ሽርክነት ኣድማዕነቱ ተራእዩ ክድፍኣሉ ዝብል ርእቶታት ኣቕሪቦም። ኣብ ዞባ ዓንሰባ ዋና ዳይሬክተር ክፍሊ ምምሕዳርን ፋይናንስን ኮሎኔል ክብሮም ንርኣዮ ኣብ ዝሃቦ መዛዘሚ ቃል እቲ መደብ እቶትን እቶታውነትን ኣብ ምዕባይ ኣበርክቶ ስለ ዘለዎ ኩሉ ዝምልከቶ ብሓፈሻ ሞያውያን ሕርሻ ድማ ብፍላይ ካብ ሓረስቶት ከይተፈለዩ ኣበርክቶኦም ክዕዝዙ ተላብዩ።
1: ቤት ፅሕፈት ትምህርቲ ንኡስ ዞባ ዓዲ ቀይሕ ኣብ ዓመተ ትምህርቲ 2025-2026 ኣብ ሃገራዊ ምርመራ ሻሙናይ ክፍሊ ጀነራል 80 ልዕሊኡን ነጥቢ ንዘምፅኡ 22 ደቂ ኣንስትዮ ዝርከቦም 48 ተምሃሮ ብሓደ ጥቅምቲ ሽልማት ቋሓይቱ ዓዲሉ። ኣብቲ ኣጋጣሚ ሓላፊ ዓበተ ትምህርቲ ንኡስ ዞባ ዓዲ ቀይሕ መምህር በየነ ተስፋይ ሽልማት ቋሓይቶ ልዑል ነጥቢ ንዘምፅኡ ሃበርም ተምሃሮ ዝውሃብ ምዃኑ ብምጥቃስ ተሸለምቲ ካብ ማእከላይ ደረጃ ዓበተ ትምህርቲ ቋሓይቶ፣ ሚዐ መሓዛ፣ ዳጊን፣ ዑናብር፣ ኢግላን ሓዋፁን ምዃኑም ኣብርህዮም። ተራ ወለድን መምሃራንን ኣብ ዓወት ተምሃራይ ወሳኒ ከም ዝኾነ የውሃና ድሕሪ ምባል ተሸለምቲ ኣብ ናይ ካልኣይ ደረጃ ትምህርቶም ብሉፃት ክኾኑ ፃዕሮም ክሕይሉ ሚዒዶም። ኣመሓዳር ንኡስ ዞባ ዓዲ ቀይሕ ኣቶ ሃብታይ ተስፋ ዝግበኦ ገኑ ምትባዕ ተምሃራይ ንመስርሕ ምምሃርን ምስትምሃርን ንቅድሚት ካብ ዝደፍኡ ረቑሒታት ስለ ዝኾነ ኣብ መፃኢ ብዝለዓለ ክደፍእሉ ተላብዮም። ሓደ ጥቅምቲ ኣህግራዊ መዓልቲ ናይ ዕድመ ሰብ ፀጋ ብደረጃ ዓለም ንመበል 35 ብደረጃ ሃገርና ድማ ንመበል 31 ግዜ ኣብ ዒላ በርዒድ ተዘኪራ። ነቲ ስነ ስርዓት ዝተኸታተለ ወኪል ኤሪና ተስፋን ክኤል ገብሬስ ዘዳልዎ ፀብጻባሉ ያሲን ሳልሕ ከቅርቦ እዩ።
0: ኣህግራዊ መዓልቲ ናይ ዕድመ ሰብ ፀጋ ብደረጃ ሃገር ናይ ዕድመ ሰብ ፀጋ ምንጪ ትውፊትን ባህልን ክብርታትን ብዝብል ቴማ ብሓደ ጥቅምቲ ኣብ ዕላ በርዒድ ተዘኪራ። ኣብ ምምሕዳር ዞባ ዓንሰባ ዋና ዳይሬክተር ክፍሊ ማሕበራዊ ኣገልግሎት ኮሎኔል ተስፋፅን ግርማያ ብዘቕረቦ ቃል ሕብረተሰብና ብዘለዎ ጭዋ ባህልን ክብርታትን ንናይ ዕድመ ሰብ ፀጋ ዝግባእ ፍቕርን ሓልዮትን ከም ዝህብ ምሕባር፣ እዚ ተዓቂቡ ክኸይድን ኣብ መነባብሮ ቁስናት ንክኾኑ ግዳ ናይ ነፍሲ ወከፍ ዜጋ ጾሩን ሓላፍነትን ከም ዝኾነ ኣስሚሩሉ። ያታታትና ዓሚቕ ሞራላዊ መልእኽቲ ዘለዎ ምዃኑ ብምጥቃስ ድማ ንኡስ ወለዶ ክመሃረሉን ክመራመረሉን ተገዳስነትን ህንጢነትን ንኸጥሪ ክስራሓሉ ተላብዩ። ኮሎኔል ተስፋ ጼና መወዳእታ እቲ ኣጋጣሚ ከም መድረኽ ምውራስን መኾስካስ ክብርታትን ብምዃን ናይ ዕድመ ሰብ ፀጋ ሞሳዶ ኸመም ዝርኢሉ ባይታ ንምርጋፅ ከይተሓለልና ንምስራሕ መብፅዓ እንኣትወሉ ዕለት ከም ዝኾነ ሓቢሩ። ኣመሓዳሪት ንኡስ ዞባ ዒላ በርዕድ ወይዘሮ ዓሻ ዓሊኖር ብወገና ናይ ዕድመ ሰብ ፀጋ ምንጪ ቕርን ባህሊ ክብርታት እምነትን ሞራልን ብምዃኖም ዝግባእ ክብርን ክንክንን ክግበረሎም ከም ዝግባእ ገሊጻ። ኣብቲ ኣጋጣሚ ዝተረኽቡ ናይ ዕድመ ሰብ ፀጋ ንባህሊ ታሪክን ክብርታትን ሕብረተሰብናን ኣገባባትን ዝገልፅ ምስክርነት ቀሪቡ ሓደ ጥቅምቲ ኣህጉራዊ መዓልቲ ናይ ዕድመ ሰብ ፀጋ ብደረጃ ዓለም ንመበል 35 ብደረጃ ሃገርና ድማ ንመበል 31 ግዜ ተዘኪራም
1: ከም ዝሰረቱ ውዳበና መሰረት ውሑስ ምዕባለና ብዝብል ቴማ ኣብ ሓሙሽተ መምሕዳራት ከባቢ ክካየድ ዝቐነየ ቅነ መንእስያት ንእዞባ ጊንዳዕ ብ28 መስከረም ኣብ ላዓይተን መዛዘሚ ተገይርሉ ዕላማ ናይዚ ካብ ብመምሕዳራት ከባቢ ሕፅኢት እምባትካላ ነፋሲት ላዓይተንን ማይ ሓባርን ዝተዋፅኡ መንእስያት ዝተሳተፍዎ መደብ ኣቕምን ዝንባልን መንእስያት ብምፍታሽን ተመክሮ ዝለዋወጥሉ ባይታን ምፍጣርን ኣካላውን ኣእምራውን ብቕዓቶም ንምህናፅን ምዃኑ ተገሊጹ ኣብዚ ንኣስታት ሓደ ወርሒ ዝቐፀለ ቕነ 200 ደቂ ኣንስትዮ ዝርከብኦም ልዕሊ 370 መንእሰያት ኣብ ስፖርታዊ ባህላውን ትምህርታውን ውድድራት ከም እተሳተፉ ክሳብ ብምምሕዳራት ከባቢ ወሪዱ ዝካየድ ዘሎ ንጥፈታት ድማ ኣተባብዖ ውፅኢት የመዝግብ ከም ዘሎ ካብ ወደብቱ ዝተረኽባ ሓበሬታ የረድም ሓላፊ ቤት ፅሕፈት ሃማማትኤ ኣብ ንእዞባ ጊንዳዕ መንእሰይ ሳላሓዲን ዓሊ ብኡገኑ ሞያውያን ዜግነታውያን ኣስተምህሮታት ስልጠና መሪሕነትን ምሕደራን ዑደት ናብ ታሪካዊ ቦታታትን ማእቶታዊ ንጥፈታትን ኣካል ናይቲ ቅነ ከም ዝነበረ ብምጥቃስ ውዳበ መንእሰያት ንምሕያል ተራ ጸለውቲ ኣካላት ክሕይል ፀዊዑ ኣብ ቤት ፅሕፈት ሃማማትኤ ዞባ ሰሜናዊ ቀይሕ ባሕሪ ሓላፊ ፖለቲካን ውዳብን መንእሰይ ስሌማን ዮሱፍን ፀሓፈ ግደፍ ኣብ ንኡዞባ ጊንዳዕ መምህር ደጀን ገብሩን ብግድኦም ማሕበር ዓቕሚ መንእሰያት ንምብራኽን ብቑዕ ሞያ ዓጢቖም ነብሶም ክኽእሉን ዝውደብ ንጥፈታት ኣድማዕ ውፅኢት ንኽርከቦ ብውህደት ክስራሕ ኣዘኻኺሮም ኣብቲ ኣጋጣሚ ብጋንታን ብውልቅን ንዝተዓወቱ ሽልማት ተዓዲሉ ናብ ካልእ ዜና ምስ እንሰግር ኣብ ዞባ ማእከል ማሕበር ቁጠባዊ ፀገማት ከም ዘለዎ ምስ ተለለዩ ልዕሊ 2,000 ተምሃሮ ንዓመት ዘምህሮም ናውቲ ብነፃ ተዓዲሉ ጨንፈር ሚኒስትሪ ዕዮን ማሕበራዊ ድሕነትን ነዚ መደብ ንምዕዋት ኣብ 16 ንኡዞባታት መስርሕ ምልላይ ፅጉማት ወገናት ከም እተኻይደን እቲ ናይ ምዕዳል መስርሕ ኣብኡ ዝተመርኮሰ ምዃኑን ሓቢሩ እዚ ከምዚ ኢሉ እንከሎ ኣብ መበል 39 ዙርያ ሃገራዊ ኣገልግሎት ሃገራዊ ግብኦም ንምፍፃምን ናይ 12 ክፍሊ ትምህርቶም ንምቕፃልን ናብ ሳዋ ንዝወረዱ 164 ዝተለለዩ ተምሃሮ ንስ ወከፎም 2,000 ኣፋ ደገፍ ከም እተገብረሎም ካብ ቤት ፅሕፈት ጨንፈር ዕዮን ማሕበራዊ ድሕነትን ዞባ ማእከል ዝተረኽባ ሓበሬታ የረድም ብካልእ ወገን ኣብ ዞባ ዓንሰባ ንኡዞባታት ሓጋዝን ዒላ በርዕድን ብምምሕዳር ንዝተለለዩ 290 ተምሃሮ ንዓመት ዘምህሮም ናይ ናውቲ ትምህርቲ ደገፍ ተዓዲሉ በዚ መሰረት ኣብ ንኡዞባ ሓጋዝ ን150 ተምሃሮ ኣብ ንኡዞባ ዒላ በርዒድ ድማ ን140 ተምሃሮ ተጠቀምቲ ከም ዝኾኑ ሓለፍቲ ዕዮን ማሕበራዊ ድሕነትን ኣብተን ንኡዞባታት ሓቢሮም እቲ ደገፍ ተምሃሮ ብሰንኪ ማሕበረ ቁጠባዊ ፀገማት ካብ ማኣዲ ትምህርቲ ንከይሰናኸሉ ዝዓለመ ኮይኑ ክሳብ ትምህርቶም ዝዛዝሙ ከም ዝቕፅል ተሓቢሩ ምምሕዳር ንኡዞባ 4 ኣስመራ ኣብ ልምዓታዊ መደባት ንዝተዋፈሩ ኣባላት ሓይልታት ምክልኻል ናይ ምሳሕን ምዝንጋዕን እንግዶት ወዲቡ ኣብቲ ብሓደ ጥቅምቲ ዝተኻየደን ዋና ኣካየዲ ስራሕ ምምሕዳር ዞባ ማእከል ኣቶ ዘርኢት ተወልደ ብርሃን ዝተረኽብሉን ኣጋጣሚ ኣመሓዳሪት ንኡዞባ ወይዘሮ ኣልጋነሽ ትኮ ኣብ ዘስምዐቶ ቓል ጀጋኑ ኣባላት ሓይልታት ምክልኻል ኪኖ ሓለዋ ሃገር ኣብ ልምዓታውን ትሕቲ ቅርፃውን መደባት ተዋፊሩ ዝሕብን ስራሕ የሰላስል ከም ዘሎ ብምጥቃስ እቲ ምስ ውዕለቶም ዘይዳረግ እንግዶት ምስጋና ንምቕራብን ንምትብዕምን ከም ዝኾነ ኣረጋጊፃ ኣዛዚ ናይታ ኣብ ንኡዞባ 4 ስመራ ኣብ ማእቶታዊ ስራሕ ተዋፊራ እትርከብ ኣሃዱ ብወገኑ ብህዝብን ምምሕዳርን ዝተገብረሎም እንግዶት ብምምጓስ ብህዝብን መንግስትን ዝተዋሃቦም ተልእኾ ንምፍፃም ወትሩ ድልዋት ምዃኖም ገሊፁ ዝስዕብ ዜና ሃገራት ወፃኢ እዩ ንምክታልኩም ደጊመ ብክብሪ ይዕድም ኣብ ዜና ወፃኢ ደሴት ታይዋን ኤፍ 16 ዝዓይነተን ዘመናውያን ነፈርቲ ኩናት ኣሜሪካ ክትርክብ ከም ጀመረት ተቓሊሑ ኣሜሪካ ነታ ልዑላዊ ኣካል ቻይና ዝኾነት ደሴት 66 ካብተን ዝተረቓቓ ነፈርቲ ክሸጥላ ኣብ 2019 ከም እተሰማምዐት ዝፍለጥ ኮይኑ ድሮ 2 ከም እተረከበት ተገሊጹሎም ነስጉምቲ ብትሪ ዝኾነ ቻይና ነታ ደሴት ብምፅምባር ሓይሊ ክትጥቀም ዝደፋፍእ ምዃኑ ኣነፂራኣላ ብዘካዚ እዚ ኣሜሪካ ዝወሰዶት ተስጉምቲ ዝምድና ክልቲኤን ሃገራት ንምምሕያሽ ንዝካየድ ዘሎ ዲፕሎማሳውን ቁጠባውን ፃዕርታት ባዕሉታ ክፀልዎ ከም ዝኽእል ኣሚታ ኣሜሪካ ምስ ደሴት ታይዋን ዘለዋ ጥቡቕ ወተሃድራዊ ቁጠባውን ዲፕሎማሳውን ዝምድና ጠንቂ ዘይምቅዳው ክልቲኤን ሃገራት ምዃኑ ፀብፀባት የረዶም ቻይና ኣብ ደሴት ታይዋን ዝግበር ግዳማዊ ምትእትታው ቀይሕ መስመር ምዃኑ እያ እትገልጽ ኪናን ሰሜን ኣትላንቲክ ኔቶ ኣብ ላይቲቫ ነፈርቲ ኩናትን ስርዓተ ፀረ ሚሳይልን ከም ዝለኣኸ ፍሊጡ እቲ ወታደራዊ ስጉምቲ ፀጥታ ላይቲቫ ንምውሓስ ምዃኑ እኳ እንተተገልፀ መቐፀልታ ናይቲ ኔቶ ኣብ ልዕሊ ሩስያ ፀቕጢን ምፍጣር ኣብ ዞባታት ባልቲክን ኖርዲክን ከካይዱ ዝፀንሐ ወታደራዊ ምንቅስቃሳት ምዃኑ ይእመት። በዚ ድማ ሩስያን ምዕባለታቱ ብዕቱብ ክትከታተሉን ምላሽ ክትህበሉን ከም እትኽእል ይግለጽ። ሃገራት ባልቲክን ኖርዲክን ካብ ሩስያ ክመፅን ዝኽእል ስግኣት ንምምካት ተወሳኺ ኣፅዋርን ሰራዊትን ኔቶ ኣብ ግዝኣተን ክዋፈር ክጠልባ ፀኒሐን ኣለዋ። ፀጥታ ምብራቅ ኤሮጳ ብሰንኪ ምስፍሕፋሕ ኔቶ እናንቆልቆለ ይመፅእ ከም ዘለዎ ምስቲ ዞባ ቅርበት ዘለዎም ወገናት ይጠቕሱም። ካናዳ ኣብ ኣሜሪካ ዝፀንሓ ንግዳዊ ተመርኮስነት ንምጉዳል ሓድሽ ህንፀት መስመር ነዳዲ ኣበጊሳ። እዚ ሓድሽ ፕሮጀክት ካብ ምዕራባዊ ገማግም ካናዳ ተበጊሱ ምስ ካልኦት መሻርክቲ ሃገራት ዘራኽብ ኮይኑ ምስተዛዘመ ዓመታዊ ኣስታት 14 ቢልዮን ዶላር ኣታዊ ክርከቦ ከም ዝኽእል ቅድመ ሚኒስተር ማርክ ካርኒ ኣሚቶም። ብዘካዚ እዚ ዕለታዊ ኣስታት 1 ሚልዮን በርሚል ነዳዲ ክዕደል ዝኽእል ሃገራዊ ፕሮጀክት ንልዕሊ 140,000 ሰባት ዕድል ሸቕለት ክፈጥር ምዃኑ ተገሊጹሎም። ካናዳ ካብ እትልእኾ ነዳዲ እቲ ልዕሊ 900,000 መንገዲ ኣሜሪካ ምፅንሑ ዝጠቕሱ ፀብጻባት ህንፀት ናይ ዝሓድሽ መስመር ንካልኦት ሃገራት ተረባሕቲ ክገብረን ከም ዝኽእል የረድኡ። ካናዳ ብደረጃ ዓለም ብዕቑር ፀጋታት ነዳዲ ኣብ ራብዓይ፣ ብዕቑር ተፈጥሮዊ ጋዝ ድማ ኣብ ሓምሻይ ተርታ ትስራዕ። ኣብ ፈረንሳ ዘይዕጉብነት ኣብ ስርዓተ ትምህርቲ ዘበገሶ ሰላማዊ ሰልፊ ተምሃሮ ናብ ናዕቢ ብምምርሑ ሰብኣውን ዋታውን ጉድኣት ወሪዱ። በቲ ትማሊ 1 ጥቅምቲ ኣብ ከተማ ፓሪስ ዝጀመረን ኣብ መላእ ሃገር ዝለሓመን ናዕብን ዕግርግርን ኣማይት ሰባት ክቆስሉ ከለዉ ኣብ ልዕሊ ኣባይትን መካይንን ከቢድ ዕንወት ከም ዝወረደ ተቓሊሑ። ምስቲ ጉዳይ ብዝተኣሳስር ልዕሊ 2,000 ተምሃሮ ኣብ ትሕቲ ቀይዲ ከም ዝኣተውን ሎሚ 2 ጥቅምቲ ኣስታት 400 ናይ ካልኣይ ደረጃ ኣብያተ ትምህርቲ ኣገልግሎት ኣቋሪፀን ከም ዝወዓላን ተፈሊጡሎም። እቲ ክስተት ኣቐዲሙ ኣብ ፈረንሳ ካብ ዝተኻየደ ሰልፍታት ብዓይነቱ ዝሓየለን ሰፍሐን ምዃኖም ፀብጻባት ዘረዱ። ኣሜሪካ ነፈርቲ እትስከም 4,000 መርከብ ውግእ ዝሓቐፈ ሓድሽ ኣሃዱ ናብ ዞባ ማእከላይ ምብራቅ ከም ዝለኣኸ ተሓቢራ። እዚ ልዕሊ 2,000 ኣባላት ሓይልታት ባሕሪ ከም ዘጠቓልል ወታደራዊ ኣሃዱ ምስ ኢራን ኣብ ዘደዋብ ከባቢ ከም ዝፀግዒ ዝቃላሕ ዘሎም። ኣሜሪካ ክሳብ ዝመፅ ወርሒ ሕዳር ኣብቲ ከባቢ ገዚፍ ኣሃዱ ከም እትቐውም ብምጥቃስ እዚ ተላኢኹ ዘሎ ኣካል ናቱ ምዃኑ ኣረድዩ። ነቲ ስጉምቲ ዝኾነ ነቲ ኢራን ክመፃ ዝኽእል መጥቃዕታት ንምምካት ምድለዋታ ከም እትስፍሕ ትገልጽ ስለ ዘላ ቅልሎ ዞባ ማእከላይ ምብራቅ መሊሱ ከም ዝኸርር ይእመት። ኢራን ኣብ ልዕሊኣ ተወሳኺ ወታደራዊ ስጉምቲ ምስ ዝውሰድ ኣቐዲማ ዘይተጠቀመትሉ ኣፅዋር ከም እትውፍር እውን ኣጠንቂቓላ። እዚ ከምዚ ኢሉ እንከሎ ምስዚ ሓድሽ ወታደራዊ ምንቅስቃሳት ተኣሳሲሩ ዋጋ ነዳዲ ካብቲ ዘቐነዮ ብንኡስ መጠን ከም ዝወሰኸ ተገሊጹ። ኣሜሪካ ቀዲማ ኣብ ፅላት ፀዓት ካብ ዝገበርቶ ዝዓበየ ወፍሪ ከም እተካይድ ፕረዚደንት ዶናልድ ትራምፕ ሓቢሩ። እቲ ግዙፍ ወፍሪ ኣብ ቴክሳስ መወንጨፊ ፀዓት ኤሌክትሪክ ሲቲ፣ ኣብ ኣላስካ ድማ 8 ኒክለሳዊ ትካላትን መስመር ተፈጥሮዊ ጋዝን ንምህናፅ ዝዓለመ ምዃኑ ተገሊጹ። እቲ ውጥን ደቡብ ኮርያ ኣብ ኣሜሪካ ክትገብሮ ተሰማሚዐን ብዘላ ናይ 200 ቢልዮን ዶላር ወፍሪ ከም ዝሰላሰልዩ ፕረዚደንት ትራምፕ ሓቢሩ ዘሎ። ፕረዚደንት ትራምፕ ኣማስያ ናይቲ ደቡብ ኮርያ እትገብሮ ቁጠባዊ ወፍሪ ናብ ኣሜሪካ ንእትልእኾ ፍርያት ዝውሰን ቀረፅ ናብ 15,000 ክወርድ ምዃኑ ወረድዮም። እዚ ኣብ 2032 ክዛዘም ትፅቢት ዝግበረሉ ዘሎ ግዙፍ ፕሮጀክትታት ውሕስነት ፀዓት ኣሜሪካ ንምርጋፅ ተርኡ ልዑል ምዃኑ ይእመት። መጠን ክዙን ነዳድን ጋዝን ኣሜሪካ እናንቆልቆሎ ይኸይድ ከም ዘሎ ዝፍለጥ ኮይኑ ፕረዚደንት ትራምፕ ንምትንክኡ ወፍሪ ከም ዘስፍሕ ክገልጽ ጸኒሕሎም። መንግስቲ ሩስያ ብርክት ዝበሉ ዲፕሎማሲኛታት ሃንጋሪ ካብ ሃገሩ ክወፁ ትእዛዝ ኣመሓላሊፉ። እቲ ስጉምቲ መልሰ ግብሪ ናይቲ መንግስቲ ሃንጋሪ ኣብ ዝሓለፈ ወርሒ መስከረም ኣብ ልዕሊ ዲፕሎማሲኛታት ሩስያ ዝወሰዶ ናይ ምስጓግ ውሳነ ምዃኑ ተገሊጹ። በዚ መሰረት እቶም ዲፕሎማሲኛታት ኣብ ውሽጢ 2 ሳምንታት ካብ ሃገሩ ክወፁ መንግስቲ ሩስያ ኣዚዝሎም። እቲ ሕድሕዳዊ ስጉምትታት ንዲፕሎማሳዊ ዝምድና ክልቲአን ሃገራት ብኣሉታ ክፀልዎ ከም ዝኽእል ይእመት። እዚ ከምዚ ኢሉ እንከሎ ዝዓበየ ናይ ጋዝ ጠለባታ ካብ ሩስያ እትሽምቶ ሃንጋሪ ተፈጢሩ ዘሎ ሓድሽ ዲፕሎማሳዊ ምዕባለታት ቁጠባዊ ሃስያ ከስዕበላ ከም ዝኽእል ይጥቀስ። ናይ መወዳእታ ዜና ኣሜሪካን ብራዚልን ኣብ ምምዕባል ንግዳዊ ዝምድና እቲ ሕብራዊት ጉጅለ ንምቓም ተሰማሚዐን። እታ ጉጅለ ኣሜሪካ ኣብ እታዊ ፍርያት ብራዚል ክትውስኖ ብፅንሐት ወሳኺ ቀረፅ ተፈጢሩ ኣብ ዘሎ ንግዳዊ ዘይምቅዳው ኣቶ ኪራ ከም እተዘራርብ ተፈሊጡሎም።

ወከልቲ ንግዲ ኣሜሪካን ብራዚልን ኣብ ዝሓለፈ ቀረባ መዓልትታት ውፅኢታዊ ምንባሩ ዝገለፅዎ ዝርርብ ከም ዘካየዱ ምግላፆም ዝዝከር እዩ። ኣሜሪካ ኣብ ዝተወሰነ ፍርያት ብራዚል ኣስታት 37 ሚታዊት ተወሳኺ ቀረፅ ወሲና ከም ዘላ፣ እዚ ድማ ንኣስታት 23 ሚታዊት ካብቲ ብራዚል ናብ ኣሜሪካ ክትገብሮ ሰደድ ብኣሉታ ፀሊይዎ ከም ዘሎ ፀብፀባት የረዱ። ብራዚል ኣብ ቀዳማይ መፈቅ 2026 ናብ ኣሜሪካ ልዕሊ 17 ቢልዮን ዶላር ዝግመት ሰደድ ከም ዝገበረት ዝጠቕሱ ፀብፀባት ምስቲ ናይ ቅድሚ ዓመት ተመሳሳሊ ኣዋርሕ ክናፀፅር ከሎ ብልዕሊ 13 ሚታዊት ከም ዝነከየ የረዱ። ዜና ንምዝዛም ኣርእስቲ ዜና ክንደግም። ሚኒስትሪ ጉዳያት ወፃኢ ኤርትራ መንግስቲ ኢትዮጵያ ንዝወሰዶ ኤምባሲ ናይ ምዕፃውን ኤርትራውያን ዲፕሎማሰኛታት ናይ ምስጓጉን ስጉምቲ ዝምልከት መግለፂ ውፅኡ። ጨንፈር ሕርሻ ዞባ ዓንሰባ ንትግባረ መደብ ንኡስ ርቡሕ ቃፅዖ ሕርሻ ዝግምግም ርክብ ኣካይዱ። መዛዘሚ ቅነ መንእስያት ንዞባ ኣጌንዳ ኣብ ምምሕዳር ከባቢ ላዓይተን ተኻይዱ። ደሴት ታይዋን ኤፍ 16 ዝዓይነተ ነፈርቲ ኩናት ኣሜሪካ ክትርከብ ከም ጀመረት ተገሊጹ። ኔቶ ኣብ ላቲቪያ ነፈርቲ ኩናትን ስርዓተ ጸረ ሚሳይልን ከም ዘለኣ ኸፍሊጡ። ካናዳ ኣብ ኣሜሪካ ዝጸንሓ ንግዳዊ ተመርኮስነት ንምጉዳል ሓድሽ ህንፀት መስመር ነዳዲ ኣበጊሳ። ክቡራት ተኸታተልትና ሓፈሻዊ ናይ ሰዓት ዜና ኣብ ዝፍጸም

0: ወጣተይ ትገብረ ኣለካ ዝተዓኒልካ
1: እንደአ ዝገብሮ እንዲ ጠፊእኒ
0: እዋ እንታይ ማለት ዩ ኸ ዝገብሮ ጠፊእኒ ኢልካ ዘረባ ከምዘይካ መኻስ እምበረ በጊዕ ጤል ደርሆ ጓሲ ሰም እዮም ዝኣት ዘሎ
1: ዘለዎም ይኹኑ ኣነ ኸዓ ሕጂ የብለ እዩ
0: ኣይ ኣይ ናይ መዓልቲ ካሊካ ፈለጥ
1: እዋ
0: እወ ሕጂ እውን ካብ ዘምፃእ ከምፅኢኻ በጊዕ ወይ ጤል ከተምፀለይ ኣለካ
1: ካበይ ካበይ እሞ ከምፅእ
0: ፈሊጠልካ ድ ካብ ዘምፃእኻ ተምፅእ ኣብ ድኣመት ንድርስባ ተደፊነልካ ይውዕልኒ
1: መን ተደፈኒ ኢልኪ ዓቕምና እኮ ክንገብር ኢና ደርሆ ስጋ ከዓ ኪሎ 2ልተ ኪሎ ጌርና ንውዕል
0: ከይትሕመኒ ከይትተሓስቦ ክታ መሕፈር ዝበሃል ባ እዩ ዘይብልካ ጎረባ ብትና ጮማ እንዳበልዑስ ደርሆ ዶ ስጋ ገዚእና ክትብለኒ
1: ግደፍየ ናይ ጎረቤት ከም ገዛ ከንበልኩም ጎረቤትካ ዶ ይንበር ንስም ብዓቕሞም ገይሮም ኣለዉ ንሕና ከዓ ብዓቕምና ንገብር
0: ስቕበል በጃኻ ኢልካ እንታይ ኸ ዓቕም ለካ እዩ በጃኻ
1: በሊ ክትፈልጢ በታ ዘላትና ኢናኸ ንውዕል
0: ከይትሕመኒ ከምኣ እንተ ደኣ ጌርካ እስኻይ ሰብኣየ ኣነ ሰበትኻ
1: ኣብዚ ድና ተባፂሕና ፅንሐ በሊ
0: ሃይ እንታይ ትገብርኻ ክትመስል
1: ድሓን ብሓደ ኣለና ዶ
0: ድሕሪ ሕጂ እስክንደየ ናይ ብሓደ ኸይንህሉ መዓረ
1: ኣነብርሃም ዶ
0: ኣይ ገዛኻ ክተብርህ ዘይከኣልካስ ኣብርሃም ምባሎም ኳ ዘውግሄን ዘሎታ
1: ኣብ ድኣመት ምድሪ ገለ እንዲፈሲልኪ ክሳብ ዝነፍሰልኪ ኸዓ ገለ ንምባል ሓሽ
0: ክጥርግፍ በል ሃሊኻ ኸንታይ ጌርካ ኢኻ ከይሓስካ ጥራሕ እንዶ ምፃእ ብሓደ ኸ ኣለና ሳኸም ያርፊድኪ ድሓን ዲ ኸዳ ቤኑ ክፀርፀር ትብል ደለኸ ኣትታይ ክድሕኒ ኢልክኒኢኺ ኣይ መርዘነይ እንዲ ላዓይለይ ከይድጓል ዋ ንጎ ምድሪ እንታይ ኣብ ባፂሕኩም ቤን ዳኣ ምስ ፀናሕኪ ኢኸኸ ኣነ ደኣ ኣንጌ ቤተ ክርስትያን ክስዕሚ ኢሎም ምስ ወፃኹ እንደ
2: እምበኣር ቀሲን ክስ ቤተ ክርስትያን ካዓ በፂሕኪ
0: ኣትሳሪ ናቐስኒ ኢለ እምበር ናብኡ ኸይደ ዘረባኺ ግን ኣይተረድአኒ
2: ከመይ ኢሉ ክርድአኪ ኣብ ከብዲ ፅጉብ መዓስ ሃሊጡሙ
0: ዋ ሕጂ እውን ይሓስክኹን እስከነፅርለይ
2: ኣንተ ሓፍተይ ንውድኣ መስ ዝኾነኩም ኣስቤዛኹምን ጥሪትኩም ስለ ዝሸመትኩምስ ቀሲንኪ ይብለክ ኣለኹ
0: እወ ንሱ ስሓቂ ከለኹ ሸዋሚትና ኢና እሂ ንስኹም ከ ሸዋመትኩም እንዲኹም
2: እዋይ ኣቲ ምስ መን ክሽመጥ ምዝዝሩ
0: ዋ ከም ባይ ትበሊ መን ይፈልጥ መፅእ ከለኩ በጊዕ ወይ ጤል ሒዝል ክመፅእ ኸውን
2: ካበይ ካበይ ኣምፅኡ ከምፃለይ
0: እዋሕወ ስራሕ ምስ ሰርሒ ኣቋሪፅ ወድዩ ደስ ደሞ እዚ ውሕድ ኮይኑ
2: ኦይ እንታይ ደሞ ዛለወ ኢልክ ኢኺ

0: ተሃለወኸዓ ካብ ክራይ ገዛ ዝሓልፈ ኣይኮነ
1: ሞት ሳራ እዚ እና ፍለጥ ክዘየም ፀዶ ዘይገበረ ኢል ክተንፀርፅሪ
0: እንታይ ደኣ ክገብር ነይር ንስከበል
1: አየ ሳሪ ሽግር ገዛ ክይና ፍለጥ ክትርደሉ ጥራይ ዘለኪ ድሓር ከዓ ዘምፆ ብፍሽኽታ ተቐቢልኪ ከም ዝተሓጎስክ ክትነግርዮን ሞራል ክትህብዮን ጥራይ ዘለኪ
0: ኣሰይ ወረጃ ማዕዶ መንዳ ኣብልኩ ጓል ይንስኺ ውይ ምዒድ ክኽትክእል እዮ
1: ይምዕደክ ዘይኮንኩ ዘለኹ

0: ኣነስን ፅቡቅ እያ ሓሲበ ወደይ ከይደ ግዳብሩክ መዓልቲ
1: ኪድኸው በሊ ኣበይ ዘላ እያ እዚኣ ኣነስ ክኸይድ እንደ ግዲ ኣብዚ ዶዳ ትገቲረ ክውዕለልኩ ኮይነ
2: እወወይ ሰማዕካ ኣለኹ ዳሓን ዳሓን ኣይትሰከፍ ፅቡቕ በጊዕ ክሳብ ናይ ኣርባዕተ ልዕሉዩ ተረኺብካ እውን ፀገም የለን ብዛዕባ ገንዘብ ስኽፍ ኣይብልካ ገዚኢኻ ምፃዮ ኖ ኖ ንዓይ ኣይኮነን ኣነስ ገዚአ እንዳዓርከ እዩ ንሱ ኣብቲ ደገን እዩ ዘሎ ስድሩኡ ክሕጎስለ ኢለ
3: እዋይ ንዘለዎ ሲውሰኮ ድዩ ዝበሃል ባዕልኻ ኣለኻ እታ ፈጣሪ
2: በቃ ሓራይ በቃ ውዳድእ ፀኒሕ ዳ ኢካ ክገብር እየ ቻው ቻው
3: መርሓባ ስምኦን
2: ይፅንሓልካሱ
3: ሓራይ ደልየካ እንዴ ዳኣ ነይረ
2: እሞ ረኺብካ እንደ ኮንካ ንደለኻ ወይሲ ንኻልእ ግዜ ኢኻ ደሊኻኒ
3: ንሕጂ እምበር
2: እሞ ናብ ጉዳይ ካኣቶ ይሰምዓካ ኣለኹ
3: ሓራይ እንታይ መስለካ ስምኦን ቁሩብ ተሸጊረ ኮይነሲ ነዛው ዳኣመ ዝኾን ገንዘብ እሞ ክትሕግዘኒ
2: ክሕግዘካ ወላስ ከለቅሓካ
3: ተሓገዝካኒ ይፅላኣኒ ተለቃሕካኒ እውን ኣይፅላኣኒ
2: ሓዲኡ ምረፅ
3: ድሓን ወላ ለቃሓኒ ንዶ
2: ክንደይ ዝኸውን ኢኻ ክደዲኻ
3: ወላ ሽሕ
2: እስካ ሓንሰብ ሰሪጥካ ዶ ክንደይ ወዲያ ፀቦቕ ፀቦቕ በቃ ኣብቲ ገዛ መብፅሓ ኣሎ ሓራደ ክሰደልኩም ኢልኩም በሎ ድሓር ስራሕ ምፃኒ ኢኻ ቻው ቻው ቻው ሶሪ ክንደይ ኢልካኒ
3: ሽሕ
2: እንታይ ትዛረቡ ኣለኻ ብሽሕ ዳ ድንሽ ጌካ ሪኻ ክትሕልፎ መቸም ብድንሽ ክሕልፎ ኣይትብለኒ እንትኸውን
3: ኣይተሓጭ ጭባ ብድንሽ ሕልፎ ብድባሲ ተለቃሓኒ እንትኾን ከዓ ኣለቃሓኒ
2: ኦ ማለት እዩ ገሪሙኒ እዩ ሽዕ ቅርሽስ ከምዚ ዓብ ገንዘብ ጌካ ወሲድካያኖ
3: ክመልሶ ዝኽእል የለቃሓኒ ኢለካ
2: በዚ ዝርእካ ዘለኹ ደኣ ምሽ ክትመልሰለይ ጉንድኡ ትረክብ ከማን ኮይኑ ኣይስማዓኒን እዩ ዘሎ
3: ንዓባ ሰብኩን ኣይትዋራዘ ፅባሕ ኮነ ዝበፅሕካ ዘለካ ደረጃ ክበፅሐ
2: ኣታ ካብዚ ናይ ድኽነት ባይታ ሓፍ ኢልካስ ናብ ዝናተይ ደረጃ ከይተሓስቦ ዳሓርካ ንስኻ ኮ ወዲካ ኢኻ ዘለኻ
3: ሓቅኻ ፈጣሪኡ ኣሚኑ ዝወደቐ ፅባሕ ክትሰኣየ ፀጉሞን እዩ ከምዚ ናትካ ሰቡን ፈጣሪኡን ዝረስዐ ግን ሓንሳብ ምስ ወደቐ ክንደየናይ ከይትስእ
2: ኣታ ክንደይ ክትዛረብ ኢኻ ምኳን እዞም ድኽታት ካብ ትበልዕዎ ትዛረብዎ እዩ ዝበዝሕ
3: ዋ ድኽነት ናይ ገንዘብ እምበር ድኽነት ናይ ኣእምሮ ማዓስ ሃሊና ደኣ ካብ ምዝራብ ዝተቆጠብና
2: ኦይ ስኻ ትገድፈኒ ትመስልኒ ኢኻ ልቃዒልካ ኔርካ ሓቀይ
3: እወ ከተለቃሓኒ
2: የቕሬታ ዕድል ኣይገበርካን ቀዲመ ገንዘብ ኣዋፊረ ዮ
3: ህምቧ ንዘይተለቃሓኒ ኢኻ ጥፍጣፊ ክሳብ ዝነቅፅ ሃለውሎ ክተብለኒ ፀኒሕካ
2: ምስኻ ኢኻ ጥፍጣፍካ ወዲእኻ እምበር ኣነስ ክብር ዝበለ መግቢ ሰ ዝቆረዝኩ ንዓኻ ሃለውሎ እንዳበልኩ ክሕቁቕ እየ ፀኒሐ
3: እንታይ ትዛረብ ኣለኻ ዋታ ርእሲ ለካ ዲ ተሸጊረ እናበልኩ ኻስ መሕቀቕ ደገለ ትብል ኣለኻ ግደፍ ኣይትበዳዕ ሃየንታ ኣለዎ ግደፍ ስምኦን ሃየንታ ኣለዎ
2: ደሓን ሓንቲ ነገር ክተሓባበረከ ሻሓለቂሕካ ክትመስተለሰ ትኽእል
3: እንታይ ኮይነ ዘይክእል
2: ደፊርካ ክተድምፆ ዘይከኣልካ ዶ ክቶም ፀዓቕሚ ክትረክብ ብዝኾነ ግን ኣወዳእኒ ካብ ከለቅሓካ ክኸፍለካኒ ዝሕሸኒ ናተይ ናይ እንዳዓርከን ኣለዋ ተሓርደን ሽሕኻኻ ይህበካ
3: ኣይደሊኒ ዓቕሚ ክትፈልጦ ክተለቅሓኒ እየ ዝደሊ ክመልሰልካ መታ
2: ኦ ግዜ ተቕትለለይ ኣለኻ ክትመልሰለይ ዓመታት ክፅብየካ እዚ ይህበካ ዘለኹ ሓሳብ ተሓሰብካሉ ዝበለፀ ምስለኒ ከይደ ኣለኹ
3: እንታይ ትዕቢትታ እዚ ዋታ ድኽነት ስማዕረ ከምዚ ዘሕስረካ ምዃን ምስ ሕሱር ሰብተ ተዛሪብካ ዳእወ ኣኽ እዋይ ስምኦን እዋይ ስምኦን እውይ
0: ከመይ ውዒልካ ኣብርሃም
3: ከመይ ውዒል ክስምረት
0: ድሓን ዲኻ ዳ ቤኑኻ ትዛርብ ዘለኻ
3: ተዛሪበ ደ ስቂለ ገለ ሓሳብ ሒዘ የፀኒሐ ዝኸውን
0: ድሓን ሓሳብ እኮ ይፅላኒ ክበዝሕ ጥራይ ዶ ይብሉ ብርዮሞ
3: ንሱስ ሓቂኺ
0: ምድላው ድኣመት ሞ ከመይ ኣሎ
3: ብየላ ንዓመታ ከምዚ እዋን ከይሸርመመ ከይቆርመመ ጥራይ የፅንሓና
0: ኣሜን ሙንታይ ኣሎ ንሕግዞ ከብወገና
3: ኩሉ ሙሉ እዩ ግዳ ፅባሕ ክሓርደልኩም ክመፅእ እሞ ተኻራታትኩም ሲሓሒልክ የ ፅንሒ
0: ፅቡቕ ፅቡቕ ናትኩም ከኸሞ ክትሓርዱ ዲኹም
3: ወ ክንሓርድ ኢና
0: ፅቡቕ እሞ ኣብርሃም ሓወይ እዚአን ሓዘን ንዝኾነ ከዓ ይኾነ ኸ
3: ንምንታይ ኣለኒ ንዶ
0: ወለካ ደስ ክብለኒ ግን ተቐበለኒ በጃኻ
3: እሞ ዝገንዘብ በዚሑ ኣሎ
0: ዘይበዝሐ ተቐበለኒ ጥራይ በጃኻ ይለካ
4: ዋኣታ ተእዝሪ ዘለኹ ዋእታ ትገብርኸትእዚ
0: እዋ ይህ እንታይ ርኢኻ ዲኻ
4: ናይ ምንታይ ዝብየ ኣለኺ

0: እንታይ ዘርኢ ኢልጊ ስማዓ ታስኻ እንታይ ደለካ ሕጂ ከዓስ ምስ ሰበይተይ መፂኻ ልቅሕ እንትብል ኣለኻ
1: ስማዓኒ ስምኦን
2: ድሓን ፅናሕ እሞ ብርሃም ሕጂ ኸድ ድሓን ርሑ ሰብ ዳኣመት ይግበረልና
0: እቲ ገዘብካ ክወስዶ
2: ኣይምልከተካን እዩ ኪድ ኣብርሂሙ ጉዳይካ ግበር ንሰበይትካ ከዓ ርሑ ሰብ ዳኣመት ይግበረልና በላ
1: በሊ ዘውፃኺ ይተካኣልኪ ብሩኽ መዓልቲ ኸ
2: ኣሜን ኣሜን ብሩኽ መዓልቲ
0: ሕጂስ እንታይ ጌርኪ ማለት እዩ
2: እንታይ ዶ ጌረ ደይ ተፀጊሙ ርአ እየ ሓጊዘዮ
0: ተጋጊኺ ኣንተ ወይ ኣለቅሕን ኢሉ ነይሩ ንዩ
2: እሞ እንታይ ጌርካ ኣብኸዮ ጥራይ ከይትኸው
0: እወ ምልቃሕ እኮ ኣየለቅሓካን ኢልዮ ግን ኣተየ ናይ እንዳ ዓርኬን ኣለዋ ተሓደ ዘለካኻ ይህበካ ኢሉ ዮ
2: ትሕዝን ኣዝኻ ትሕዝን ዝበለካ ሂብካ ከም ሓገዝ ክንዲትሕርዶስ ጊላኻ ክትገብሮ
0: ዘይኮነ በዓል እዚኣቶም ክረኽቡ ተኾይኖም ክሰርሑ ክርፁ ጥራዮም ዘለዎም
2: ኣየ ስምዖን እሂ ንስኻ ነዚ ዘለኻዮ ደረጃ ርሂትካ ዲኻ በፂሕከ
0: ዋኣቲ ስምረተይ ምስ ዲ ክተወዳደር እንደ ደኽንዓይ
2: በርኣያ ስላሴ ዝተፈጠረ ሰብ ኩሉ ሓደ ምዃን እየ ዝፈልጣና።

0: ኣብ ዝተፈላለየ ኩርናዓት ዓለም ብምዃን መደባት ኤርቲቪ ብፍላይ ድማ መደባት ሞዛይክ ኣብ ምክትታል እትርከቡ ዝኸበርኩም ተኸታተልትና ኣብ ዘለኹም ዕዙዝን ልባውን ሰላምታ ናብፃሕኩም ከመይ ቀኒኹም። ሰዓትና ኣኺሉ እንሆ ዝተፈላለዩ ትሕዝቶታት መደባት ሞዛይክ ይንሕዝናልኩም ቀሪምና ዘሎና። ሎሚ በዓለ መስቀል ኢና ንፅብሎ ዘለና። ንመላ ህዝቢ ኤርትራ ኣብ ውሽጥና ወፃን ብፍላይ ድማ ንጅግና ሓይለታት ምክልኻልና እንቋዕና ብርሃነ መስቀሉ ብሰላም ኣብፅሓና እናበልና ብኣጋጣሚ በዓለ መስቀል ድማ ዝተፈላለዩ ትሕዝቶታት ናይ በዓለ መስቀል ነውዲ ዓመታት ዝገልፁ ትሕዝቶታት ክህልውና እዮም። ኣብ መኽፈቲ ናይ መደባትና ድማ ክልተ ስነ ጥበባውያን ሒዝናልኩም ኣጋይሽ ቀሪብና ኣሎና። ቅድሚ ግን ደርፊ ክትህልወና እያ። ናፍታ ደርፊ ክንሰግር ኢና ብሓባር ንከታተል። ሕጂ እውን ጌና ዕላልና ቀፃሊ እዩ ዘሎ። ምቹ ብዛዕባ ድሕረ ባይታኻ ግዜ ቆልዕነትካ ምስ ስነ ጥበባት ኣሲርካ ሕፅር ኣቢልካ ንእሽተይ ትገልፀልና
1: ሕራይ እንዳዕበ ኩሉ ኣርባዕተ ስመራን ድዩ ናብዚ ሙዚቃ ዳኣተ ኩሉ ብንእሽተይ ማለት እዩ ካብ 2003 ኣብቲ ገዛትና ናይ ጎደና ገለ ክራር እንዳሃርምና ድሕሪኡ ናብ ጉጅለ ቀሕት ዕምባባ

0: ዘመናዊ ምብራቅ ማለት እዩ ሃማት ናብኡ ኣትየ ካብኡ ትጉዕ ዘይድ ዝምር ናብ ዝደሎ ኮዶ በፃሕኩስ ብኡቲ መሰረት ካብ ገዛውት እናተበገሽ ናብ ጉጅለታት እንዳበልኩ ኣብዚ ደረጃ ዝበፅሐ ኣሎ ማለት እዩ።
1: ሕረ እቲ ናይ ንእስነት እዋን ማለት ኣብ ገዛውትኹም ክራረ ተፃወትኩም ንመን እንዳረእኹም ኢኹም ዓብኹም ከመይ ነርስ ቆርብ ንእሽተ ብዛዕባ ማስ ገለ ፅልዋ ዝፈጥረልካ
0: ሕጂ በዓል ታረቀ ኣለው እቶም ዓበይቲ እቶም ድማሃሩና ከ ኣለው በዓል ምስወት ተስፈልጥ ሮቤል ቻይና ኣማንኤል ድፋዕ ንዖም እዳረኣነስ ዓብና ማለት እዩ ኣብዚ ደረጃ ዝበፅሕና ቀሺ ወዲ ወይናይ ከም ማለት እዩ
1: ሃራይ ፅቡ ኣብቲ እዋንቲ ትደርፎ ዝነበርኩም ደርፍታት እንታይ ይመስል ነይሩ ስከገለ በታ ክረርካ ምስማዕ ከናዶ
0: እዛ ደርፊ ሕጂ እዚኣ ናይ ብሻት ናይ ኣባሻውል ናይ ቀደም ማለት እዩ እቲ ዝሰምዑ ነበር

ዝበልክኒ ወዮ ፀሓፋ እዩ ዝበልክኒ እዛ ኣራይ ወረቐት ብያንቶኒ ብሻት ጓልደበቲቶ ድሓንትቶ ብሻት ጓልደበቲቶ ድሓንትቶ ብቐዳር ገረወኛ ቐሊዓቶ ዝሓርቡ ናይ ገደፈት

ሓያመይ ክነብር ተኾኒነ ኣቲ መንጋዲ ልኪ ዝኽትሻ

0: ከምዚኢታት ንሰምዕ ነርና ማለት እዩ ትገዛትና በዓል ብሻት ማዓት እየን በዓል ኣምለሰት ኣባይ በዓል በየነፍረ ማዓት እዮም በዓል ቪቴሮ ማለት
1: ራይ ፅቡቅ ክቡራት ተኸታተልትና ትሕዝቶታት መደባት ሞዛይክ ኹም ትከታተሉ ዘለኹም መደባትና ከመይ ይኸይድ ኣሎ ሕጂ ምባር ኣስዒምና መደብ ዜና ሞዛይክ ንሕዝናልኩም ቀሪብና ዘሎና ዝተፈላለዩ ኣገረምቲ ዝኾኑ ፍፃመታት ናይ ዓለም ገለ ውን ኣብ መዝገብ ክብረ ወሰን ናይ ዝሰፈሩ ዜናታት ሒዝሃልና ቅሪባ ኣላ ንሙሉ ትሕዝቶ ናብታ መደብ ከስግረኩም እየ ምሳና ፅንሑ

ንነዊሕ ዓመታት መሓዙት ዝነበራ ህንዳውያን ኣሕዋት ኮይነን ጸኒሐን። እዘን ሕጂ ኣብ ኣርባዕታት ዕድመ ዝርከባ ሚና ገልቲንክን ሚናል ቺዝሰንን ኣብ ህንዲ ሙምባይ ኣብ 1980ታት ተወሊደን ዕሸላት ከለዋ ኣብ ዝተፈላለየ ምዕቆብ ዘኽተማት ተዓቒበን ድሕሪ ምጽናሕ ክልተ ዝተፈላለዩ ሆላንዳውያን ስድራ ከም ውላዶም ብምርዓም ናብ ሆላንድ ወሲዶመን ብናይ ኣስታት 160 ኪሎ ሜትር ተረሓሒቐን ይነብራ ነይረን። መጀመርታ ጊዜ ኣብ ንእስነተን ዝተራኸባ ኣብ 1996 እቲ ንቆልዑት ምስካዕብይዎም ዝኽእሉ ወለዲ ዘረኽብ ትካል ኣብ ዘዳለዎ መደብ እዩ ነይሩ። እቲ ትካል ንዕአን እውን ምስቶም ሆላንዳውያን ስድራ ዘረኸበ እዩ። ኣብቲ ኣጋጣሚ ዝተሳተፉ ዕድማት ድማ ከም ዝመሳሰላ ኣስተብሂሎም ንሰን እውን ከም ዝመሳሰላ ተረዲእዎን ነይሩ። ኣፍንጨን ኣሰሓሐቕን ዝጥቀማሉ ኣካላዊ ቋንቋ ሓደ እዩ። በዚ ድማ ኣብ እዋን ድራር ብውሽጠን እዚኣስ ንዓይ ትመስል እናተባሃህላ ይጠማመታ ነይረን። ንጽባሒቱ ድማ ቁጥሪ ተሌፎነን ተቐያየራ። ብድሕሪኡ ክደዋወላን ቅጽበታዊ ምትእስሳር ፈጢረን ኣዝየን ዝፋተዋ መሓዙት ኮና።

ሚናን ሚናልን ግድነብሰን ነጊርወን ሓፍተይ ተባሂለን እየን ዝፀዋውዓ። ምስ ግዜ ሚናል ናብ ፈረንሳ ግዒዛ ሚና ድማ ናይ መጀመርታ ውሉዳ ምስ ሓቆፈት እትርክበን እናዛሕተለ ከይዱ። በዚ ድማ ንኣስታት 15 ዓመታት ድሃይ ሕድሕድ ምሕታት ብቴሌፎን ጥራይ ተሓፂሩ። ኣብ 2017 ሚና ኣብ ካልእ ቤት ትካል ምርዓም ኣብ ዝተኻየደ ኣኼባ ተሳቲፋ ነይራ። እቶም ተሳተፍቲ ካብ ህንዲ ዝመፅኦም ነይሮም። ኣብኡ ድማ ብዛዕባ መርመራ ዲኤንኤ ሰሚዓ። ብመንገዲ ማይ ሄሪቴጅ ዝበሃል ኣፕ ናይ ዲኤንኤ መርመራ ፈቲና። ዝኾነ ምስትናታ ምትእስሳር ዝነበሮ ሰብ ስለ ዘይተረኽበ ግን ነቲ ናይ ሞባይል ኣፕ ደምሲሳቶ። ሚና ኣብ ወርሒ ግንቦት ናይ ዝዓመት ግን ዘይተፀበየቶ ናይ ፌስቡክ መልእኽቲ መፂዋ። ካብ ሚናል ተጣፊአን ስለ ዝነበራ ዘኪር ክንደለኺ ብዝብል ጽሑፍ እዩ እቲ መልእኽቲ ዝጅምር። ሚናል ቅድሚ ሓደ ወርሒ ኣብ ሆላንድ ንዝርከቡ ወለዳ ክትበጽሕ ከላያ መርመራ ዲኤንኤ ዝገበረት። ሚናል ዝሰደደቶ መልእኽቲ ውፅኢት ናይ ዲኤንኤ ዝገልጽ ኮይኑ ንሳን ሚናን 100 ሚእታዊት ምትእስሳር ጸኒሕወን፣ በዚ ድማ ኣሕዋት ምዃነን ኣረጋጊጸን። ኣብዚ ሕጂ ግዜ ሚናልን ሚናን መዓልታዊ ይደዋወላ። ምስ ስድራ ቤት ክልቴን ጥቡቕ ዝኾነ ቅርበት ተፈጢሩ ምህላው ድማ ይሕበር።

ንዝኽርን ኣኽብሮትን ውሪት ድምፃዊት ብምስላ ዝተዘርአ ናይ ሕርሻ መሬት ዒስራ ዝኾኑ ኣብ ኣሜሪካን ካናዳን ዝርከቡ ናይ ሕርሻ መሬት ፍሽኽታ ናይ ገዲም ድምፃዊት ተዋሳኢትን ምስ ናይ ግብረ ሰናይ ትካል ትነጥፍ ናይ ዝነበረት ነፍስሄር ዶሊ ፓርተን ጎሊሑ ይርአ። እቲ ካብቲ ሕርሻ ዝተረኽበ ኣታዊ ኣብ ሰናይ ግብርን ከምኡውን ነቲ ዶሊ ኩሉ ግዜ ትሓስቦ ዝነበረት ብነፃ ንቆልዑ መፅሕፍቲ ዝህብ ቤተ መፅሕፍቲ ንምኽፋት ዝዓለመ ምዃኑ ተገሊጹ። እታ ብጆሊን እትብል ውሪት ደርፋ ቀንዲ ትፍለጥ ዶሊ ብ25 ናሓሰ ኣብ ናሽቪል ኣብ መበል 80 ዕድሜኣያ ብሕማም መንሽሮ ካብ ዝዓለም ተፈለያ። ዶሊ ኣብ ዝሓለፈ ህይወታ ኣብ ሕርሻ ዝነበራ ፍቕርን ፅልዋን ዓብ ከም ዝኾነ እዮም ብዙሓት ዝምስክሩ። በዚኦም ድማ ወነንቲ እቲ ናይ ሕርሻ መሬት ዝኾኑ ሓረስቶት ብምስላ ዕፉን ክዘርኡ ዝኽኣሉ።

0: Thank you.
1: ብዓይነቱ ፍልይ ዝበለ ዳምድራ ዝነብሲ ትካል ተኸፊቱ። ኣብ ቻይና እዩ ወዲ 32 ዓመት ዛንግሻ ቻፖ ኣብ ወርሒ ልዕሊ 100,000 ዩዋን ወይ 15,000 ዶላር ኣታዊ ዘለዎ ትካል ከፊቱ ተባሂሉ። እንታይ ዓይነት ስራሕ ደኣ ኮይኑ ተበልካ ከምዚ ንዕዘቦ ዘለና ኮይኑ ጸኒሑ። ዛንግ ኣብ ከተማ ሸንዘን ኣብ ዝርከብ ኣውራጃ ብኣኦኣን ናይ መጀመርታ ብኣፅፋር ናይ ምሕካኽ ሳሎን ዝኸፈተ ኮይኑኣሎ። ዛን ካብ ሓደ ብዙሕ ዘይፍለጥ ዩኒቨርሲቲ ድሕሪ ምምራቑ ኣብ ውሽጢ ሓደ ዓመት 7 ግዜ ስራሕ ክቀያይር ተገዲዱ። ኣብ ሓፂር ግዜ ዝፈሸሉ ክልተ ንግዳዊ ትካላት ድማ ነይሮሞ። እዚ ናኾነ ግን ተስፋ ቆሪፁ ኣብ ገዛ ኮፍ ክብል ኣይመረፀን። ነዚ ዘይተለምደ ዓይነት ስራሕ ኣብ ጉንቦት ከፊቱ ፍረ ጻምኡ ኣብ ምሕፋስ ድማ ሕጂ ይርከብ። ዛንግ ንሰዓት 300 ዩዋን ወይ 41 ዶላር ዝኽፈል። እቲ ፍሉይ ኣገልግሎቱ ውጥረት ኣካላት ንምፍዋስን ድቃሶም ንምምሕያሽ ንዝደልዩ ሰባት ዝጠቅም ከም ዝኾነ ንሱ ይዛረብ።

ተጻዋታይ ኩዕሶ መርበብ ኣቓልቦ ብዙሓት ይስሕብ። ቀጠር ኣብ ናይ ሎሚ ዓመት ሻምፒዮን ኩዕሶ መርበብ ኤስያ ኣብ ኩሉ ምድብ ጸወታ ኣንጻር ታይላንድ፣ ታይፔይን፣ ደቡብ ኮርያን ተሳዒራ። ይኹን እምበር ኣብቲ ውድድር ዝድነቕ ብቕዓቱ ብምንጽብራቕ ዝበዝሐ ሸቶታት ዘመዝገበ ተጻዋታይ ነይሩ። 2.1 ሜትሮ ዝቕመቱ ወዲ 13 ዓመት ኣባል ኩዕሶ መርበብ ቀጠር ሙባረክ ሙሳ ቲክማዱት። ሙባረክ ኣብ 3 ጸወታታት 40 ነጥቢ ኣመዝጊቡ። ሙባረክ ሙሳ ቲክማዱት ብ24 ሕዳር 2012 ኣብ ደቡብ ሱዳን ተወሊዱ። ብድሕሪ እዚ ናብ ቀጠር ብምግዓዙ ዜግነት ወሲዱ። ቁመቱ ከም ዝኾነ ወዲ 13 ዓመት ብዘይምዃኑን ኣብ ጸወታ ብዘርኣዮ ሰሓቢ ኣጸዋውቱ እዩ። ዋላ ጋንቱ ተሳዒራን ከላ ኣቓልቦት ሰባት ረኺቡ ብዛዕባኡ ዝዛረቡ ዘለዉ።

ሉሲ ጆከል ላስሁድ ብዛዕባ ንህብን መዓርን ዘለዎ ጥቕምታት ንቕሓት ንምዕባይ ትሰርሕ ኣሜሪካዊት ስነ ጥበባዊት እያ። ኣብ ኣሜሪካ ኣብ ውሽጢ ሓደ ዓመት ቁጥሪ ኣናህብ ብ42 ሚታዊት ስለ ዘንቆልቆለ ስክፍታ ክፈጥረላ ብምጅማሩ ንዕቃበ ንህብን መዓርን ንምጉስጓስ እንታይ ስነ ጥበባዊ ስራሕ ክሰርሕ ከም ዘለዋ ክትሓስብ ጀሚራ። ኣብ መወዳእታ ድማ ካብ ዝሞቱ 20,000 ኣናህብ ክንፊ ወሲዳ ብጥንቃቐ እናጣበቐት ነዚ መጎልበቢ ሰሪሓቶ።

0: ክቡራት ተዓዘብትና ትሕሶታት መደባት ዜና ሞዛይክ ኢና ክንከታተል ፅኒሕና። ዕላልና ጌና ቀፃሊ እዩ ዘሎ። ናብ ሳዕረ ናብካ ክንሰግር ኢና። ሳዕሪ ኣሕፅር ኣቢልካ ብዛዕባ ድሕረ ባይታኻ ናይ ንእስነት እዋን ዝነበረ ግዜ ሓማለቲ ምስ ስነ ጥበባት ተኣሳሲርካ ከመይ ነይሩ? ንእሽተይ ተዕልለና።
1: ሕጂ ኩሉ ግዜ ክትዓቢ ከለካ ብጭቅጎ ተፅርሐ ገዛዊ ጥራይ ከጅምር

0: ብርስዕኻ ኣብ ደበረኸ ፖላሲ ዓቤት ደበረ ክበሃሉ ፖላሲ ደቂ ማረ ሕጂ ገዛውቲ ገዛ ፍቕሪ ይበቃ ኩላትካካዘናትካተማካ ዘ ኣብ ውዳበት ብሓንሳብ ኢናተርፎ ሕጂ ኣብ ትራይ ስነጥበብ ክመፅተ ኮይናኻ ኣብ ኣንጎሎ ነ ሓንቲ እሚ በሪዩ ድባሎት ገዛውትና ነይሩ ስየ ቃልየልና ሕጂ ኩላት ናይና ንፍቲ ነርና ኩሉ በብዓቅ መዓት ኣለው ደገዛውቲ ፅዋት ነበሩ ሕጂ በጋጣሚ ኣነ ደስ ዝብለኒ ክራር ገያ የቃኒሉ ይፍትም ገለ በይኒ እዳፃዓር ኳለይቲ ደድሕ እሱ ዝገበራ ዳህርምኩ ከምቲ ኩሉ ሰብ ዝመፁ ከዓ ብቤት ትምህርቲ ድሕሪ ናብ ሃማማት መፀ ድሕሪ ከዓ ኣብ ሰራዊት ጉጅል ባህ ሓሙሽተ ጉጅል ባህ ደምሕራ ካብ ውሽዑ ኣብ 217 ከዓ ናብዛ ሕጂ ጉጅለ ዘሎ ከዓ ጉጅለ ባህል ቤንፈር እዚ ህዝባዊ ሰራዊት ማለት እዩ ይነጥፍ ኣለኹ።
1: ኣራይ ብዘይ ክራር ደሪፍካ ትፈልጣ
0: ኣብ ዳስ ፈርቲ ኣጋጥመካ ኣብ ፒያኖ ባር ከምኡ ክራር ስለዘይትድልዉ ትደርፍ
1: ሃራይ ሳዕረ ሕጂ ኣብዚ እዋንስ ዳርጋ ብዝተፈላለዩ እዋናት ማለት እዩ ኣብ መርዓታት ይኹን ኣብ ዝደግማ ዘሎ ሰብ ሓንቲ መለለይት ደርፊ ንእሽተ ኣላት ካብ ምእተው ገለ ትገብራ እስከ እንታይ ኣብ ብዛዕባ እስከ ንእሽተ ተስማዓና ካብታ ክራርካ ጌርካ
0: ቡን ቀርብ ስድራ ኣክብ ወግዕ ኣለና ስድራ ወዲ ሓወቦ እያ ትብል ክትኩሉ ሰብ ዝስምዖ ማለት እዩ ጃነ ከምዚ ክሰርሓ ክልኩስ ልክ ምስ በዓልቲ ቤተይ ፌረንስሎምዝገታኒ ኣስፋዓል መስከበለ ምስ ደቀይ ከምዛ ደለናዮ ማለት እዩ ቡንዳ ሰጠና ከለና ተመስገን ኣራጊ ዝበሃላሉ ንፍሩእ ንእሽተይ ሓወይ መሳርሕተይ ደቀራሪ ንርኢ ነርናቲ በደብ ማለት እዩ ዳተኸተና ከለና ገል ሓስ ብመፀካ ይበዓሉ ኣ እዛስመራ እዚ ሓወይ ከማለት ምጭ ኣሉ መብዛሕትኡ ግዜ ሓንሳብ ስለንኸይ መርዓታት ገለ ፍሉይ ነገር ብዙሕ ፍሉይ ነገር ትሰርሕ ዚጋጣሚ ከድንቆደለ ዛ ሓወይታ
2: ሕጂ
0: ፍሉይ ነገር ክሰርሕ ኣለኒ ከለለ መፂና ኣለ ንሽ ሕጂ ብክራር ክስማዓ ዛሪባ ስተካ ዝኮነ

0: ንእሽተይ ርግ ጌርላ ናይ ዛዓርከያ ዜማ ባዕሉ ፀወታ ነ
1: ፅቡቅ ራ ሕጂ ኣብ ከምዚ እዋናት ደርፍታት ክደርፉ ከሎም ሃንደበት ዝመፃልኩም ድኦም ከምዝመፂልኩም ትደርፎ ጓይላ ክፃወትከሎም ዋላ ከመይ
0: ዋጃ ውራይ ንድሕር ኮይኑ ነቲ ሰብ ዝመስሊ ነቲ ውራይ ዝመስሊ ካ ደርፍ ባህላ ተፀበ መፃላ ፅቡቅ ዝተረኣየካ ዝያዳ ትወልፆ ማለት እዩ ኣብቲ ውራይ ኣብቲ ማይፒያኖ ባር ወይከዓ ናይዚ ጋዓዳ ገለ ዝበሃል ግን ውልቃዊ ፕራክቲስ ትገብር ትሬኒን ትገብር ክፅዕር ኣለካ ትመፅእ ጠቆምካ ክፅዕር ኣለካ ናይቲ ውራይ ከም ዝበልኩ ምፅባቅ እዩ ፅቡቅ ኢኻ ፅቡቅ ትውድስ ፒያኖ ባርን ጋዕዳ ገለ ንፃወተኒ ፃዕሪ ተሓትታ በይንካ ልምድ ትገብር ማለት እዩ ዳና ጋዕዳ ውልቃዊ ልምምድ የድልዮ ብጣዕሚ ኢኻ ትፅዕር ምክንያት ናይ ሰብ ለቃቂብካ ምድራክ ማለት እዩ ጋዕዳ እዚ ከመይ ጌርካ ንሰብ ትምስሎ ምክንያቱ ንፃወት ከለና ሓደ ግዜ ካል ነገር ዘይኮነስ ስቅ ኢሉ ሰብ ትሰምዓካ ኮሉ ክሳብ ክ ንምንታይ ፀጋ እዩ ብጣዕሚ እዩ ሕጂ እንታይ ክትገብር ኣለካ ሓዱሽ ነገር ብማዓልቲ እያ ትደሪካ ፅባሓን ዝቅድሞ ናይ ላዕዳካ ከምዚ ክትገብር ኣለ ዝምስጥ ነገር ምስ ሰብ ተኣሳሰብ ደሪካ ዝያዳ ስመኮ
1: ፅቡቅሞ ቅድሚ ናብ መደብና ምስጋርና ሓንቲ ሕፅር ዝበለት ደርፊ ተስማዕናሞ ናብ መደብና ንሰግር

0: ጽቡቕ ባሃቂ ኣኒልና ሰዓረ ሕራይ ምቹ መለሳ ዕላ ክኾነና እዛ ምቹ ትብል ሳ ጓሲ ገሊኦም ምቹ ብላ ገሊኦም ከዓ ምቹ እዩ ይብሉ እንታይ ብኸመያ ወፅያ ብዛዕባ እዚኣ ስክትዕ ኣለና
1: ቀንዲ ሙቹ እያ ትበሃል ገሊኦም ምቹ ገሊኦም ንልዋ ቀንዲ ግን ታ ሙቹ እያ ትብል ደው ፀለየ ከዓ ሙሴ ወተስባለት እዩ ክራሪስታን ድዩ ብንእሽተይ ከለኹ ገጅፍየ ነይረ ሙቹ ኢሉ ምሰብ ፀለየ ስጋብ ሕጂ ምሳይ ዓብያ ማለት እዩ ካብ ብንእሽተይ ሳብ ፅያት
0: ሕጂ ምቹ እያ ማለት
1: እዩ ሙቹ
0: መቺ እዎ ገለዚ ዓይነት
1: እያ ጥዕሚ ኣለዎ
0: ፅቡቅረ ኣብ ኮልና ብዛዕባ ናብ ጋዕዳ ክንሰግር ጋዕዳ ካብ ላዓለ ሰዕረ ጋዕዳ ዝበሃል እንታይ እዩ ማስ ካበይ መፂ እቲ ጋዕዳ እንታይ እዩ ትርጉም ዋላ
1: ቀንዲ መሰረት እኮ ብቋንቋ ዓረቢ ሕጂ ጋዕዳ ኣጉዕድ ብሉካ ምስ ኣጉዒድካ ኸፍ ምስ በልካ ብዕዱ ገለ ዝፃትዎ ሕጂ ብኸምኡ ጋዕዳ እዩ ዝበሃል ቀንዲ መሰረት ስ እዩ ሕጂ ኮፍ ኢሉ ሰብ ክሰምዓካ ከሎ ናይ ጋዕዳ ተልካስ ዘረባ ደይብሉ ትሰምዓካ ፅንዲ ዝሰምዐካ እተኮይኑስ ናይ ጋዕዳ ተስምዑ ኣለካ ማለት
2: እዩ
1: የብሉን ትዝታታት ተዘክሮ ነናት ኣለዎ ዳዕበካ ኣላ ደርፊ ትዝታት ሕድረልካ ንድሕንደሪፍካስ ናበይ ንድሕሪት ኢካ ትምለስ ነናቱ ኢካ ትኮኑ ኩሉ ማለት እዩ
0: ሕራይ ሞ ካብ ጋዕዳ ካብ ልዓልና ማለት ስነ ቀደም ጋዕዳ ዝገብሩ ነበሩ ስነ ጥበባውያን ኣለዉ በዓል መንስከ ትዝክሮም
1: ኣለዉ በዓል ቤየነፍረ ባያፍቱ በዓል ብሻት መዓት እዮም ዘለዉ ዋላ ኣብዚ ግዜ ዘሎ በዓል ኢሰ ዘሎ በዓል ወዳ ሃለቃ ቃልኣብ ንዕም እዳርኣና ስለ ዝዓበና ሲ በዓል ቻይና ኩሎም ነናቶም ኣሎ እዚ ንዑም እዳርኣኢካ ካ ተዓብቲ ናይ ጋዕዳስ እዳተዋራርሲ እዩ ድኸይኑ ማለት እዩ
0: ሕራይ ፅቡቅ ሕጂ ብዚ ጋዕዳስ ከም ዝረእኸስ ዳርጋ ቁንጭል ቁንጭል ዝበለ ደርፍታት እዮም ዝኣት ከመይ እዚ
1: እወ ሕጂ ገሊኡ ሙሉእ ምስ ደረፍካ ኣብ ገሊኡ ካል ዳእትኻ ክትኸይድ ምስቲ ሙድ ኢካ ትሕሉ ንሓንቲ ዘርፍ ጥራሕ ይኮንካ ደጋግማ ቆናጭልካ ቆናጭልካስ ከምዚ ናይ መግበ በብዓይነቱ ትበልዐሉ ከምዕ ማለት እዮ በብዓይነቱ ከዓ ተስምዑነት
0: ፅቡቅ ሞ ተስማዕኸና እንታይ ከይብለና

ጥዕምቲ ደርፊ ክቡራት ተኸታተልትና ናብ ስዕብ ትሕዝቶ መደብና ከነሰግሪና ካብ ግዜ ንእስነቱ እንከሎ ኣብ ስነ ጥበብ ዓለም ዝተፀንበረ እዩ። ዝተፈላለዩ መሳርሒታት ሙዚቃ ዝመልኽ ደርፊ ከምኡውን ኣብ ምውሃድ ሙዚቃ ዝነጥፍ ዘሎ ኣብ ዝተፈላለዩ በዓላት ድማ ብኣበርክቶ ዝልለ ስነ ጥበባዊ ዳንኤል ምስኡ ዝተካየደ ዕላል ኣብ ስዕብ ትሕዝቶ መደብና ክቐርበልና እዩ። ብሓባር ንከታተሎ።

0: ክራር፣ ጊታር ምስ ኪቦርድ ነቲ ዘለዎ ሰፊሕ ናይ ሙዚቃ ራእይ ንምግላጽ ዝጥቀመሉ ዓብዪ ናይ ዜማታት ባሕሪ እዩ። ኣጻብዕቱ ኣብ ልዕልቶም ጸሊምን ጻዕዳን መፍትሒታት ኪቦርድ ብሰላም ክነጥሩን ከለዉ እቲ ዝፍጠር ህርመት ንልቢ ሰማዕቲ የረስርስ። መሳርሕታት ሙዚቃ ብኢዱ ጥራያ ይጻወትን ናይ ገዛ ርእሱ ነፍስን ስምዒትን ናብቲ መሳርሒታት ብምስጋር እቶም ካብ ዕንጨይትን ካብ ኣውታርን ዝተሰርሑ ኣቑሑት ከም ሰብ ህያዋን ኮይኖም ክዛረቡ፣ ክነብዑ፣ ክስሕቑን ክናፍቑ ዝገብር ስነ ጥበበኛ እዩ። ህይወቱ ምስ ቃናታት ክራር፣ ድምፅታት ጊታርን ኪቦርድን ብጥብቂ ዘተኣሳሰረ ናይ ዜማታት መሃንድስ እዩ። ጉዕዝኡ ካብቲ ፈለማ ኣብ ናይ ቁልዕነት ዕድሚኡ ዝሰረፀ ናይ ክራር ፍቕሪ ጀሚሩ ኣብ ጉጅለ ባህሊ ተጸንቢሩ ክእለቱ ዘዕበየሉ ናይ መድረኽ ህይወት ኣብ ምዝንጋዕ ሰራዊትን ሃገራውን ህዝባውን በዓላት ዘሕለፎ ወርቃዊ እዋናት ክሳብ ዝሎሚ ዘለናዮ ናይ ዩቲዩብ ህያው ሙዚቃ መድረኻትን ዘጠቓልል ብዙሕ ፍርያት ዘበርከተ ብጻዕርን ተወፋይነትን ዝተሃንፀ እዩ። ዳንኤል ብርሃነም ብ1988 እዩ ኣብ ሓዝሓዝ ተወሊዱ። መባእታ ኣብ ቤት ትምህርቲ እምባ ጠቐራ ተማሂሩ። ብድሕሪኡ ስድርኡ ናብ ማይ ተመናይ ስለ ዝቐየሩ ናይ ማእከላይ ደረጃ ኣብ ቤት ትምህርቲ ዋርሳይ፣ ናይ ካልኣይ ደረጃ ድማ ኣብ ቤት ትምህርቲ ልዑል መኮንን ሓፈሻዊ ተማሂሩ። ብድሕሪኡ ምስ 19 ዙርያ ናብ ሳዋ ወሪዱ። ናይ ስነ ጥበብ ጉዕዝኡ ካብ ጎደነታት ገዛውቲ እዩ ዝጅምር። ናይ ከባቢኡ ዓበይቲ ኣሕዋትን መናእሰይ ደቂ ገዛውቲውን ተኣኪቦም ክራር ክሃርሙን ክደርፉን ከለዉ ይከታተሎም ነይሩ። ሽዑዩ እቲ ካብ ጅማት ክራር ዝምንጩ ዝነበረ ቐና ኣብ ልቡ ፍሉይ ናይ ስነ ጥበብ ማሕተም ዘንበረም
1: 2004 ገለኹን ሽዑ የ ክራር ጀሚረ። ኣብቲ ገዛውትና ነይሮም ዓበይቲ ገዛውትና መሳቱና ገለ ነይሮም ክራር ዝፃወቱ ንዖም እንዳረኣና ገለ ክራር ጀሚረ። ክራር ኣብ ሓፂር ግዜ ይኽኢለ ኣብ ሓፂር ምስ ካልኳ ብድሕሪኡ ወላ ብከምዚ ጉጅለ ባህሊ ናይ ቤት ትምህርቲ ገለ ኣይነበርኩን። ወላ ሳዋ ምስ ወረድኩስ ናይ ማዓስከር ገለ ኣይነበርኩን። ኣብ ባህሊ ገለ ክራር ጥራይ ፃወት ነይረሱ ኢለ ዓይነ ክስታይ ማለት እዩ። ናይ ሞያ ትምህርቲ ኢልና ኣብኡ ክንምሃር ካልኣይ ግዜ ንሳዋ ምስ ወረና ኣብ ውሽዑ ሞያ ዘለኩም እቲ ሞያኩም ተፈትኑ ተባሂልና ኩሉ ማለት እዩ። ቲፋግሮ ፈለኛ ሞ በብሞይኡ ንሕና ከዓ ባህሊ ሽዑ ንጅምር ስለ ዝነበርና ገለ በቲ ናይ ባህሊ ብሞያ ብኡ ተፈቲና ካብኡ ከዓ ናብቲ ናይ ስርሒታት ዝነበራ ጉጅለ ባህሊ እቶም ነጥብ ዘምፃ ናብቲ ናይ ባህሊ ማለት እዩ ናብተን ስርሒታት ኣብኡ ተመዲብና ማለት እዩ። ኣነ ከዓ ናብዛ ጉጅለ ባህሊ ሕጂ ዘለኹዋ ጉጅለ ባህሊ ኣውላ ናብኣ ተመዲበ 2007 ማለት እዩ። ብድሕሪኡ 2007 ጉጅለ ባህሊ ኣውላ ምስ ኣቶ ኮ ዝያዳ ክሳይ ገይረ ማለት እዩ። ኣብቲ ባህሊ ክነጥፍ ጀሚረ ምስ ጉጅለ ባህሊ ገለ ኣብኡ ከዓ ዓበይቲ ኣርቲስት ፀኒሖምን ኣጋጣሚ ንፉዓት ገጠምቲ በዓል ኣክሊሉ ተስፋፅን ሙዚቀኛ በዓል ቶማስ መድሃኔ ኢሳቅ ወዲገር ህዝግሄር ወዲ ሱዳን ገለ ንፉዓት ዓበይቲ ሙዚቀኛ ፀኒሖም ናብኡ ደረፍቲ በዓል ወዲ መስፍን ዒባ ገለ ጅንዓናስ ዓብ ነገር እዩ ማለት እዩ። ቲ ጉጅለ ክትኣቱ ጀመርቲ ሓደሽቲ ስለ ዝነበርና ኣብኡ ሕጂ ዝያዳ ይዕብየ እዮ ማለት እዩ። ናይ ከም ደራፋ የኣት እዮም ኣብኡ ብደርፊ የኣት ኣብኡ እየ ዝያዳ ይዕብየ ማለት እዩ።
0: እቲ ንፅልዋ ደቂ ገዛውቲ ተመርኪሱ ዝጀመረ ደፋ ሓይሊ ዝያዳ ክደምቕን ክገዝፍን ዝኽእለ ናብ ጉጅለ ባህሊ ምስ ተፀንበረ እዩ። ኣብ ውሽጢ ናይ ባህሊ ጉጅለ ብምእታው ነቲ ተፈጥሮ

0: ኣደሎ ክእለቱ ዝያዳ ክስፍሕን ክዕቢይን ወሳኒ መድረኽ ኮይንዎ ፈለማን ኣብ ጉጅለ ባህሊ ኣውላ ከም ድምፃውካ እንተተፀንበረ ከም ሙዚቀኛ ብምዃን እዩ ግን ቀጺሉ ኣብዚ ናይ ምስግጋር መድረኽ እምበኣር ውሕዳት ግን ከዓ ተዘከርቲ ደርፍታት ከበርክት ክኢሉ
1: ኣብ ደርፊ በቃ ኣብቲ መጀመርያ የ ናብ ጊታር ምሰበልኩ ዛርጋዳ ጎደፍክዎ ከይደ ደርፊ ኣብ መጀመርታ ግን 2008 ቀዳሚ እየ ትስርሐይ ናይ ደበሳይ ወልዱ ፊልም ነራ ማእረ ትብል ኣብ ተኸታታሊቲ ኣብ ኤርቲቪ 2008 ና 9 ገለ ነይራ ኣብ ኣኽሊሉ ተስፋፅን ዝገበራ ነራ ግጥሚ ዜማን ቶማስ መድሃኒ ከ ደውሃ ሃዳ ሙዚቃ ገለ ሕጂ በኣ ክልቲኦም ንዓይ ኣነ ንክደርፋ መሪፆምኒ ማለት እዩ ፍታ ስራሕ እሳ ኣነ ደሪፍያ ማለት እዩ ቀዳሚ ትስርሐ ኣብ እስቱድዮ ገለ ዝሰራሕ ከዋ ሰ ቀዳሚ ትደርፈ ብድሕሪኡ ከዓ ኣብ 2012 ገለ ከዓ እናተይ ሓንቲ ቶማስ ኣልኣዛር ዝሰርሐ ኣለይ ግጥሚ ዜማን ከዓ በቃይ ኣኽለና ትብል ደርፈ ከዓ ሽዑ ከዓ እሳ ክሊብ ገለ ይገበርኩዋ ንበር ብኣውድዮስ ኣብ እና ዜና ገለ ዘርግሐያ ነረ ሳ ከዓ

0: ባዕልን
1: ድሕሪ እዛ ደርፊ እኳ ከምቲ ዝብለካ ዘለኹ ናብ ሙዚቃ ሽፍቲ ገይረ ናብ ሙዚቃ ሽፍቲ ገይረ ግን ከምዚ ናይ ሳውንትራክ ገለ መለ ዝኾን ደርፍታት ገለ ይሰርሐ ባዕለይ ንፊልም ገለ ዝኾን ሳውንትራክ ኣብ ዝሰርሑ ኣነስ እቲ ደርፍታት እንድሕር ኣለዎ ብቅድሚት ገለ ወይ ካልእ ደራፋይቶም ፅኦምለይ ተዘይኮይኑ ባዕልካ ግበረት የሎምን ይደርፎ እየ ይገብረ እየ ጠቕሊለ ሳይረ ሰዕ ኮንቲ ናይ ደርፊ ነገር ስለኹ
2: እቲ ብኽራር ዝጀመረ ናይ ዜማታት ጉዕዞ ብውጥራይ ክዕፁ ይከኣለን ኣብቲ ጉጅለ ባህሊ ምስ ተፀንበረ መሳርሒታት ሙዚቃ ብስርዑ ልምምድን ብስነፈልጠታዊ ኣገባብን ክፅንዕን ክእለቱን ብቕዓቱን ዝዕብየሉ ዕድላትን ረኺቡ ናይ 9 ኣዋርሒ ስልጠና ቐሲሙ ኣብ ብሚኒስትሪ ምክልኻል ዝተወደበ ሓፀርትን ነዋሕትን ኮርሳት ተሳቲፉ ምስ ዓበይቲ ሙዚቀኛታት ብምትእሳር ውልቃዊ ፃዕርታቱ ኣጣሚሩ ብቕዓቱ ናብ ዝለዓለ ደረጃ ከብከብል ክኢሉ
1: እታ ጉጅለ ባህሊ ከምዚ ዝበልኩኻ ሓያል ጉጅለ ባህል እያ ኣብኡ ዝነበሩ ኣርቲስትስ ዓበይቲ ኣርቲስት ገለ እዩ ንሕና ምስኦም ክንፅመር ገለስ ከምዚ ዓብ ነገር እዩ ነይሩ ንዓና ማለት እዩ ሕጂ ብጣዕሚ እዮም ማለት እቲ መሰረታዊ ነገር ከዓ ኣትሒዞምና እዮም ኣነ ሕጂስ ጊታር ወል ሓንቲ ጊታር ኣይፈልጣን እዩ ነራ ነፍቲ ጉጅለ ከኣቲ ከለኹ ብደራፋይ ስለኣትኹ ክንት ድበልኩኻ ኣብ ደርፊ እየ ዝነጥፍ ነረ ቲ ዝነበረ ዑደት ገለስ ብደርፊ ሒዘ ድኸይድ ነይረ ብድሕሪኡ ጊታር ምስ ተማሃርኩ ግን ብዝያዳ በዚ ጋጣሚ ከመስግኖ ንቶማስ መድሃኔ በቃ መሰረታዊ ነገር እሱ ኣትሒዝኒ እዩ ሙዚቀኛ ቶማስ መድሃኒ ማለት እዩ ናይ ጣኒቆ ቀዳመይቲ ካሴት ገለ ዘዋሃዳ ንፉዕ ሙዚቀኛ እዩ እሱ ማዕረ ላፕቶፕ እንዳሃበ ሕጂ ከምዚ ሶሻል ሜድያ ገለስ ዝሓንዮ ኣይሰኣኒ ዝኾነ ለሰን ገለ ሽዑ ግን ብዙሕ ኣይርከብ ነይሩ ዚ 211 12 ገለ ባዕሉ ላፕቶፕ ሂቡ ለሰን ዘለዎ ገለስ ንኸፅንዕ ዝያዳ ይደፋፍኣኒ ነይሩ በዚ ጋጣሚ ከዓ ከመስግኖ ደልን ቶማስ ጊታሪስታ ኣይነበረና ናብቲ ጉጅለ ብደገ እዮም ደምፅኡ ነይሮም ብደገ በዓል በረኸት ጥልያን መንግስቲ ኣብ ተጋይሸ ከዓ ባሮንቱ ስለዝነበረ ቦታና መንግስቲ ኣብ ተጋይሸ ከዓ ምሳና ሰርሕ ነይሩ መፅ ድሕሪ ኣነ ምስ ተማሃርኩ ነዊሕ ኣይፅንሓም ቀልጢፍ እየ ናብቲ ጉጅለ ባህሊ ተሓዊሰ ማለት እዩ ከም ሙዚቀኛ ብኸምኡ እየ ከማ ንትደርፍስ ዳርጋ እንዳገደፍዎ ከይደ ከም ሙዚቀኛ ተሓዊሰ ሽዑ ኣብ ዝነበረ ዑደታት ይኹን ናይ ሃገራዊ በዓላት ገለ ኣብ ኩሉ ተመክሮ እንዳበልና ኸድና ማለት እዩ ክሳብ ዝሕጂ ዘለናዮ ደረጃ ማለት እዩ።

ብተወሳኺ ኣብ ጉጅለ ባህሊ ኣውላ ዝዳለዉ ዝነበሩ ዓበይቲ ምርኢታት ንዓብዪ ናይ ተመክሮ ቤት ትምህርቲ እዮም ነይሮም። ኣብ ንውሶ ከፍ ልምምድን ምርኢትን እቲ ዘለዎ ናይ ክራር ጊታር ድምፅን ምውሃድ ሙዚቃን ክእለት ብምንፅብራቕ ኣብ ኩሉ ንጥፈታት

0: እዛ ጉጅለ ኣብዚ ዛበርክቶ ተፃዊቱ
1: ሕጂ ከምቲ ድበልኩ ካብቲ ጉጅለ ባህሊ ዳርጋ ብንኣሽ ናይና ተፀንቢርና 2017 ማለት ተፀንቢርና ሕጂስ ቀሊል ዓመት ኣይኮነን ኦሬዲ 19 ዓመት ገለ ገይረ ኣለኹ ቲ ጉጅለ ባህሊ። ሕጂ ቲ ጉጅለ ባህሊ ከዓ ከም ሙዚቀኛ ከም ታደርፊ እኳ ከምታ ዝበልካ እል ኢለለየ ከም ሙዚቀኛ ከም ዜማ

0: ዝንሳተፍ ብተወሳኺ ዑደት ንገብር ናብ ሰራዊት ዑደት ንገብር በቃ ብዝኾነ ናይ ሃገራዊ በዓላት ገለ ከዓ ኣይተረፍን እያ ከምኡ ውድድራት ከዓ ኣለ ክልተ ዓመት ገለ ዝግበር ውድድራት ናይ ምክልኻል ውጅለ ባህሊ ከዓ ኣብ ከምኡ ከዓ ንሳተፍ ኣብ ከምኡ ከዓ ብ217 እዛ ጉጅለ ባህሊ ቀዳመይቲ ወፅያ ነራ ናይ ውድድር ነይሩ ናይ ኩሎም ጉጅለ ባህልታት ናይ ምክልኻል ወላ ሚኒስትርታት ገለ ዘለዎም ጉጅለታት ኤገን ከምኡ ኣብ ናይ ምክልኻል ገለ ከዓ ዝሓለፈ ቅድሚ ክልተ ዓመት ካልአይቲ ወፂና ገለ ከምኡ ተዳሓኒ ዓወታት ኣለዋ ዳሓኒ
1: ዳንኤል ብዘይካ እዚ ናይ ጉጅለ ባህሊ መድረኽ ብውልቅ እውን ኣብ ንጡፍ ኣበርክቶ እዩ ዝርከብ። ኣብ ድሕሪ መጋረጃ ኮይኑ ዘፍረዮም ፍርያት ኣዝዮም ብዙሓት እዮም። ኣብ ናይ ዜማታት ፍርያት ስሙ ከም ጊታሪስት ብብዝሒ ተጠቒሱ ትረኽቦ። ኣብ ናይ ህያው ሙዚቃ መድረኻት እውን መሳርሒ ሙዚቃ ተሓንጊጡ ብተደጋጋሚ ካብ ንዕዘቦ እዩ።
0: እዎ ሕጂ ኣብቲ ናይ ውልቃዊ ስራሕ ከዓ ኣብ ናይ ስቱድዮ ደርፍታት ከለኮ ብዙሕ ደርፍታት ብቁፅር ገለ ክንዲዚ ወይ ከዓ ናይ ክስቶ ክብለካ ቁርብ ክሳይ ክኾነኒ ብዙሕ ደርፍታት ክሳይ ገይረ ዳርጋ ካብ 216 ገለ ማለት እዩ ናይ ስቱድዮ ስራሕ ጀሚረ ኣብ ውሽጢ እዚ 10 ዓመት ብዙሕ ደርፍታት ናይ በዓላት ይኹን ናይ ፍቕራዊ ደርፊ ናይ ሃገራዊ ደርፊ ገለ ብዙሕ ደርፍታት እየት ኣለኹ። ከምኡ እዚ ናይ ሸው ከዓ ላይፍ ሸው ንገብሮ ገለ ከዓ ብዙሕ ደርፍታት እታ ጉጅለ ባህልናት ናይ ኤሪባንድ ትበሃልታ ናይ ውልቂ ናይ ሸው ጉጅለ ባህልና ኣላ ምስኣ ከዓ ብዙሕ ደርፍታት ኣፍሪና ኢና ማለት እዩ ዳርጋ ልዕሊ 100 ገለንገለ ድኾኑ ደርፍታት ማለት እዩ ኣብ ሸው ዝሰራሕና እዮም።

0: ብዘይካ እዚ ዳንኤል ደራሲ ዜማታት እውን እዩ። ዜማታት ምፍጣር ናይ ነፍስና እምሮን ዓሚቕ ምስጢር ዝሓትት እዩ። ናይ ነፍሲ ወከፍ ደራፊ ናይ ድምፂ ዓቐንን ስምዒትን ኣፅኒዕኻ ንዑሳ ማዕፉሉይ ዜማታት ምቕራጽ እዩ። ዋላ ደኣ ብዙሓ ይኹን እምበር በቲ ኣገባብ ዘዳለዎም ዜማታት ይርከቦ።
1: ኣብ ዜማ ኮ ቀደም ሰርሕ ነይረ እንዴ ነዊሕ ይገብር ትፍቲ ጉጅለ ባህሊ ዝነበርናሉ ዝብለካ ዘለኹ 212 ክል ቶማስ ኣልኣዛር ከዓ ናይ ቀረባ ሓወይ ዓርከይ ገለ ስለ ዝኾነ እሱ ዝፀለወኒ ኮይኑ ይስማዓና ኣነ ነሱ ንፉዕ ዘያማይ ንፉዕ ገጣማይ ቶማስ ኣልኣዛር ሕጂ እቲ ሜሎዲ እሱ ክሰርሕ ከሎ ገለ ነገር ካብኡስ ዝተማሃርክዎስ ኣለዎ ማለት እዩ። ሕጂ ብዙሕ ዘይኮና ኣለዋ ድወፃ ድፈረያ ደርፍታት ኣለዋ ክሳብ 8-9 ገለ ድኾነ ድወፃ ብሕጂ ከዓ ብስራሕ ዘለዋ ከዓ ኣለዋ ከ ጉንደ እንድኾና ከዓ ብስራሕ ዘለዋ ዊልያም ግደይ ሜላዊት ትብል ደርፍላ ሓንቲ ናይ ፊሊሞን ማሕራይ ከዓ ገዳመይ ትብል ነዲኡ ዝደረፈላ ደርፍላ ናይ ቴድሮስ መንግስቱ ቴዲ ኬፍ ከዓ ናይ 20 ሰነ ነራ ናይ ሰማእታት ዝሰራሕ ኩሉ ሕሩይ ትብል ናይ ኣቤል ከዓ ኣቤል በቐም ከዓ ናቱ ከዓ ናይ 20 ሰነ ናይ ሎም ዓመት ዝሰራሕ ኩሉ ክስተያ ኣሎ ናይ ሰላም ሽማ ከዓ ሓዳሽ ደራፊት ኣላ 3 ዓመት ከዓ ንዓ ከዓ 3 ግዜ ኣብ ጋሽባርካ ዝቐረበ ናይ ግንቦት ክሳይ ዝሰራሕ ኩሉ ኣሎ 3 ዓመት ዝቐረባ ማለት እዩ። ከምኡ እናበላ ዝወፃ ሓደ ኣለዋ ከምኡ ብሕጂ ብስራሕ ዘለዋ ክሳይ ከዓ ኣለዋ ዜማታት ከዓ ኣለዋ ዘይተዘርግሐ ደሎ

0: ምስክርነት ብደይ ምግናን ኢኻ ክትቦ ደለካ ንሰብ ኣይትብሎን ኢኻ ካብ 2007 ስጋብ ዛደለና እያ ማለት እዩ 18-19 ዓመት ገይርና ብናይ ዲስፕሊን ወታደሪ ብናይ ዲስፕሊን ጌጋ ተቕፅዒ ይፈልጥ ንግሪ ካብ ድኾነ ይኹን ማለት እዩ እዚ ኣብቲ ናይ ዲስፕሊን እናቱ ማለት እዩ ሙሉእ ምዃኑ ኣብቲ ስርሑ ኣበርክቶ ድብለካ ደሎ ከዓ ምእዙዝ እዩ ወላ ብኣሃዱ ወላ ካብ ኣሃዱ ወፃኢ ንሪኤና እዚ ኮንሰርታት ገብርዎ ገለ ማለት እዩ ወላ ኣብ መርዓ ናይ ኣሃዱታት ደ ናይ ደቂ ኣሃዱና ድዮም ፋሚሊ ድዩ ገለገለ ከዓኒ ምትሕጋዝ እዩ እንጂ ልዕሊ ዝኾነ እታ ድብለካ ደለኹ እታ ዲስፕሊን ዓጢቑዋ እዩ ድሕሪ ዲስፕሊን ሒዝካ ከዓ እንድኾነ ይኹን ነገራት ከዓኒ ኣብ ቅድሜካ ደሎ ንክትፍንጥሶ ፀገም የብሉን ወላ ድኸኣለ ክኢላ ይኹን ድሕር ኣብ ጥበብ ዲስፕሊን ደይብሉ ኮይኑ ኩሉ ግዜ ፋሕፋሕ ይዶ እትወልካ እዚ ናይ በዓል ዳንኤል ግን ብሙሉእ ዳርጋ ኩሉ ሲ ሙሉእ እዩ ብዲስፕሊን ሙሉእ በቲ ብቕዓት ሙሉእ ፅፈት ስርሐዎ ተማእዛዝነት ምትሕጋዝ ነቶም ንኣሽ ኣለዉ ሕጂ ዳዓበይ ድመፁ ዘለዉ ማለት እዮም በዓል ኣሌክ ድዮም ገለ ድመፁን ኣለዉ ማለት እዮም ንዖም ከዓ እንዳሓገዞም ምክንያቱ ከምቲ ተሓገዞ እንዳሓገዘ ከይድ ኣሎ ማለት እዩ ሕጂ ብቑዖ ኮይኑ እዩ ስቱድኡ ገለ ገይሩ እዩ ኩሉ ነገር ማለት እዩ እዚ ናይ ብሓቂ ምስጉን እዩ ከም ንእሽተይ ምስጉን እዩ ብዙሕ ኣብ ካልእን ካልእን ናይ ትሪኦን ኢኻ ገዝ እዩ ዝፈቱ ሓዳሩ እዩ ዝፈቱ ከምኡ እዩ ኣነ ዝፈልጦ
1: እዎ እንታይ ድዩ ጥበብ ፍራስ እግዚኣብሔር እዩ እቲ ወዳ ከዓ እቲ ኣጉስቱ ንጥበብ ተፈጠረ ሰብ እዩ ብሓፈሽኡ እንታይ እሞ ሙዚቀኛ ጥራይ ዘይኮንስ ሙዚቃ በዓል ናይ ባሓቂ ምሻሎ ኣነስ ፅቡቅ ገይረ ድካታት ሎ ኣፃሊስ ኣብ ብዙሕ ኢና ሰሪሕና ብሓደ ኣነስ ብጀካ ኣብ ቀዳሚቲ ኣልቡመይ ኣብ ቀዳሚቲ ከማ ሓንቲ ርያ ክልተ ሰሪሕ ኣለዩ ኣብቲ ንፅል ስራሕኮ ሃገራዊ መዝሙር ስዋኣት ከምኡ እውን ማሕበራዊ ዳርጋሱ ተፃዊቶ ኣብቲ ንፅል ተሰርሐ ብዙሕ ደርፍታት እዩ ሕጂ ከማ ኣብዚ ኣልቡም ንሰርሖ ዘለና ፕሮፌሽናል ዝኾነ ስራሕ ሰርሐ ኣሎ ኣልቡም ስ ምስኡ ከፊደ ዝሰርሐ ኣሎ ካልእቲ ኣልቡመይ ማለት እዩ ሕጂ ኣብ ስርሑ ኣብቲ ዕጉስቱ ዳንኤል ዝወፀ የብሉ እንታይ ሞ ፍሉጥ ነገር እዚ ዳንኤል ብኸም ዓቃል እዩ ስፔሻሊ ኣተሓሳስቡ በቃ ነዊሕ እዩ ይፍትሽ ኢኻ ይርኢ እዚ ኢንተርነታት እዩ ዝተፈላለዩ ሙዚቃ ይፍትሽ እዩ ይፍትሽ ሙዚቃ ብጣዕሚ እዩ ኣብ ሙዚቃ ዘሎ ተኣሽሙ በሊሕ እዩ ብጣዕሚ ማለት እየ ስለዚ ፍልይ ዝበለ ቅድታት ሙዚቃ ከም ዝሰርሐ እውን ሕጂ ኣይጠራጠርኒ ዳንኤል ብከምዚ ትፍልጣነን ዳንኤል ስቲልና ብሓደ ንሰርሕ ኣለና ማለት እዩ
2: ሓንቲ ሕጂ ናይ 20 ሰነ በዕሉ ዜማ ገይሩ ሙዚቃ በዓል ገይሩ ሕጂ ከዓ ስቱድዮ ናቱ ከፊቱ ስለ ዘሎ ኣብቲ ስቱድዮ ወዲእና ፅቡቅ ስራሕ ሰሪሕና ነርና ሕጂ ዝሓለፈ 20 ሰነ ስቲል ሸዋት ሰሪሕና ነርና ናይ በዓል ቶማስ ኣልኣዛር ደገልናዮ ማለት እዩ ሕጂ ከዓ ሓዳሽ ናይ ሃገር ሰሪሕለይ ኣሎ ኣብ በዕሉ ዜማ ማለት እዩ ከም ስቱድዮማን ኮይኑ ማለት እዩ ዳኒ ማለት ሕጂ ከምዚ ምትዕብባይ ገለገለ ደይኮነ ድነበረ ናይ ቀደም እዩ ሕና ሕጂ ንኣሽና መፂና ዘለና ስቲል ዳኒ ዳርጋ ናብ 20 ዓመት ገለ ከይድ ኣሎ ኣብ ኣርቲ ጥራይ ማለት እዩ ኣብ ኣርቲ ጥራይ ዝነበረ እዩ ብዙሕ ሰሪሑ ድመፀ እዩ ከምቶም ምፅእ ኢሎም ጥፍእ ዝበለ ኣርቲስት ይኮነን ምሽ ሓደ ኣርቲስት መፅእ ግዜ ኣለዎ ሓደ መፅእ በቲ ሓደ ይትካእ ከምኡ እንዳበለ ግን ስቲል ናው ከምዚ ሻሎ እንዳመቀረ እንዳነፍዐ እንዳሓየለ ዝመፅእ ዘሎ ማለት እዩ ሕጂ ማላስ ኣብቲ ግዜ ኣብቲ ናትና ዕድመ ወሪዱ ምሳና ማዕሪና ድጓየ ደሎ ምጉያይ ጥራይ ደይኮነስ ንዓና ዝደፍኣና ዘሎ ሓያል ኣርቲስት እዩ ኣብ ሙዚቃ ኹን ልዕሊ ኩሉ ዜማታቱ ሕጂ ከዓ ብዓብዩ እቲ ስቱድዮ መሓዙ ከማን ሓደ ፓወር ናቱ ኢ ደኣምን ንዓና ከዓ እንሻላ ከምዚ ምሻሎ ሓደ ደገፍ ድኾነና ወይ ጎንሁ ድኾነና ሰብ ንዓይ

ሓደ ካብቲ ዝዓበየን ዝለዓለን ኣበርክቶ ዳንኤል ምስራሕ ተነጻፊ ሙዚቃ ንፊልምታት እዩ። ንሱ ንፊልምታት ዝኸውን ሙዚቃ ክሰርሕ ከሎ ነቲ ስእላዊ ዛንታ ተወሳኺ ህይወት ይዘርአሉ። ፊልም ብዘይ ሙዚቃ ከም ጸሊምን ጻዕዳን ስእሊ እዩ። ዳንኤል ግን ብናቱ ተነጻፊ ሙዚቃ ገይሩ ነቲ ፊልም ናይ ስምዒት ሕብርታት ይስልሞ። ኣብቲ ናይ ፍርሒ ትርኢት ሰማዓ ክንቀጥቅጥ፣ ኣብቲ ናይ ሓጎስ ትርኢት ልቢ ሰብ ክውዝዕ፣ ኣብቲ ናይ ሓዘንን ስንብታን ትርኢት ድማ ንብዓት ከውሕዝ ዝኽእል ሙዚቃ እዩ ዝፈጠር።

ኣብ ሳውንትራካ ኣሎ ዝተዘርግሓ ፊልማት ኣለዋ ክሳብ 10 ገለ ድኾና ማለት እዩ ዝተዘርግሕ ሕጂ ኣብ ስራሕ ዘለዋ ከ ኣለዋ። እሱ ከዓ መጀመርያ እቲ ሳምፕልቲ ቪድዮ ይህቡካ ሞ ንዑ እንዳረእካ ካ ስኻ ኣበይ ኣበይ ኣሎ ምስቲ ስሚዒት ክስታይ እናግበርካ ነተን ሙዚቃ ተቐምጠል ማለት እዩ ናይ ሳውንትራክ ስራሕ ካ ኹም እዩ።

0: ዳንኤል ኣብ ምውሃድን ምቅንባርን ደርፍታት ዘለዎ ጽልዋ እውን ዓብዩ። ናይ መሃዝነት ዓቕሙ ብምጥቃም ንነብሲ ወከፍ ደርፊ ፍሉይ መልክዕን ንድፍን ይህብ። ኣብ ዝሓለፉ ቀረባ ዓመታት ስቱድዮ ስለ ዝኸፈተ ኸኣ ካብ ናይ ጉጅልኡ ፍረያት ጀሚርካ ናይ ዩቲዩብ ናይ ህያው ሙዚቃ ስራሓት ናይ ውልቀ ስነ ጥበባውያን ደርፍታት ክሳብ ኣልቡማት ኣብ ምቅንባርን ምስራሕን ይርከብ።
1: ብምውሃድ ሙዚቃ ከም ዝበልካ ዚ ናይ ስቱድዮ ደርፊ ዝመልኣሉ ጊታር ገለ ካብ ድጅምርሲ ዘርጋ 1ሰርተ ዓመት ገለ ኣለኒ ኢለካ ሕጂ ብዝውሽጢ 1ሰርተ ዓመት ኣብ ገዛየ ድሰርሖ ንጊታር ክመልእቲ ኮይነስ ላፕቶፕ ገይረ ኣብ ገዛየ ድመልእ ነይረ። ሕጂ ብኡስ ይፈታትን ነይረ እቲ ምውሃድ ሙዚቃ ሚክስ ምግባር ገለ ከዓስ ይፈታትን ነይረ ኣብ ገዛይ ኮይነ ሽዑ ብዝያዳ ብትምህርቲ ክስፍሐለኒ ኢለ ስለ ዳሓሰብኩ ኣብ 223 ኮርስ ወሲደ ናይ 9 ወርሒ ብናይ ሃማ ዝተዳለወ ነይሩ። ናይ 9 ወርሒ ኮርስ ወሲደ በኣ ብሰርቲፊኬት ተመሪቕና ማለት እዩ ናይ ሳውንድ ሪኮርዲንግ ሚክሲንግ ኤንድ ማስተሪንግ ማለት እዩ። ብድሕሪኡ ኣብኡ ፅቡቕ ኣምር ስለ ዝሓዝኩ ኣብዚ ናይ ስቱድዮ ክሳይ ክነጥፍ ጀሚረ ማለት እዩ። ኣብ ምውሃድ ሙዚቃ ገለ ክነጥፍ ጀሚረ ኦልሬዲ 2 ዓመት ገለ መለ ኮይኑ ኣሎ ሕጂ ማለት እዩ። ሕጂ ከምዚ ዝበልኩ ናይ በዓላት ደርፍታት ናይ ጉንቦት ገለ ድቐርብ ኣሎ ከም ዝበልኩ ካዚ ናይ በዓል ሰላም ገለ ኤገን ናይ ሳውንድ ትራክ ደርፍታት ናይ በዓል ኣሊክ ተወልደ ገለ ዝወፀ ስራሓት ማለት እዮም። ናይ ዳንኤል ቻፒኮ ከዓ ናይ ሃገር ደርፊ ከዓ ናይ ፈንክል ናይ ሃገር ደርፊ ከዓ ነራ ከምኡታት ኣለዎ ማለት ወላ ሕጂ ዝዝርጋሕ ገለ ኣለዎ ኣልቡም ገለ ዝሓሰብናይ ኣሎ ናይ ሮቤል ነገደ ኣሎ ሕጂ ኣልቡም ሓሙሽተ ደርፊ ገለ ምሳይ ሰርሕና ኣሎ ኣልቡም ሰርሕ ኣሎ ሓሙሽተ ገለ ዝኾና ደርፊ ከዓ ምሳይ ኣብዓለ የዋህደን ኣለኹ ኣሎ ከምኡታት ስራሓት ዝወፀ ገለስ ኣሎ።

ብምቕፃል ንወለደይ ንበዓልቲ ቤተይ እውን ኣብዚ ስራሕ እዚ ስለ ትደግፈኒ እዚ ስራሕ እዚ ለይታዊ ትልሂት ተሓድረሉ ናይ ተሓድረሉ ግዜ ኣለዎ መርዓታት ተምስ የሉ ፒያኖ ባር ተምስ የሉ ገለ ግዜ ኣለዎ ሕጂ ነዚታት ነዚ ኩሉ ተረዲኣ ኣብ ጎናይ ስለ ዝኾነት እውን ከመስግና ደሊ ንጉጅለ ባህሊ ኣውላ ከዓ ናይ ቀረባ ሓለፍተይን ንጉጅለ ባህሊ ኣውላን ንሓላፊ ጎስጓስን ሓበሬታን ናይ ባህልን ስፖርትን ተለንተ ዳንኤል ሴፍካ ኣብ ዝኾነ ስራሕና ገለ ምትሕባር ስለ ዝገብረና ከዓ ዳንኤል

0: ሕቶታት ወይ ኣዛነይቲ ዝኾኑ ቪድዮታት ናይ መደዊ ኪና ክንከታተል ፀኒሕና ዕላልና ቀፀሊ ዘሎ ምቹ ናባኸይና ኣብ ስነ ጥበብ ዓለም ክንደይ ጌርካ ኣለኻ? ብሓፈሻ ማለት ክንደይ ዓመታት ትነጢፍካ ኣለኻ?
1: ናብ ከባቢ 20 ዓመት ከይድሎ
0: ኣዝዩ ብዙሕ
1: እዩ። ደርፊ ዘመርኩሉ ከዓ ካብ 2007 ናብ ስቱድዮ ዳኣተኽሉ
0: ፅቡቅ። ሕጂ ዝበዝሕ ሰብ ጓይላ እንዲ ዝፈልጠካ ብጓይላ ባህላዊ ክትፃወት ብዘመናዊ ስዳርጋ ውሕድ ብጓይላ እዩ ምቹ ተልካስ ጓይላ ጥራሕ ዝብል ሰብ ሕጂ ብዛዕባ ስከዝዕል ኣለና ዘመናዊ ደርፍታት ከመይ ኢኻ?
1: ድበዝሕ ሕጂ ከምዚ ዝበልክዮ ብጓይላ እዩ ድፈልጠኒ ደርፍታት ከባቢ 11 ገለኒ እዚ ገሊኡ ድስማዕ ኣሎ ገሊኡ ደስማዕ ኣሎ ካብአን ሕጂ ቀፂአ ካዊኒ ጥዑም ፅላለ የእውደኬ ሽለቁለይ መንባር ምስህዝባዊ ግንባር ደሊና ምስጢር ሕብሪ ብርሃን ግዜ ተቐልቂሉ ጥዑም ዘለኽዎ ኪዳን ሓፋሽ ኣወል ክሰተ ደረጃ ክላዓለ እዚኣ ከዓ ናይ ኣደ ደርፊ ማለት እዩ።
0: ሕጂ ዘመናውያን ደርፍታት እዮም እዚአን ፅቡቅ። ሕጂ ካብአን ገለ ንእሽተይ ተስማዕና ፅቡቅ ነይሩ
1: ኣነ ድፈትዋ ኮታ ሽለቁለይ እንደ ገለ ድርባ ክስማዓኩም ካዓ

0: እዚኣ ድፈትዋ ደርፊ ባህላዊ
1: ክብራት ተዓዘብትና ዛንካ ተላ ፀናሕና ደርፊ ሽለቀለይ እትብል ክንስዕባ ክትቀርበልና ናብ እስትድዮ ከነስግረኩም።

0: ክብራት ተዓዘብትና ትሕሶታትና ጌና ቅፃሊ ዘሎ ሕጂ ድማ ንሳዕሪ ሓንቲ ሕቶልሃኒ ክንደይ ዓመታት ኢካ ጌርካብ ስነ ጥበብ ሳዕሪ ኢና
1: በቃ ካብ ተማራይ ሻድሻይ ክፍሎ ከለዎ ገለ ማለት እዩ 2005 ገለ ደርፍ እናደገምና መፂና ሕጂ ኦሬዲስ 20 ዓመት ማለት እዩ 20 ዓመት ሙሉእ ከሪርና ኩሉ በቃ በብደረጁ ማለት እዩ ብሓፈሻ ስኻስ መርኣያ ሕብረተሰብ እኒሃ ሰብ ሙሉእ ንዓኻ እዩ ዝርኢ ከምዚ ካልእ ትረፍሲ ምክብባር ክህልሎ ሰብ ከዓ ዝያዳ ተኽቢርካ እዩ ፅቡቅ ሕጂ ንዕናኻ ተህዝቢ ይቕበለና ንዕር ኮይኑ ነቲ ህዝቢ ክነኽብር ኣለና ክብርታቱ ናቱ ፀጋታት ክትገልፆ ኣለካ ሕጂ ኣነ ይገብሮ ማለት ኣይኮነን ግን ከምኡ እንተኮይኑ ዝያዳ ከዓ እታ ዲስፕሊን ዝበልካ በቃ ሰያ ክትብሉ ኣለዋ ሕጂ የለን ኣይኮንኩ ንብል ዘለዎ ከዓ ከምኡ እንተኮይኑስ ዝያዳ ፅቡቅ ነቲ ሕብረተሰብ ዝመስል ደርፍታት ካብቲ ትሰርሖ ስራሕ ጀሚርካ ክሳብ ትናትካ ባግራውንድ ካብ ትካይዳኻ ማለት እዩ ዋላ ሲ ወሳኒ ብዛዕባ ፅቡቅ ምስራሕ ደይኮነስ ንስኻ ተኸዶኻ ስነስርዓ ደሎ ካይዳ ክኾን ኣለዎ ብዝተኻለ ከምኡ ተገይርና ፅቡቅ ሽም ትረክብ ማለት እየ
0: ፅቡቅ ሞ ትሕሶታትና ውን ዳርጋና ምዛም ገፂን ዝኸይደ ዘሎ ሕጂ ሓንቲ ጥዕምቲ ዝበልካያ ደርፊ ኣብ ጋዕዳ ማለት እዩ ኣብ ጋዕዳ ተኪርና ኢና ዝያዳ ክንዕልል ፅኒሕና ሓንቲ ደርፊ መስማዕኸና
1: ሕጂ ኣነ ኣብ ጋዕዳ መብዛሕትዩ ብናይ ክቡር ኣርቲስት ባህር ድምፃዊ ስቡእ መረኸት መንግስቲ ኣብ ኣነ ንዑኡ የ ዘድንቕ ብባህረይ ማለት እዩ ኩሎም እኳ ንፋዕ ተኾኑ ንዓይ ድስዕበኒ ከዓ ስዩ ማለት እዩ ሕጂ ኩሉ ግዜ ከም መዘከርታ ከዓ ንክብሪ ኣርቲስት ዝደረፋ ኣብ ግዜ ማለት እዩ ነቶም መዘኖ ኣነኻ ነዞም መዛነዩ ዘለዉ ኣርቲስት ናቱ ክደግመሎም ማለት እዩ ንእሸይ ከስማዕክ እየ

ብስምኩም ደሪስና ቃኒና ደሪፍና

ባዓላት ባዕላት ንምሁራት ግጥምን ምስላየ ላእኽቲ ምስጢራት ኣብ ቅድሚ ሰለይቲ ዘይፈርሖ ደፋራት ፈራሕቲ ናይ ኩናት ወናማት ባህራት ብስምኩም ሓርሒሮም

0: እዚኣ ንክብሪ ንደቂ ዓደይ ኣርቲስት ኣብ ዝዓድና ዘለዎ ማለት እዩ ትኩነለይ
1: የኣኔልና ሰዕረ ጣዕሚቲ ደርፊ በዛ ኣጋጣሚ ኩሎም ኣርቲስት ናይ ሃገርና ሰሚዒ ምኾን ተስፋ ይገብር። ናብ ዛዛሜት ትሕዝቶ መደብና ኢና በፅሕና ዘለና ክቡራት ተዓዘብትና፣ ተኸታታሊት ፊልም ገፅታ መበል 15 ክፋል ኣስዒቡ ክቐርበልናየ ፀኒሕና እውን ክንምለሰኩም ኢና። ምሳና ፅንሑ።

0: ዋ እሞ ምስ ረኣኹዎ እንዴት ከብደይ ከምገለገርኒ ዋ ቁሩብ ኣቱም ናይ ሰብ በይ ሃለኹም
1: ስቕ ስከበል ስቕበል ስቕ ናይ ሰብን ደይ ሰብን ክትነገርኒ ይኮንክ
2: ናይ ቀረባ እብነት በዓልማ ማኮ
3: ሚልዮን እንታይ እዚ ኣብ ልዕለይ ንዕቐት
0: ዋ እንተሓገዝኩም እንታይ ፀገም ኣለዎ እዩ ካብ ሕጂን እኒኦ ከዓ ትፈልጡ ኢኹም ድሕሪ እዛ ሕጂ ካብኣ ከመን ኣይደልኒ ወ ዝገበርኩ እንዳገበርኩ ኣብ ጎና ጠጠኩም
1: ድሓን ኣንፃረይ ሞኺዲ እዛ ገዛ እዚኣ ወይ ኣነ ወይ ንስኹ ክንሰፍራ እዩ
0: ኣይ ዋለይ ስለዝሓገዝኩ ሲ ገዛ ክስእል ገዛኹም እንተሰቐንኩ ደይ ጓለይ ዝኸሰብኩ ወ
1: ትበሊ ወረዳ ማዕደ ይትኹንለይ
4: ብቐዳማ ዩስመና ምስያ ክንፀር ይቕኒ ምስ መን ምዃኑ ሰለትካ ብጣዕሚ እየ ሰንቢደ
5: መን ዝትብሎ ዘለካ ሰብ

0: ሕጂ ልዕሊ እዚ ብሳኺ ግዜ ተሕሊፈ ካልእ ነገር እንዲክፍጠር ሰላም ጌርና ንእዞ
1: ምንታይ ተዳሊኻ ዲኻ

0: ይኸር
1: ዳንኤልስ ነብሱ ቀታ ሓሲቡ ነይሩ
2: ገለ ዝተሓበአና ምስጢር ክህሉ ኣለዎ እምበር ንዳኑ ፅቡቅ ገይረ እንዲ ዝፈልጡ ከምዚ ናይ ሰነፋት ሓሳባት ክሓስብ ኣይክእልን
1: መዓስ ረኺብ ከዚ
3: ቅድሚ ምሕማም እዩ
2: እሞ ቤዳ ሓቢኸ ፅኒሕ ከትሚካል ክሳብ ሕጂ
3: እንዳእተ ከማልሓ ወይ ኩሉ ነገር እንተሓዋዊስኒ ድሓር ከዓ እንታ ክገብር ከም ዘለ ንዲፈልጥ እኒ ነይረ ሎሚ ዶ ፅባሕ ይሓዊ ክኸውን እናበልኩ ክፅበየ ፀኒሐ ክሳብ ሕጂ ሕጂ ግን
1: ስለዚ ነዚኣ ክፅሕፋ ከሎሲ ክዛረብን ክሰምዕን ይኽእል ነይሩ ማለት እዩ
3: እወ ነዚኣ ምስ ረኸብኳ ከዓ ደቂ ከምዝሓዝኩ ስለ ዘበሰርኮ መን ዋጋ ሂብወልካ ኢኻ ድሕሪኡ ከዓ እዚ ሕማም ኣጋጢሙ
1: ቁሩብ ከ እንታይ ትጥርጥሪ
3: እንታይ ምክብለተይ ንሓወት እንታ ክብል ይኽእል ዳንኻ ከምዛ ትፈልጦ ወላ ሓንቲ ይዛረብኒ እዩ ኩሉ ነገር ኣከብዲ እዩ ወላ ሓንቲ ዘተንባህለይ ነገር እኩ ኢደ የለን
2: ኣይተሓዘሎ ዩ ዳኣ እምበር ኣነ ዚ ኩነታት ሓዉ ፈፂሙ ይዋሓጠለዩ
1: ከመይ
2: ብቐዳማይ ክንዛረቦ ከለና ወታእታ እብል ዶ ነይሩ ሕጂ ከዓ ንሚካል በይኑ ጥራይ ዝወስዶ ኢልዋ ኣብዚ ጉዳይ ከዓ እቶም ስድሩኡ ከምቲ ዝድለ ይጓያ ይኮኑ ዘሎ እዚ ታስ ከጠራጥረኩም ኣይክእልን
3: ወይ ትኸማልሓ ወይ መለስ ብ ከምዝ ትብሎ ዘለካ ዓይነ ክንጥምቶ ፅቡቅ እንድ ንሓዊ ግን ስምሐለሉ እዩ ከምዚ ሕማቅ ክሓስብ ኢልካ ሳይ ዝተሓስቦ ዲኻ
1: ኣነ እውን ምስ ሚካል ሰማዐ ምክንያቱ ናይ ዳንን ማይ ክንፈቅርስ ፅቡቅ ገና ንፈልጡ ከምዚ ገሩ ሕማቅ ክሓስበሉ ገለስ ኣይትብልኒ ኢኻ ድሓር ቀቅላ ዝሃብካ ናሪዘን ገለ ከማዚ ኣብኡ ገለ ከብፅሖምዚ ኣይመስለኒ
2: እንዳዕበሎ ኣነስ ንሱ ጥራይ ዝሕስበኒ ዘሎ
1: እሞ ክሳይ ተግበርናኸኒ እዛ ጉዳይስ ብሕጋዊ መገዲ ተሓዝኒ ኢኻ
3: እንታይ ሒዝና ኣብ ሕጊ ከይድና ከንታይ ኢና ክንብል ድሓር ከዓ ዘጋጠመ ስለዘይንፈልጦ ሕጊ እውን ኣንፃርና ክኸውን ይኽእል እዩ
1: ድሓ ካብ ኣማራፂ እሞ ንሓዞ ማለት ነዚ ጉዳይ ብኩሉ ሸነካ ተጠመትኒያ ስፅቡቅ እዩ
2: እወ ልዕሊ ዝኾነ ንስቂቂ ትሕግዝና ሚካል
3: ኣነ ዳ ሓግዘኩም ወሸለ ሓዊ ኢለ እንተ ከማል ሓወይ
1: ድሓናቲ ሚኮ ሓዊ እዩ ድሓር ከዓ ና ክኩሉ ግዜ ብጎኒ ከለና
3: ንስኹም ዳኣ ዝገብርለ ኣለኹም ዶ
2: ሓንድ ሓን ሚኮ ሓፍተይ ዋ ሓዊ እጆ ክዚ ዳ ኖርማል ነገር እንዲ ኣጆ ክበ ንስኻ ሕክምና ከይድክ ጉዳይ ቆልዓ ቸጊርክ ዶ
3: ኣብ ያርክ ይበሊልካ እኒኻ ነዊሕ ኣለና ካብዘይከይድ
1: ድሓኒ ሚኮ ሓፍተይ እዚ ድልየ ዘለ ክድሓን በዓልና ክንከባተሉ ኢና ንስኽ ጥራይ ጥዕና ክንጥዕና ዝዕሸት ንግበር እዩ
3: ወይ
1: ንደተ ሓ ኣጆ

0: እዚ ኩሉ ግን ቤና ሰሪሕ እዮ
1: እዋ ንሱ ስለዚ ሓገዘኒ ገሊለ ዝጠጠው ክብል ኣይደለኹ
0: ከማን ብቕሩብ ኢና ቐዲምና ክፀኒሕና እምበር ኣኪብክዮ ዘለኸ ኢንፎርሜሽን ቀሊል ኣይኮነን።
1: እዋ ባዕለ ሰሪሕ ኮ መረከብ ክኮ ነይረ ግን በቃ ኩሉ ነገራት ቁጫምፅለይ ኣባይተህብ ጓራቤቱ ገለ ከይርሳ ይደለኹዎን
0: ሕጂ ንደሞ ከፊኣቶ ሲራክ ቤላ ገይሪ ተታሒዞ ዘሎ
1: በዓል ፈልጥ ምስ ረስ ከሎ ድቂ ሰብማን ፅላኣኒ
0: ሓቂ ክንዲኺ ብዝኾነ ንሕና እውን ቁሩብና ሓሊፍና ክመር ዳርጋ ምሳና እዩ ክፀኒሕ ግን እዛ ንሕና በፂሕናዩ ዘለና ርኣዮም እውን ስራሕና ክንጅምር
1: እንታይ ክሰርሕ ፍቓደኛ ማንጋዜ ደመስግነኪ
0: ፀገም የብሉ እተሓገርግስ ጥራይ
1: ፀገም የለና ጆኺ

0: እዛ ጉዳይ እናኸበደት ትኸይዳላቸው።
1: ይህ ማየቃዓርከይ ሕክምና እንታይ ኢሎም ኸድዮ?
0: ኣብቲ ዝለዕለ ሕክምናን ሓኪምን ኣርእየዮ ክና ተስፋ ዘለዎ ይመስልኒ። ሕማሙ ከቢድ እዩ።
1: ውፅኢት ነገይሮሞ ድዩ?
0: ቆፂሮም ኣለዉ፣ ግን ኣብ ገፅቲ ሓኪም ከም ዝረኣኽዎ ሕማሙ ከቢድ እዩ ዝመስል።
1: እንታ እታ ሰበይቱ ከዓ እምበር ማራ ትድንግፀካ
0: ኣታ ጆን ንሱ ብዓብዩ ዘለዎ ኸ
2: ንሱስ ዋሓቂ እሞ እንታይ ዳ እዩ ዝግበሩ?
0: ንኩሉ ክትከስሮ ከዓ ፅቡቅ ኣይኮነን፣ ገለ ነገር ክሓስብ ኣለኒ።
1: ከመይ ማለት?
0: ዳንኤል ንብረቱን ሃፍቱን ዝርኦ ሲኡ ንፋሕፋሒ ኢሉ እዩ ዘሎ። ብዓብዩ ንጥዕኑ ስጋብታ ናይ መወዳእታ ከማወተሉ እንዴ? ግና ንብላሽ ከይጠፍእ ከዓ ጥርንፈሉ ኣለኒ።
1: እሞ እንታይ ካ ክትገብሮ ወይስ ከተካርዮ?
0: ዳንኤል ሓወይ ምክራ ይፈትን እዩ። ብሕጊ ግን ከመሓድረሉ ከም ዝኽእል ነጊሮም ኣሎ። ብፍላይ እዛ ናይ ቅድስቲ ማርያም ወረቐት ተሂቦሞ
1: ንሱስ ዋሓካ ንኩሉ ነገር ተዳሊካሉ ምፅናሕ ፅቡቅ እዩ።
0: ኣብዚ ገለ ነገር ትሕግዘኒኻ።
1: ፀገም የለን ማይ ክዓርከይ እንታይ እዩ?
0: ገለ ኣንፈተ ዘይኮይኑ ኮ ብሕጊ እንታይ ዝግበር ዝፈለጥኮ ነገር የለን። ሕጂ ስኻ ናይ

0: ዓዲ ክኢላ ክትረክበለ ኢኻ።
1: እዚ ረቢና እንዲታ ማይ ከዓርከ እንታይ ፀገም ኣለዎ? ግዳ ሓደ መዓልቲ ናብቲ ገዝኡ መወሰድካ ንሞ ርኢ መበልኩ
0: መወሰድካ ኮ ግን ሰብ ተርእዩ ፅቡቅ ኣይሰማዖን እዩ ነብሲ እዩ ዘዋድቕ ተሓን ኣብ ዝኾነሉ ዳሓንኮ ዝደቀየ ጥራይ እዛ ዝብለካ ዘለዎ ቀልጢፍካ ርከበለ
1: ናቱ ዝዳሓንቅሰን ብቲ ሙያናካ ሓዲስካ ትመፃኒ ደሰተ ነበር

0: መሰለ
1: ኣምና ደሞዝ እኮ ድሕሪ ሰለስተ መዓልቲ ድሕርካ ቅድማ ኣቢልና ኮ ኣብ ደሞዝ ክቆርፀ ኢና ሰሚዕና ነርና እንታይ ኣለ ዲ ሓድሽ
0: ሓድሽ ነገር ገንዘብ ይሒዝካ ንብለካ ኣለኹ
1: ድሓ ሒዘካ ተኮይኖ ሞ ናይ ምሸት ዋላ ካባባ ዘየምፃልካ ኣነ ኮ መወዳእታ ወርሒ ስለዝተባሃል ናይ ሰቂለ ፀኒሕ
0: ዳሓ ዳሓ ዳሓ ምፃለይ ጥራይ ክድ ሕጂ ክድ

0: ማይ ክድሓ እንዲኸ ደኣ ሓደእካ ፀኒሕካ
1: ሸይጣን ጎይ ተራእዩ ንፀኒሑ
0: ሚሊ
1: ንስ ወ
0: ማይ ከይትጋገ ህድ እበል ንኩሉ ሕቶታትና ግዜ ክምልሶ እዩ
1: ዓቕለይ ንፀይብኒ

0: ዳኒ እንታይ ደኣ ናይ ሎሚ ዝኽሉ ሻይዶ ትብላ ኣለኻ?
1: ሎሚ ብክልተ ነገራት ተሓጊዝ ኣለኹ። ቀዳማይ ምሳሮትካ ሕክምና ከይደ ቸጊረ ነይረ። ጥንስ ግን ኣርባዕተ ወርሒ በፂሕሎ ኢሎምን እዩ። ህፃን ድማ ፅቡቅ ኣሎ፣ ኣብ ፅቡቅ ኩነታት ኣሎ ኢሎምን ኣለዎ።
0: ካልኣይ ካ ሚካኤል ሓዊካ ደው ኢለይ ነይሩ። ናይ ሕክምናካ ጉዳይ ተስፋ ከም ዘለዎ ነጊሩኒ።
1: ይሕጉሰቃምሽ ደስ ኣይበለካ እንዳኒ?
0: ከምታ ትፈትዋ እውን ከይገረልካ ሎምዓንቲ ክትሕጎስ ኢላ
2: ሰላማት ከመይ ውዒሎ? ሓንዶ ውዒል መርሓባ። ከመይ ስራሕ ከመይ ኣሎ? እንታይ ክዘራርበካ ደለ? ሓንቲ ጉዳይ ኣላስኒ ሕጂ እቲ ሓደ ሓውና ገያሻይ ስለ ዝኾነስ ኣብዝሓፀረ ግዜ ክትውዳኣልና ገለ ኢና ደሊና
3: ብዛዕባ ምንታይ እታ ጉዳይ ነራ

0: መቼም ጆን ስራ እንዳርዳ ዒስካይ ትድቅ ሰላን ኢኻ
1: ስ ደቅስ ነጊሮም ድቅስ ሓድሩ ዝተባሃለ ከምዝናትካይ
0: ምስላ ተጋጊኻ ኣለኻ ምስላ ተጋጊኻ ኣለኻ ተኣምኖ ልኢኽካ ስንታይ ጎዲልኒ ትበል እያ ተምሳኻ ትኸይድ
1: ኩሉ ገልፀኒ ድሓን
0: እስከበል ኣስማዕኒ ጥዑም ወረ
1: ሰብ ዘዛርብ ንፉዕ ጠባቓ ረኺበልካ ኣለኹ
0: ብኣኻ ዝመፀ ዳ ንፉዕ ክኸውን እምበርታይ ዳ እንታይ ከኢሉካ
1: በቲ ዘረዳእኒ እንተኮይኑ እዚ ጉዳይ ቀሊልን ግዜ ዘይወስኒ ክንስኻ ነታ ሰይጣንን ከተረዳእ ኣለካ
0: ድሓን ድሓን ድሓን ናታስናባይ ግደፎ ኩሉ ተራራዲና ኢና
1: ሞ በቃ ጉዳይ ዳውዲ እዩ
0: ደቃ ፅቡቅ መስራሕ ኣብ ዘይብለይ ክድውለልካ ሞ ናብቲ ጠባቓ ሓስካ ንክትገይድ ሃራይ
1: ዕርቡን ከይሃብካ ኣይወዘካኒ
0: ኣን ፀገም የለን ዕርቡን ኣይኮነን ልዕሊ ዩ ክበካ ፀገም የለን
1: ይፃወተካ እየ ዘለዎ በቃ ደውለለይ ክፅበየከ
0: ሓራይ ቻው ጃ ማዓርከይ ቻው ቻው

0: ዋይ ክድውለልካ እንዳበልክ ኢኻ ከዓ ደውልካ
1: እሞ ተቐዲምኪ ብን ብን ዳ
0: ስራሕ ኣለኹ ግን ኣረእዩ ሰልሽን ዘሎ ቅልጢፈ ከዓ ፀ
1: እሞ ኣበይና ዳ ሎ መዓልቲ
0: ሎም መዓልቲ ፍሉይ ቦታ እዩ ከይድ ከይድ እዩ ትፈልጥ ይክወስደካ
1: ከይድ እየ ዘይፈልጥ ከይድ እየ ዘይፈልጥ ኣበይዳ ኮይኑ
0: ንሃን ቅልጢፍካ ጥራይ ምፃእ ምስ ወሰድኩካ ኢካ ትሪዮ
1: እንዳ ጎየኹ እምበር
0: ኦይ ትጉዮስዳሓንትረፈኒ ቀሲልካ ጥራ ምፃእ ብጎይካ ከይትወደቕ
1: ሃራይ ቻው መፃኹ

Gracias.

ፃርከ ዳሓንዲና ደንጎካ ዶ ዕላ ኒሒ ዝፀኒያ ኣላ ኣላ ምሳይ ተተዋሳይት ኣላ ምሳይ በቃ ሕረይ ኣነ ምሳ ሁዴ ሞ ስኻኻ ናይቲ ኩሉ ነገር ወላዳዮ ድሕር ረኸ ሕረይ ፃርከ ዕድል ጌርክ ገርመ ክትመዋል እዩ ወረኺብከያ ዶ ገለ ንዲኢሉኒ ወረኺብያ ምሳይ ኣላ ኢሉ ዳይ ተሓጉሲ ስራሕ ስለ ዝረአየ ካለይቲ ሕጂ ፅባሕሲ ወይፅባሕፅባሕ ስእሎ ክንጀምር ኢና ሰጥራይ ከምታ ዝበልኩ ጥንቃቐ ኣብ ሂወትኪ ካልኡ ሓንቲ ዘድልየ ክልና ዝሞያ ጥንቃቐ ሻሎ እመን ንካልዕልኩ ሰሊና ሓፍተያ ነራ ገለ ኩሉ ነገር ትወዲ እዩ እስኺ ደጨምር እስኺ ናተይ ኣነኸናትክ

0: ኩብራት ተዓዘብትና ተኸታታሊት ፊልም ገጽታ መበል 15 ክፋል ኢና ክንከታተል ፅኒሕና። ሕጂ ድማ ናይ መጠረሽታ ሕቶ ኣለዋና ምስኦም ምስ ስነ ጥበባውያና ክነፋኖ ኢና። ምቹ ብኣኻ ክነጅምር መፃእ እንታይ ኢና ክንፅበ ካባኻ?
1: መፃስ ኣብዚ ቀረባ ግዜስ ደርፍታት ኣሎ ክሰርሕ መደብ ኣለኒ ማለት እዩ።
0: ፅቡቅ ኣብኡ ከለካ ኣስባቢልካ ከዓ ናይ ዮሃና መልእኽቲ ከተመስግኖም ትደሊ ኣካላት እንተለዎ ከዓ ዕድል ክንበካ።
1: በዚ ኣጋጣሚ መላእ ህዝቢ ኤርትራ ንሓይልታት ምክልኻል ኤርትራ እንኳዕ ኣብዚ ብፅቃዕና መላእ ኣርቲስቲ ኩሉ ፈተውተይ እንኳዕ ኣብዚ ብቃዓኩም ከምኡ እውን ስድራ ቤተይ እንኳዕ ኣብዚ ብቃዓኩም ኩሉ ምደሊ
0: ራይ ሰዕረ እውን ናባኸ ኢና። ካብ ሰዕሪ ከ እንታይ ኢና ክንፅበ ኣብ መፃኢ? ከምኡውን ናይ ዮሃና መልእኽትታትካ ተመስግኖም ኣካላት ኣለዉካ እግረ መገድኻ
2: ወፅቡቕ እዩ። ናይ ግድን ኣብ ስራሕ ስለ ዘለና ክንሰርሕ ኢና ትሰርሕ ከዓ ድዕወት ክንሰርሕ ኣለ ሓደሽ ነገራት ዘለበለ ክሰርሕ መደብ ኣለኒ ካልእ ትኮይኑ ናይ ዮሃና መልእኽቲ ፅቡቕ ኩሉ ኣብ ውሽጥን ኣብ ደገን ዘሎ መላእ ህዝቢ ኤርትራ ንጅግና ሓይልታት ምክልኻል ኤርትራ ማለት እዩ እንኳዕ ናብ በዓለ መስቀሉ ሰላም ኣብፀሓና ንኩሎም ፈተውተይ ጉጅለ ባህል ቤነፈር ጉጅለይ ማለት እዩ ክቡራ ስድራ ቤተይ ክብርቲ በዓልቲ ቤተይ ከዓ ፌበን ሰሎሙን ምስ ደቀይ ምስ ናኑ ስኒት ኤሉድ ሜሉ ባለ ገለ ማለት እዩ ምስ ኩሎም ደገዛውተይ በቲ ዓብተይ ከዓ ብሙሎ ደቀ ማዕረ ማለት እዩ እንኳዕ ኣብ ከዓ

ኣብዚ ተዛዚሙሎ ብዝቀረብናልኩም ትሕዝቶታት ድማ ዓጊብኩምን ተዘናጊዕኩምን ክትኮኑ ተስፋ ንገብር። ኣብዚ ቦታ ኮይና ክንሰኣል ዘፍቀዱልና መክሰብ ሬስቶራንት እንዳወድብ ኢድ እውን የመስግን። ምስ ሰኣልቲ ኣማን ተክለ፣ ሳይሞን መርሃዊ ከምኡውን እሰይ ሽሻይ ብምዃን ብሓባር ኢና ፀኒሕና። ደጊመን መላ ህዝቢ ኤርትራ ድማ ኣብ ውሽጡና ወፃን ብፍላይ ድማ ንጅግና ሓይለታት ምክልኸልና እንቋዓ ናብ ብርሃነ መስቀሉ ብሰላም ኣብፅሓና ክብል ይደሊ። ከምኡውን እዛ ጥዕምቲ ቡን ተስተየና ዘላ ሚሊ እንቋዓ ኣብቃዓኪ ምስ መላ ቤተሰብ ክንፈተውትኸን ራይ ኩራተ ተዓዘብትና እምበር ዝመፅእ ሰሙን ብዝተፈለየ ትሕዝቶ ኢና ክንራኸብ። ክሳብ ሽዑ ሰናይ ቅነ

0: ግን ኣደፈራኩካ እዩ እይ ካባኩም ክመይል ወድዕ ሜር ኣስክ ኣደፍሩጋሚ የለኩም ዲና እዩ ኣነ
1: ክመይል ወድዕ ሜር ስሜ ክመይል ወድዕ ሜር ስመ ውዮም ኣመርካ
2: ያ ወለድ እየታምስሕለኒ ኣው ስምከ ስለኒ ኣው ማይ ስምከ ጊስ በኸ ስምከ ጊስ በመኘኖ ሱ
0: ከላስ ግዱም በገስሜቸ ዲናርታ
2: በስበስበስ ረበ ተቅሩባያ ባዝዓልኩ ተቅሩባ ባዝዓልኩ ላኪን ማ ለበለክ ኦ ዕፈር ዲና ኢልብሉ እግል ደማነ ሰላዚ ስሉፍኛ ኣለ ከጉሎ ምሰልኩከ
0: ግዱም ኣደ ይተትረስዑ ኣለ ስሜት ዲናርታ ምክሜል
2: ማርሓባ ማርሓባ ግዱም ረብን ዝደየኒ ይባ ላኪን ኣዳም ሓወትራያማ እልስራሳዕ ወረሰሀ ላላቱ እንታ መስሜቸ ያመረ ውን ብልካ ብዙሕ እዩ ዝተረጣ ይቡካ ሰማዓኒ ሰማዓኒ ለግረህ ድ ዝሻከባዓልኩም እግረኩም ገረት ዓወትኩም እቡ ሓንምልኩም ጋ
0: እስዎ ገረት ያ ኣረ ዓም ክሜል እብር ሌጣይኮ ተሓጀፍኩም መስለኒ እስክ እደ ፍሩጌ ይህልካ
2: ሕጀፍ ትሕጀፋካ እንሻላ እተትዓየር ንወስካ ተምር ዲናስመኒ ዓልካ ኣብሎምን ከለይለኒ ብዲዮ
0: ኣብ ክመል ይትሕረቕ ይትሕረቕ ድሃን ድሃን ላዕዝርኩም ማቕቡልቱ
2: ዕዙር ለዘከል ዕዙር እፈክና ናባሌካ ዲናር እንተገቢ
0: ኣነ ለጉሩሽ ምንኩም ስሉፍ ላዓልኮ ኣነ ዲና ኢና ዓም ክመል
2: ንዓና መቐሰምታ መቐሰምታ ብሪስነፍለካለይኮ ንዓ ፅናሕ ፅናሕ ፅናሕ ዋላ ፃናት ኢተባዴኒ ንዲና ኢንታ ኣምርከለይኮ ለሰላኒ ለብል ደማን ነሳካ ብረሰብለካለይኮ በሳ
0: ጉሩሽ እደምና ለስሜቸኖ ሰብ ኣብደካ ኣም ክመል
2: ሃረፍካ ድሓን ድሓን ፀናሕ ግን ከበካ ምድሪ ሓጀካ ዩ ብዓሰር ግን ከበካ ዩ ዮ ምን ተርፍ ፈጅ ዝስረክብ
0: ኣላ ጣርያት ተላድየ ድሓን
3: እዘይ ከመለይ ርኢካ ዕጀበነት ርኢካ ክባስክ ማለት ጀላል ጀላል ኣላ ኣክበር ትሪኢ ኣለ ያሰላም
4: ሃውላት
5: መርሓባ
4: ሸክሱ መለይ ሚተል ተሙትካዮም እስ ዳግማየ
3: ያረይ በስ ምበላ ብን ሓልፋት ካህለ ተለ ድግም ግልከለየጣ በሰዓት ናሓና ከዓልና
5: ሸክሱ ምን እለ ጀበነት ሰለስ ነይ ሻዋጥኮ ኣድን ይመፃ ድግም ይዳግማ ከቢር ጠበረካ በለና
4: ኢላ ምንገ እቲ ሕቂር እንዳበልካ ድጋማ እያነ ሸቆልት በናሓድብለ
3: ያረይ ትሓጭር ለው በል ረብንስ ደየኒባ እንዲ ይኮን ድግም ትሓጭር ይኮን ዮው ዮው መተ ኣና ወጥ ሓንካ እንደብል ለገበ ይባ እንዳ ማፅ ኦሮት ነፈር ሸገት ጀላሊብ ክዊት ወስዴርት ወነዳረ ፀላም ወለ ሸነባቱ ሺብ ኑፉር መለይ ክን እንደ መርኖይከ ክነቃሴ እክልሊ መፈተል እዮም ተኦበይኮ በምና ድኮይነ ናይ ከንቱ እተ ገበ ተክብት ዝብለኒ
5: ይ ቡሓረ
3: መርሓባ ወት ፍጉራ ደለኒ ከለእደይ ሁመዳቸው ኣና መሰሎም ክዎ ተለእደዮ
5: ሰላም ከርካ ትግ
3: ምሰላም ከይደ ትግብር ህሮደ መልዓል እንደትከረጥ ባልቃት ጫቅጣያ ምእደ ተለፃብጣተ በስ ኣነ ይትፈጠነት ይህል ያ ጀማዕት ልከር ለቀለጭሙ ምንትሩ ቅልጭም ናይ መፍሩድ እባሁ ለእደዩ መለይ ዛበት መስል ትን ክማ ተከጃመት ግለ እደየ ክመሓፍተታያ ወፈጥን ክልእኒ ከፈልኢካ እኩባም ስሉማም ኣንፋት ፅሩይት ልብል ፈጥን በስ ክልእኒ ዋነ ሄኒ እለ እደየ ግትትረፍየ እለ እደየ ግተምላጭ ምነ እደዩ አልሐምዱላ አልሐምዱላ ምነ እንደ ይበድል መዴት ወፀናሕና እደየ ጣልቀ ሃለ ትብል ጣለቀ ቦታ
5: ላሓውላ ያ ረብሃውን በዘን እደይ ከበስ ዲብ ነጋር ናይ ኣልማት እየት ማለ
3: ኣልመ ከጃመት ኣብ ሓሪሽ ፃብጣ ያብላካ ኣለይኩማሚ ምእቲ ተሃገለይከ ውኣነ መለክን ክምረምትተኒ ይበልላ ለዓሳሪ የጉል ዓጫ ሄባ ማፀት ጣልቃኒ ሃለ ትብል ናይ ኢለለ ልይብ ጀሬት
5: መለይ ያኸልኣክረትኩም ክገ ተሓጭረና ክገረ ክብልካ
3: ጣልቃኒ ሃለ ትብል ወትፈረጅካ ኣልሓምዱላ ትብል ኣው ወላይ ሰኣል ግረ በልሴኒ ፋርጊ የለካ ይልብለኒ
5: ኣላሁ ኣክበር ሳ ፋርጊ ይልካ እንታ
3: ንፈርጎ ለ ኣነ ለደ ምነ እደሁ ንወሱ እግረ ፍሩግ ያና እባ ደንጋጥ መለይ ፋርግካ የለኮ ብኒ ወህቱ ጠዋል ተረግ ለእደያ በለ ካለ እደው በለ ነዛረት ምና ዕንታቱ ተኸውጆ መሳቅላያካ እዘይ ቤልን ዕንታቱ ለቃሒት እንዳ ኣፋዘዘች ኣነ ኣበመትሓዛም ጀባ እንተተሓዞምኮ ፋርካ ኣለዩ ከሎ ንብል ክልመትብሉ ማላጫምኒ
5: ዘመትኮ ይትብለኒ
3: እዘመትኮ ንኡ ዝሓልፈ ኡባዊ ሄኒ መለይ ምንዕና ለትብል ሰኣለ ላዓል ጣዕዲባ ወኣነ ለዶልሃ ነፍሸት ቅያብ እንታ ኦሮ ነፈር ኣታይ ብሎ ዓልነ ዘማን እቱ ትኸያለ እየ መለይ ኣታይ እንታ እብየሉ ደስ እቲ ትግባእ እለ ፍንጌ ፍንጌ ከሌት ክትፈትናይ ቀራበት ንወስ ዮ መታ ነንተ ቀራጭ ኮግል ክልብ ግልእል ከፋት ብ

ሓሳባትኩም ሂወት ክልውጥ ይኽእል እዩ። ባይታ ዝፅብእ ማህዛዊ ሓሳባት ኣብ ውሽጢ ኩሉና ኣይሰኣንን። ነዚ ብምርዳእ ሃገራዊ ማሕበር መንእስያትን ተምሃሮን ኤርትራ ምስ ሚኒስትሪ ዜና ብምትሕብባር ሚሳል ዝተሰመ መደብ ማህዛዊ ሓሳባት ጀሚሩ ከም ዘሎ ብሓበን ይበስረኩም። መጻኢ ብመንእስያትን ብምኩራት ስሞያን እዩ ዝህነፅ። ኣብ መዓልታዊ ናብራና ዘጓንፈና ብድሆታት ብፈጠራውን ማህዛውን ኣገባብ ክፍታሕ ሓሳባትኩም እተካፍልሉ መደብ ሚሳል እምበኣር ኣብ ኤሪ ቲቪ ይጅምር ኣሎም። ኣብ መዓልታዊ ናብራና ብድሆታት ከጓንፈና ንቡር እዩ። ንናብራና ዘቃልል ፈጠራዊ ፍትሓት ግና ኣይሰኣኒ። ነዚ ኸም ባይታ እነሆ ተጣጢሑ ይርከብ። እዚ መደብ እዚ ብሓገዝን ምኽርን ሰብ ሞያን ሰብ ዋኒንን ዝዕወት መደብ እዩ። ኣብዚ ማህዛውን ፈጠራውን መደብ ሚሳል ብሓሳባትን ብተሳታፍነትን ኣበርክቶኹም ከትዕዝዙ ሃማመተ ይፅዋዕ። መደብ ሚሳል ወትሩ ሰንበት ሰዓት 10:40 ቅድሚ ቐትሪ ኣብ ኤሪ ቲቪ ይጅምር ኣሎም። ድግማ ሶኒ ሰዓት 3:40 ጎደል ድሕሪ ቐትሪ መደብ ሚሳል ኣብ ኤሪ ቲቪ ተዓዘብዎን ተሳትፍዎን።

0: እያ እግል ህውየት ናይ እርትሪን ግል ትብለስ ለህውየት ለእስትዕማር ነስኣምን ኢና እሊ ሰበት ዓላ ኣዳም ልጅህድ ዓላ ሕርት ክምስል ማለት ላኪን እሊ እንደ ፀበጥናህቦ እግል ንግስቡ ይቀደርናኒ ከምና እግል ግራ እንዳቅበልና እግል ንስኡ ለወጅበና ህቱት ብዕድ ቴክኖሎጂ ብዕድ ኣሽኣት እዮም ኣለቡ ህላ ገር ሕርት በዚ ዓላ ዘረረከብናሁ እዮም ኣለቡ ፀጋታት ማቴርያልስ ኣዚ ዝረከባ ኣርዛግ ብዙሕ ኣለዉ ፍረስ ብዙሕ ላ በዲድልየ ዓላ ላኪን ለእራደት ወለመሰባል ወዳኢመ ንፍስከ ተጂድ እንታላ በዚ ኮነ ኮርስ ግልቲተ ላ በዚ ኮነ ፈሲል ግልቲተ ያ በዚ ኮ ኮሌጅ ግልቲተ ኖስካ ተጥዊር ነፍስ እንደወደካ ዳኢመ ግላ ጂልናይካ ግላ ሓንቲ ከለ ደርሰ ጣልብ ሓዳስ ሓጀት ግል ተተሓላልፍ እግሉ ገብል ዓለ ጅህድ እለ ዲባ ከፎ ንጠበቀ ቀደርና ምንገብእ
1: መደርስ ሃድጋልካ መደርስ ክምሰል መደርስ ለተሃባ ኣማነት ናይ ምጅተማዕት ውላ ዶል ተይቦ ኣማነት ናይ ምጅተማዕት ወመስብትግሬና ህግያ ኣለት ስጋሁ ናይካት ዋላ ዓጭመናየ ትልብል ኣከባል ዘይ ማዳመት ላ ኣማነት ላ ሃበየካ ለላፍዓል ኣለየካ መስኡልት ኣእምሮት እየ ሃላ ዲብ ኢሉ ወክድሊ መሰላ ኣካን ኣብ ገቢ ኣካን እም ገቢ ኣካን ውሓ ዓብድ ገቢ መግድሚ እግል ትምራሕ ሓቆ መራሓካ ሄኒ ንእንተ ተሓዝያ ኣለየካ እግል ትኣፍረ ክብሊ ብኣማን ለመስኡልት ንእግላ መደረስ ናይ ይባሃል ለና እላ ለትትመስልታ ዋላ እምከሴኒ ወወከትካ ኣትሞም እግል ዓገብ ግል ትምሰል ኣዳማ ገልፋም ዓገብ ግል ትምሰል ንይገቢ ማዳመጣና ኣማነት ኣብ ኮወከ ኣማነት ለትኣስትላ ግልቲ ኣብዝሓብ ዲብካ ዲብ ላ ይብል ታሃገ
0: ግሩም ኣዘሚቱ ሽእሊ ክመበእላ እንዳቀደም ክሎ ይብል ኮካ ታምን በሊስ ሓጀ ሙስተቂም ክን ኣለባኒ ምስልካ ኣለየኮ መባህልችታ ዘ ማዓልም ኣብ ኡስታዝ ዘእምብሉ ሚቱ ዶር ናዩ ወብከፎ ለኣምረም ለኣምሩ ለናዩ ዶር ወናዩ ተረት ህቱ ለኣምራ እግል ንሽቀዩ ለወጅበና ኣሽኣት እዮም ኣለብህሎ ዲብ መዓልም ለከብደት መስኡልት መስኡልት ናይ መዓልምታ ለከብደት መስኡልት ዲብኣይ ሞጅተማዕ እንዳግም ዓለና ምስሊ ወሮ ዮም ኣስቡሕ ወሮ ህንዲ ሄሮ ትብል ፍሪ ምግሉ ለሸቃ ካሪክለም ናይና ቤላ እግል ኣጀኒትና ክምሰላ ኣኩ ወዲኦም ካሪክለምና ለማናሂጅ ናይና ለኣጀኒትና ለኣኸርብ ህላ ኣጀኒትና ወላ ኣርባዕ ወላ ሓምስት ሰነት እንዳሃለዉ ምግል ትግባእ ተሓዘ ክምዓበየካ ካቅ ትብሉ ኣነ ዶክተር እግል ግባእ ሓዘ እግልሚ እሎም መሳኪን ለመስም እግሎም እግል ዓልጅ ማለ እሲ ዓባይ ርኮ ክንብል ፀላዓላግ ክንእግላግል መስም እግሊ ዘ እንታይ ኣነ ፓይሎት ገብም ግ ኣዳም እግሊ ሳፍር እንታይ ኣነ ፖሊስ እግል ግባእ ሚቱ እሎም ሰርቆር ህለ ኣዳም ረብሸር ህለ እግሎም መስም እግሊ ደል ይብል ቤላ ከተረውዘት ናትዩ ወደርስ ኮሌጅ ክምሰላት መማ ምግልቲ ዘተሓዘ ከምትብሉ ዘ ጀዚረ ዲበበና ላምዓት ጀዚረ ዲቡ ቢለት እንደበደኮ ፅያረት ሄሊኮፕተር ቡ ምን ሙምበይ ዲባ ገይስ ወዲባ ኣቃብል ሰልፊሽ ገብል
1: ባህልብድርሕ
0: የጠ ገብል እዚ ህቱ ብፍጥረቱ እግል መጅተማዕ እግል ልግባእ ሓዘ ለጥፍል ከተ ካሪክላም ኣትየከም ገብእ ክንገብእ ዲብ ዓድና እንደበላ ለመሰል ኣምፃ ያቱ ለካሪክለም ለማናሂጅ ኣህምቱ ዲብእሊ ትሉ ትረአየካ ህትቱ ውሉ ማናሂጅ ሊ መንቱ መስሉት ረፍዕ ብሉ ለመዓልምቱ በገዶር ናይ መዓልም ዓብይቱ ለዶርና እዩ መናሂጅ ክመ ኩነንኣምረ ዲብ ሰለስተ ትከፈል እሊ ኢምፕሊመንትድ ካሪክለም ኢንተንድድ ካሪክለም ዝብሉ ለቁሩ ለህላቱ ከኢምፕሊመንትድ ካሪክለም ለልተርጀምቱ ከኣኳይርት ካሪክለም ለፍገሪት ለእስትውዓብቱ እተ ምግብ እለ ለኢምፕሊመንትድ ዝብለ ለዓባይ ኣካን ናይ መዓልም ሮልታ ተረት ናይ መደርስቱ ናይ ፖሊስ ሜከርስ ናይ ቀይድረት ውክኒ ጣልብ ድብክኒዕምር ክንግል ዝረስቡ ዝብል ኢንተንድ ወዲዩ ግለ ካሪክለም እሊ ካሪክለም ዝግባእ ጣልብ ግል ብፃሕ ዝግባእ ኣኳይር ዝግል ግባእ ዶር ናይ መዓልም እሽራፍ ሙደራ ወክኒ ኢምፕሊመንቴሽን እሊ ዲቡ ከርቦ መንገቢ ላዓቤት እሊ እታ ኣኳይርድ ይበፅሕኒ ልትበተክላ እለ ደውለት

0: ክምቱት ልኢለ ጥቀየር ልኢለ ሳኔ ልኢለ ተሓየስ እይኮኒ ዶር ናይ መደርስ ትብል ፃናሓካ ብላማ ግል ምስሊ ነርሳ ነቤልኮ ትምፀሊ
1: ርእስ ክቡቱ ርእስ ክቡቱ ርእስ ምህምቱ ክቡቱ ብለካ ንህልየኮ ክማ በዲር ብሉ ላዓልና ህዱግ እቡይ ይኮነ እምበላ ልትመልከቶም ምስሊ ትመልከቶም እንደገባእካ ሉቃቶም ትምንህልየካ ቀሊል ምስዳር ይኮኒ ቀሊል ምስዳር ይኮኒ መንፋዕታ ሚታ መንፋዕታ ሚታ በርዱ ዲስካስ ለተሓዘ ኣሽኣቱ ለንቃሽ ለተሓዘ ሓጃቱ ሎቃቶም ዝተሓይሰና መሎቃት ልሃ ተሓይሰና ሓጀት ብትክት ሓጀት 100% ዝበሃል ኣለጉኒ ላኪን እንታ ግል መንፋዓት ገቢል ተሃድግ ሓቆል ካብ ዓመተን ሽእ ብዕቱ ቀራር ግል ትንሳ ወብዓን ጣልብ ጅና ግርዝ ወስስ ሰነት ወ ሓምስ ሰነት ኣሰክ 11 ሰነት እቡ ተሃድግ ሓቆልካ ሀ እሊ ሽእሊ ዝትቀየር ኣዚ ሎቃትኦም እምብል እንደህልየና ከፖሊሲ ከመምርሕ ምን ወዲ 4 ሰነት ኣሰጓድ 11 ሰነት ንህድግ ከምህልየና ላዳም ግላምረቡ ወይወጅቡ ብዓን መጅተማዕ ንህድግ ይህልየና ብዓን ኣድያናት ብዓን ሰቃፋት ብዓን ዓዳት ብዓን ፍኑን ብዓን ዓባይ ገዳይ ብዓን ናይ ሕጊ ወፍርዲ ወገሊ እቡ ንህድግ ይህልየና እብ ልሳዕ ልየ በሽለው ወዲቦ መጅተማዕ ዓብዶር ልይህላግሎም ኣጉሩዝቱ ንተሃገለ ህልየና ልቃትኦም እብ ጀላብ እግልሚቱ ልቃትኦም ተሓርየት እግል ኣጉሩዝ እሊ ፈልሰፈቱ ዓብይቱ ንሰርግ ንህደግቡ ኣተሓዘዮት ለቡ ይመስልኒ ላኪን ለፋሃም ሎቃትኡም ባህለቶ ንኣዳም ሎቃትኡም ትተርጀም እንድህልየት እግሊ ኣዳም ኣቐለቐቱ ማዘርታንግ ለትብል እግላ ተርጀማ እንዳሃለው ማዘርታንግ ሎቃት ንሳል እግል ንበላ ዓለት ግ
0: ናለትነቀም
1: በሰልፍ ዘማዘር ኦፍ ዘ ታንግ ኖት ዘማዘር ኦፍ ዘ ቻይልድ እዚ ለኣዳም ምነስኣ ናይ ለኦም ልቃት እቡ ነስኣ ህታ ብክር ናይ ልቃት ባህለታ ብክር ናይ ልቃት ኮሊን ቤከር ዝብሉ ዕልም ናይ ትትል ዕልም ናይ ልቃት ፊሎሶፍ ለገብኣ ዓለምቱ እብተፋሲር ኣምፀ እዩ ኢላ እግልሚ ተሓዘየት ብክር ልሳን ማ ተሓዘዮት ባ ውእግለ ጀነሙ ፋይደ ታሂቡ እተለልብል ህድግ ሓንገልና እግል ንፈክር ለሰልፍ ዝኣመርናሃ ልቃት ህታ ተሸይፍ ለትወዲ ህታ ሸክል ታፀብጡ ለሰልፍ ለኣመርካሃ ልቃት ህታታ እግላ ኣፍካር ናይ ዲማካ ሸክልላ ታፀብጡ ኣይ ሓጀት ግራሃ እግል ትሕሰብ ወእግል ትሕለላ ጋእ ከም ንገብል እበ ህታ ላጥበጠታካቱ ሸክል እቡት እንደ ተርጀምካሃ እግላ ተሓልላ እግል ምሽክለት ወልቃት ብዕደት ትፍሃም ሓዘይ ከም ንገብል በርዱ ለናይ ሰልፍ ልቃት ለገለ ኣመርካሃ ሓንገልካ ለቡ ስሙ ለለምዘያ እቡቱ ግለ ልቃት ለሃ እንደ ጀርብ እንደ ትካስር ለፀብጣ እሊ ናኦም ቾሞይስ ክምን ይብሉ እቲ ሓንገልና ዩኒቨርሳል ግራመር ለሰመይ ይህትላ ዩኒቨርሳል ግራመር ዝብል ክፋል ናይ ሓንገልና ዲቡ ፍጡር ላ እሊ ክፋል ዩኒቨርሳል ግራመር ዝበሃል እግል ልቃት ለየ ጠለ ተኸሰሳቱ እግል ልቃት
0: ግሉትእግል
1: ሂጋ ሂግያ እግል ንፅበጥ እንፀብጥ ንፀብጥ ኣይ ዓተረት ኣይ መሻክል ሓ ናይ ዲብ ልቃት ሳድፍ ዲብሊ ዩኒቨርሳል ግራመር ዲቡ ዝተኸለቕ መሻክል ለመስም ወዲና እሊ ዝትፈጠር እገርና ከም እዴና ከም ዕንታትና ምስነ ዝትወለድ እገርና ኣገድ ንከይድ ቦኒ ሓሊብ ዝሓዘ ክንሓዘ ክምሰልመወናሁ ህትል ዓበ እሊ ዩኒቨርሳል ግራመር ልሽቃል ግኣም ገባ ኣስክ ዕመር 4 ሰነት ናይ እምካ ናይ ጓርካ ንህግያ ግ ትስማዓብካ እታ ግልሽቀ ክራሃ ለኣወል ህግያ ለህቱ ለነስኣያ ለሸክልካ ለፀብጣት ባ ህቶ ለትወቀለት እግ ትስማዕ ባ እግ ትፈክር ባ መሻክል እግ ትፍታሕ ባ ለሳዕደካ ህታታ እለ ፈልሰፈት ላ ኣኪደታ ብዕልማየት ገበይታ ካልእ ስያሰት ንዜናኣተ እሊ ጣልብሊ ወስስ ሰነት ወ ሓምስ ሰነት እንዳሃላ እቲ መድረሰት ኣምፀካኹም ንገቢ እለ ልቃት ለበት ኣደርሱ ለበለ ተሃገያ ለበ ሰልፍ ዝሓንገሉ ለፈትሓ እበለ ተሂቡቲ ዕልም ዲማ ይበደም ኣሎ ዲማ
0: ይበደምኣሳስ
1: ትሩድ ወዴ ሻዕብት ጀበ ሻዕብት እግል እላ ገበየላ እግላ ሓሬት ስዕ ቆምየት ብና እብስዕ ሃጊት ንተሃገ ምን ኣወላ ይፈስል ዓሰክ ሓምሳ ይፈስል ወሮካ እበ ናይ ሰልፍ ሓንገሉ ሸክል ለጠብጣባ ልቃት بدرس سوسايت مثل تعدى كلهم لقومياتنا دي وورو فصل دي وورو لقط دي ولي الجمعة فهمنا يوم دي بعلم حتيته فهمنا يوم حتيته لعفري بعفريه يقول له علم ناس الله لبداويتي إبا بداويته لعلم ناس الله دي بسوسايت مثل حقوق كني جلسه ناي مشكلتنا يتفاهم أنا بومني ولا لقط لحتى التانجليزي بتمثل ثبت اللي احنا لكولجاتنا مزركشتو ملت فناتها قوميات لا تديبو حتى قوميات بنا تعباني تحت قوميات لا علتك للبهار على ابنا وللشكه لازي لقاتهم اللي ثبت قبقتو دي مدرسة وزارة التعليم لحريتا
0: سيد جعفر وكنت تعمل بلن الله سرست ولتي انا تعديني مسلكا دقم تعمتا مسلكا دقم دقم انه يقبي علم للهيب فكر هيبته وبلي ان شاء الله دي بكالي وكد وكد ان ركبك كننا يوم لو ديناها اقلمي ني شديد منا اقلان امال اقلمي اجتمعنا حبره هيبت حتى اقل دنقوبة قريبة لك مثل سنيت كيب ما يلقى وسبول جيل اقل وديته بحكير بليس اللي تعليم ميتو اساسو اللي جيل اللي اقل كالكات لتعليم مي اقل يدبدي
1: مستقبلنا قلنك بقى لان حزية إريتريا كدولة كشعب قلنك بقى لان حزية التأجنتنا ذيك نزرع تلوج بنا ولما نزرع يبقى بيني تعليم وقبل بيني تعليم وزارة التعليم اللي تكون تحملوا هتا تأدقيسو وكل المجتمع إذا كبيلة من قبل لان حزية جيل قلنا أفرن قدر
0: شكرا أستاذ جعفر سهل عمر من كرن وقت كان كفالكم من نقل المجتمع بهباتك الحمد لله كفته حيسام وحيسات مطابرتنا مثل الاستاذ جعفر صالح لو ديناها برنامج ترابيه لتامه ليت بعد برنامج سكن تراكب السلامات.

0: እዚ ሰላምታና ተቐበሉ ፈኖ ናብ ምክታል ትርከቡ ዝኽርኩም ተዓዘብትና ከመይ ተምሲኡ ፍርቂ ንሎሚ ሰዓት 9 ዝተዳለወ ዜናዊ መሰናዶ ሒዘልኩም ቀሪበ ኣለኹ። ንምክታልኩም ብክብሪ ዝዕድም ስኻትኩም ፅንሕ ሚካኤል ሓድጉ ፈልማግ ምቀነጡታቱ እፍለም ብሚኒስተር ዑስማን ሳልሕ ዝተመርሐሉ ከኤርትራ ምስ ሓለፍቲ ክፍሊ ጉዳያት ወፃኢ ኣሜሪካ ርክባት ኣካይዱ። ኣብ ንሶባ መንደፈራ ብደረጃ ምውላድ ዝበፅሐ ዘራት ይግቦ ምክታል ክግበረሉ መዘኻኽሪ ቀሪቡ። ጨንፈር ትምህርቲ ዞባ ጋሽባር ካብ ኣተኣላልያን ምክታል ጥዕናን ቆልዑ ዘተኮረ ዝተምህሮ ወዲቡ። ኣብ ዜናታት ወፃኢ ደሴት ታይዋን ኤፍ 16 ዝዓይነተን ነፈርቲ ኩናት ኣሜሪካ ክትርከብ ከም ጀመረ ተገሊጹ። ኔቶ ኣብ ላቲቪያ ነፈርቲ ኩናትን ስርዓት ጸረ ሚሳይልን ከም ዝለኣኸ ኣፍሊጡ። ካናዳ ኣብ ኣሜሪካ ጽንሒ ንግዳዊ ተመርኮስነት ንምጉዳል ሓድሽ ህንፀት መስርሕ ነዳዲ ኣበጊስዓ። ዝርዝር ዜና ሚኒስተር ጉዳያት ወፃኢ ኣቶ ዑስማን ሳልሕ ዝመርሖ ልኡኽ ኤርትራ ምስ ምክትል ፀሓፊ ክፍሊ ጉዳያት ወፃኢ ኣሜሪካ ንፖለቲካዊ ጉዳያት ኣሊሰን ሁከር ከምኡውን ምስ ተሓጋጋዚ ፀሓፊ ጉዳያት ኣፍሪቃ ፍራንክ ጋርሲያን ካልኦት ሓለፍቲ ናይቲ ክፍልን ተኸታተልቲ ኣኼባታት ኣካይዶ ብዛዕባ ትርክባ ዝተዳለወ ፀብጻብ ኣሎ ገረ መስቀል ገረዝገር ከቕርቦ እዩ።
1: ሚኒስተር ጉዳያት ወፃኢ ኤርትራ ኣቶ ዑስማን ሳልሕ ዝመርሖ ልኡኽ ኤርትራ ምስ ምክትል ፀሓፊ ክፍሊ ጉዳያት ወፃኢ ኣሜሪካ ንፖለቲካዊ ጉዳያት ኣሊሰን ሁከር ከምኡውን ምስ ተሓጋጋዚ ፀሓፊ ጉዳያት ኣፍሪካ ፍራንክ ጋርሲያን ካልኦት ሓለፍቲ ናይቲ ክፍልን ተኸታተልቲ ኣኼባታት ኣካየዶ። ኣብዚ ድሕሪ ምልዓል በይናዊ እገዳ ኣሜሪካ ኣብ ልዕሊ ኤርትራ ንፈለማ ግዜ ዝተገብረ ኣኼባ ሚኒስተር ዑስማን ኣብ ዝቕረቦም ነጥብታት እዚ ርክብ እዚ ብቓልን መንፈስን ምልኣኽ ደብዳቤታት ፕረዚደንት ኢሳያስ ኣፈወርቅን ፕረዚደንት ዶናልድ ትራምፕን ዝካየድ ዘሎ ዕቱብ ርክብ ምዃኑ ድሕሪ ምብራህ ምምሕዳር ፕረዚደንት ትራምፕ ነቲ ኣቐዲሙ ብምምሕዳር ባይደን ዝተስገደደ ዘይፍትሓውን ዘይምኽንዩን እገዳ ኣብ ልዕሊ ኤርትራ ምልዓሉ ዝምስገንን ዘተባብዕን ምዃኑ ብምጥቃስ እዚ ኣኼባ ከም ፈላሚ መጠን ኣብ ዝምድናታት ክልቲአን ሃገራት ሓድሽ ምዕራፍ ክኸውን ዘለዎ ተስፋ ገሊጹ። ሚኒስተር ዑስማን ሳልሕ ኣብ ዘቕረቦ መዛተዪ ነጥብታት ድሌት ኤርትራ ኣብ መንጎ ክልቲአን ሃገራትና ሃናፅን ኣብ ምክብባር ዝተሰረተን ዝምድናን ንጹህ ሽርክነትን ምምስራት እዚ ሓድሽ ምዕራፍ ነቲ ዝተኸስረ ዕድላት ዘካሕስ ክኸውን ከምኡውን ኣብ ረድኤት ዘይኮነ ኣብ ንግድን ወፍርን ማእከል ዝገበረን ዘይተበርበሩ ዕድላት ንምምዝማዝ ዕድል ዝፈጥርን ክኸውን ምዃኑ ኣነጺሩ። ብዝሓለፉ ምሕደራት ዝተገብሩ ፀቐጥቲ ፖሊስታት ዳግማይ ክረኣዩ ዝግባእ መእረምታት ተገይሩሎም ድማ ነዚ ሓድሽ ምዕራፍ ክኸፍት ንፅበየ ዘለና መድረኽ ጥጡሕ ባይታ ከም ዝፍጠር ንምግባር ኣሜሪካ ኣድለይቲ እወታዊ ውሳነታት ክትወስድ ዘዘኻኽረ ሚኒስተር ዑስማን ኤርትራ ኣብ ዞባዊ ፀጥታን ሰላምን ምቕሉሉን ኣዝዩ ኣገዳስን ተራ ትፃወት ከም ዘላ ኣብ ዞባ ቀርኒ ኣፍሪቃ ቀይሕ ባሕሪ ወሽመት ዓደንን ተፈሰስ እኒኢልን ዘለዋ ሃገራት ኣብ ምኽባር ልኡላውነት ግዛኣታዊ ሓድነትን ማዕርነትን ዝተሰረተ ዝምድና ንምምዕባል ትሰርሕ ምህለዋ ብምንጻር ኣሜሪካ ነዚ ቅኑዕ ፖሊሲ ደገፋ ከተርኢ መዳውብቲ ሃገራት ቀይሕ ባሕሪ ተሓባቢረን ሓላፍነት ምርጋእ ቀይሕ ባሕሪ ክወስዳ ካልኦት ሃገራት ድማ ሓገዝ ኣበ ዝድለየሉ ጥራይ ደገፍ ክገብራ ኣተሓሳሲቦ። ምክትል ፀሓፊ ክፍሊ ጉዳያት ወፃኢ ኣሜሪካ ንፖለቲካዊ ጉዳያት ኣሊሰን ሁከር ብወገና እዚ ድሕሪ ነዊሕ ግዜ ዝካየድ ዘሎ ርክብ ከፋቲ በሪ ክኸውን ዝፅበይዎ ኣገዳሲ ርክብ ምዃኑ ኣሜሪካ ኣብ ልዕሊ ኤርትራ ተነቢሩ ዝፀንሐ በይናዊ እገዳ ክልዓል ዝወሰነትሉ ቀንዲ ምክንያት ድማ ፕረዚደንት ትራምፕ ኣብ ሓበራዊ ረብሓ ዝተሰረተ ሽርክነት ንምምስራት ካብ ዘለዎ ክቱር ድልየት ዝብገስ ምዃኑን ዝምድና ክልቲአን ሃገራት ዳግም ንምብርባር ዝዓለመ ከም ዝኾነን ገሊጻ። ሚስ ኣሊሰን ኣስዒባ ከም ፈላሚ ርክብ እቲ ብሚኒስተር ዑስማን ዝቐረበ ነጥብታት ምስቲ ምስ ኤርትራ ክዛረብሉ ሒዞሞ ዘለዉ ነጥብታት ኣዝዩ ዝመሳሰል ብምዃኑ ኣብ ዝመፀ ርክባት ጭቡጥ ገስጋስ ንምግባር ዘኽእል ምዃኑ እቶም ገና ምርዳእ ዘድልዮም ነጥብታት ድማ ኣብ ቀጻሊ ርክባት ብዘተኽፍትሑ ከም ዝኽእሉ ብምእማት ቀጻሊ ርክባት ንምክያድ ንኩሎም ዝምልከቶም ኣካላት መምርሒ ክትህብ ምዃና ኣፍሊጣ። ምስተሓጋጋዚ ጸሓፊ ጉዳያት ኣፍሪቃ ሚስተር ፍራንክ ጋርሲያ ኣብ ዝተገብረ ርክብ ሚስተር ፍራንክ ተመሳሳሊ እወታዊ መግለፂ ኣብ ርእሲ ምቕራብ ክልታዊ ዝምድና ኤርትራን ኣሜሪካን ናብ ንቡር ንምምላስ ኣበርቲዑ ክሰርሕ ምዃኑ እቲ ብወገን ኤርትራ ዝቐረበ መዛተ ነጥብታት ድማ ምስቲ ኣሜሪካ ሒዛቶ ዘላ ቀዳምነታት ዝሰማማዕ ከም ዝኾነን እቲ ብሕጂ ዝዳቐቕን ዝዓምቑን ዘተ ከዓ ኣብ ሰለስተ ዓበይትን ኣገደስትን ጉዳያት ማለት ንግድን ወፍርን ዞባዊ ፀጥታን ሰላምን ከምኡውን ዝተርፉ ዓንቀፍቲ ዝፀንሑ ውሳነታት ብዘተ ኣብ ምፍታሕን ዘተኮረ ከም ዝኸውንን ምስ ኤርትራ ቀጻሊ ዘተን ገስጋስን ክገብሩ ድሌት ከም ዘለዎምን ኣረጋጊፁ።
0: ናብ ካል ዜና ምስንሰግር ኣብ ኑ ዞባ መንደፈር ኣብ ደረጃ መውላድ ዝበፅሐ ዘራእቲ ግቡእ ምክታል ክግበረሉ መዘኻኸሪ ቀሪቦም ወኪል ሬና ፊሎሞን ትካቦን ዝምልከቶ ሞያውያን ኣዘራሪቡ ንዘዳሎ ዜናዊ ፀብጻብ ዳናይት ገብሪ ሂወት ከተቕርቡ እያ።
2: ኣብ ምእዞባ መንደፈራ ብፃዕሪ ህርኩታት ሓረስቶት ኣብ ደረጃ ምውላድን ምሽዋትን ዝበፅሐ ኣዝርእቲ እቲ ዝድለ ፍረምእንቲ ክህብ ግቡእ ምክትታል ክግበረሉ ሓላፊ ቤት ፅሕፈት ሕርሻት ንእዞባ ኣቶ በረኸት ተክለስላሰ ኣዘኻኺሩ ሎብ ዘበን ክራማት ዝናብ ኣብ ግዚኡ ኣብ ርእሲ ዘይምጅማሩ ሓላፍ ዘላፍ ብምንባሩ ሓረስቶት ዘራእቶም ኣብ ወቅቱ ክበቁል ከም ዘይከኣለ ብምሕባር ኣብ መወዳእታ ወርሓት ሓምለን ንሓሰን ብዝሃርመ ዳሓን ዝርግሕን መጠንን ዝነበሩ ዝናብ ግዳ ድሒሮም ዝተዘርእዎ ኣዝርእቲ ክበቕሉ ከምዝኽኣሉ ገሊፁ።
3: ኣብ ሰነ 3 መዓልቲ ጥራይ ዝናብ ዘኒቡ ስለዚ ክሳብ 15 ሓምለ ዳርጋ ዝናብ ዝበሃል ኣይነበረን። ካብ 15 ሓምለ ዝናብ ጀሚሩ እዚ ዝናብ እዚ እውን ንዘራእቲ ማለት ከዝርእ ዝኽእል ኣይነበረን። ነቲ ናይ ማሕረስ ጥራሕ ዘተባብዕ እዩ። ስለዚ ኣብቲ መወዳእታ ሓምለ እቲ ዝሓን ዝኾነ ከዝርእ ዝኽእል ነይሩ ማለት እዩ። መብዛሕትኡ እቲ ፃዕዳ እኽሊ ኣብ ፀሓይ ሓውሲ ብስለስተ ዘርአ ካብዚ ዕለት 15 እንዳሓር ግን ኣብ ናሓሰ ዝሓሸ ዝናብ ነይሩ ማለት እዩ። ኣብ ናሓሰ ስሩዕ ዝኾነ ዝናብ ዘኒቡ እቲ ኣብ ናሓሰ ዝነበረ ዝናብ ከዓ ምዕሩይ ዝርግሐ ዝነበሮ ስለ ዝነበረ ዳርጋ ኩለን ምሕዳር ከባቢታት ክዘርአ በቂዐን።
2: ኣብ ወቅቲ ክራማት ብሓፈሻ 525 ሚሜ ዓቐን ዝነበሩ ዝናብ ከም ዝሃረመ ዝሓበረ ኣቶ በረኸት ኣብ ቆላታት ኣብ ዝርከባ መምሕዳራት ከባቢ ዝበቕሎ ኣዝርእቲ ብሰንኪ ዋሕዲ ዝናብ ከምቲ ዝድለ ከም ዘይሰሰነ ኣብተን ዝተረፋ መምሕዳራት ከባቢ ግን ዝሓሸ ከም ዝኾነ ኣብሪሁ እቶም ግራውቶም ብግቡእ ዘመሓደሩን ዘራእቶም ዝተኸናኸኑን ሓርስቶት ንዝተረኽበ ዝናብ ኣብ መዓላ ስለ ዘውዓሉ ዘራእቶም ኣብ ትስፉው ደረጃ ከም ዝርከብ ዝጠቐሰ ኣቶ በረኸት ኣቐዲምካ ዝግበር ንጥፈታት ምዕቃብ ማይን ሓመድን ከምኡውን ምምድማድን ምድኳዕን መሬት ሕርሻ ኣብ ግዜ ዋሕዲ ዝናብ እውን ፅቡቅ ውፅኢት ክርከቦ ዝኽእል ኣገባብ ስለ ዝኾነ ሓረስቶት ዝያደ ክደፍእሉ ኣዘኻኺሩ።
3: ሓረስታይ ክገብሮ ዘሎ ኩሉ ግዜ ሓመድን ማይን ምዕቃብ እዩ። ግራቱ ብግቡእ ሓመድ ንድሕሪ በተ ዝግባእ ኣደላዲሉ ማይ ክሕዝ ኣኽኢልዎ ንድሕሪ መሬት ንድሕሪ ለበሊን ክገብሮ ክኢሉ እቲ ዝነጠበ ማይ ኣይውፅን እዩ። ስለዚ ከም ተሪኦ ሓረሳይ ናህና እቲ ናይ ማእቶት ናይ ስራሕ ባህሊ ርጋ እንዳጠፍአ ኸይ ስለ ዘሎ ናይ ሓደ ሓደ ፃዕራማ ዝኾነ ሓረሶት ግን ኩሉ ግዜ ወላብቲ ግዜ ድርቂ እኹል ምህርቲ ክእት ስለ ትርኢ ሓረስታይ እዚ ካብዞም ውሑዳት ሓረሶት ቅዱስ ክንኦ ክሕዞን እኹል ዝኾነ ፃዕሪ ክካይድ ናብ ገረቱ በዚ ኣጋጣሚ ለቦና ነተሓላልፍ።
2: ንኩነታት መጋሃጫን ዲጋታትን ኣመልኪቱ ድማ ኣቶ በረኸት ዝበዝሓ ዲጋታትን ረህያታትን ዝኣክል ዝናብ ከም ዘይረኸባ ብኡ መንፅር ድማ ትሕዝቶ ትሕተ ባይታዊ ማይ ክንኪ ከም ዝኽእል ብምሕባር ቀለብ ጥሪት እውን ከምቲ ዝድለ ከም ዘይሰሰነ ኣረዲኡ። ኣብ መወዳእታ ሓረስቶት ዘራእቶም ክሳብ ኣብ ቀፍኡ ዝኣቱ ካብ ባልዓትን ፀሃያይን ክከናኸኑን ንተኽእሎታት ዝናብ ቀውዒ ኣብ ግምት ብምእታው ዝኣኸለ ኣብ ግዜኡ ክእክቡ ኣተሓሳሲቡ።
0: ጨንፈር ትምህርቲ ዞባ ጋሽባር ካብ ተኣላልያን ምክታል ጥዕናን ቆልዑ ዘተኮረ ዝተምህሮ ብሓደ ጥቅምቲ ኣባሮን ትወዲቦ እቲ 80 ኣባላት ዝተሳትፎ ዝተምህሮ መምህራን ኣብ መሪሕነት ዘለዉ ኣካላትን ጥዕና ኣብ ትሕትኦም ዝርከቡ ቆልዑን ሰራሕተኛታትን ብግቡእ ክከታተሉ ንተምሃሮ ቆልዑ ስነ ልቡናዊ ተኣላልያን ኣተሓዛን ክህሉ ከምኡ ውን ባህርያዊ ፀገማትን ናኣእምራዊ ስንክልና ቆልዑ ክቃልዑ ዝኽእሉ ጠንቅታትን ብምላይ ውሑስ ጥዕና ንምርጋፅ ዝዓለመ ምዃኑ ኣብ ሚኒስትሪ ጥዕና ክኢላ ኣእምራዊ ጥዕና ኣቶ ሰሎሞን ነማርያም ገሊፆም ብቑዕ ኣእምሮ ዘለዎ ቆልዓ ንምኩስኳሱ ማዕረ ማዕረ ከዳማያዊ ትምህርቲ ኣገልግሎት ኣእምራዊ ጥዕና ምትእትታው ውፅኢት ትምህርቲ ንምምሕያሽ ኣብ ዝካየድ ፃዕሪ ኣበርክቶ ከም ዘለዎ ዝሓብረ ኣቶ ሰሎሞን መምህራን ናብ ዝተሓተ መሓውራት ምምሕዳር ብምውራድ ንዝቐስምዎ ፍልጠት ከካፍሉ ተላብዩ እዚ ከምዚ ኢሉ እንከሎ ተሳተፍቲ መምህራን ሞያዊ ብቕዓቶምን ደረጃ ትምህርቶምን ንኸማዕብሉ ምትባዕ ክግበረሎም ሞያዊ ስነ ምግባር መምህርናን ንምድንፋዕ ንምርጋፅን ክስራሕ ምችውን ጥጡሑን ናይ መምሃር ምስትምሃርን ባይታ ክፍጠር ከምኡውን መምህራን ኣብነታን ዜጋታት ኮይኖም ሞያዊ ግዴቶኦም ንክፍፅሙ ዝግበር ፃዕርታት ክሕይል ኣብ ዝብል ዛዕባታ ዘትዮም ሓላፊ ጨንፈር ትምህርቲ መምህር ያሴን መሓመድ ውሑስ ጥዕና ተምሃሮ ቆልዑ ብምርጋፅ ብቕዓት ትምህርቲ ንምሕያል ህዝብን መሻርክቲ ኣካላትን ብውህደት ክሰርሑ ኣዘኻኺሩ ጨንፈር ሕርሻ ዞባ ዓንሰባ ንትግባረ መደብ ንኡስ ርቡዕ ቃፅዖ ሕርሻ ዝግምግም ርክብ

0: ከም ሓደርቲኑ ዞባታትን ካልኦት መሻርክቲ ኣካላትን ኣካይዱ ወኪል ሪና ተስፋንኬል ገብርስ ንዘዳሎ ዜናዊ ፅብፃብ እልተሃብቶማርያ
1: ጨንፈር ሕርሻ ዞባ ዓንሰባ ንትግባረ መደብ ንእስሩ ብሕቃፀ ሕርሻ ዝግምግም ርክብ 29 መስከረም ኣብ ከረን ኣካይዱ ኣብቲ ገምጋም ኣመሓደርቲ ንኡስ ዞባታት ሓለፍቲ ሃገራውያን ማሕበራት ወከልቲ ሚኒስትር ትምህርትን ክኢላታት ሕርሻን ዝርከቦም ናይ ስራሕ መሻርክቲ ተሳቲፎም ነይሮም። ግዜያዊ ሓላፊ ክፍሊ መሬትን ሕርሻን ዞባ ዓንሰባ ኣቶ ገብረ መስቀል ተወልደ ዕላማ ትርክብ ማእዛዊ መግቢ ኣብ ኩሉ ንኩሉ ዝብል ሽቶ ሚኒስትሪ ሕርሻ ንምዕዋት ብመንገዲ ንእስሩ ብሕቃፆ ሕርሻ ንዝተሰላሰለ ንጥፈታት ብምግምጋም ኣብ መፃኢ ብዝሓየለ ንምስራሕ ከም ዝኾነ ሓቢሩ። ንኡስ ዞባታት ኣብ ዝቐረብኦ ፀብጻብ ኣብ ንወስ ወከፍ ዓዲ ብውሕዱ ሓደ ሓረስታይ ነቲ መደብ ብምልኣት ንምትግባር ይስራሕ ከም ዘሎ 200 ሓረሶት ድማ ድሮ ነቲ መደብ ብምልኣት ኣብ ምክያድ ከም ዝርከቡ ኣብ ቀረባ መፃኢ ኣብ ኩለን ዓድታት ብምልኣት ዘተግብሩ ሓረስቶት ንምስሰን ከዓ ዘተባብዓን ፈት ተታሒዙ ከም ዘሎ ገሊፀን። ተሳተፍቲ ብጊድኦም ኣብ ቀጠላይ መግቢ ኣተኩሮ ተገይሩ ክስራሕ ብመደብ ንእስሩ ብሕቃፅዖ ዝተዓወቱ ሓረስቶት ክሽለሙ መፍረ ንህብን ምርባሕ ደርሁን ኣብ ኩለን ንእስ ዞባታት ንምትእትታው ሞያውያን ብዕቱብ ክሰርሑ ምቁር ድንሽ ኣካል ሕርሻዊ ምህርቲ ክኸውን ፃዕርታት ክካየድ ከምኡ ውን ምስ ሚኒስትሪ ትምህርቲ ዝግበር ሽርክነት ኣድማዕነቱ ተራእዩ ክድፍኣሉ ዝብል ርእቶታት ኣቕሪቦም። ኣብ ዞባ ዓንሰባ ዋና ዳይረክተር ክፍሊ ምምሕዳርን ፋይናንስን ኮሎኔል ክብሮም ንርኣዮ ኣብ ዝሃቦ መዛዘሚ ቃል እቲ መደብ እቶቱን እቶታውነትን ኣብ ምዕባይ ኣበርክቶ ስለ ዘለዎ ኩሉ ዝምልከቶ ብሓፈሻ ሞያውያን ሕርሻ ድማ ብፍላይ ካብ ሓርስቶት ከይተፈለዩ ኣበርክቶኦም ክዕዝዙ ተላብዩ።
0: ኣብ ዞባ ማእከል ማሕበረ ቁጠባዊ ፀገማት ከም ዘለዎም ንዝተለለዩ ልዕሊ 2,000 ተምሃሮን ዓመት ዘምህሮም ናውቲ ትምህርቲ ብነፃ ተዓዲሉ ጨንፈር ምስ ዕዮን ማሕበራዊ ድሕነትን ነዚ መደብ ንምዕዋት ኣብ 16 ዞባታት መስርሕ ምልላይ ፅጉማት ወገናት ከም ተኻይደን እቲ ናይ ምዕዳል መስርሕ ኣብኡ ዝተመርኮሶ ምዃኑን ሓቢሩ። እዚ ከምዚ ኢሉ እንከሎ ኣብ መበል 39 ዙርያ ሃገራዊ ኣገልግሎት ሃገራዊ ግቦኦም ንፍፃምን ናይ 12 ክፍሊ ትምህርቶም ንምቕፃልን ናብ ሳዋ ንዝወረዱ 164 ዝተለልዩ ተምሃሮ ንነፍሲ ወከፎም 2,000 ንኣፋ ደገፍ ከም ተገብረሎም ካብ ቤት ፅሕፈት ጨንፈር ዕዮን ማሕበራዊ ድሕነትን ዞባ ማእከል ዝተረኸበ ሓበሬታ ይረድእ። ብኻል ወገን ኣብ ዞባ ዓንሰባ ንዞባታት ሓጋዝን ዒላ ብርዒድን ብምሕዳር ንዝተለልዩ 290 ተምሃሮ ንዓመት ዘምህሮም ናይ ናውቲ ትምህርቲ ደገፍ ተዓዲሉ። በዚ መሰረት ኣብ ንኡስ ዞባ ሓጋዝ ን150 ተምሃሮ ኣብ ንኡስ ዞባ ዒላ ብርዒ ድማ ን140 ተምሃሮ ተጠቀምቲ ከም ዝኾኑ ሓለፍቲ ዕዮን ማሕበራዊ ድሕነት ናብተን ንኡስ ዞባታት ሓቢሮም። እቲ ደገፍ ተምሃሮ ብሰንኪ ማሕበራዊ ቁጠባዊ ፀገም ካብ ማእዲ ትምህርቲ ንኸይሰናኸሉ ዝዓለመ ኮይኑ ክሳብ ትምህርቶም ዝዛዝሙ ከም ዝቕፅል ተሓቢሩ። ከም ዝሰረቱ ውዳብና መሰረቱ ሑስ ምዕባልና ብዝብል ቴማ ኣብ 5 ምምሕዳራት ከባቢ ክካየድ ዝቕኒ ቅነ መንስያት ንኡስ ዞባ ጊንዳዕ ብ28 መስከረም ኣብ ላዓይተን መዛዝም ተገይሩሉ። ዕላማ ናይዚ ካብ ምምሕዳራት ከባቢ ሑፂት እምባትካላ ነፋሲት ላዓይተንን ማይ ሓባርን ዝተዋፅኡ መንስያት ዝተሳትፎ መደብ ዓቕምን ዝምባልን መንስያት ብምፍታሽን ተመክሮ ዝለዋወጡሉ ባይታ ብምፍጣርን ኣካላውን ኣእምራውን ብቕዓቶን ምህናፅ ቀፅ ምዃኑ ተገሊጾ። ኣብዚ ንኣስታት ሓደ ወርሒ ዝቐፀለ ቅነ 200 ደቂ ኣንስትዮ ዝርከብዎም ልዕሊ 370 መንእስያት ኣብ ስፖርታዊ ባህላውን ትምህርታዊ ውድዳት ከም ተሳተፉ ክሳብ መምሕዳራት ከባቢ ወሪዱ ዝካየድ ዘሎ ንጥፈታት ድማ ኣተባባዒ ውፅኢት የመዝግብ ከም ዘሎ ካብ ወደብቱ ዝተረኸበ ሓበሬታ ይረድእ። ሓላፊ ቤት ፅሕፈት ሃማመት ኣብ ንኡስ ዞባ ጊንዳዕ መንእሰይ ሳላሓዲን ዓሊ ብወገኑ ሞያውን ዜግነታውን ኣስተምህሮታት ስልጠና መሪሕነትን ምሕደራ ዑደት ናብ ታሪካዊ ቦታታትን ማእቶታዊ ንጥፈታትን ኣካል ናይቲ ቅነ ከም ዝነበረ ብምጥቃስ ውዳበ መንስያት ንምሕያል ተራፀለውቲ ኣካላት ክሕይል ፀዊዖም። ኣብ ቤት ፅሕፈት ሃማመተ ዞባ ሰሙናዊ ቅሒ ባሕሪ ሓላፊ ፖለቲካን ውዳብን መንእሰይ ሱሌማን ዩሱፍን ፀሓፊ ህግደፍ ኣብ ንኡስ ዞባ ጊንዳዕ መምህር ደጀን ገብሩን ብግድኦም ማሕበር ዓቕሚ መንእስያት ንምብራኽን ብቑዕ ሞያ ዓፂኦም ነብሶም ክኽእሉን ዝውድቦ ንጥፈታት ኣድማዒ ውፅኢት ንኽርከቦ ብውደት ክስራሕ ኣዘኻኺሮም። ኣብቲ ኣጋጣሚ ብጋንታን ብውልቅን ንዝተዓወቱ ሽልማት ተዓዲሉ። ኣብ ከተማ ፍዓበት ብቤት ፅሕፈት ሃማመት ኣብቲ ንኡስ ዞባ ዝተወደበ ሴሚናር ንመንእስያት ሰራሕተኛታት መንግስትን ሰራዊትን ተዋሂቡ። ኣብቲ ብሓደ ጥቅምቲ ዝተካየደ ሴሚናር ሓላፊ ፖለቲካዊ ጉዳያት ህግደፍ ዞባ ሰሙናዊ ቅሒ ባሕሪ ኣቶ ኢድሪስ ዓሊ ንህሉ ኩነታት ከባቢናን መድረኻዊ ብድሆ መንእስያትን ኣመልኪቱ መግለፂ ብምሃብ መንእስያት ንህሉ ብድሆታት ብምግምጋም ሓላፍነት ክስከሙ ኣዘኻኺሩ። ኣቶ ኢድሪስ ኣስዒቡ ባህልን ክብርታትን ናብ ሓደስቲ ወለዶታት ብምስራ

ብቑዓት መንእስያት ንምህናፅ ብዕቱ ክስራሕ ተላብዩ። ሓላፊ ፖለቲካን ውዳብን ሃማመተ ዞባ ሰሜናዊ ቀይሕ ባሕሪ ኣቶ ስሌማን ዩሱፍ ብወገኑ ካብ 226 ክሳብ 230 ብዛዕባ ዝኸይድ ናይ 5 ዓመት ውጥን ስራሕ መብሪ ሂቦ ኣብ መዛዘመ ናይቲ ሰሚናር ኣካየዲ ስራሕ ንዞባ ፍዓበት ኣቶ ገስግስ መዝገበ ከምዚ ዓይነት ሰሚናር ኣገዳስነቱ ልዑል ስለ ዝኾነ ቀጻልነት ክህልዎ ተላብዩ። ዝኸብርኩም ተዓዘብቲ ስዒቡ ዘቕርብ ዜናታት ሃገራት ወፃኢ ክኸውን ንምክታልኩም ክትቅፅሉ ደጊመ ብኽብሪ ዕድም። ዜናዊ መሰናዶ ኤርቲቪ ይቕፅል ኣሎ። ዝኸብርኩም ተዓዘብቲ ስለምክታልኩም ኣዘየ መስግን ዜና ወፃኢ። ደሴት ታይዋን ኤፍ 16 ዓይነትን ዘመናዊ ነፈርቲ ኩናት ኣሜሪካ ክትርከብ ከም ጀመረ ተቓሊዑ። ኣሜሪካ ነቲ ልኡላዊ ኣካል ቻይና ዝኾነት ደሴት 66 ካብተን ዝተራቐቓ ነፈርቲ ክሸጠላ ኣብ 219 ከም ተሰማምዐ ዝፍለጥ ኮይኑ ድሮ 2 ከም ተረከበ ተገሊጹ ኣሎ። ነቲ ስጉምቲ ብትሪ ዝኾነ ንቻይና ነታ ደሴት ንምፅምባር ሓይሊ ክትጥቀም ዝደፋፍእ ምዃኑ ኣነፂራ ኣላ። ብዘካዚ ኣሜሪካ ዝወሰረቶ ስጉምቲ ዝምድና ክልቲን ሃገራት ንምምሕያሽ ንዝካየድ ዘሎ ዲፕሎማስያ እውን ቁጠባውን ፃዕርታት ባሉታ ክፀልዎ ከም ዝኽእል ኣሚታ። ኣሜሪካ ምስ ደሴት ታይዋን ዘለዋ ጥቡቕ ወተሃደራዊ ቁጠባውን ዲፕሎማስያውን ዝምድና ጥንቂ ዘይምቅዳው ክልቲን ሃገራት ምዃኑ ፀብፃባት የረዱ። ቻይና ኣብ ደሴት ታይዋን ዝግበር ግዳማዊ ምትእትታው ቀይሕ መስመር ምዃኑ እያ እትገለጽ። ኪዳን ሰሜን ኣትላንቲክ ኔቶ ኣብ ላቲቪያ ነፈርቲ ኩናትን ስርዓተ ፀረ ሚሳይልን ከም ዝለኣኸ ኣፍሊጦ። እቲ ወተሃደራዊ ስጉምቲ ፀጥታ ላቲቪያ ንምውሓስ ምዃኑ እኳ እንተተገልጸ መቕፅልታ ናይቲ ኔቶ ኣብ ልዕሊ ሩስያ ፀቕጥን ምፍጣር ኣብ ዞባታት ባልቲክን ኖርዲክን ከካይዶ ፀንሐ ወተሃደራዊ ምንቅስቃሳት ምዃኑ ይእመት። በዚ ድማ ሩስያ ንምዕባለታቱ ብዕቱብ ክትከታተሎን ምላሽ ክትህበሉን ከም እትኽእል ይግለጽ። ሃገራት ባልቲክን ኖርዲክን ካብ ሩስያ ክመፀን ዝኽእል ስጋኣት ንምምካት ተወሳኺ ኣፅዋርን ሰራዊትን ኔቶ ኣብ ግዛኣትን ክዋፈር ክጠልባ ፀኒሐን ኣለዋ። ፀጥታ ምብራቅ ኤሮጳ ብሰንኪ ምስፍሕፋሕ ኔቶ እናንቆልቆሎ ይመፅእ ከም ዘሎ ምስቲ ዞባ ቅርበት ዘለዎን ወገናት ይጠቕሱ። ካናዳ ኣብ ኣሜሪካ ፀንሓ ንግዳዊ ተመርኮስነት ንምጉዳል ሓድሽ ህንፀት መስመር ነዳዳ ኣበጊሳ። እዚ ሓድሽ ፕሮጀክት ካብ ምዕራባዊ ገማግም ካናዳ ተበጊሱ ምስ ካልኦት መሻርት ሃገራት ዘራኽብ ኮይኑ ምስ ተዛዘመ ዓመታዊ ኣስታት 14 ቢልዮን ዶላር ኣታዊ ክርከቦ ከም ዝኽእል ቀዳማይ ሚኒስተር ማርክ ካርኒ ኣሚቶ። ብዘካዚ እዚ ዕለታዊ ኣስታት 1 ሚልዮን በርሚል ነዳዲ ክዕድል ዝኽእል ሃገራዊ ፕሮጀክት ንልዕሊ 140,000 ሰባት ዕድል ሽቕለት ክፈጥር ምዃኑ ተገሊጹ ኣሎ። ካናዳ ካብ እትልኾ ነዳዲ እቲ ልዕሊ 90% ብመገዲ ኣሜሪካ ምፅንሑ ዝጠቕሱ ፀብጻባት ህንፀት ናይዚ ሓድሽ መስመር ንካልኦት ሃገራት ተረባሕቲ ከም ዝገብረን ይረዱ። ካናዳ ብደረጃ ዓለም ብዕቑር ፀጋታት ነዳዲ ኣብ ራብዓይ ብዕቑር ተፈጥሮኣዊ ጋዝ ድማ ኣብ 5ይ ተርታ ትስራዕ። ዜናታት ንምዛም ቀንዲ ነጥብታቱ ክደግመልኩም፣ ብሚኒስትር ዑስማን ሳልሕ ዝተመርሐ ልኡኽ ኤርትራ ምስ ሓለፍቲ ክፍሊ ጉዳያት ወፃኢ ኣሜሪካ ርክባት ኣካይዱ። ኣብ ንዞባ መንደፈር ኣብ ደረጃ ምውላድ ዝበፅሐ ዝራእቲ ግቡእ ምክታል ክግበረሉ መዘኻኸሪ ቀሪቡ። ጨንፈር ትምህርቲ ዞባ ካሽባር ካብ ኣተኣላልያን ምክታልን ጥዕና ቆልዑ ዘተኮረ ኣስተምህሮ ወዲቡ። ኣብ ዜናታት ወፃኢ ደሴት ታይዋን ኤፍ 16 ዓይነት ነፈርቲ ኩናት ኣሜሪካ ክትርከብ ከም ጀመረ ተገሊጹ። ኔቶ ኣብ ላቲቪያ ነፈርቲ ኩናትን ስርዓተ ፀረ ሚሳይልን ከም ዝለኣኸ ኣፍሊጡ። ካናዳ ኣብ ኣሜሪካ ፀንሓ ንግዳዊ ተመርኳስነት ንምጉዳል ሓድሽ ህንፀት መስመር ነዳዲ ኣበጊሳ። ዘኽብርኩም ተዓዘብቲ ንሎም ሸ ዝተዳሎ ዜናዊ ምስናዱ ኣብዚ ፍፀም። ስለምክታልኩም ኣዝየ መስክን ምስተርፉ መርባቶ ኤርቲቪ ሓድጎኩም ብወገነግም

ሓሳባትኩም ህይወት ክልውጥ ይኽእል እዩ። ባይታ ዝፅብእ ማህዛዊ ሓሳባት ኣብ ውሽጢ ኩሉና ኣይሰኣንን። ነዚ ብምርዳእ ሃገራዊ ማሕበር መንእስያትን ተምሃሮን ኤርትራ ምስ ሚኒስትሪ ዜና ብምትሕብባር ሚሳል ዝተሰመ መደብ ማህዛዊ ሓሳባት ጀሚሩ ከም ዘሎ ብሓበን ይበስረኩም። መጻኢ ብመንእስያትን ብምኩራት ስሞያን እዩ ዝህነፅ። ኣብ መዓልታዊ ናብራና ዘጓንፈና ብድሆታት ብፈጠራውን ማህዛውን ኣገባብ ክፍታሕ ሓሳባትኩም እተካፍልሉ መደብ ሚሳል እምበኣር ኣብ ኤሪ ቲቪ ይጅምር ኣሎም። ኣብ መዓልታዊ ናብራና ብድሆታት ከጓንፈና ንቡር እዩ። ንናብራና ዘቃልል ፈጠራዊ ፍትሓት ግና ኣይሰኣኒ። ነዚ ኸም ባይታ እንሆ ተጣጢሑ ይርከብ። እዚ መደብ እዚ ብሓገዝን ምኽርን ሰብ ሞያን ሰብ ዋኒንን ዝዕወት መደብ እዩ። ኣብዚ ማህዛውን ፈጠራውን መደብ ሚሳል ብሓሳባትን ብተሳታፍነትን ኣበርክትኹም ከትዕዝዙ ሃማመተ ይፅዋዕ። መደብ ሚሳል ወትሩ ሰንበት ሰዓት 10:40 ቅድሚ ቐትሪ ኣብ ኤሪ ቲቪ ይጅምር ኣሎም። ድግማ ሶኒ ሰዓት 3:40 ጎደል ድሕሪ ቐትሪ መደብ ሚሳል ኣብ ኤሪ ቲቪ ተዓዘብዎን ተሳትፍዎን።

0: ሽመይ መድሓኒ ክብሎ ምበሃል ብዛዕባ እታ ፊልም ሓትካ ለካ ብጣዕሚ ፅበት እያ። ምክንያቱስ ላ እቲ ንባዕሉ መዘናጊዕ እያ ፊልም መሃሪት እያ ካልኣይ እውን ዝግበር እዩ ፊልም ብሓፂር ዝግበር ፊልም እዩ ዘሎ ፊልም እዩ ክሳ ኣይኮነን ካልእ ከዓ እንታይ ሞ ፅቡቅ ተጓሲ ተባዕ ምኳናስ እቲ ምሳሌ ገበርቲ ክሳይ ምጓላስ ናይ ሓቂ ተሕጉሰካ ነገር እዩ ኣነስ ፈት እያ ብጣዕሚ ፅበት እያ ራ ብጣዕሚ ፅበት እያ ራ ኣነስ ካተላ ነረ ኣነ ከዓ ብጣዕሚ ሰሓቢት እያ መሃሪትን ሰሓቢትን እያ ነራ ሓፍሻ
1: ዓብሰላም መሓመድ ይበሃል እዚኣ ተኸታይት ፊልሚ ሳውል ብጣዕሚ ፅቡቅ ናይ ብሓቂ ከምኡስ ክበዝሕ ኣለዎ እዚኒ ዓዲ ባህላዊ ሕጂ እዛ ፊልሚ እዚኣ ከዓሲ እንድ ኣነስ ብጣዕሚ እያ ቀዳም ቀዳምሲ ተገዲሰ ከይደስ ካብ ሹቅ ከይደስ ናብኣስ ብጣዕሚ በቃ እንድ ንዓይ ክሳይ ኮይ ሰሚዓት ዓባይ ፊልሚ በቃ ከምኡ ናይ ዓዲ ምሻ ኣለካ ከምኡ ሰዓቢ ብጣዕሚ ደስ ዝብለኒ ኣነ ከምዚ ክፈሪ ከዓ ደስ ዝብለኒ ድዒ በቃ ታጓልሲ ድዒ በቃ ማራ ሰሓቢት በቃ ማራ ምሻ ኣለካ ጅግና በቃ ኣነ ግን ደስ ኢሉኒ በቃ

እታ ፊልም ታ ጓል ተባዕ በቃ ደስ ኢላትኒ ቴንክ ከምኡ ክበዛሕ ኣለዎ ከምኡ ፊልምታት እዚ ደይጠቅም ፊልምታት ኣብ ክልተ ሰባት ገለ ዝስራሕ ዘሎ ፊልም ይኮነን ኣብ ክልተ ሰባት ገለ ባፅዕ ከድካ ኣብ ክልተ ሰባት ፈሪሒ ፊልም ገለ ዝርጋሕ ዘሎ ከመይ እቲ ፊልም ዝርጋሕ ነማራ ይድገርመኒ ከምኡ ብዙሕ ክንደይ ኣለዉ ሕቶ ሳእት ብዙሕ ሕቶ ሳእት ኣለዉ ዝወፅዎ ድዕሪኢካ ይኮንካ በዚ ካልታት ፊልምታት ኣብ ክልተ ሰባት ኣብ ኣርባዕ ሰባት ዝስራሕ ፊልምስ እንታይ ፊልም እዩ እዚ

0: ናይታ ፊልምና ትራን ብዛዕባ ኣብ ናይታዊ ብኣ ብሰንካ ክዛረብ ኢለ እየ ኣብዚ ቀሪበ ዘለኹ ሕጂ። ስለዚ እሳ ቀቲላቶ ክመውት ንስኹ እሳ ክትመውት ቆልዓ ክውለድ ክትቅፅል ነይርዋ እታ ፊልም ክትቅፅል ነይርዋ ኣብ ምንታይ ከም ዝበዓለ ሲ ክትቅፅል ነይርዋ። እዚኣ ዛርኢ ትናት እየ እየ ባህላዊ ፊልምናት ዳ ፅቡቕ ነይሩ ማለት እቲ ባህላዊ ሲ እታ ጓል ኣንስተይቲ ተወጢዓ ነራ ትኸውን ትውፃዕ ነራ ትኸውን እጂ ንሱ ከዓኒ ብሰንኩኸም እዩ ኣብኡ በፂሓ እዚ። ስለዚ እንታይ ሞ ትብል እዋእዋእዋይ ሓበሬታ እጂ ኣብ ደቂ ኣንስትዮ ክውፃዓ የብለንን እየ ድብል ኣነ ኣነ ደቂ ኣንስትዮ ኣብ ክውፃዓ የብለንን ማዕሩ ኮይኖም ውላዶም ድዮም ኳዕብዩ ሓዳሮም ድዮም ክገብሩ ብካልእ ድዮም ክሳይ ገብሩ ኣነ እዚኣ ይምንየሎም ጥራሕ እወኒ ካልእ ወልሓንቲ
1: ኣርኣይ ኣነ በረኸት ቀለታ በሃል ነባሪ መቐርካ ተወላድ መቐርካ ንእዞባ ለጓዓን ሰብይሒ ቅልነት ነይርዋ ካብቲ ኣነ ርእቲ ክህበሉ ደልየ ዘለኹ ግን ኣብቲ መጀመርያ ኣቀራርባ ዝነበረ መብራህቱ ኣብቶም ካራክተርናቶም መብራህቱ ናይ ሳውን ውድብ ምዃኑ በቲ ህዝቢ ጥርጠራ ነይሩ እቶም ህዝቢ እውን ዝዛረብሉ ነይሩ። ከምዚ እንዳኾነ እንዳኸደ ከሎ ግን ሓንቲ ብፀይቲ እውን ምስኡ ውድብትያ ነይራ ናይ ሓባር ናይ ሳሙን ስርዓት እዮም እንተኾነ እንታይ ኣ ነራ ናብኣ መብራህቶም ኣብ እታ ውድብቲ ጓል ክኸይድ ከሎ ዓሰርተ ግዜ ቁልሕ እንዳለ ይኸይድ ንድሕሪት ንፀማ ንቅድም ቁልሕ እንዳለ ኸይድ ከም ዘናይ ሰራቂ እዚ ንገዛ ርእሱ ነቲ እሱ ክበፅሖ ትደልዩ ዘሎ ሕላኽላኻት መስርሕ ቀልጢፍካ ናይ ምፍላጥ ናይ ምቅላዕ ኣንፈት ከም ዝነበረ ኮይኑ ስምዓኒ። ምክንያቱ ካባኻ ድሕይሉ ካልእ እውን ካራክተራት ኩሉ ስለ ትኽእሉ ኣብዚኣ ሓንቲ ጉድለት ቁርብ ከም ጉድለት ኮይና ተርእያነና ካልእ ኣብቲ ዝግበር ዝነበረ ናይ ሳውን መስርሕ ቅልጣፋ ነይሩ ንሓደ እሱ ዝደልዮስ ክዛረቦ ከሎ እንደገና ከዓኒ ቀልጢፉ ትመስርሕ ሕለኽለኻ ዘይብሉ ይትግበር ነይሩ ቀልጢፉ ይቃረብ ነይሩ እዚ እውን ቁርብ ሕለኽለኻ ክፈጥር ኣፀቢቑ ነይርዎ ዝብል ከም ሳልሰይቲ ተዳ ኮይና ከዓኒ እዚ መብራህቱ ዝብለካ ዘለኹ ምሳውን ርክብ ከም ዘለዎ ስለ ትፈልጥዎ ተማዓዲ ንሱ ቀሪቦም ውን ክዛረቡ መፅ ነይሮም ገላ ሓበሬታ እንተረኽቡ ዝኾነ ነገር እሱ ግን እንታይ ዳ ክትገብርሎም ማይ መፅኢኩም ይብሎም ነይሩ ባድ ሎሚ ሰብኣይ መፅኢኩም ብሎም ነይሩ ከምኡ ክብሎም ከሎ ሕጂ እወ ኣነ ገባርን ሓጋግን እዚ ዓይነት እዩ ዘስምዕ። ስለዚ ናይ ምቅላዕ ብዙሕ ነይሩዋታ ብበበን መብራቱ ባህላ የነ እቲ ካልእ ገፀ በረኸት እሱ ጭክን ፀኒሑ ከምዘይ ጭክን እውን ይረአ እዚ ንክትበፅሖ ዝደልኻ ፅቡቕ ነገራት ናት እውን ኣለዎ ሳውን ማለት እዩ ጭካን ኮይኑ ይቐርብ እቲ ሰብ ምስ መፆ ከዓኒ ፈታሕ ኮይኑ ከዓ መሊሱ ይቐርብ ፅቡቕ ገፀ ባህርያት እዚ ከም ዝነበረ ይፈልጥ። እዚአን እንተን ቀንዲነ ኣተኩረለን ዝነበር ኩናቱ ንህዝቢ መሃር እዩ ዘሎ ብጣዕሚ መሃር እዩ ስነ ጥበበኛ ክነፍር እተዳ ኮይና ከዓኒ ከምዚ ዓይነት ፍልምታት እንተቐሪቡ ስነ ጥበበኛ ክመሃር ዝኽእል በዕሉ ብዙሓት ሰባት ሕጂ ነዚ ጥበብ እዚ ክደጊፎም ክሰርሑ ፈደነታት ክካይዱ እንተኮይኖም ከምዚ ዓይነት ፊልምታት ክቐርብ ክኽእል ኣለዎ። ስለዚ እዚ መበገስ ንብዙሓት ሰባት ኮይኑ ከም ዘሎ ኣነ ርዳእኒ። ስለዚ ህዝቢ ክርኢ ኣለዎ ካብኡ ተበጊሱ ከዓኒ ስነ ጥበብ ተማሂሩ ከዓ ክሰርሕ ክኽእል ከም ዘለዎ በዚ እመስደኒ በዚ ከዓ ኣላዎ ነቲ ህዝቢ ከምዚ ክገብር

0: ማርያም ክፍለ ማርያም ይበሃል። ተወላድ ዓዲ ሓልንስ ንእዘዋላ ጓዓንሰባ ኮይነ ካብ ኣማጣይ ንእዘዋላ ጓዓንሰባ እያ። እቲ ዝነበሮ ኣብቲ እዋንቲ ዝነበረ ሕማቕ ግፍዒ ናይቶም ሸፋቱ ዝበሃሉስ ክግበር ዘይብሉ ወይ እውን ከዓ ክገብርዎ ዘለዎም ዓያሽ ስለ ዝኾኑ ጥራይ ኣነ ክብል ዝኽእል ሎሚ ግን ከምኡ ዝገብር ኣለኳ ይብልኒ እንድኾነ ግን እቲ ዝገብሮ ነበረ ዓመፃሲ ሃስያ ነይርዎ ቶም ጥሪቶም ወስደሎም ነይሩ። ኣብዚ ሎሚ እዋን ስለድየለ ግን ንኣምላኽ ነመስግኖ የለን እንተ ብሓይሊ መንግስትና እንተ ብሓይሊ እግዚኣብሄር ሲ ተሪፉ የለን ሽፍታ ኣይኮነንሲ ዋላ ዝፀረፈካ ከማ ናይ ትረክብኒ ሃሎኒ እቲ እዋንቲ ግን ሓንቲ ፈድስቲ ሒዝካ ወይ ሓንቲ ጓንዴ ሒዝካ ነቲ ሓንቲ ዘይፈልጥ ህዝቢ ዕዳጋ ክኸይድ ከሎ ክትከትሮ ከለካ እንደይ ከመይ ነይሩ ገርመካ እንዲ ዝኾነ ሱ ተረፈልና ድሓን ኮይኑ ግን እቲ ኣነ ድብል ዕሉል ሽፍታ እዚ ናይ መዛዘም ክበፅሕ በታ ዋዕሮ ጓል ኣንስተይቲ ዓይኖም ተባሂላ ትፅዋዕ ዘላ ብኣኣ ምቁታሉ ናይ ብሓቂ ኣነ ከምዚ ኹን ኮይኑ ተሰሚዕኒ ከምዚ ናይ ብሓቂ ሽፍታ ኮይኑ ተሰሚዕኒስ ተሓጒሰ ሳራዕ ሰብለቶም ሰው ዘቐቶ ዝኾነ ግን እቲ ፊልሚ ሕማቕ እቲ ስራሕ ሕማቕ እዩ ነይሩ ናይ ቀደም ናቱ ተምሳል ካ ዮም ዘምፅኦ ዘለዉ ዝኾነ ተወዲእልና ኸውን ነዞም ንኣሽቱ ኣሕዋትና ከዓ ከምኡ ንኸይገብሩ እዞም ተዋሳእቲ ናሕና ዘርእዎ ዝፀንሑ ፊልሚታት ፅቡቕ እንድዩ ከምኡ ንኸይገብሩ ግን ከምኡ ባ ግበር እዩ ነይሩ ኢልካ ክሳብ ኣፃብዕቱ ቆርፆ ከሎ በታ ሴፍ ገይሩ ነቲ ሕፁይ ናይታ ዓይኖም ዝበሃል ከምኡ ዋዛ መሲሎም ከዓ እዞም ንኣሽቱ ከምኡ ንኸይገብሩ ብወለዲ ኣስተምህሮ ከድልዩ ፊልሚ እዚ ኢልካ ምርዳእ ከድሊ ዝኾነ ግን ሃሳይት እያ ነራ ነቲ ህዝቢ ነቲ ናይ ሕጂ ዘለና ግን ከምዚ ከዓ ነይሩ ድዩ ኢልና ከዓ ንምሃር ኣለና ዝኾነ ከም ዳልና ነብላ ኣለና ሃሳይት እኳ እተኾነት ትምህር እያ ግን ለካስ ከምዚ ነይሩ እዩ ቀደም ለካስ ከምዚ ዓመፅ እዚ ነይሩ እዩ ከምዚ ሃስያ እዚ ነይሩ እዩ ንብል ነር ኣለና ዝኾነ ምስ ወደቐ ግን ኣነ ንዕ ከምዚ ናይ ሓቂ መሲልንስ ተሓጒሰ ሰው ዘቆቶታ ጓል ኣንስተይቲ ተሓጒሰ ዋዕሮ ንፍዕቲ ጥራይ ኢላ ከምዝሰምዓን ዘላ መሲል ንሽዑ ተማልንጎ የ ዝያዳ ተኸታቲል እያ ተማልንጎ ግን ኣብ መደቀሰይ ከለኹ ተኸታቲል እያ ፅቡቕ ርእያ ምኹም
1: መጀመርያ ኣነ ለጉስ እዩ ምበሃል ኣባል ምሕዳር ንዘዋሉ ጓዓን ሰባ ሓላፊት ህዝባዊ ርክባት ኣብዚ ናይ ሳውን ፊልሚ ዝፀንሐ ክሳብ 32 በፂሓ ኣብዚ ግን ኣብ ገለገለ ኮ እንተሓለፈና መብዛሕትኡ ንከታተሎ ኢና ኣብ ግዜ ዕረፍቲ ቀዳም ብምዃና ብልጫ ኣለዋ ንምክትታላ ከዓ ፅቡቕ ንከታተላ ማለት እዩ ቆልዑት እውን ከምኡ ይከታተልዋ እዮም እየ ሓደ እቲ ናይ ባህሊ ባህላዊ ናይ ቀደም ዝነበረ እትገልፅ ብምዃና ዓብዪ ብልጫ ኣለዋ ኣብቲ ምድላው ኩሉ ሰብ ዋላ ክከታተላ እተደለየ ግን ኣነስ ከምቲ ትባህልና ዝነበሮ ቀደም ገላፂት እያ ክብላ ቁርብ ስታ ይኮነኒ ነቶም ደቅና ግን ዓብ ትምህርቲ እዩ እቲ ናይ ቀደም ባህልና ተመሊስና ክንሪኦም ከለና ዓብ ተበግሶ እዩ ቀፃሊ ከዓ ካብኡ ተማሓይሹ ክመፅእ ተስፋ ገብር ብዓብዩ እቲ ባህሊ ንደቅና ምልላይ ስለ ዝኾነ በቲ ሓደ ወገን ከዓ እንዳዘናጋዕካ ብምዃና ቁሩብ ግን ኣብቲ ምድላዋት ኣብቲ ልምምድ ናይቶም ባህለኛታት ፍኹስ ዝበለ ኮይኑ ይስማዓኒ ምክንያቱ ባህልና ከምቲ ዝድለ እቲ ቀደም ዝነበረ ፅቡቕ ባህልታት ነይሩና እዩ ከምቲ ዝድለ ግን ገሊፃቶ ኣይብልን ነቶም ደቅና ግን ዓብዪ ትምህርቲ እዩ ይብል ኣነ ብዝያዳ ከዓ ከምኡ ተመሳሰሊ መፂኡ ዝያዳ ደቅና እቲ ናይ ቀደም ዝሓለፈ ባህልታትና ክቡር ባህሊ ብምዃኑ ዝያዳ ክንፀባረቕ በቶም ዓበይቲ ስነ ጥበባውያን ዘለውና ክንፀባረቕ ተስፋ ገብር ማለት እዩ
2: ሃራይ ምሉእ ስመይ መምህር ተግስቲ ሙሴ ይበሃል ናብ ንእዘዋ ለጓዓ ሰባ ማለት እዩ ፊልሚ ሳውን ፅቡቕት እያ በቲ ሓደ ጎና ከዓ ገለገለ ዝረኣየካ ኣሎ ሳውን ከምዚ ምሻሎ ጨካን እዩ ግፍዐኛ እዩ ብብዙሒ ደቂ ኣንስትዮ ይኸትር ነቲ መግበቡ እንዳበለ ይነብር ግን ከዓ ክረኣየካ እዩ ማዕርክንዱ ሓደ ታሽምኡ ኣብቲ በረኻ ትጎደበ ዓድን ኮይኑ ከምኡ እንዳሰቀዮም ከሎ ሳይ ኮይኖም እዮም እቶም ዓድኸ ኮይሎም ነቲ ታሽሙ ስከጥፍእዎ ዘይህቅኑ ሰብ ክቐትል ከሎ ብፍላይ ደቂ ኣንስትዮ ከጋፍዕ ከሎ ከምብ ኢለኒ ተን ደቂ ኣንስትዮ ከዓስ ዓሚፅወን ምስአንቀኒስ ከይጠነሳ ከዓ ይኸዳ ማለት ይረኣይካ ገለ ሕጂስ ዋላ ክባሳጨዋ ኣነሰን ክፅበየን እቲ ፊልሚ ክኸውን እንተ ኮይኑ ኣነ ከምናተይ ከምትዕግዝቲ ኮይኑ ክርዮ ከለዎስ ኩለን ዓመፅ ዘጋጥመን ስ ኩለን ከይጠነሳ ይኸዳ ካብሳውን እሞ ከመይ ኢሉ ድኣ ትብል ማለት እዩ በቲ በቲ ከዓ ቶም ናብኡ ናብሳውን ምስ ከዱ ቶም መንሰያት ቀልጢፉ ይእክቦም ምስኡ እሞ እቶም ዓዲስ ኣበይ ከም ዘለዎ ሳይጠፍኦምን እዩ እጂ ቶም ዓዲ ከመይ ኢሎም ዘይኮኑ በርሀ ናቶም ሓሳቡ ምዃኑ ትርእየ ከዓ ኣቶ በርሀ ንበረኸታ ኮይኖም እዮም ገለ ዘይገብርዎ ገሊኦም ንእሰሮ ነዞም ንበርሀ ጌንታ ምስኡ ትኸይድ ተከዓ እተከዓ በርሀን ስጀ ሰውስ ናይ ተዓዲ ዝኾነ ፅቡቕ ነገር ገለ ክግበር ከሎ ከይዶም ናብ ሳውን ይሕሱ ሳውን ከዓ ግፍዒ የውርድ ናብ ተዓዲ መፅ እዩ እጂ ኣብስ ገለ ብኮታሲ ይረኣየካ እዩ ንዕኦም ስታ ኮይኖም እዮም ስጉምቲ ዘይወሰድሎም ቶም ዓዲ ወላቲ ፊልሚ ክምቅርቲ ኮይኑ እኳ ንዕኦም ሓደ ካብኦም ክሳቂይዎ እሞ ተተሳቂዩ ከሳውን ከንታይ እዩ ክገብር ዝኽእል ምክንያቱ ኣብ ዓዲ ከዓ ካኣቱ ከሎ ሶም ኣብዘይ ኣለውሉ እቶም ህዝቢ ኣብዘይ ኣለውሉ ሰብ የባሳጩ ይቅጥቅጥ ይሰብር ይሃርም ትርዮ ግን ንምንታይ እዚ ኣቱ ብሓቂ ሽፍታቶ ኮይኑ ከ ብቀትሪ ሓደ ግዜ ብቀትሪ ይረኣየካ እዩ ብቀትሪ ከዓ ከምዚ ኮይኑ ከውን ይብልዎ ንዝያዳ ኣብቲ ጭካነ ናይ ሳውን ይረኣየካ እዩ ኣብቲ መወዳእታ ከዓ ክርያ ከለኩቲ መወዳእታ እቲ ስቃይ ኩሉ ተህገይሩ ብዓይኖም ቅትለት ክፍፀም ከሎ እቲ መርዓስኩ ንክኸውን ዳስ እንዳተሰርሐስ ፊልሚ ይውዳእ እንታይ ስለ ዝኾኑ ኣብቲ ዳሲ እቲ መርዓዊ ከመይ ኢሉ እታ መርዓት ከመይ ኢላ እንታይ ዓይነት ክብሪ ይህብዋ ምክንያቱ ነቲ ዓዲ ደሳቂ ዝነበረ ሽፍታስ ብሓንቲ ውልቀ ሰብ ምጓልን ስተይቲ ተቐቲሉ ማዕረ ክንደይ እቲ ናይ ደቂ ኣንስትዮ ጅግንነት ይረኣየካ እቲ ምብልሓት ይረኣየካ ፅቡቅ ብጣዕሚ የድንቓ ግን ተሰኪሞም ቆፅሊ ዳስ ክሰርሑ እንዳመፁ ተናንስቲ ዕሉል ኢለን እንዳተበላስ ካብ ፊልሚ ተወዲያ ተሰሓብነታ ካብ ፊልምስ ፈሪሳ ኣብ መወዳእታስ ፍሩስ ዝኾነ ስራሕ ሰሪሖም እያ ንዝብል ክርእያ ከለኩ ማለት እዩ ምክንያቱ እቲ ባልስ ዳስ ንክስራሕን መርዓን ተመሪዖም ኣለዉ ይኾኑ ከምኡ ይሓስብ ሰብ ኢሎም እዮም ግን ሰሓብነት የብላ ንቕሬታ ከምናተይ ርእቶ
3: መጀመርያ ስመይ ራሕስም ዘሎ ይበሃል ተምሃሪ ትሻሻ ክፍለ
4: ዓራይ ተምሃሪት ራሕሲ ዘሎ ፊልሚ ሳውን ተኸትልከ ፈልጦ እስከ ከመይ ትገልፅ እያ ከመይ ረክብክ እያ
3: ጥዕምቲ እያ ጥዕምቲ ክቅፅል ነይርዎ እምበር በዓል ሽማይ ክምረዓቡ ነይርዎ ተመሪዖም ሓዳርጊሮም ከርኢና ነይርዎም ሽዑኡ እቲ ወዲ ዘጎ ከዓ እቲ ወዱ ከዓ ከርኢና ነይርዎ
5: ኣነ መንግስቲ ኣማና እምበሃል ኣባል ምክልኻል ሓደ ፅቡቅ ነገር ካብቲ ናይ ቲቪ ረ ዝፍኖ ኩሉ ግዜ እቲ ናይ ፊልምታት ኩሉ

0: ታሪክ ክሕዘል እዩ ብኣጠቃላ ክትሪኦ ከለካ ናይ ሳውል ብዙሕ መልእክቲ መሃልፊ ክትሪ ትክእል እጂ ሓደ ኣብ ሓደ ዓማፂ ሓይሊ ወይድማ ወራሪ ሓይሊ ኣብ ሓደ ዓዲ ምስ መፀ ህዝቢ ከመይ ምክቶ ዝብል መልእኽቲ ህዝቢ ገለ ተጠርኒፉ ነቲ ዓማፅን ወራርን ከጥፎ ክሓስብ ከሎ ገለ ከዓ ተሓበርትን ከዳዓትን ኮይኖም ንኡ ሓበርታዊ ይምግቡ ምስኡ ዝስለፉ ብተሳልሳይ መንገዲ ክትሪኦ ከለካ ከዓ ሕማቓት ኮይኖም ብሰንኪ ፍርሒ ከዓ ናብቲ ቀንዲ ተልእኮ ኣይ ምዝውደቡ ምስም ተወዲቦም ንፀላይ ዘጥፉ ይኮኑን ብሓደ ማለት ከዓ ሓበራዊ ዘይህቡን ዝተርፉ ከኣለ እዚ በታ ዓዲሲ ኣብ ሰለስተ ከም ድግማዕ ሕጂ ክትሪኦ ከለካ ኣብ ኩሉ ኣህዛብ ናይ ዓለም ዝረአ ዘሎ ልክዕ ትኽክለኛ መልእኽቲ እዩ በታ ሓደ መልእኽቲ ክትሪኦ ከለካ ደቂ ኣንስትዮ ስጋዕ ክንደይ ንዕላመን ካብ ደቂ ተባዕትዮ ላዓሊ ኣብ ርስተን ከም ዝጠፍቃ ንዓማፅ ሓይሊ ከምዲዋጋኦም ከምዲቀለሶኦም ከዓ ናይ ዓይኖም ርኢና ማለት ዓይኖም ንሓደ ክሕፅያ ዘሊ ሰብ ወይ ድማ ኣብቲ ሰብ ብዙሓ ሰባት እዳሓተዋ ከሎ ንመርዓ ኣነ ነዚ ንህዝብና ዝዕምድ ዘሎ ሰብ ከጥፋኹ ኣይምርኣኛላ ነትፈትዎ ሰብ ከይተረፈት ንብያ ብዙ ሓደጋ ክትቃልዓ ምንባራ ሕዚ ደቂ ኣንስትዮ ካብ ደቂ ተባዕትዮ ላዕሊ ይምክትኦም ምንባረን ከዓ ትርኢ እዚ ሓደ ኣውንታዊ ነገር ከዓ የርእካ ማለት እዩ ሳልሳይ ብፅቡቅ ባህሊ ናይ ህዝብና ካርአ ንወዲ ዘርጎ ዝተመርዐቶ ከዓ ሳው እንዳ ዓመፃ ጓኒት ሰይት እያ ኣብ ምፅዋ ምስ ቀኒዋ እናሃለ ከሎ ብ ክንዲ ትፅየን ክንዲ ትባህሊ ሕብረተሰብ እንታይ እዩ ነዛ ዝተበደለት ቆልዓ ከም ትመርዖ ኣብ ዘርጎ ከም ትመርዖ ገይረማ ትበብትሓበካ ፅቡቅ ባህሊ ከዓ ትርኢ ማለት እዩ ገፀ ባህሪ ኩን ኣልባሳት ብጣዕሚ ፅቡቅ እዩ ነይሩ ኣነ ነባሒ ቅፍ ኢሎም እዮም ኣብ ኣብ ገፀ ባህርታት ተንኩሎም ተዋሳኢ ነበሩ ንወዘርቦ ከመርዑ ዝእከባ ነበር ኣንስቲ ብፍላይ በርህንቲ ከዓ እንዲዋስእዎ ዝነበሩ ምሳውን ሓበራን እናመገቡ ተከዓሲ ሰይቲ ሳቢና ሰይቲ ሽፍ እያ ኮይና በቲ ከዓ ዓመታት ምገብ ኣላ በርህ እናሓሰቡ ከሎ ተቐጥቂጡ ሓሳውን ኣሕባ ከዓ ርስዕልካ ሓሳውን ታሽሙን እንዳሓደር ፈኩ ዝበሃል ሓበሬታ እናሃበ ከሎ እንዳቐልበ ከሎ ሓበሬታ ተቐጥቂጡ በርሀ እሞንታ ህዝቡን ዓድን ጠለሙ ናብኡ እንታይ ክትሪኢካ ማለት እዩ ጥዑ ፋይዳ ብሉ በቲ እው እንታይ ዘሎ ማለት እዩ ንግዜዊ ረብሓ ንጥቀሙካ ምታሽሙ ይኮነ ሕጂ ብኣጠቃላ ስሪኦ ከለካ ግን ኣብቲ ኣለባብሳ ገፃ ባህርያት ገለ ፅቡቅ ፅቡቅ እዩ ንጂ ብኣጠቃላ ስትሪኦ ከለካ እቲ ትዝበረ ትፍንዎ ኩሉ ትፊልም ዳርጋ ኩውን ነገር ና ክብረት ተሪኢካ ቅድሚ እዩ ዝነበረ ሕጂ ከዓ ገፃት ኣላ ምስ ፈንቅል ምስ ተኣሰዮ ንብሮ ሕጂ እዛ ቀዳም ሓምሳ ዓርቢ ትድገም ቀዳም ከዓ ብደንዳ ዝርያ ላ ዚ እጂ ኣነ ኣብኡ በቲ ዘለና ዓሙስ እቲ ገፀ ባህርያት እቲ ዋሃብ ነበረ ፖሊሽ እዚ ብግቡእ ፅቡቅ ተዋሲኦም ሰሪሐመ ዝብላ ማለት እዩ ዋላ እቲ ቦታ እውን ልክዕ መርጮም እዮም ሽታ ነበረ ቦታ ልክዕ በረካ ፅቡቅ እቲስም ንበሱ ነሩ ዓዲ ገጠራት ገና ክትሪኦ ከለካ ኩሉ ትጠቕሙሉ ኣገባባት ተኣዲ ሒሽካ ምካት ኩሉ ናይ ቀደም ባህሊ ሒሽካ ምካት ናይ ባሕቃነ ቦታት ዓቕሚ ክትሪኦ ከለዉ ፅቡቅ እዩ ዝብላ ናት እቶም ካልእ ድክእሉ እቲ ብዛዕባ እቲ ፊልም ድፈጡ ካልእ ገፅ ክእሉ እዮ ማለት ግናተይ ኣክሉ ባህላ እየ
1: عبد الله وحق اس اس اس وايتك وايتك وايتك رجع اورطو

rabo.

0: ኣድያም
1: እዩ ምሲሓ ወይ
0: ኣጆኸ በሊ መሬት ባፃ እግርኸ መሊእ ክርገጽ እዮ ብዘይ ሽቑረራ ካብ ርእሲ ምድሪ ክሳብ ጎርጉስም ከም ልቢ ክተዛውርስከ
1: ንስኻ እውን ካብ ሕሽኽሽኽ ወፂእካ ከም ልቢ ከዓው ኢልካ ተዛርብ
0: ኣድያም ዓይነየ እዚ ና ኣብያ ድያ ኣይ ዓውሉ ነዛረብ ዘለኹ ሕሽኽሽኽ ደይለየ
1: ሕጂ ላይ እንታይ ሕሽኽሽኽ እንታ ሙስየ ናይ ቅድሚ 31 ዓመት ዝበልኩ ከዘኪር እየ ዛርብ ዘለኹ
0: ኣይዋ ነሽዑስ ሓቂኻ ኣድያም እዩ ንስኺ ቀስበል ክትብሊ ኣነ ብስምዒት ተመርሒ ኣውዓብ ክብል እንኳዕ ንብላሽ ዓረብናየ ዘብል
1: ንስ እየ ዝብል ነይረ ሽዑ ዓውዓው ኢልና ብምዝራብና ኣብ ቀይዲ ጸላኢ እንተንወድቕ እዚ ብግብሪ ተቓሊስና ዘምፃናየ ፍረ ክንሪዮ ይምኽኣልናን
0: በዚ ኢልኪ በቲ ማርያም ኣስተርእዮ ክነግዳ ኢልና መጺና ኣሕሊፋ ሃበትናን
1: ብልክዕ ምስቶም ቅዱስ ዕላማ ሒዞም ንፍትሒ ውፅዕ ህዝብን ናጽነት ሃገርን ዝቃለሱ እያ ጸንቢራትና
0: ኣመጻጻና ኸ ትዝክርዮ ዶ
1: ኣመጻጻና ደኣ ንእስነት ዕዳን ድዩ ብፍቕሪ ሳቢብና ብዘይ ፍቓድ ወለድናን ትምህርቲ ገዲፍና ንዲና መጺና
0: ኣይ ወቲ ዕድመቲ ሓቀምዮም ውዒ ዕድመ ክብልዎ ሕጩ ኮይኑ እኳ ተረኣይኒ

0: ኣታኣዲ ሽኮር ረአዮ እሞ እዚ ባሕርናስ ክንደይ ደስ ክብለካ እዩ።
1: ኣይካ ማዕሞ ልበይኒ ንዕዝዕዘብ ዘለኹ ብዓበይ ድማ ኣብ ሕቕፍኻ ኸይነ ክሪኦ ምብቃዐይ ህይወተይ ፍስሐ ወሪስዋ መንፈሰይ ተሓዲሱ።
0: እዚ ዝመስል ሃብታም ተፈጥሮ ዓዲልናስ ቀሲና ሸለብ ገለብ ከይበልና ብዘይ ፍርሒ ከይተሸቆርና ክንድነዝተማቕሮ ብመግዛእት ኣደራዕ ወርደና ኣሎ።
1: ኣታ ብጃኽ ስቕበል ከይስምዑኻ ኣብ ዝጠቓኖ ኮዮም ዘለዉ ዞም ወርድያ
0: ክላስ ስቕበሊ እዚ ባሕሪ ዝስ ዋናታቱ ክነስና ኣብ ትሕቲ ገዛእት ወዲቑ ተሸቆርና ክንጥምቶ
1: ኣታ ሙሲሓወይ ይርዳኣኒ እዩ ግን ቀሲልካ ተዛርብ እየ ዝብለካ ዘለኹ
0: ኣዱ ሓደ ይሕልፈቱ እዚኦም ካብ ምድርን ባሕርን ኤርትራ ተሓግሒጎም ከይወፁ እዚ ረዓድን ሽቆራራን ተቐንጢጡ ማለት ዘበት
1: ኣንታ ንሱ ዶኣነ መን ይጠፍኦ በጃኻ ካብዚ ቦታ ንተኣለ ይሰምዑ ንኸየሉ ዞም ወርድያ

0: ሽዑ ድማ ቐንዲ ተረእኒ ከም ሽዑ ጌርክ ተዳሃይልክን ፈሪሕን ርአክ ይፈልጥን
1: ኣንታ ሓወይ ሽዑኮ ተኽሲ ንፈልጥ ገለ ንፈልጥ ገባር ኢና ነርና
0: እማ ክሳብ ኩንድኡ እግርኺ ምእሳሲ እንኪ ንስኹ ክትወድቃ ኣክተሰኣኩ ኮይና ተረባሪብና
1: ሰይ ብኣፍን ፀፍ ብእግሪ ንደርገፍ ክበሃል ስባሓቂ እዩ
0: እታ ኸምኪ
1: እተሓሰትካ ገሪብ ንወደይ ንስኻ ሳተሲኢካኒ ብማዕዶ ኮንካ ኣጆኹ ካብ ምባል ሓሊፍካ ስዋ ጥቓይ ክቐሪብካ ዲኻ
0: እቲ ኣጆኹ ዝረኸብከዮ እውን ኣመስግኒ ሰሚዕናዮ ዘይንፈልጥ ድምፂ ከቢድ ብረት ኣእዛና ምሰና ወፅኦ ኣይልብናኒ ጠፊእና
1: ምጥፋእ ጥራሕ ብስምባደን ፍርሕን ንዓይ እጋሪ ምእዛዝ ክኣብየኒ ከሎ ንዓኻ ከዓ መልሓስካ ምእዛዝ ኣብያትካ ወታእታ ክሳብ ትብል ኢኻ ኮንካ
0: ኤሀ ኣይተጋነኒ ብኣዱ ክሳብ ክንዶወሰይ ክፋእኹን
1: ድሓን ኣኽፊእካ ዲኻ ይኽፋእካን ናይ ቅድሚ 30 ዓመት ኣብ እምርኻ ተኸዚ

0: ኣዱ ብቤን ደኣና በስ መራ ክንምለስ ኢና። መገዲ እኮ ኩሉ ተዓፂ እዩ።
1: ውይ እንድዕ በዓል ፈለጥ ጥራይ ህይወትና ንቐድም ብኸመይና ክንድሕን?
0: ብዛዕባኡ ዳ ድሓን ኣጆኺ
1: ንባዕልካ ፈሪሕካ ወታእታ እንዳበልካስ ኣጆኽካ ትብለኒ?
0: ፍርሒ እኮ ኣይኮነን ቁሪ እዩ። ኣመናይ ቆሪረ ዘለኹ
1: እምበር ቁሪ ዝተርህፅያ ብርሃፅ ነብስኻ ዝተሓፅብካ መሲልካ እንዳረኣኹ ኳስ ፈሪሐ ገዲፍካ ቆሪረ ትብል
0: ምፍራሕ ዳእታ ኮይነ እየ ዝፈርሕ። ኣብ ባፅዕ ዝነበረ ፀላእ እኮ ኩሉ ዝመውት ሞይቱ ዝማርኽ ተማሪኹ ባፅዕ ካብ ባዕዳውያን ነፀያ ኮይና ዘላ
1: እሞ እዚ ደብዳብ ናይ ነፈርቲ ኣይቀትልና ትብሎ
0: ክሳብ ዝኾነ ዝኸውን ኣብ ገለ ቢንቶታት ወይ ገለ መፀግዕ እናተሓባእና ክንሕልፎ ኢና።
1: ሰይካ ኳኸ ካብቲ ገዛ ውፅኢኻና
0: ኣታ ኣዱ ኣይፈልጡና ኣይጥይቑና ክሳብ መዓስዮም ከፀጉዕና ኢለ እንደ ተሰኪፈ።
1: እንታይ ደሰኪፈ ኣለካ ኣጋይሽኹም መእተው የብልኩምን ኢሎም ባዕሎም ዶይኮን ንዕቂቦምና
0: እወ። እዚ ኩነታት ግን ከም ትሪዮ ዘለኹ እዩ ዝሽመት የለ ዝዕደግ የለ ካብታ ዝነበረቶም እዮም ክቕልቡና ቐንዮም። ዳሓር ከዓ ንሶም ትግርኛ ይሰምዑ ንሕና ዓፋራይ ንሰምዕ ትምሕትም ኮይኑ
1: ንሱ ዳ እንታይ ዓሸ ፅቡ ጌራ ትግርኛ ስለ ትመልኽ ሓሳብና ክርድእዎን ክንርድኦን ፀገማይ ምነበሮን
0: በላ ዓሻስ ናባና ገጻ ትመፅእ ኣላ
1: እውይ ከይ ነገርና ስለ ዝወፀና ተሸቂላ እያ ትኸውን።
2: ያኣላ ኣንታ ናበይ ዳኣ ኸድኩም ንዕኹም ክደሊ ዘይበጻሕክዎ ቦታ የለን።
0: ዘወር ክንብል ኢልና እንዲና ወፂና
2: እሞ እኽሊ ከይለኸፍኩም ክትወፁ ተሰኪፍኩም ከይኹም
1: ድሓይና ኳ ዓሻ ኣይጠመናን ከዓ
2: እንታይ ክንኩም ዘይትጠምዩ ኣበይ ዶ ዝብላዕ ክትረኽቡ ኢኹም ክሳብ ዝኾኑ ዝኸውን እታ ዘላ ተኻፊልና ንበልዕ ብድሕሪኡ ከዓ ረብል ዓለሚን ኣሎ ሃያ ንዕናይ ንገዛ
0: ኣቲ ዓሻ ንባዕልኹም ኣብ ሽግር ከለኹም ሲ ተደራቢ ፀርዶ ኮይናኩም
2: ኣብ ሽሩ ህዝቢ ባፅዕ ተቐባል ጋሻ እዩ ገዛ ገዛ ረቢ ኣብ ርዝቕ ርዝቕ ረቢ ኢሉ ዝኣምን ሕብረተሰብ ይዕብና ፅቡቑ ሕማቑ ብሓንሳብ ክንሰግሮ ኢና ኣይትሰከፉ የላ ንዑናይ ንዑናይ
1: መፃና ዓሻ ሃፍተይ ኪድሕለፊ ክነርክበኪና

0: ዕላል ንግዜ መሳጥን ዘይሰድድን እዩ ነይሩ።
1: ከምኡ ስለ ዝኾነ እንዲ ደኣ ነስመራ ዝሓሰብናዮ በቲ ናይ ብፆቲ ዘዕለለና ጅግንነት ቀኒእና ኣይንኸይድን ኢና ክንጋደል ኢና ዝበልናዮ።
0: ምስኣተናዮ ከዓ ዝያዳ ፈቲናዮ።
1: ይ ደኣ ተኽሲ ሰሚዕና በገይ በገይ ንብል ከም ዘይነበርና ወይ ዳሓር ጓይላና ገይርናዮ።
0: ትብዓት፣ ንቕሓት፣ ሓልዮት፣ ሓድነትን ሃገራውነትን እዞም ኩሎም ኣብ ሜዳ ገድሊ እናረኺብና እዮም።
1: እቲ መጀመርታ ባህር ገድልን ተጋደልትን

0: ከይፈለጥካ ዝበልካ የ ስዝክሮ ዶ
1: እንታይ ኢለ ደ
0: ሕፅያት ስለ ዝኾናስ ብሓደ ወዝዑና ደይብልካ እዮም
1: ናሽዑስ ገዲብ ግባ ተዛረቢ ስድራ ከም ምምራዕ ስለ ዝኣበይኹም ሓዳርኩም ክትፈልዩ ዲኹም ሜዳ መፅኹም ኢሎም እኳ ዮም ጨሪቖምለይ
0: ከይሃፈርካ ከዓ እምበር ክንፈላለዩ ንኽእል ኒና ኢልካ እዮም
1: ኣነስ እኳ

0: ብዘይተኣዱ ድሮ ተዓሊም ተወዲኡ ምውዛዕ በፂሕና ኣለና። ኣበይ በፂሕኪ?
1: ኣብ ናቕፋ ብፂሕምና ኣለዉ። ካብዚኣ ናበይ ከም ዝወስትና ከዓ ገና ኣይፈለጥኩን። ንስኻ ኸ?
0: ኣነ እውን ኣይፈለጥኩን። ቅድሚ ነናብ ዝተወዛዕና ይ ምብፃሕና ኣብዚ ከም ዘለኹ ስለ ዝፈለጥኩ የ ግድን ክረኽበክልን ኢለ ኣፍቂደ መፀ።
1: ሕጂ ድማ ክንፈላለ ማለት ድ
0: ኖኖ ኣብዚ እምበር ግራውንድ ፕላስ ዋን ፓላሶ ሰሪሑ ምልና ሕፅኖትና ደርሆ ምስ 12 ዓሳኽራ ገለመለ
1: ኣታይ ትላገፅ እንዶ ናይ ለበይ ኳ የዛርብ ዘለኹ
0: ኣታኣዲ ሽኮር እንታይ እሞ ክብለክ ኣብዚ ኮ ዕማም ውድብ እምበር ዕማም ፍቕርን ውልቃዊ ሂወትካን ከምዘየለ ኣብ ተዓሊም ነጊሮምና እዮም
1: ነጊሮምና ወ ግንሲ ምሽ ኣለካ ብሓደ ግበሩ ና ለና ክልቴና ድዩ ንዛርቡ
0: ይፍትሓላ ኣነ የለኹላን ካልኣይ ግዜ ውርደት ተተስክም ንደሊኺ
1: ዳሓ ምበል ኣብ ዘለናዮ ኮይና ደብዳቤ መፅሓፍ ኣይንሕማቕ
0: ኣጆኺ ኣብ ዝተመደብናይ ጥራይ ዘይምሕማቕ ከይደ በለ
1: ኣታ ሙሲሓዊ ሓንሳ እንዶ ፅናሕ ንምፍላይ ስክንዲ ዝተዎ
0: ታዊ ኸ ዘይኮንኩ ተበገሰ ተባሂሉ ስከየስእኑኒ
1: ናባይልካ ምሻ ፍቂድካ መፂኻ
0: ምፍቃድ ዳኣ ወፍቂደ ተኣዱ
1: ምንታይ ዳ ደሊኻ ሓንሳ እንዶ ፅናሕ
0: ብፀይተ ኣዱ ክሳብ ሕጂ እኮ ኣብ ትሕቲ ክፍል ተዓሊም ኢና ዘለና ኣሽንኳይ ሰብ ክትረክብ ክሸን ከማ ንሓይሊ ምልእቲ 10 ደቂ እንድያ ግዜ ተዋሃበካ
1: ንሱ ደኣወ
0: በቃ እሞ እንታይ ዳኣ ደሊኺ ከይደ ግዳ ቻው
1: ሓራ ይበል

0: ሕጂ ካ ሓስቦ ከለኹስ ግርም እኳ እዩ ዝብለኒ
1: ንና ይኺ
0: ነቲ ደብዳቤ መፅሓፍ ቻው ኢልካ ንምስከድካ ሸዓ እኳ እየ ዝናፍቐካ ፍቕረ ዩዶ ብዓይነይ ክትወፅ ደሊኻ ገለ መን ለፅዕ ፈሪቃ
1: ነባይ ድሕሪ ሰለስተ ቐናያ በፂሓ ዝፀሓፍ ኩሉ ሰዓትን ዕለትን ምስ ረእኽዎ ግን ብሓደ ከለነ ደረኣ ፅሒፋቶ ኢለኳ የተገሪመ ምክንያቱ እታ ዝተፈላለናላን ሰዓትን ዕለትን እያ ተፃሒፋ
0: ኣይሸዓ ግልብጥ ኢለ ኸይደ ፅሒፈ እያ
1: ብዝኾነ ናይ ደብዳቤ ሓዳር ሓሊፉ ድሕሪ ገዝሚ ናፅነት ናብ ናይ ኣካል ሓዳር እዩተቐይሩ
0: እታ ናይ መጨረሽታ ዝሰደድካያ ጥዑም ፋል ዝሓዘት ደብዳቤኻ ኣንቢባ ክውድኣን መሬት ብተወሰቀውጥኩትከውን ኳሓደ ይኹ

0: መጽኸቶ ኣበይ ፅነያ
1: መፅኒሮ
0: መፅኒረ ኣቲ ነዚ ስራሕ እዚ ነዚ ትካል እዚ ወያላይ ግሪፍክዮም ኣስቤዛ ኮነ ዞም ስራሕትኛታት ዝከታተሎም ዝጎደለ ዝምልእ የለን እንታይ ስራሕ
1: ስራሕይ ክሰርሕ ዝጎደለ ክምልኩያ ፀኒሐ
0: ሞበይ ኮይኑ ክትምልእ ኣብ ጎደና
1: ዋ ሃውቦይ
0: ስበይ እዚ ትካል እዚ ከምኣክ መስልም ኢሉ እንዳ ባሃወይ እንዳ ተስፋሃለን ግና ከም ሰርዲ ንሪኢ ክለ ዓሚል ተጠቂቁ እንዳበልዕ እንዳሰጎደ ገንዘብ እንዳኣተወስ
1: ዳኒ ብንጉ ኣብ ሰለስተ ኣብያተ ቁርሲ በፂሒ መፅ
0: ወይለ ምስራሕ ኣገገደፊ ክስፈ ቁሉ ትካል ክጎል ትብል ዘለኹ
1: ስራሕ ይሰርሕ ነይሮ
0: እንታይ ስራሕኺ ካብ ማናጀርሲ ካብዞም ትካል ትካል እዳኸዱ ርኢ ከለ ክፅቡቕም ሕማቐን ዝቆፃፀሩ ምንችብየ ከምኡ ክኮለል ክትብል ደለ
1: ንምንታይ ማዓማዊል ትካልና ገሪፎም ናብ ካልእ ትካል ከብለዉ መፅናዕቲ ክግብር ስለዝተለኹ በር
0: ጭዲ እንታይ ክትብላ ስኽን ጭዲ ክበል እዩ ምንታይ ዳ ወዲ እንታይ ዳ ወዲ ክሊቀየ ሊቃውንቲ
1: ኣቐዲሙ ስለጀመርኮስ ወዲእዋ
0: ኣብ ምንታይ መደምደምታ በፂሕ
1: ሓራይ ፅቡቅ ኣቐዲሞ ካብ ሳንዶቕ ርእቶታት ዝኣከብኮን ዓማዊል ድማ ባዕሎም ዝነገሩን ሃነፅቲ ርእቶታት ነጊረካ ነይረ ንስኻ ግን ፅመም እዝኒኻ ሂብካኒ
0: እንታይ ክልክኒ እስክድገምለይ
1: ዋጋታትና ዝተዓብ ይኮነን ፅሬት የለን ኣስቤዛታት ውሒዱ ብኬርታ ድማ ሸረፋትን ረስሓትን ኮይኖም ስራሕተኛ ድማ ብልዕሊ ዓማዊል ክብረት የብሎምን
0: እስ ስ ስ ስያስከብርያ ኣብርያ ስ ዓሚል ንጉስ እናበልናዮም ኣ

0: ዝኾነ ብዛዕባ ሰራሕተኛታት እንታይ እዩ
1: ሪኻ ረሓቡ እዚ ቃ እዩ ፀዓበየ ፀገምካ ናትካ ጉድታት ክነግረካ ከለ ሸለል ኢልካ ሓሊፍከዮም ሲ ሕጂ ኣብ ናይ ሰራሕተኛ ዝመፅሐ ግን እዝኻ ኩር ኣቢልካዮም
0: ትግደፍዮ ነተይ ጉድል እዚ ከም ኣብ ዘምስናያ ክደጋግሚ ክንዲ ክትውዕል ብዛዕባ ሰራሕተኛታተይ እንታይ ኢሎም ይመ
1: ንሳቶም ድኣ ሓንቲ ንኣኽዋ ጥራይ ቲብ ዝገድፍ ዓሚን ድሕር መፅ በዓል እኖ ማኪና መፅ ኢሎም ትጭ
0: ዓረብያ ዘይብሎም ሲ ብዛዕባ በዓል ኡኖ መኪና ክዋራ ዘይብ
1: ነታ ማኪና ዘይኮነ
0: እንታይ ዳ
1: ኡኖ ደኣ ከመይ ዝበለ ፅብቕቲ ማኪና እምበር ወረ እንደም ኢሎ መፅ እናበሉ ዘባጭውሳ ኣለዎ ን
0: ስለስክ ኡኖ ማለት ብትልያን ሓንቲ ማለት እዩ እንዶሚኖ ማለት ክንታይ ማለት እዩ
1: ንኣብነት እቲ ዓሚል ሓንቲ ናይ 20 ሓንቲ ናይ 10 ሓንቲ ናይ 5 ሓንቲ ድማ ሓንቲ ንኣፋ ማርስ እንድሕር ኣለዎ ነተን ናይ 20 ናይ 10 ናይ 5 ከምዚኣ ገይሩ ሕስ ኣቢሉ ነቲ ሓንቲ ንኣፋ ጥራይ ከምዚ ወይ ጣቢልያ ዘለኹ ኢደይ ዝገድፍ ድሕር ኮይኑ እንዶሚኖ መፅ እዮም ዝብሎ
0: ነቶም ሽሩፍ ጥራይ ሒዞም መፅ እዮም እተን ዝምልከትኦም ሕሳብ ከፍ ኢሎም ዝኸዱ ኸ እንታይ ይብሎም
1: ጨብጠኒ
0: ሓቀር ጭቡጣት ኣቲ ሰብኣይ ስሪቕለኸ ኢሉ ተበለ እምበርቲ ኣብ ፅሑፍ እኮ ሃቡ ክትወሃብ
1: እሞ ንመን ንማንም ፅባሕ ከ
0: ኳሳቸው እንተራ ናይ ፅባሕ ናይ ሎሚ ዝሕስብ

0: ሕጂ ድማ ኣነ መማዕር መፅ ዘሳፈፉ ምስተረፈ ጡፍ ክብሎ ኣይፀበቐለይን ጥራይ ዘይኮነ ሕልና ይን ኣይፈቕደለይ ኢ
1: እሞ ትስራሕ እንዲ ቁርኣን ቆልቂ ኢሉ ስምዕንዶ ኣይብትሕዝቶ ኣይብፅርየ በቃ ኣብ ርእስን ዓሰርታስ ተቆርሞ መታ ኮይኑ ዳሓቃቶም ስራሕተኛ ሲ ነታ ቲቦም ክብልኦም ሃርጎንጎንጎንጎም ዝብሉ በር ሰሚዒ ክለክ ነቲ ትካል ከም ናቶም ኣይርእዎን እዩ ሰሚዒ ኸ ኣብ ሓንቲ ትካል ኮ እንድሕር ተቆፂርካ ከም ስራሕተኛ ኮንካ ንድሕር ተመዲብካ ተቆፂርካ ኣለካ ኮንካ ሸርኩንካ ኣለካ ማለት እዩ በቃ ዶመስካ ትወስ ትበልዕ ንድሕር ኣለኮንካ ዋልደፍናዋ
0: ስራሕተኛካትኮ ናይ ዋና እዮም ዝርዩ
1: እወ ንሓንጣር ኮ ኣብታ ትካል ኮፍ ኢሉ ክሰርሕ ወይ ክቋፃፀር ይትረፍሲ ክቀርሱ ኮ የርእየ ዘይፈልጥ
0: ሓቂ ከንዲኹሞ ገንዘብ ካባይ ወ ወሲዱ ኣብ ዝተፈላለዩ ኣብያተ ቁርስን ቤት መግቢን ኮይኑ ምስቶም መፂኻ ኣለይ ዶ ክፅበየካ ዝብልዎ ስዑማት እግሪ ኮይኑ ዩዘጣፉ
1: ኣንተ እንታይ መፂኻ ኣለይ ዶ መፂኻ ኣሎ ክፅበየካ ዳ መፂኻ ኣለይ ዶ መፂኻ ኣለይ ዶ ክብትብተካ መፂኻ ኣለይ ዶ መፂኻ ኣለይ ዶ ክእክለካ ይብሉበል እምበር ስዑ ዶ ክነክረኪ ገንዘብካ ኮ ኣኽቢርካ ትሕዝካ እየ ዝኽረካ
0: ኣበይ ሞ ኢልዎ
1: ስዑ ዶ ክነኪ ከመይኒኦ ሓወንቡኺ ኣብ ሓፂር ግዜ ተቐይሩ
0: ኣቲ ብሄርሰይ ወላ ንዓልኩ እዩ ዝገርመኒ እቲ ብብቁ ዝፍለጥ ኣጫንዩ ዝኽእል እስ ሕጂ ስም ገንዘቡ ኸውን ብጣዕሚ እዩ ዝገርመኒ
1: ይገርም እዩ ትማል ትማል ብብቁ ወዲ ጥንቢ ፅዋዕ ነይሩስ ሕጂ ወዲ ረቢ ክፅዋዕ ጀሚሩ
0: እዚ ኩሉ ዝገብር ዘሎ እዚ ኣብ ሽጣራ ዝኾነ መስፍን እንዲ
1: እውይ ናይ መስፍን ግዲ ፍተር መስፍን እኮ ካብ ከተምሃረ ይኮሎ ሒዚ ካም ባና ነይሩ ንደቂ ዳሃራረትካ ተፋንወክዶ ክዘርየ ክል እናበለ እዛ ንእስነቱ ሕሊፎ ሕጂ ካልለ ኣርገላ
0: ኣቲ ሜርሴ ፀገማት ምፅብፃብ ፍታሕ ኣይከውን እንዲ በጃኺ ኢለ ክሓወቦይ ኣብ ሕማቅ ከይወድቀ ከሎ ገለ ንግበር
1: ሕረ ፅቡቅ ሕጂ ንዓፍ እንታይ እዩ ዝብልክ ዘሎ
2: ኒካል ትበሃል ቆልዓ ንዓይ ውሻል ኮይና ትንላ ቤት ቁርስ እንዳተስፋኣለን ብትሕዝቶን ብፅባቐን ላዓሊላዓለ ከይዳ ዋጋታት ትሕዝቶ ኮይኑ ንስኻ ግና ገንዘብካ ብምግባዝን ብምዕዳልን ወዲእካ ኢላ ነዛ ኮፍ ከያት
3: እዋይ ሕዝድና ሓቆም ባይ ሞደይ ሃብታም ክህብ ድኻ ማዓኮር እዩ ሓብጦ ክብሉ ንሳ ንባዕለ ቆርዲት ኮይናትካ ከምዘላ ትፈልጥ
2: እታ ዝማኣስከ ሰብ ዝገበሮን ዝግበረሉን ኣይርድኦን እዩ ኣነ ካብ ዓደም ፅእብ ዝብፃሕ ኣብፅሐ ኣምሄይረ ብለካ ኣለኹ ልዕልቲ ዝስራሓ ዝኸፍልዋ ዶሞስ ከም ዝኸፍላሲ ኣይተሰወጣ ንፈሩ
3: ይገርመካ ኮ
2: ስማ ንባዕላ ዘይትፀግብ ለማኒሲ ነዘናዓና ዝውሃባና ተረፍናታት ትሕስደኒ ተፈዶናይ እዚኣ በጅኻ ረሳዕለይ ረሳዕለይ ኣይንዘክራ እዚኣ ናይቲ ትማሊፍቲ ቤት መግቢ ዝረኸብናዮ ሰብ ክዕ ኣለካ
3: ኣይ ንኣእመን ፋርፈሮን ነቲ ሃብታም ይባሃሊ
2: ወ እንታ ትፈልጦ ባ
3: እፈልጦ ንሱ ከምዚ ኸማኻ ይጋብዘኒ ህብን እንድዩ ግን ሓንቲ ሕማቕ ነገር ዘላቶ ርኢኻ ፓኒኖ ጋቢዝካ ጥብሲ ከምዝጋበዘካን ክሳብ ርእስኻ ትኸይስካ ተዓብድ ከምዘስተየካ ገይሩ ንኩላ ሰብ ዝጋቢድ ነግረካ
2: እዚኣ ክፍእት ላቶ ካ ኣሽምኳይቶ ዘይገበርካዮ ክትዛረብ ዝወላታ ዝገበርካያ ከማ ክትነገር ዘይብለ ከምዝገበርካያ ዘይኮነስ ሓጢያት ዝፅርዶ
3: ሓቂ ኸውን እምበርከ ሂበ ገይረ መፅቢተ ደባሃል እዩ
2: ሓቂ ሓይሽ ዋላ መስውን ኣኽፊ እዩ
3: ከመይ ከመይ
2: ንዝኾነ ሰብ እንዲ ዝጋብዝ ይድፍኑ ኮይ ደቁን በዓልቲ ቤቶም ንሪኢካ ኣለካ ፍርቂ ከብዶም ገይሩ ንዝፈልጥዎን ዘይፈልጥዎን ቀይሕን ፃዕዳን ከብልዕ ተዋሪዱ
3: ንምንታይ ኢሉ ድሞ ንጃህራ እኳ ይትፈልጦ ካብሳጉ ትፈልጦ
2: ይፈልጦ
3: ጃህራ ድራር ብሎ
2: ሓቆም ኣታ ዚደኺሙ ፅሊሩ ዘምፅኦ ገንዘብስ ደቁ በዓልቲ ቤቱን ኣቅሚ ስብለካ ኣለኸ ንካልእ ክጋብዛታ እዚ በርኒንተ ኣነ ከምኡ ተገበርኩ ስሪኢካ ኣለካ ገዛይ ሙሉእ ደቀይ ኣብ ዝብፅሓ ብፅሐ እጅኻ ደቂ ጓለ ይዕብሎ
3: ታግደፍ ደግደፍ ግደፍ ምሳኻ ምስ ወዲ ረቢ ክዋዳደሩ ሞ ሕልሚ እንታይ ስኻዳ ሂብካ ዘይትርብርብ ገይረ ዘይትብል ለጋስ ናይ ብሓቂ ዘይትፈልጣ ብቂ ኳይ ዝበሃለልካታ
2: ናይዛ ዝበልካያ ጥራይ እወ ሕጂ ምሳሕ ተድልየካ ብ ሚድያ
3: በልዚአን ከዓ ንክጋብዘካ
2: ኣብ ውዒዳ ወዕምበር እንታይ ዳ ደለ ኣብ ዙሑልካ ትሰወልክ
3: ላ

0: ኮይኑ ከመይ ገይሩ ይከናወነልካ
1: ከምኡ ንዲ ማስ ኣነ ገዛ ኢሉ ከለ ብኾና ትልፊኖ ንጣፍን እመዓር ጠስሚ ክትብሎ ብገሩ ወይና ማስ ኣብ እዳባር ብዕድና ትፈልጥ ሓደ ክንክንደይ ሰብ ክያበዝ ክንደይ

0: ምን ትንገረኒ ዋይ ንቀባራ ይባይተርድ
1: ኣተዓነበር መርድአይ ሰሚዐይ ዋይ ደቀይ ዋይ ወርቀይ ስምዐ ዝገስኻ ተፈዊስካ ዲኻ ትካልካ ዓማዊል ኣርቢትዎ ኣፉ ኣሃ ኣብልዮም ባሃ ንስኻ ከዓ ብሰኪኒ ስንኻ ትሰቕስቕ
2: ንስ መረተይታይ ኹን ክበየን ክደ ፅኒዕ ክዳ ኣሩግልክና ኣበይ ከይድ ክፅኒዕ ምፃዕ ኒርቂ ዋላ በየን በየን ከዓ ኒርክዳ ኣነ ድኣ ሞ ሽሩቅ ሓይላት ኒልየን መስፍን መስፍን ከዓ ንዓና ይበላ ኣብታ ሚድያን ፅቡቕቲ ናይ ፃሕሊ ተጋቢኖ ሽሮላ ኣብኣ ክጋብዘካ እዩ ካ ኣብዚ ኣምፂ
0: ሓቁ ኣነ ከዓ ርኢ ክቂ ሓይልሓ ንምሰለኒ ንሽሮ ዘይከውን ደ ደመኒ ኢነሉ
1: ስቕበል ሙንሙና ሽሮ ስንባዕድ ሰኪን የድልዮ እዩ ብፍላይ ንስኻ ድማ ሰኪን ዘይኮነ ስኮባ እዩ ዘድልየካ ተክፍኣልካ ኣሎ ድርኮ ከምዝናትካ ቃቃቃቃ ተበለስን ቋኮኳ ትበካ ኣተንሳኸ ኣተኣፍካዕ ፀዎ ፎ ቢንቶ ገዛውትን ኣኳ ዘከርካኒ ስማዓስከስ እቲ ንናይ ዓመት ናስ ቤዛ ኢሎም ኣዋፅኦም ዝተደድዎ 75,000 ናቕፋ ኣብ ኢደ ኣረክበኒ ናይ ትበል መዓስ ንሱ ጥራይ እቲ መክፈለ ግብሪኢልካ ቅድሚ 3 ወርሒ ዝሸጥካዮ 150 ግራም ወርቀይ ኣብዛ ኢደይ
2: ወይ እሞ ንስዳ ግብሪ እንዲ ከፍ ኢለሉ
1: ኣይፈልጥን እየ እቲ ሰብ ኣይኮነ ንሃማ ዘይኣትዎ ትካልካ ዋላ ተዓፅ ዩብ ተበለ ኣይግድሰንን ይብለካ ኣሎ ካብ ዘምፀካ ንፅኢካ ትበኒ
2: እሞ ካበይ መስገ ካብካዝና መንግስቲ ዝኣትዎ ድኣ ከመይ ቢል ክውፅ ይወፅእ ዘይወፅእ
1: ኣይግድሰንን እዩ ኮብለካ ኣለኹ ተለቂሕካ ዲኻ ተመልቂካ ዲኻ ኣዋርቀይ ትመልሰለይ ተዘይኮነ በዚኣ ገይረ ናብ ፖሊስ ክኸይድ
2: እሞንቲ ዝመረተይ ዝመስከ ወርቂ ዳኣ እሞ ካብ ናይ ግብርን ካብ ናይ ትካልና ሓሊፉ ንምንታይ ዝኸውን እዩ
1: ኣይፈልጥ እኒየ እኳ እየ ድብለካ ዘለኹ ንእ ናይ ትካል እዚ ሕጂ ኣብ ገዛና ጥር ትብል እኽሊ ስለዘየላ እቲ ደቀይ ድሰዶድለይ 75,000 ናቕፋ እኽሊ ናስ ቤዛን ክገዝኣሉ እየ ሽያጥ ናይ ወረቀይ ድማ ኣዋርቀይ ክመልሰሉ ትበኒ ዲኻ ይትበንን
2: እንታ መሳፍንቲ እንታይ ዳ ስቕ ዲኻ ትብል ግልባሕግዘኒ
0: ኣነ ካበይ ከም ጣልካ ኣታ ኣብ ጥራሕ ማዕኮርካ ዲኻ ስቕኢልካ ንርአየ ለይስምዑል ኣብ ገንዘብ ካብቲ ባራት ንስንሶ ነርካ ዋ ኣበይ ድኣ ለቲ ጠስምን መዓራትን እኽሉን ገዛ ብመልዩ ኢልካ ብራዕራዕራዕራዕ ትብለሉ ነርካ ፎ ኣደድ ሓሳዊ
1: ረይ በላ ተዓይሻ ገንዘብካ ጣፊኦም ሲ ተመሊሶም ካ ኣዋራ ዘይልካ ኣለዉ መስፍን ንስኻ ሰብኣይ ኢኻ
0: ኣነ ሰብኣይ ኣይኮንኮ ሰብኣይ ዳ ነዚ እንዲኸ ሰብኣይ ኢልካ ሓቂፍከ ትሓድር ዘለኹ ኣነ ሰብኣይ ሰብኡት እየ
3: ከመይ ውዒልኩም ክንታይ ድዓ ሞይሉ ዘየለዉ ወዲኩም ማለት
4: ውዳእ ሽኑ እዛ ጀራይ ከማ ነቐ ይበለትን
5: ዋላ ኣነ ፀባ ዝእዝዞ ስለሳኣኒ ከይመውታ ፍርጀት እየ ኣለኹ
6: ኣታ ሞ ንዓምና ድኣ ከይመውት ኢልኩም ኣብዚ ፍርጀት እትዎ እዋያምና ኣር ኣታ ዝትካል ክልተ ግዜ ዝረአ ኣሎ ሓቂ
5: ሓቂካ ወዲእና ኢልና ዓማዊል መልስ ከምዘይነበርና ሕጂ ካ ቀድሚ ትሕዝቶና ዓማዊልና ተወዲኦም
4: ያ ሚካል ኣነ ኣብ ስራሕ ኮ ስራሕ ርኢ ከለኺ እታ ፍሉይ ከይተወደአ ሰዕታት ገይራ ኣይትፈልጥን እያ ኣብዚ ላኪ ምስ ይትረፍ ምውዳእ ይጓሓፍ ኣለፉሉ ከምዚ ንድሕር ኮይኑ ከዓ ንስመይ ፅቡቅ ኣይኮነን ስለዚ ኣነ እዚ ስራሕ ክገድፎ ሓሸኒ
5: ዋላ ኣነ ኣብ ዝትካል ነዊሕ መፅኒሕና ኮ ዘዕግብ ደሞ ዝሃሊና ዘይኮነ ሳላ ቲቪና እናበር ነርና ሕጂ ግን ቲብ ጡብዕራይ ኮይኑና ሚካል
6: እንታይ ጡብዕራይ ዳ ብድርቀት ናይ ቲብ ዳኣክልሲ ጥብኣድ ክወፀና ቁሩብ ተሪፉዎ ገፅ
7: ስምዒ እዮ እቲ ብልሊ ቆረ ብበረኪና ከይተረፈ መስመስመስመስመስ ክሳዕ ዝብል ዘፅርዮ ሽቓቅ ዝሸነሉ ሲኢኑ መንደቁን መሬቱን ንበይነ ከምዛ መስያት ከምዚ ዓይነ ክሪኦ ውዕላ
5: መመድሃ ናትና እዩ እንቋቑሖ ኣጉሉ ርግኦ መፂቱ ኮሚደረ መሽምሹ ክንጎሕፍ ተዋሪድና ዘለና እምበር ናትክልኦ እንታይ ፀገም ኣለዎ ካብ ሲሚንቶ ርሲሕኩም ማይ ወዲኡኩም ባልዲሕንክ ዘለኺ
7: ትርሓስ ንከባበረባ ወይ ደቀ ሰስራሕና ንስራሕ እዋ ግርም እምበር ንስራሕካ ክቢርካ ንስራሕ ናይ ሰብ ድማ ምብኻስ
5: ኣንቲ ደይድሃብ እንታይ ኢኹም ኩሉ ነገር ብሕማቕ ትርእዮ ንሳኮ እንታይ ማለት ኣይመስልክ ከምዚ ዓተር እንተጠፍአስ እንታይ ጠፍአ እዩ ዝበሃል ካብ ድኻም ዲሕንኪ ኣ ትብለክ ዘላ
7: ንስ ኸ ናይ መን ኣበካቶ ትበሃል ጓል ኣነኸ ስዒሕ እምበር ዓውደ ክዲኸ ክበልዕ ዘሊ ሰብዲ ዳሓር ድማ ኩሉ ሰብ ኮነናት ዝዓጦ
5: ወይዳሃበይ ዓማዊል ተዘይመፅኦም ስ ንሕና ዝባላሸ ኣለና ንስኺ ግን ተዛማድስ ዳሓኒኹ ማለታ እዩ
7: ኣዝ ጓል ከይፀልዓኪ ኣነ እውን እኮ ንተጠቀምቲ ኣብትያ እቶ ኖ መን ኣብኣይሉ ኳ ኣብትያ እየ ዝበልኩ ዋ ኣንታ ቐልጥፉና ብዙሓት ዝተፀጎመ ዓማዊል እኮ መፁን ኣለዉ

0: ሓመድ ዘውትሮ ከብል ዘይደሊ መሲሉ ግን ብተምን ብስቕን ዓፈይ ጨሊሱ ፅቡቕ እኳ ይክብለኹ ንስኹ ከዓ ክትብለኒ
1: ሓቂ ኣላማ ማዳብ ኣነ ምስ ኣለኹ ኣነ ንባዕለይ ክገርመኩም በዚ ትርሓ ዝትጠብሶ ምሻሉ ናይ ዓሳን ናይ እንቃቕሖን ጨናን በዚ ኣቦ ዓፋን ደቃምዎ ናይ ሱዳን ቀመማት ገለ ከመይ ድ ዝስሕበኒ ከመይ ድ ድምርቅናኒ ንስኹም ከዓ ናይ ማማድሃብ ተረድእዋ
0: እዚ ካብ ኩሉ ከምኩም ዝነኣሰ ህፃን ቆልዓስኒ ንፀገመይ ቀልጢፍ ክርዳእ ኣለያታ ወይ
2: በሎ ስምዑ ቅድሚ ዓማዊ ጠፊኦም ምባልና ንምንታይ ከምኡ ኮይኑ ኢልካ ምሕታት ከድል እዩ
3: ንእንፈልጦሞ እንታይ ምሕታት ኣድልዩና ሰኣብ እኹል ቀረብ ትሕዝቶና ተበላሽ
4: እወ እዚ ትካል ምስ ናይ ካልኦት ኣቤቶ ቁርሲ ብቐረብን ፅሬትን ፍፁም ክወዳደር ኣይከኣለ
5: እወ ዋጋታትና ርትዓውን ምስ ከባቢና ዘይወዳደርን ኮይኑ ከቢሩ
2: እዚ ናይ ዝትካል ጉድለት እንድዩ ናይ ኩላትና ጉድለት ከኣሎ
6: ኩሉ ይኽእል እንድዩ እቲ ቀንዲ ግን ናይ ዝዋና ጉድለትን ዘይተገዳስነትን እዩ
2: ዳሓን ሓንተ ረድአኩም ኣለኹ
7: ያ ሚካል ተረድአኩም ኣለኹ ማለት ጥራይ መፍትሒ ይኮነን ንስኸ ማናጀር ነፀገም እዛ መፍታሕ ላዕለን ታሕትን ክትብልለክ እንተዘይኮነ ዋላ ኣስመረት መፅያ ነራ ፀልፀል ኢላ ከይዳ ማፈፋኢዳ ያ ሳክት እዩዙ
5: ሓቁሎ ብዓፋ ኣብ ዝተፈጠረ ፀገም ፍታሕ ከምፅና ከኣለ ስቕ ኢሉ ዝዕዘብ ኣብ ምፍጣር ተፀገም እጃም ኣለዎ ዝብል ብሂል ኣሎ
2: ኣነ እኳ ኣብ ዝፍጠር ዘሎ ፀገም ኢዱ የብለ እዩ ናብ መፍታሕ ናይዚ ሽግር ድማ ዝተኻእለ ንፅዕ ይርአ ግን እንታይ ሞ ክገብር ኣብዘይሰማዓካ ደብሪ ኣይትመሃለል ኮይኑኒ
3: ሚካ እሞ ንስኽን ሓውብኽን ፀገማትኩም ክትፈትሕዎ እንተዘይከኣልኩም ንሕና ግን ንፀገማትና ስኢልና ይንዕዘቦ ኢና ማለት ይ ስበብ ብዝጥዕመና መንገዲ ፀገማትና ክንፈትሕ ክንግደድ ኢና እዩ ጀማዓ ሓቂ እ
8: ወይለ ናይ ስድራ ቤት ኣኼባ ድዩ ዘለኩም እና ወልካው
2: መስፍን መሲልካ እምብር ሓወብ ወይ ከመኻ ዘይኮነ ለባማት ቤተሰብን ኣዝማደን ስለ ዘለዎ ወላ ሓንቲ ይከውኒ
8: ትዲ ከምኡ ድዩ ዝኸውን ዘሎ ጎልዋፂኹም ሃብዎ እሞ ንሕና ከዓ ምስ ጀምዓትና ተኣኻኺብና ከነጣፍዎ ኢና ምስ ዋፅልካ ተዳሃየና ኢኻ
9: ንስኻኻ ኩሉዝካ ወይ ኣነበትኪ ወይ ኣነ ሙሽሙሽ ተፀሪፎ ተፀሪፈኩም
2: ሓወቦይ ኣታ ውሽጢ ሃገር ደው ኢሎም ናይ ፀኒሑ
9: እንታይ ሎምኸይ
2: ናይ ሓሙሽተ ዓመት ዘይተኸፍለ ግብሪ ስለ ዘለኩም ኣብ ውሽጢ ክልተ ሰሙን እንተዘይከፊልኩም ሞ ትካልኩም ክዕሸግ ኢሎም
10: ናይ ኣዋርቂ ሽያትሲ ከፈልካዮን ኣተንዓኸ ንዲ ተዛረብባ
9: ኣቲ ስመረተይ ኣነ ምስ ቀልበይ ዘየ ኣለኹ ኣጥፍየ ንዲ
10: ኣጥፍየ እዮ ኣታ ሕማቅ ኣታ ተኾንከር ኣስኻ ምስኡ ይጠፋእካ
9: ኣቲ ነዚ ኸመን ክርእየለይ ኣምላኽ ነዝረአየ ኢልኒ እስከ ጓለይ ነቶም ዘጣፍኡ ንኻሕቶም ሄሎ ሃይለ ስምዓኒ ሞ ስምዓኒ ስምዓኒ ብጃኻ ባተን ቁሩብ ናይ ግብሪ ገለ መለ ቁሩብ ሸጊደናነ ስለ ዘለዋስ ምስቶም መጀምዓና መሳተይትና ኮንኩም ባ ገለ ቁሩብ ቁሩብ ሓግዝ ኣብሉን በጃኻትኩም ካበይ ከነምፃልካ ኣታ በጃኻባ ንስኻትኩም ኩልኩም ኮንኩም ምሻ ኣጣፊኹምኒ ቁሩብ ሓግዝዎ በሎም በጫ ንሓግዞ ቁሩብ ተሸጊሩ ስለ ዘሎ ንሓግዞ በሎ ኣብ ሽቃቅ ባርና ብዕድላ ከድካ ሕፈስ ኢሉ
2: ኣንተ ሓወቦይ እዚ ከይመፅእ ኮይ ኣቤት ዝብል ነረ እቶም ናይ ራኽ ዕሩክ ተካዳ ሞት ኮይኖም ሕጂ ሕግዙካ ንዓኻ ዘይኮኑ ንገንዘብ ከም ተዓራሪኾም ክብለካ ዝክሮ ዶ
9: ሕጂ ዋጋ ንዘይብሉ ኩሉ ዝክሮ ኣለኹ ሕጂ
10: ኣቲ ታይ ከቀብ ጠርጠር ተብልዮ ደለኺ እስሓሲ እዩ ዝክንዲ ዚ ገንዘብ ከጥፍኦ ኣይክእልን እዩ እቶም ፀሪኻ ቶም ፀሪኻ
9: ኣንቲ ስመረተይ ከበይ ሞ ከምታይ ኢለ ዝበሎ ርኢ ክለኺ ኣብ ሽቃቅ እዳባዕሩ ዕድላ ኣብ ብምሸት ኣውሸኒዮ ኮ ንተመሳሰይቲ ከዓ ከምዚ ገይረ ንስኒ ዘሎ ንፀላማት ከዓ ንዝጠልሙኒ ከዓ ኣስቲ እዩ
10: ኣታ ወታንታይ እዩ ዝብ ዘሎ ኣታ ቁርበይ ተሓፍር እኒኻ
9: እንታይ ሕጂ እንታይ ሕጂ ንዘይመልሶ ሓፊረሉ ስታይ ዋጋ ኣለዎ
10: ኣታ ሰብ ገንዘብ ደቃይን ኣዋርቀይ ንትበኒ ዲኻ ኣይትበለኒ ኢኻ ሓንቲ እያ ተፍልጠኒ
2: ኣንቲ ስሚረ ካልእ ፍታሕ ነና ድንበር ሕጂ ኣብ ሞት ገንዘብ ካበይ ከምፅኦ
10: ስቕል ስኻ ተምፃለይ ዲኸይ ተምፃለይ
9: ሕጂ
10: ሓደ ኣ

0: ኣቶ ሓንጣት ኩሉ ክትብሎ ፀንሖም ክሰምዓኩም ፀኒሐ። እዚ ከዓ ብህድማ ዘይኮነ ብኢህን ምህን እዩ ዝፍታሕ።
1: ሓቂ ሓቂ ሳጓል፣ እዚ ብህድማን ብምሕጓምን ዘይኮነ ብኢህን ምህን እዩ ዝፍታሕ። እጃ ክንደ ዳእ ምፍታሕ ምፅ
0: ደሓን ናይ ዛጓለይ ዝበልኩምን ጥራሕ ናይ ኣስመረኩ ኣዋርቅ ባዕለይ ክዋሕሰ
1: ይቕኒለይ ብጃኽ ሞ ዋላ ጓልጓለይ ክብለኩምሞ እተን ደቂ ንቀልብ ዓመትና ኢሎም ሰደድዎን ገንዘብ ሞ ዘጥፋእኽዎን ንሳተን መለስለይ ሞ ምስተ ናይ ኣዋርቅ ዝበልክየን ከዓ ምስአን ሕውስ ኣቢለ ኣነትን ልቃሓኺ ኣብኣ ስርያ ክፍለኪ
0: ዳሓን ዳሓ ንዓኹም ኢለ ዘይኮንኩ ነዛ ውፅዕቲ ከማይ ጓል ንስተይትን ሚሚካል መሓዛይን ክብል ሰሪሕኩም ትመልሶለይ ኣፈሪመ ከለቃሕኩም
1: ይቀኒየለይ ምሕረት
2: የቀኒልና ሜርሲ ሽኮ
1: እዋ ሓቂ ክልኺ የቀኒየለይ ሜርሲ ሜርሲ ብል ክትምሃር
0: ሜርሲ በል ለቃሕ ክኽፈል
1: ኣስመረተይ ሳሓቅባ

0: መምህር ማገር ምዕባለ ናይ ሓንቲ ሃገር እዩ። ኣብ ዝኾነ ሕብረተሰብ ልዕሊ መምህሩ ክብርኽ ዝኽእል የለን። ኪኖ ብራኸ መምህር ክኸይድ ዝኽእል ምዕባለ ሕብረተሰብ ክህሉ ኢልካ ዝሕሰብ ኣይኮነን። መምህር ጥርዚ ደረጃ ዕቤት ናይ ሓደ ሕብረተሰብ እዩ ክበሃል ይከኣል። ስለዝኾነ መሰረት ናይ ኩሉ ምዕባለ ሕብረተሰብ ኣብ መምህር እዩ ዝምርኮስ። ናብቲ ዝለዕለ ደረት ምዕባለ ክበፅሕ ንዝደሊ ሕብረተሰብ ከዓ መምህር እዩ መሳልሉ። መምህር ምንጪ ዓወታት ናይ ሕብረተሰብ ክኸውን እንከሎ ካብ ሓሊፉ ድማ ምስሊ ናይ ሕብረተሰብ እዩ። ስለዝኾነ ድማ ሞያ መምህርና ኣብ 4 ክብርታት ናይ ሕብረተሰብ ዝተፀፈየ እዩ። እቲ ክብርታት ናይ ሞያ መምህርና ክብረት፣ ሓልዮት፣ ቅንዕና ከምኡውን እሙን ክኸውን ይግባእ። ነዚ ክብርታት ምዝላበስ ድማ እዩ መምህር ኣብ ሕብረተሰብ ውፅኢታዊ ስራሕ ዓዩ ክበሃል ዝከኣል። ነዚ ህዮ ምስክር ዝኾነና ድማ ኣብ ዝሓለፈ ሰሙን ኣብ ዞባ ሰሜናዊ ቀይሕ ባሕሪ ኣብ ሞያ መምህርና ነዊሕ ዓመት ብዘይተጎልባነት ዝሰርሓ ኣብነታውያን ደቂ ኣንስትዮ መምሃራን ክሽልም ክኢሉ ዕላማ ናይ ዝመደብ ሓላፊ ጨንፈር ሚኒስተር ትምህርቲ ዞባ ሰሜናዊ ቀይሕ ባሕሪ ክገልጽ ከሎ
1: ዓላማ ነዚ ክካየድ ዝፀንሐ መደብ ኣብ ብደረጃ ጨንፈር ትምህርቲ ዞባ ሰሜናዊ ቀይሕ ባሕሪ ንኣብ ስራሕ መምህርና ተዋፍሮም ዝፀንሑ መምሃራን ደቂ ኣንስትዮ ብፍላይ ደቂ ኣንስትዮ መምሃራን ናይ ምትባዕ መስርሕ እዩ። እዚ መስርሕ እዚ ዓላምኡ ድማ ነዚኦም ኣብ ነዊሕ እዋናት ኣብ መስርሕ ምሃር ምስምሃር ክሰርሑ ዝፀንሑ መምሃራን ናብቲ ዝገበርዎ ዘሎ ናይ ስራሕ ኣበርክቶ ኣብ ግምት ምእታው ኣብ ስራሕ ዝፀንሖም ተገዳስነት ኣብ ግምት ዘእተወ ኣፍልጦ ናይ ምሃብ ስነስርዓት ኢሎም ዝካየድ ዝውዓለ ማለት እዩ።
0: ነዊሕ ሱር ዘለዎ ገረብ ብዙሕ ፍረ ይህብ። ስለዚ እቲ ሱር ሕብረተሰብ ብመምህር ዝዓሞቕ፣ ብመንፅርቲ ዕምቆቱ ድማ ፍርኡ ንዘመናት ከሳግር ይኽእል። መምህር መሳሊ ናይ ሓደ ሕብረተሰብ ምዃኑ ድማ ክንዝንግዖ ኣይግባን። እቲ ናይ ትማልን ናይ ሎምን ፅባሕን መሳገሪ ድልል መምህር እዩ። ብቕዓ ትምህርቲ ናይ ሓንቲ ሃገር ዕቤትን ፈጠራውነትን ከውሕስ ይኽእል።
2: ናይ ስራሕ ተመክሮ ኣብ ሚኒስትሪ ትምህርቲ 2014 ከምዚ ሕጂ ወርሒ 9 ተመዲበ ኣልሞስት 12 ዓመታት ገይረ ኣለኹ ከም መምህር ናይ ሃይ ስኩል ከምኡ ውን ከም ምምሕዳሮም ፋይናንስን ናይ ካልኣይ ደረጃ ቤት ትምህርቲ ተምሃር ኣብ ሰዓት እዚ ድማ ምምሕዳሮም ፋይናንስን ናይ ማሕበር መምሃራን ኮይነ ይሰርሓ ኣለኹ። ንስርሐይ ብልብየ ዝፈትዎ ብልብየ ዘፍቅሮ ተግሄ ድማ ይሰርሓ ኣለኹ።
3: ኣነ 2006 2007 ጀሚረ ትምህርቲ 2018 ወዲየ ምምህርነት ተመረቐት ይታየ ሳብሕጂ ከ ይምህር ኣለኹ 8 ዓመት
4: ናይ ስራሕ ተመክሮ 8 ዓመት ገይረ ኣለኹ። ስራሕ መምህርና ከዓ ዘየድፈትዎ ሞያ እዩ። ብዙሕ ነዊሕ ዓመታት ሰሪሐ ኣለአ ገና ድሓል
3: ኣራይ ናይ ስራሕ ተመክሮ መጀመርያ ካልኣይ ደረጃ ምስ ወዳኹ ወርሳይ ከኣሉ ምስከትኩ ኣብ 21 ዙር ናይ ድግሪ በምፅአ ናብ ኮሌጅ ሕርሻ ሓመል ማለት ተፀምቢረ ማለት እዩ። ኣብኡ ከዓ ን4 ዓመታት ናይ ድግሪ መደብ ወዲአ ኣብ 2012 ከም መምህር ሚኒስትሪ ትምህርቲ ከም መምህር ኣብ ኣሕዳሪት ቤት ትምህርቲ ካልኣይ ደረጃ ፀብራ ተመዲበ ኣብኡ ከዓ ከም ናይ ኣግሪካልቸር መምህር በቲ ዝወደእኽዎ ሞያ ማለት እዩ ን10 ዓመታት ኣገልግለ ስጋዕ 2022 ብድሕሪኡ ምስቲ ኩሉ ከም ኣብነት ኢሎም ካብ ዞባ ማለት እዩ ምስ ኩሉ ተመክሮ ምስ ኩሉ ስራሕ ሪኦም

0: ናባ ሱፐርቫይዘር ከምዚ ዓቢ ገይሮም ዞባ ሰሜናዊ ቃልሓል ማለት እዩ ካብ 222 ስጋዕ እዚ ዕለት ከም ሱፐርቫይዘር ማእከላይ ደረጃ ኣብያተ ትምህርቲ ኣብኡ ዞባ ናቕፋ የገልግል ኣለኹ ማለት እዩ
1: ናይ ድራሰት ሽቆልለየ ብዙሕቱ 33 ሰናት ድራሰት ኣለኩ እትሊ ወዲኩ ሽቁል ኣነ ኣፍርዮኮ ብል ብዙሓት ማዓኮ ብል ሰባት ብዙሓት ማዓኮ ቤተ

0: እዛ ብልፀገም ብልክለቅ ግልካ ይቀድር ንበለት ከብሊ ሰበትሊ ለመፀና ላዕላ ፀገማት ምስላ ወዱግ እናላዓለው ዋልደና ለሰዱና ተዓለው መሳዕደ ኩሉ ፀገም ክንርአይ ቀደርና ንልሓምዱላ ክድረበ
1: ብድሆታት ከኣብ ስራሕ ዘለካ መጠን ብድሆታት ከጋጥም ናይ ግድን እዩ ከከም ግዜኡን ኩነታትን ከዓነ ትፈትሖ ትዘጋጥም ብድሆታት ከዓነ ካብ ዓብኣነላዕሊ ምዝኸውን ካብቶም ልዕሊ ኢኻ ዘለውን ትሕት ኢኻ ዘለውን ተረዳድኢኻ ዝፍታሕ እዩ።
2: እዚ ሞያ ዓሚቕ ዝኾነ ፍልስፍናዊ ነፀብራቕ ናይ ሓደ ትካል ሕብረተሰብ ብሓፈሻኻ ናይ ደቂ ሰብ እዩ ካብዚ ብምብጋስካዩ መምህር ነዝግቡእ ዕማም ንምትግባር ዝተዋፈረ ብዘይካዚ ንሕማቕን ፅቡቕን ዝመሚ መምህር እዩ። ሓደ መምህር በቲ ውህሉል ፍልጠቱ ጥራይ ዘይኮነ ብክብርታትን መትከላትን ናይ ትሰርሓሉ ትካል ይኹን ሕብረተሰብ ክቕየድ ይግባእ። እዚ ድማ እዩ ነቲ ሞያ መምህርና ብግቡእ ክቕይሮ ዝኽእል። ከም ውፅኢት ናይዚ ድማ መምህር ሓደ ካብተን ሕብረተሰብ ብግቡእ ዝምእዝን እዩ ክንብል ንኽእል።
3: ኣብዚ መደብ ዝሳተፉ ደቂ ኣንስትዮ ስሳንስተለስተን እዮም ከም መላእ ዞባ እዮም ተሳቲፎም ዘሎም። ካብ መላእ ዞባ ክንብል ኮና ብጀካ ንዞባ ዳሃላ ትሽዓተ ንእሳን ዞባታት ተው ሓደ ሓደ ክልተ ትገለ ንእሳን ዞባታቶም ብርክት ዝበለ ቁፅሪ ክሳብ 2015 ዘሳትፉ ንእሳን ዞባታት ኣሎ። ከከም ሳታፍነተን ዘሎም ብዙሕት መምሃራንን ኣብ ግሚ ዘእተወን ኣብኡ ዘሎ ኣበርክቶውን ነዊሕ እዋናት ዝሰርሑ መምሃራን ዘጠቃለለይ ማለት እዚ ደቂ ኣንስትዮ ምትባዕ ማለት
4: ኣተሓሕዛ ወይ ከዓ ርክብ ወለድን ተማሃራይን ከመይ ክኸውን ዘለ ዝብል ርድኢት ኣለን። ኣነ ብነብሰይ እቶም ወለዲ ከም ንኣሽቱ ከም ኩሉ ግዜ ወላዲኻስ ተዓቢ ወይ ዳዓበኻ ኮይኑ ኣይስምዖን እዩ። ስለዚ ድማ ኩሉ ግዜ ብንእሽተይ ገይሩ እዩ ትሪት ዝገብረካ። ስለዚ እቶም ወለዲ ኣብቲ ዕድመ ናይ ደቅና ወሪድና ከም መሓዙትና ወይ ኣዕርክትና ገርና እንድሕር ደኣ ሒዝናዮም ወይ ተንከባኺብናዮም ነቲ ውላድና ወይ ነቲ ተምሃራይ ናብ ዝደለናዮ መኣዝን ከነትሕዞ ኣይክንሽገርኒ ኢና ክብል ይኽእል። ስለዚ እቲ ወላዲ ምስ ተምሃራይ ወይ ከዓ ምስ ውሉዱ ልክዕ ከም ምሕዝነት ወይ ከዓ ከም ዕርክነት ዝምድና ክፈጥር እዩ ዘለዎ።
0: ተሓሕዛ ተምሃሮ ቀዳይ ነገር ትመምህር ልክዕ ከም ውላዱ ነቲ ተምሃራይ ክሪኢ ኣለዎ። እቲ ወላዲ ከዓ ነቲ መምህር ልክዕ ከም ወላዲ እዩ ኢሉ ኣሚኑ ነቲ ተምሃራይ ክሰዶ ኣለዎ እቲ ቤት ትምህርቲ።
1: ንሱ ሕጂ ብጣዕሚ ኣገዳሲ እንዲ ብፍላይ ኣብትናትና ካሪክሎን እተን ሰለስተ ተኣሽመን ተኣሳሲረን ክኸዳኸል ዘለዎ ማለት እዩ ወላዲ፣ ተምሃራይ፣ መምህር። ሕጂ እቲ ተራ ወላዲ ከማን እቲ ዝዓበየ እዩ። ምክንያቱ እቲ ትምህርቲ ሲ ካበይ እዩ ዝጅምር ዘሎ እቲ ትምህርቲ ካብ ገዛ እጅ ብፍላይ ጓል ኣንስተይቲ ወይ ኣዴ ምህርቲ እንተ ኮይና ከም ወላዲ ኮይና ከም መምህር ተገልግል ኣብ ገዛ ማለት እዩ። ሕጂ እቲ ተራ ብጣዕሚ እዩ ተራ ዘለዎ እቲ ወላዲ ኣብ ትምህርቲ ማለት እዩ። ኣብ ሕብረተሰብና ግን ብዙሕ እቲ ምክትታል ሲ ብዙሕ የለን ማለት እዩ። ሕጂ ኣወዳዲርካ ምስትናትና ከባቢ ምክትታል ሲ ብዙሕ የለን። እምበኣር እቲ ናይ ተራ ናይ ወላዲ ብጣዕሚ ዓብ እዩ። መጀመርያ ኣድኡ ዝመሃረቶ እዩ እቲ ዝመሃር ማለት እዩ። ገዛና ከዓኒ ወይ እቶም ስድራና ዝበሃሉ እቶም ቀዳም ወትናትና መምሃራን ስለ ዝኾኑ ዓብ ተራ ኣለዎም ኣብ ሂወት ተምሃራይ ማለት እዩ። ንሶም ዝከታተልዎ ዋላ ብዙሓ ይኹን እንታይ ተማሂርካ ሎሚ እንታይ ዕዮ ተዋሂብካ ዕዮ ገዛ ሰርሒኻ ዶ ዝብል ወላዲ እንተሃሊና ሲ እዚ ተምሃራይ እዚ ክሕምቕ ኣይክእልን እዩ ማለት እዩ። ሕጂ ኣብ ሂወት ተምሃራይ ዓብ ተራ ኣለዎ ይብል ኣነ ተራ ወላዲ
5: والله انا درساي ومدرس ومدرسات مثل صعبات اتسيت مسلت اور منا من عصا من قبي يتمم للاكات مالت للاكات قلت تمام هلا من قبي والداي ومدرس ودرس مسك ليش قاوب ديبا لعبت لكات للحالف يوم سلام درس لوالدايته ما تابعتنا والداي ما لقت هلا بديبا اقل من بيت ندات بقسا لا سارح حتوتو لا قبل ريح حتوتو لا وجه حتوتو شكل انها بقى هكره درس ما تابع حتوتو ክቲ ሃላ ምስልካ መንገቢ ብዙሕ ግታድማ ይቀትኒ ከተረት ናይ ወልዳ ሰን ዓባይታ ላዚም ህዱ መጠ መድረስ ግለጠር ብድቡ ማለት
6: እዚኣን ሰለስተ ኩርና ኣብ ሓንሳ ኮይነን እተ እንድሕር ዘይተሰማምዓ ወላዲ ካብ ገዛ እንድሕር ዘይሰጎገ ወለዲ መምህር ከዓ ፅቡቅ ገይሩ እንድሕር ዘይተቐበለ ተምሃራይ ከዓ እቲ ዝወሃቦ እንድሕር ደኣ ብፅቡቅ ተቐቢሉ ካብ መምህሩ ድዩ ካብቲ ዝተፋነዎ ገዛ ወይ ካብ መምህሩ ወሲዱ እንድሕር ደኣ ዝኾነ ክንፀባርቕ እንድሕር ዘይከኣለ የለን ርክብ የለን ማለት እዩ። ኣብ መንጎ ወላድን ኣብ መንጎ መምህርን ኣብ መንጎ ተምሃራይን ማለት እዩ።
0: ይ ደረሳ ወመደርሲን ዋልዴን ኩሎም ኩሎም ሓተ ሸበካት እንደገብኣናት እንደሕት ሰደናቶም ደረሳይ

0: ناجح إن كان لك بهلتو هنا حد نرسدينا لأم التبيت مدرسات قد من قبل مدرسات تبيت أم قد من جاي مدرسة يعني دي مدرسة يعني نوصل لمدرس أو لمدرسات نوصل تبيت مدرسات كم مدرسات عندك أربات أو كم أم عندك أربات أقل درسة للأتحاز حاجات للتحيا بما مرحبو قد تقيس أسديت بهلتو
1: سلس يعني زين سلس تاكل رعاتي زين زي فلالة يعني ولد انت زي اللو بتتمرتي قدولي تتمرتي ممهار مستمهار قدولي ممهر انت زي اللو هاكم قدولي تمهارا انت زي اللو هاكم سلس يعني بحان ساهو قعزا اللو ولدي كابقزا دقوم بخميك بقص اللوم ابقزا حان انت خسرح اللوم بيت تمرت مسكوده انا طبايم قالن ولده قطاتلو بيت تمرت مزيوم كان دقوم كقدسن حطنا له ممهر كاكونتا نايتو العا نولده حبرن تمهراي كان ك كقسسن كمهرن الله وي كان كردن الله ات تمهراي كان بغبو كبيت تمرت تبغي سكسب اب تمرت زولو ناي تمهراي سرحن ناي تمهراي ጠባይን ክኽተል ኣሎ
2: ኣብ ስሳታት መምህር ኣብ ምሕደራ ከም ቀዳማይ ኣብነት ዝጥቀስን ተፀዋዕን ምንባሩ ዝርስዕ ኣይኮነን በቲ ሽዕዋን ድማ መምህር ክቡር ፍትውን በቲ ሞያ ድማ ዝኮርዕ ነይሩ ኣብ ግዜ ብረታዊ ቃልሲ መምህር ኣብ ስሩዕ ትምህርቲ ልዑል ተራ ከም ዝነበሮ ዝፍለጥ እዩ ኣብ ሓራ ቦታታት ኤርትራን ኣብ ማዓስከራት ሱዳንን ድማ ስሩዕ ናይ ትምህርቲ ኣገልግሎት ከም ዝነበረ ዝርስዕ ኣይኮነን መምህር ሓደ ክቡር ዕላማ ነብሱ ዘበጅ እዩ ዝተምሃረ ኣካል ድማ ኣብ ቃልሲ ሰውሪ ኤርትራ ብዝተፈላለዩ ፅሕፈታት ዘገልገለ ምዃኑ ኩሉ ዝፈልጦ ሓቂ እዩ እዚ ቀንዲ ዕላማ ናይዚ ድማ ንቑሕ ዜጋታት ምፍራዩ ዝነበረ ከም ምልክት ክብረት ድማ በታ ናይ ወትሩ ቅፅል ስሙ መምህር ብዝብል ይፅዋዕ ድሕርና ፅነት ድማ ተራ ናይ መምህር ዝከሓድ ኣይኮነን
3: ሓዳርን መምህርናን ቁርክብ ድብል እዩ ግን ንኩሉ ግዜ እንተሰሪዕካሉስ ዘይከኣል ነገር የለን
4: ዋላ ሓደ ተመሓድሮ ትኽእል ኢኻ እቲ ቐንዲ እንታይ ሕጂ ኣብ ምሕደራ ዝሸግረና እዚ ውጥን ዘይምግባር ማለት እዩ ሕጂ ኣብ ሂወትናሲ ፕላነድ እንተኮይና ወይ ብውጥን ንኸይድ እንተኮይና ኣብ ክላስ ጥራሕ ዘይኮነት ሂወትናስ ብውጥን ወስዶ እንተኮይና ዋላ ሓንቲ ሽግራ የጋጥምኒ ማለት እዩ ሕጂ ኣነ ከመምህር ብዙሕ ከብል ዝኸብደካ ወይ ቻለንጅ ነገር ክመፀካ ይኽእል እንድዩ ግን እንታይ ትገብር ብውጥን ትኸዶ ማለት እዩ ብውጥን እንተኺድካዮ ዋላ ሓንቲ ብዙሕ ዘሸግር ነገር ኣያጋጥምኒ ማለት እዩ ሓዳርን መምህርናን ብሓደ ዋላ ሓደ ማለት ዝተኣደስን በዓል መምህር ስለዝኾነት ክትፃወሮ ትኽእል እያ ዘሎ ማለት እዩ
5: በስታት ተፈግር እግሉ ተሽቅልሓ ኮልየካ ስታት ተፈግር ኦበርናመጅ ተፈግር ኣውለውየት ለትወጀበ ኣውለውየት ንሃብካ የኒ ለተዓብሽቁል ግልሰት ቀድር ፈለት እምበል ስታት ላኪን እግሊጊ ስካ ይቀድርኒ በርናመጅ እናፍጋርካ ለትወጀቡ ኣወለይ ተሂቡ ወለትወጀቡ ካልኣይ ተሂቡ በሽቅልካ ሃዳርማ ፈለት ብነውድካ የኒ ለወጀበካ ገበይ በትሸቂ ወሃዳርማ ሽቁልካ ፈለት
6: ሓዳርን መምህርን ወልሓንቲ መፃምድቲ እዮ ወልሓንቲ ሓዳር ንድሕር ግድን ንድሕር ሓዳር ኣብ ሓዳር ንድሕር ኣለ ኣብ ስራሕ ንድሕር ኣለካ ሓዳር ኣሎ ሓዳር እንድሕር ደኣ ፕሮግራም ጌይርካ ንድሕር ዘይተመሓድሮ ኮይንካ ወላ ሓንቲ ብፕሮግራም ጥራሕ እዩ ዝመሓደር ዝኾነ እንታይ ክትገብረ ኣለካ ጥራሕ ሌሰን ፕላን ኣውፅኢኻ ብሌሰን ፕላን ክመሓደር ኣለዎ ምስ ሓዳርን ምስ መምህርናስ ወላ ሓንቲ ዘጋጥምሲ የለን ናትና ኢልና ኢና ንወስዶ እንድሕር ደኣ ኣብ ስራሕ ኣለኻ እንድሕር ደኣ ኣብቲ ሂወት ኣለኻ ግድን ኩሉ እዚ ተማሊእኻ ወይ ከዓ ማሊእኻ ብሓንሳእ ስለ ትገብሮ ሓንቲ ዘጋጥሙ ነገር ሲ የለን
0: መደረስ ዎ ሓዳር ንብል እንደልየና ሓበ ፀገም የለዎ ሻክል ክልውደና ይቀድር ንግልምል ኣትላመዳቱ ወዳኢመን እብስታት ጌስካ ምግብል ኣትወድዩ በርናምጅ ቡ እንተሰጠርካዊ ጌስካ ምግብኒ እንታይ ትትዕብ ወለ ሽቁል ከማን እብገበዩ ገብእ
1: በቦትኦም ኣሎ ሓዳርን መምህርናን ክትነብር እንተኮይንካ ስራሕ ክህሉ ኣለዎ እቲ ስራሕ ከዓነ እቲ ናይ መምህርና ስራሕ እዩ እቲ ስራሕና በዚ ናይ ሓዳር ኩነታት ነካይድ በዛ ከዓነ እቲ ናይ ስራሕ ኩነታትና ነካይድ ክሳብ ሕጂ ኣነ ሓሙሽተ ቆልዑ ወሊደ ተማሂሮም ሕጂ ከዓነ ብምልኦም ኣበበልግሎት ኣለዉ ሰሪሖም ሕጂ ንዓይ የዕብዩን ኣለዉ ማለት እዩ ቅድም ንዕኦም የዕብዮም ነረ ሕጂ ከዓ ንዓይ ታራይ ኮይኑ ማለት
2: ንታሪክ ስነ ምምህርና ናይ ሃገርና ምስነድስስ ነዊሕ ሰረዝ ዘለዎ እዩ። መምህር ኣብ ሕብረተሰብና ከመይ ይርአን ዝብል ሕቶ ምምላስካ ኣድላዩ። መምህር ክብርታት ውህሉል ፍልጠት ናይ ሕብረተሰብ ዝዕቅብን ናብ ወለዶ ዘሰጋግርን ድልድል እዩ። ኣብ ሕብረተሰብ

0: ሰብ ለውጢ ዘበግስ ዝቆፃፀርን ዝመርሕን መምህር እዩ።
1: እዚ መጀመርታ እምበር መወዳእታ ኣይኮነን ብፍላይ ብደረጃ ዘባኸሪ ኹን ስፍሕ ዝበለ ቁፅሪ ዝሸለምናሉ ግዜ እዩ። ስለዚ እዚ ነቶም እዞም ዝሸልሙ ዘሎ ምሃራን ብሓቂ ኣብነታውያን ኮይኖም ንካልኦት ኣብነታውያን ኮይኖም ንኸሰርሑ ዘተባብዕ እዩ ማለት እዩ። ስለዚ ንመጻኢ ካብ ዝበዝሐ ቁፅሪ ክንሳተፍ ተስፋ ኣለና። ስለዚ ኣብቲ መስርሕ ምምሃር ምስትምሃር ዘለዎ መምሃራን ደቂ ኣንስትዮ እውን ናይዚኦም ሎሚ ዝሸልሙ ዘሎ መምሃራን ኣብነቶም ተኸትልኩም ኣብ መስርሕ ምምሃር ምስትምሃር ኣብ ብቕዓት ትምህርቲ ተርኦምን ክዕዝዙ ይላቦ። ብፍላይ እዚ በዓል እዚ ሎሚ ንገብሮ ዘለና ምሽላምን ወይ ኣፍልጦ መሃብ ናይ ደቂ ኣንስትዮ ብኣጋጣሚ 50 ዓመት ወርቃዊ እዮበል ብምስራት ቤት ምስውራ ምዃኑ ሓደ ድርብ ዓወት እዩ ማለት እዩ። ኣካል ንዚ ምትስባዕ ዘለውን መምሃራንን ዳይሬክተራትን ሱፐርቫይዘራት እውን ተምሃሮ ነበር ቤት ምስውራ ኣካል ነዚ መስርሕ ኮይኖም ኣሎም። ስለዚ እዚ ሓደ ዓብይ ድርክት ዝፈትር እዩ ማለት ንመጻኢ ናብቶም ተሪፎም ዘሎ መምሃራን ማለት። ስለዚ እዚ ብኣጋጣሚ ነዚ ናይ ብምስራት ወርቃዊ እዮበል ቤት ምስውራ ምዃኑ ንኩሎም ተምሃሮ መምሃራን ኣለይቲ ቤት ምሰውራ ኣካል ናይ ስርዓተ ትምህርቲ ስለዝፀንሑ ብዚ ኣጋጣሚ እዚ ንዕሙን ዮሃና ዝብል መልእክቲ የመሓላልፈሎም ማለት እዩ።
2: ኣብ መጨረሻ ኣነ ከመሓላልፎ ዝደሊ በዚ ኣጋጣሚ እዚ ዝኾነት ጓል ኣንስተይቲ ኣብ ዘላትሉ መድረኽ ብልፅቲ ኮይና ክትወፅእ ክትክእል ክትፍትን ኣለዋ ኢለየ ዝሓስብ ዛትስዋይ ድማ እቶም ኣብ ከባቢና ዘለዉ መሳርሕትን ኣሓለፍትና ድማ ዝያዳ ምትብባዕን ምጉስ ጓስ ንደቂ ኣንስትዮ ኣብ ዝለዕለ ደረጃ ንክበፅሓን ንክገብርለን ከተባብዕወን በዚ ኣጋጣሚ እዚ ይላቦ ማለት እዩ።
3: በዚ ኣጋጣሚ እዚ ይቀኒልና ንኩሎም ነዝዝሃቡና እዚ ሂቦምና ዘለዎ መተባብዒ ሎሚ መብፃዕና ንሕድሰሉ ንመጻኢ ከመይ ገርና ሓያላት መምሃራን ኮይና ሃገርና ንህዝብና ንስኒ ይገብረልና ማለት እዩ።
4: በዚ ናይ ሎም ኣጋጣሚ ንድዒ ቃላት ከማኒ ሓፅርና ነቲ ዝስማዕኒ እቲ ክብሎ ዝደልን ማለት እዩ። ብምሉእ እዚ ዝተገበረና ምትብባዕ ማለት እዩ። ደቂ ኣንስትዮ ተባሂልና ብፍላይ መምሃራን ማለት እዩ ምስ ኣዴታትና ዝኾና መምሃራን ንሕና ሕጂ ማእኸላይ ዕድመ ኣለና ካባና ዝንእሳ ከማ ንሕና ዝምሃርናየን ምሳና ተሸሊመን እዚ ኣብነት ተባሂልና ካብ ሙሉእ ዞባ ተኣኪብና ብዚ ኣብ ሓደ ኣብ ቅድሚ ክብርቲ ሚኒስትርን ሓላፊ ስምናዊ ቃሕብርን ትምህርቲ ማለት እዩ መምህር ረሺድ መሓመድ ዑስማን እቶም ካልኦት ዝገበሩልና ኣነ ብጣዕሚ ክገልፆ ኣይክእልኒ እቲ ዝስማዓና ሓበን እቲ ዝህበኒ መብፅዓ ማለት እዩ። ኣብ ስራሕ ዝያዳ ንክዓቢ ኣብ ስራሕ ዝያዳ ክድምእ ክሕግዝ ኣብ ሕብረተሰበይ ብዙሕ ነገር ክገብር ከም ዘለኒ እዚ ሕድሪ ተሰኪም ኣለኹ በዚ ናይ ኢሎም መዓልቲ ዝተገብረለይ ማለት እዩ።
5: ወላ ብላ መናሰበት ላ እትላ ኣብፅሓትና ኣወለ ግላ ለወደው ግልና ሓምድ ጋዝሕል እንደገባና ድብላ እግሪ ስኒን ንሪኦም ዓነት ርኤና ንኣድረሳውና መደረሴና ርኤና ሚኒስተር ኖሰምስና ነገሴት ግላ ርኤና ባሃለቱ እሊ ሀይን ይኮኒኒ ባረኸለፊዮም ዛ ተፍሰት ለነስእቶም ባሃለቱ ካልይት ሕና ኣዚ ሕና እብነት ብላምልና እግለ እግና ለመስሎ ወግራና ዝህለው መሰል ሕና ባሃለቱ ህቶም ሰኒ እግሪሽቀውና ንደርአው ወምኒና ወዓልግ ሕና መሃየኒ ዝሂብና ሃለ ቀሊል ይኮኒኒ እቡ ነማርሓና መኒና ወዓልኩም ሸቆ ግንውደ ግናደር ሃለግና ባሃለቱ ለልእከታ እና ግንውደ ወበግ ንትነፋዕ ባሃለቱ
6: ንብኣክር ግልበሉ ሃብዘይ ኩለን ኣዋል ኣንሳት ኤርትሪያ ባህላቶ ኤርትሪያዊት ወለት ኣንሳት ናሽጣታ ወትርድታ ወበዓል ሓቦታ እብል ሰበት ልብ ለመናሰበት እግላ ዘይማ እንደተረገት ክማ እማታ ለቀደመይሃ ላዓለያ ከም መሰል እንደቀረብና ግል መሰል ዘለ ንሕና ለርኤናሁ ፍገሪትና ወላማ ምድርሲና ለግና ለእዘርሰዕሎ ፍገሪት ሕቲ ሰበት ርኤና ግና እንደረእያ ብዝያድ እግል ሓሳበን ግለ ኣፊሓ ተወሰብ ኣለቱ ዘይብል እቶም
7: መጠረሽታ እኔ በቃ ዝተገብረልና ዕድሜ ከመስግን ይፈቱ ብፍላይ ከዓ ጨንፈር ሚኒስትሪ ትምህርቲ ዞባ ሰሜናዊ ቀሒ ባሕሪ ዝገበረልና ዕድሜ ዝገበረልና እንግዶቶ ኣዚኣ ከዓ ንሕና ኣብዚ ኩሉ ክንንፀባረቕ ወይ ከዓ ናትና መንፋዓት ክንርአ ኢሎም ዝገበርዎ ፕሮግራም ንዓና ሓባኒ እዩ ወይ ከዓ ንሕና ኣነስ ክገልፆ ኣይክእልኒ ሓይሓፅረኒ እዩ ቃላት ከመይ ገይርና ከምዚ ገይሮምልና ከምዚ ኢሎምና ኢልና ክስተይ ከይንገብር ኩሉ እቲ ዝግበር ወይ እቲ ዝድለ ወይ ንሕና ንደልዮ ወይ ንዓግበሉ ዕግበት ዝህበና ስራሕ ስለ ዝሰርሑ ወላ ሓንቲ ንዓና ኣነ ብፍላይ ዕግብቲ እየ ሓጎስ ይስማዓኒ እንሻ ላ ከዓ

0: ቀንዲ የልና ከዓ ንብሎም እዚኦም ጨንፈር ሚኒስትር ትምህርቲ ንዞባ ወይ ከዓ ዞባ ሰሜናዊ ቀይ ባሕሪ
1: መጠረሽታ ክብሎ ዝደሊ ኣወልነቲኦም ነዚ ብልጫታት እዚ ዘዳለውልናን ኣብዚ ደረጃ እዚ ክንበፅሕ ዝፀዓሩልናን መምሃራናን ወለድናን ንሕና ሕጅስ ኣብ ደረጃ ዓባያታት ደረጃ ዓባያ በፂሐ ዘሎ ከዓነ ግን እቲኦም ዝምሃሩና መምሃራን ክሳብ ሕጂ ምሳና ዝምህሩ ዘለዉ ኣሎ የመስግኖም ከዓነ ሓለፍትናን መምሃራናን ብደረጃ ናይ ጨንፈር ትምህርቲ ዞባ ሰሜናዊ ቀይሕ ባሕሪ ዝተዳለወልናናን ብደረጃ ሚኒስትሪ ዝተዳለወልና ብልጫታት ብጣዕሚ ተሓጒሰለ ኣብዚ ደረጃ እዚ ከዓ በፅሕ ወይ ልዕሉ ኩሉ ንኸውን ኢለ ሓሲበ ይፈልጥን ኣነን ባዕለዩ ከም ስራሕ ፈትዎ ንሰርሓሉን ግን ልዕሊ ሰብ የ ኢለ ሓሲበ ይፈልጥን እየ ብድሕሪ እጂ ከዓ ክሓስብ ኣይክእልን እ ልዕልየና ዘለውን እውን ኣለው እቲ ጉዳይ ግን ንሕና መስያት ናይ ካልኦት ኢና ካልኦት ከዓ መስያት ና ስለ ዝኾኑ እቲ ብልጫ ብካልኦት ተራእዩ ክኸውን ይኽእል ኣነ ግን ነታ ነፍሰይ ልዕሊ ካልኦት ኣይርያኒ
2: ንሰባት ንዕምቆት ኣራዳድኦም ዘስፍሕ ብመገቶ መንገዲ ነገራት ዝርዳእን ዘረድእን እዩ ንብድሆታ ዝነድቕ እሞ መፍትሒታቶም ዘናዲ መምህር እዩ ብመንፅር ዚ ክርአ ዝግብኦ ነጥብ ግና ንመምህር ዘለና ክብርን እምንቶን ከመይ ይመስል ዝብል ሕቶ እዩ ግደ ሓቂ ዝኾነ ሕብረተሰብ መምህር ነቶም ዘፍቅሮም ደቁ ናብ ብምልኣኽ ብኩሉ መዳይ ብግቡእ ክዓብዩ ምእንቲ ዝለዓለ ሓላፍነት የሰኩሞም እዚ ድማ ኣብ ልዕሊ መምህር ልዑል እምነት ስለ ዘለዎ እዩ እዚ ድማ እዩ ነፀብራቕ ናይ ሓደ መምህር ኣብ ሕብረተሰብ ስለዚ መምህር ኣብ ሕብረተሰብና ልዑል ክብረትን እምንቶን እዩ ዘለዎ ኩሉ ብመምህር እዩ ዝሓልፍ እዚ ተበፂሑ ዘሎ ምዕባለ ድማ ውፅኢት ናይ መምህር እዩ

0: እዚ ሰላምታና ተቐበሉ ፈኖ ኤሪ ቲቪ ኣብ ምክታል ትርከቡ ዝኸበርኩም ተዓዘብትና ከመይ ባኢልኩም ፍርቂ መዓልትን ፍርቓና ኺሉ ንሎሚ ዓርቢ ክልተ ጥቅምቲ ዝተዳለወ ሃገራውን ሃገራውን ዜናታት ሒዘልኩም ቀሪበ ዘለኹ ፊልሞን ዞሜ ንምክታልኩም ብክብሪ ንዓደምኩ ብቐንዲ ርእስተ ዜና ፍለም ሚኒስትሪ ጉዳያት ወፃኢ ኤርትራ መንግስቲ ኢትዮጵያ ንዝወሰዶ ኤምባሲ ናይ ምዕፃውን ኤርትራውያን ዲፕሎማሰኛታት ናይ ምስጓግን ስጉምቲ ዝምልከት መግለፂ ውፅኢ እዩ ቤት ፅሕፈት ሕርሻ ንኡዞባ መንደፈራ ተጠቃምነት ሓመድ ኣልቦ ሕርሻ ንምስፋሕ ን4ባሕቲ እንስሳ ስልጠና ሂቦ ኣህጉራዊ መዓልቲ ናይ ዕድመ ሰብ ፀጋ ብደረጃ ሃገር ኣብ ዕላ ብርዕት ተዘኪራ ኣሜሪካ ነፈርቲ ትስከም መርከብ ውግእ ዝሓቆፈ ኣሃዱ ናብ ዞባ ማእከላይ ምብራቕ ልኢኻ ኣሜሪካ ኣቐዲማ ኣብ ፅላት ፀዓት ካብ ዝገበረቶ ዝዓበየ ወፍሪ ከም ተካይድ ገሊፃ መንግስቲ ሩስያ ብርክት ዝበሉ ዲፕሎማሰኛታት ሃንጋሪ ካብ ሃገሩ ክወፁ ትእዛዝ ኣመሓላሊፉ ዝርዝር ዜና ሚኒስትሪ ጉዳያት ወፃኢ ኤርትራ መንግስቲ ኢትዮጵያ ንዝወሰዶ ኤምባሲ ናይ ምዕፃውን ኤርትራውያን ዲፕሎማሰኛታት ናይ ምስጓግን ስጉምቲ ዝምልከት መግለፂ ውፅኢ እዩ ሙሉእ ትሕዝቱ ይስዕብ
1: ጋዜጣዊ መግለፂ ናይ ኢትዮጵያ ዝሕዝን ተፀባ ተግባር መንግስቲ ኢትዮጵያ ኣብ ዘውፅኦ ጋዜጣዊ መግለፂ ኤምባሲ ኤርትራ ናይ ምዕፃውን 1ሰርተ ኤርትራውያን ዲፕሎማሰኛታት እንተላይ ፈፃመ ጉዳያትን ኣብ ሕብረት ኣፍሪቃ ዝተመደቡ ካልኦት ኤርትራውያን ዲፕሎማሰኛታትን ናይ ምስጓጉን ስጉምቲ ከም ዝወሰደ ኣፍሊጡ ኣሎ ነዚ ዘይምኹኒ ተፃባእ ተግባር ቁኑዕ ንምምሳል መንግስቲ ኢትዮጵያ ንኤርትራ ብቐጥታውን ዘይቀጥታውን ተግባራት ተፃብኦን ምትኩታኹን ንምኽሳስ ዘይፈንቀሎ እምኒ የለን

0: እዚ መስደመ ምስልበጣ እዩ። ግዳ ሓቂ ኢትዮጵያ ኣብ ዝሓለፈ 3 ዓመታት ልዑላዊ መስኮት ባሕሪ ንምርጋፅ ዝሰመየቶ ተፀባይ ኣጀንዳ ንምትግባር ልዑላዊ ወደባትን ግማግም ባሕርን ኤርትራ ንምውራር ቅሉዕን ቀጻልን እውጭ ኩናት ክትክተልን ከተጓዕብዕን ፀኒሓ። ኪነዚ ተንኳይ ውጥን ብምኻድ እውን ኢትዮጵያ ኣብ ኤርትራ ውሽጣዊ ግጭታት ብምስዋር ናይ ስርዓት ለውጢ ንምምፃእ ንዕጡቓት ኤርትራውያን ተቃወምቲ ጉጅለታት ኢላ እትፅውዖም ከተእንግድን ከተዕጥቕን ከም ፀንሐት ናይ ኣደባባይ ምስጢር እዩ። ኣብ ከምዚ ዝበለ ፈታኒ ኩነታት ኤርትራ ክስዕብ ንዝኽእል ሓደገኛ ዕርገት ንምግታእ ብዝብል ተስፋ ነብሰ ግትኣት መሪፃ ፀኒሓ። ኣብዚ ናይ ሕጂ ኩነታት ኤርትራ ተመሳሳሊ ስጉምቲ ብምውሳድ ዲፕሎማስያዊ ዝምድና ምስ ኢትዮጵያ ካብ ምብታኽ ካልእ ኣመራፂ የብላን። ሚኒስትሪ ጉዳያት ወፃኢ ኣስመራ 1 ጥቅምቲ 2026
1: ምምሕዳር ዞባ ጋሽባርካ ኣብ ገስጋስ ትግባር ልምዓታዊ መደባትን ምምሕዳራዊ ኣገልግሎታትን ብሓፈሻ ምስ ዋሕዲ ክራማት ተተሓሒዙ ክሰቱ ብዝኽእሉ ውድሆታትን ኣፈታትሖምን ድማ ብፍላይ ዘተ ይርክብ ብ30 መስከረም ኣባሮንቱ ቃኒዑ ኣብቲ ኣብ ንጥፈታት ክፍልታት ሕርሻን መሬትን ማሕበራዊ ኣገልግሎትና ዘተኮሩ ገምጋማዊ ፀብፀባ ዘቕረበሉ ጋጣሚ ብደረጃ ንዑዞባታት ዝተካየደ ንጥፈታትን ውፅኢቱን ኣፈታትሓ ክርክራት ንጥፈታት ምእካብ ግብሪ ንጥርናፍ ዓድታት ምርጫታት ምምሕዳራት ከባቢ ንስድራ ስዋኣ ዝተገብረ ሓገዝ ዘይሕጋዊ ንእግዳዊ ንጥፈታትን ዘይምኽኑይ ናህር ዋጋታትን ንምቁፃር ዝተወስደ ስጉምታት ከምኡውን ኣብ ካልኦት ምምሕዳራዊ ንጥፈታት ተዘትዩ ኣማሕዳር ዝዋጋ ሽባርካ ኣምባሳደር ማሕሙድ ዓሊ ሕሩይ እቲ ዕላማ ብቐንዱ ኣብ ሕርሻ ትምህርትን ጥዕናን እናተኪሮም ንዝተሰላሰሉ መድባት ብምግምጋም ሓፈሻዊ ኩነታት ክራማትን ምስ ዋሕዲ ዝናብ ተተሓሒዞም ክክሰቱ ዝኽእሉ ተፅዕኖታትን ኣለሊኻ ክውሰዱ ብዝግብኦም ስጉምታት ንምዝታይ ከምኡውን ቅርምነት ህዝቢ ኣብ ምምካት ሰብ ሰርሖን ተፈጥሮዊ ምድሆታት ንምርጋፅ ምዃኑ ገሊፁ ብሰንክቲ ኣብ ክራማት 2026 ዝተኸስተ ዋሕዲ ዝናብ ከጋጥም ዝኽእል ሕፅረት ምህርቲ ሕርሻን ምግቢ እንስሳታትን ልዑል ኣቕልቦ ክግበረሎኹም ዝግባእ ኣብ ድሕነታውን ፀጥታውን ዕማማት ድማ ዕቱብነት ክህሉ ዘዘኻኸረ ኣምባሳደር ማሕሙድ ምግታእ ዘይምኽኑ ይናህሪ ዋጋታት ምቀላል ሽግር ስተማይ ሰብን ጥሪትን ምእካብ ግብሪ መንግስቲ ምትእታዊ ኣማራፂታት ሕርሻ ከምኡውን ምግራብን መደባት ምዕቃብ ሓመድን ማይንዛ ቀዳምነት ክውሃቦም ፀዊዖም ተሳተፍቲ ብወገኖም ውሕስነት መግቢ ሰብን ጥሪትን ንምርጋፅ ዝሕግዝ ንጥፈታት ሕልፊ ካልእ መድባት ቀዳምነት ተዋሂቦ ክትግበር ግብሪ ብግቡእ ዝእከበሉ ሜላ ክተኣታቶ ምውሳኽ ምልክፍቲ ሕማምዓሶ ክፅናዕን ኣቓልቦ ክወሃቦን ማሕበረ ቁጠባዊ ሽግራት ፅጉማት ወገናት ዘቃልሉ ተበግሶታት ክሒሉ ኣልማዕቲ ጀራዲን ድማ ቀረብ መግቢ እንስሳታት ክከብሉ ዝብሉን ካልኦትን ርእቶታት ኣቕሪቦም። ቤት ፅሕፈት ሕርሻ ንዑዞባ መንደፈራ ረብሓታት ተጠቃምነት ሓመድ ኣልቦ ሕርሻ ብምስራፅ ንምስፍሑ ዝዓለመ ስልጠና ን4 እንስሳ ሂቦ ወኪል ኤርና ፊልሞን ትካቦ ዘዳልዎ ፀብፃባ ኣሎ ሚካኤል ሓድጎ ኣቅርቦ እዩ።
2: ቤት ፅሕፈት ሕርሻ ኣብ ንዑዞባ መንደፈራ ተጠቃምነት ሓመድ ኣልቦ ሕርሻ ንምስፋሕ ንሰብዓ 4 እንስሳ ስልጠና ሂቦ ብ29 መስከረም ኣብ ከተማ መንደፈራ ኣብ ዝተዋሃበ ግብራዊ ስልጠና ሓላፊ ጨንፈር ሃብቲ እንስሳ ዞባ ድቡብ ዶክተር ዕቑባዝጊ ክፍል ኣብ ዘስምዖ ቃል ኣብ ምርባሕ እንስሳታት ዝተዋፈሩ ሓረስቶት ቀረብ ሓምላይ ምግቢ ንምውሓስ ስሉጥን ብቕልል ዝበለ ኣገባብ ክዳሎ ዝኽእልን ሜላታት ሓመድ ኣልቦ ሕርሻ ከዘውትሩ መኺሩ ኪላታት ምርባሕ ሃብቲ እንስሳ ኣቶ መሓር ወልደ ብሩኹን ኣቶ ዮናስ ዕቁባ ሚካኤልን ብወገኖ ሓመድ ኣልቦ ሕርሻ ሃልኪ ጉልበትን ማይን ዝቁጥብ ብቕሊሉ ዝዳሎን ኣብ ሓፂር ግዜ ኣብ ጥቕሚ ክውዕል ዝኽእልን ናይ ሕርሻ ሜላ ከም ዝኾነ ብምግላፅ ብፍላይ ንርባሕቲ ናይ ፀባ ከብትን ደርሁን ናይ ቀጠልያ መግቢ ጠለባቶም ኣብ ምምላእ ልዑል ኣስተዋፅኦ ከም ዘለዎ ኣብሪሆም ሓመድ ኣልቦ ሕርሻ ተጠቒምካ ዓመት ሙሉእ ቀጠልያ መግቢ እንስሳ ብምልማዕ ቀለብ ጥሪት ምውሓስ ከም ዝከኣል ዝጠቐሱቶም ክኢላታት ከም ስገም ስርናይን ዕፉንን ዝኣመስሉ ኣዝርእቲ ካብ 5 ክሳብ 16 መዓልትታት ሙጡን ማይ ናስትኻ ዘድልየካ ቀጠልያ መግቢ ምድላው ከም ዝከኣል ሓቢሮም ሓላፊ ቤት ፅሕፈት ሕርሻ ንዑዞባ መንደፈራ ኣቶ በረኸት ተኽለ ስላሰ ብወገኑ ሓመድ ኣልቦ ሕርሻ ተጠቒሞም ጥሪቶም ዝቕልቡ ኣብነቶን ሓርስቶት ከም ዘለዉ ብምሕባር ብፍላይ እቶም ኣብ ምህርቲ ፀባን እንቃቑሖን ዝተዋፈሩ ዝሓሸ ውፅኢት ይረኽቡ ምህላዎም ገሊፆም ምድላው ሓመድ ኣልቦ ምግቢ እንስሳ ካብቲ ኣብ ሓመድ ዝበቁል ኣዝዩ ቅልጡፍ ከምኡ ውን ውሑድ ማይን ጉልበትን ዝሓተት ኣብ ርእሱ ምዃኑ ካብ 1 ኪሎ ዘርኢ ክሳብ 7 ኪሎ ሓምላይ መግቢ ስለ ዝርከቦ ኣርባሒ ከም ዝኾነ እዩ ዝግለጽ።

0: ሓደ ጥቅምቲ ኣህጉራዊ መዓልቲ ናይ ዕድመ ሰብ ፀጋ ብደረጃ ዓለም ንመበል 35 ብደረጃ ሃገርና ድማ ንመበል 31 ግዜ ብዒላ ብርዕ ተዘኪራ ነቲ ስነ ስርዓት ዝተኸታተለት ወኪል ኤርና ተስፋን ክኤል ገብረ ዘዳለዎ ፀብፀባሉ ያሲን ሳልሕ ክቐርቦ እዩ።
1: ኣህግራዊ መዓልቲ ናይ ዕድመ ሰብ ፀጋ ብደረጃ ሃገር ናይ ዕድመ ሰብ ፀጋ ምንጪ ትውፊትን ባህልን ክብርታትን ብዝብል ቴማ ብሓደ ጥቅምቲ ኣብ ዕላ ብርዕ ተዘኪራ ኣብ መምሕዳር ዞባ ዓንሰባ ዋና ዳይሬክተር ክፍሊ ማሕበራዊ ኣገልግሎት ኮሎኔል ተስፋፅን ግርማይ ኣብ ዘቕረቦ ቃል ሕብረተሰብና ብዘለዎ ጭዋ ባህልን ክብርታትን ንናይ ዕድመ ሰብ ፀጋ ዝግባእ ፍቕርን ሓልየትን ከም ዝህብ ምሕባር እዚ ተዓቂቡ ክኸይድን ኣብ መነባብሮ ቁስናት ንክኾኑ ግዳ ናይ ነፍሲ ወከፍ ዜጋ ጾሩን ሓላፍነትን ከም ዝኾነ ኣስሚሩሉ ያታታትና ዓሚቕ ሞራላዊ መልእኽቲ ዘለዎ ምዃኑ ብምጥቃስ ድማ ንኡስ ወለዶ ክመሃረሉን ክመራመረሉን ተገዳስነትን ህንጢነትን ንኸጥሪ ክስራሓሉ ተላብዩ ኮሎኔል ተስፋፅና መወዳእታ እቲ ኣጋጣሚ ከም መድረኽ ምውራስን መኾስካስ ክብርታትን ብምዃን ናይ ዕድመ ሰብ ፀጋ ሙሳዶ ኸመም ዝርኢሉ ባይታ ንምርጋፅ ከይተሓለልና ንምስራሕ መብፅዓ እናኣተወሉ ዕለት ከም ዝኾነ ሓቢሩ ኣብ ማሕዳሪት ንእዞባ ዒላ በርዕድ ወይዘሮ ዓሻ ዓሊኖር ብወገና ናይ ዕድመ ሰብ ፀጋ ምንጪ እሩን ባህሊ ክብርታት እምነትን ሞራልን ብምዃኖም ዝግባእ ክብርን ክንክንን ክግበረሎም ከም ዝግባእ ገሊፃ ኣብቲ ጋጣሚ ዝተረኽቡ ናይ ዕድመ ሰብ ፀጋ ንባህሊ ታሪክን ክብርታትን ሕብረተሰብናን ኣገባባቱን ዝገልፅ ምስክርነት ቀሪቡ ሓደ ጥቅምቲ ኣህጉራዊ መዓልቲ ናይ ዕድመ ሰብ ፀጋ ብደረጃ ዓለም ንመበል 35 ብደረጃ ሃገርና ድማ ንመበል 31 ግዜ ተዘኪራ
0: ቤት ፅሕፈት ትምህርቲ ንእዞባ ዓዲ ቀይሕ ኣብ ዓመት ትምህርቲ 225 226 ኣብ ሃገራዊ ምርመራ ሻምናይ ክፍሊ ማለት ጀነራል 80 ልዕሊኡ ነጥቢ ንዘምፅኡ 22 ደቂ ኣንስትዮ ዝርከብኦም 48 ተምሃሮ ብሓደ ጥቅምቲ ሽልማት ቁሓይቱ ዓዲሉ ኣብቲ ጋጣሚ ሓላፊ ኣብያተ ትምህርቲ ንእዞባ ዓዲ ቀይሕ መምህር በየነ ተስፋይ ሽልማት ቁሓይቶ ልዕሊ ነጥቢ ንዘምፅኡ ተሃበርም ተምሃሮ ዝውሃብ ምዃኑ ብምጥቃስ ተሸለምቲ ካብ ማእከላይ ደረጃ ኣብያተ ትምህርቲ ቋሓይቶ ሚዐይ መሓዛ ዳግን ዑናቡር ኢግላን ሓዋፁን ምዃኖም ኣብሪሑም ተራ ወለድን መምሃራንን ኣብ ዓወት ተምሃራይ ወሳኒ ከም ዝኾነ ዮሃና ድሕሪ ምባል ተሸለምቲ ኣብ ናይ ካልኣይ ደረጃ ትምህርቶም ብሉፃት ክኾኑ ፃዕሮም ክሕይሉ ምዒዱ ኣብ ማሕዳር ንዞባ ዓዲ ቀይሕ ሓቶ ሃብታይ ተስፋ ዝግበ ወገኑ ምትብባዕ ተምሃራይ ንመስርሕ ምምሃርን ምስተምሃርን ንቅድሚት ካብ ዝደፍኡ ረቑሒታት ስለ ዝኾነ ኣብ መጻኢ ብዝለዕለ ክድፍእ ኣሉ ተላብዩ ጨንፈር ማሕበር መምሃራን ዞባ ደቡባዊ ቀይሕ ባሕሪ ምስ ጨንፈር ሚኒስትሪ ትምህርቲ ብምውሃድ ዓቕሚ መምሃራን ቅድመ ትምህርቲ ንምሕያል ስልጠና ወዲቡ እቲ ብ26 ከምኡን 29 መስከረም ብግብርን ክልሲ ሓሳብን ዝተካየደ ስልጠና ኣብ ኣገባብ ኣመሃህራ ምድላው ሰሙና ውጥን ኣተኣላለያ ህፃናትን ስነ መምህርናን ዘተኮረ እዩ ነይሩ ነዚ ኣብ ምዕባለ ቆልዑ ዘተኮረ ስልጠና ዝሃበ ኣብ ጨንፈር ትምህርቲ ዞባ ደቡባዊ ቀይሕ ባሕሪ ሱፐርቫይዘር ቅድመ ትምህርቲ መምህር ዓሊ ሓንዱ ኣብ ረብሓታት ኣገልግሎት ቅድመ ትምህርቲ መምዘን ምክታል ደረጃ ምዕባለ ቆልዑ ኣወፃፃ ውጥን ኣብ ውህብ ክፍለ ግዜን ዝስራሕ ንጥፈታትን ከምኡውን ኣብ ሞያዊ ስነ ምግባር መምሃራን ኣተኪሩ መብሪህ ሂቡ ሓላፋ ዶ ቅድመ ትምህርቲ መምህር ሃይለ ማቴዎስ ብወገኑ ቀንዲ ዕላማ ናይቲ ስልጠና መምሃራን ቅድመ ትምህርቲ ኣብ ኣተኣላለያ ቆልዑ ንዝፀንሐን ኣፍልጦ ኣበሪኸን ንዝለዓለ ዕብትን ምዕባለን ቆልዑን ክሰርሐ ምዃኑ ሓቢሩ ኣብ ዞባ ደቡባዊ ቀይሕ ባሕሪ ሓላፊ ጨንፈር ትምህርቲ መምህር ፍሳሃየ ኪዳኒ ድማ እቲ ስልጠና ኣገዳስነቱ ተራእዩ ኣብ መፃእውን ከም ዝካየድ ብምጥቃስ ሰልጠንቲ ንዝቐሰምኦ ፍልጠት ኣብ ተግባር ከውዕልኦ ኣብ ከባቢኦም ንዝርከቡ ማሓደርቲ ርእሰ መምሃራንን ህዝብን ጥቡቕ ዝምድና ብምፍጣር ድማ ውፅኢታዊ ስራሕ ከዓያ ተሓሳሲቡ ኣብ ዞባ ደቡባዊ ቀይሕ ባሕሪ ኣብ ዓመተ ትምህርቲ 224 225 ካብ 23 ዘይሓልፍ ዝነበረ ቁፅረት ትካላት ቅድመ ትምህርቲ ኣብ 225 226 ናብ 77 ከም ዝዓበየ እቲ ዝተረኸበ ሓበሬታ ኣፍሊጡ ኣብ ንእዞባ ፅሮና ነበርቲ ምምሕዳራት ከባቢ ድብን ጎበለን ብማእከል ዓዶም ሰንጢቑ ዝሓልፍ ፅርግያ ደቂ ኣምሓረ ፅሮና ብምሩፅ ሓመፂ ይፅጉኑ ኣለዉ ኣብቲ ሰሙናዊ ዝካየድ ዘሎ ወፈራ ኣብ ሓደ እብረ ልዕሊ 350 ጉልበት ሰብ ይሳተፍ ከም ዘሎ ዝሓበሩ ማሓደርቲ ናይተን ምሕዳራት ከባቢ እቲ ስራሕ ቀፃሊ ምዃኑ ሓቢሮም ኣዛዚ ናይታ ኣብቲ ስራሕ ትሳተፍ ዘላ ኣህዶ ህዝባዊ ሰራዊት ብወገኑ ኣብቲ ከባቢ ዝሰላሰል መደባት ልምዓት ንምዕዋት ወትሩ ድልዋት ምዃኖም ገሊፆም بغل وجن بيت صفات عيون محبرة ودحنتنا من زوا صورنا نتسعن حد نصقومات مهارون نعمت ملو زجل قلومنا وتتمر تعديلهم حلافت بيت صفات عطوا مسجنا في الصهاي تعلما بقطبة وتسجم كان معدة تمر تزجل له وجنات كهلون مع رمضان أنتمرتم بجبو خكات عطلون كان زخنا بمتكاس كم نيز حلف عمت عطمكرو وتسيتها وخمس خنا جليزهم بمحدار نزوب 4 اسمرا اب لمعتا ومدوات نستوافروا عبالات حيلتات من كل خال نايم سحن مزنقع نقدر توديبهم ابتبا حدا تقم تستخيرن وانا كياد سرح محدار زوبا ماكل اتو زر يتولد برهان استرخولنا غاطامي اما حداريت نزوبا ويزرو الغانش توكو ابز سمعتو قال جغان عبالات حيلتات من كل خال كينو حلوا هاجر اب لمعتا ون تحت ارصاون مدوات توافيرو زحبن سرح يسلاسل كم زلو بمتقاس እቲ ምስ ውዕለቶም ዘይዳረግ እንግዶት ምስጋና ንምቕራብን ንምትብባዕ ምንከን ዝኾነ ኣረጋጊፃ ኣዛዚ ናይታ ኣብ ንእዞብ 4 ስምራ ኣብ ማእቶታዊ ስራሕ ተዋፊራ ትርከብ ኣሃድቡ ወገኑ ብህዝብን ምሕዳርን ዝተገብረሎም እንግዶት ብምምጓስ ብህዝብን መንግስትን ዝተዋሃቦም ተልእኾ ንምፍፃም ወትሩ ድልዋት ምዃኖም ገሊፆም ዝስዕብ ዜናታት ሃገራት ወፃኢ ኩብራት ተዓዘብትና ንምክታልኩም ደጊምና ብክብሪ ንዕዳም ዜና ወፃኢ ኣሜሪካ ነፈርቲ ትስካም 4 መርከብ ውግእ ዝሓቆፈ ሓድሽ ኣሃዱ ናብ ዞባ ማእከላይ ምብራቅ ከም ዝለኣኸት ሓቢራ እዚ ልዕሊ 2,000 ኣባላት ሓይሊ ባሕሪ ዘጠቕለለ ወታደራዊ ኣሃዱ ምስ ኢራን ኣብ ዘዳውብ ከባቢታት ከም ተፀግዒ ዝቃላሕ ዘሎ ኣሜሪካ ክሳብ ዝመፅ ወርሒ ሕዳር ኣብቲ ከባቢ ገዚፍ ኣሃዱ ከም ትቐውም ብምጥቃስ እዚ ተላኢኹ ዘሎ ኣካል ናቱ ምዃኑ ኣረዲኣ ነዚ ስጉምቲ ዝኾነነት ኢራን ክመፃ ዝኽእል መጥቃዕቲ ንምምካት ምድለዋታ ከም ተፀፍፍ ትገልፅ ስለ ዘላ ቀለውላዊ ዞባ ማእከላይ ምብራቅ መሊሱ ከም ዝኸርር ይእመት ኢራን ኣብ ልዕሊኣ ተወሳኺ ወታደራዊ ስጉምቲ ንዝውሰድ ኣዲማ ዘይተጠቕምነትሉ ፅዋር ከም ተዋፍር እውን ኣጠንቂቓ ኣላ እዚ ከምዚ ኢሉ እንከሎ ምዝ ሓድሽ ወታደራዊ ምንቅስቃሳት ተኣሳሲሩ ዋጋ ነዳዲ ካብቲ ዝቐነዮ ብንኡስ መጠን ከም ዝወሰኸ ተገሊጾም ኣሜሪካ ኣቐዲማ ኣብ ፅላጥ ፀዓት ካብ ዝገበረቶ ዝዓበየ ወፍሪ ከም ተካይድ ፕረዚደንት ዶናልድ ትራምፕ ሓቢሩ እቲ ግዙፍ ወፍሪ ኣብ ቴክሳስ መመንጨው ፀዓት ኤሌክትሪሲቲ ኣብ ኣላስካ ድማ 8 ኒክለሳዊ ትካላትን መስመር ተፈጥሮዊ ጋዝን ንምህናፅ ዝዓለመ ምዃኑ ተገሊጾም እቲ ውጥን ደቡብ ኮርያ ኣብኣሜሪካ ክትገብሮ ተሰማሚዓ ብዘላ ናይ 200 ቢልዮን ዶላር ወፍሪ ከም ዝሰላሰል እዩ ፕረዚደንት ትራምፕ ሓቢሩ ዘሎ ፕረዚደንት ትራምፕ ኣብ ኣምሳያ ናይቲ ደቡብ ኮርያ እትገብሮ ጠዋ ወፍሪ ናብ ኣሜሪካ ንእትልእኾ ፍርያት ዝውሰን ቀረፅ ናብ 15 ሚታዊት ክወርድ ምዃኑ ረድዩ እዚ ኣብ 2032 ክዛዘም ትፅቢ ዝግበረሉ ዘሎ ግዙፍ ፕሮጀክትታት ውሕስነት ፀዓት ኣሜሪካ ንምርጋፅ ተረው ልዑል ምዃኑ ይእመት መጠን ክዙን ነዳድን ጋዝን ኣሜሪካ ናንቆልቆሎ ይኸይድ ከም ዘሎ ዝፍለጥ ኮይኑ ፕረዚደንት ትራምፕ ንምትክኡ ወፍሪ ከም ዝሰፍሕ ክገልፅ ፀኒሑ ኣሎ መንግስቲ ሩስያ ብርክት ዝበሉ ዲፕሎማሰኛታት ሃንጋሪ ካብ ሃገሮ ክወፁ ትእዛዝ ኣመሓላሊፉ እቲ ስጉምቲ መልሰ ግብሪ ናይቲ መንግስቲ ሃንጋሪ ኣብ ዝሓለፈ ወርሒ መስከረም ኣብ ልዕሊ ዲፕሎማሰኛታት ሩስያ ዝወሰዶ ናይ ምስጓግ ውሳነ ምዃኑ ተገሊጹ ኣሎ በዚ መሰረት እቶም ዲፕሎማሰኛታት ኣብ ውሽጢ 2 ሳምንታት ካብ ሃገሮ ክወፁ መንግስቲ ሩስያ ኣዚዙ ኣሎ እቲ ሓድሕዳዊ ስጉምትታት ንዲፕሎማስያዊ ዝምድና ክልቴና ሃገራት በዕሉ ተኸፀልዎ ከምዝኽእል ይእመት ኣሎ እዚ ከምዚ ኢሉ እንከሎ ዝዓበየ ናይ ጋዝ ጠለባታ ካብ ሩስያ ትሽምት ሃንጋሪ ተፈጢሩ ዘሎ ሓድሽ ዲፕሎማስያዊ ምዕባለታት ቁጠባዊ ሃስያ ከስዕበላ ከምዝኽእል ይጥቃስ ኣሜሪካን ብራዚልን ኣብ ምምዕባል ንግዳዊ ዝምድና ትዝቲ ሓባራዊት ጉጅለ ንምቓም ተሰማሚዐን እታ ጉጅለ ኣሜሪካ ኣብ እታዊ ፍርያት ብራዚል ክትውስኖ ብዝፀንሐ ትወሰኺ ቀረፅ ተፈጢሩ ዘሎ ንግዳዊ ዘይምቅዳው ኣተኪራ ከም ተዘራርብ ኣፍሊጡሎ ወከልቲ ንግዲ ኣሜሪካን ብራዚልን ኣብ ዝሓለፈ ቀረባ መዓልትታት ውፅኢታዊ ምንባሩ ዝገለጾ ዝርርብ ከም ዘካየዱ ምግላፆም ዝከር እዩ ኣሜሪካ ኣብ ዝተወሰነ ፍርያት ብራዚል ኣስታ 37 ሚታዊ ተወሳኺ ቀረፅ ወሲና ከም ዘላ እዚ ድማ ንኣስታት 23 ሚታዊት ካብቲ ብራዚል ናብ ኣሜሪካ ትገብሮ ሰደድ ባዕሎታ ጸሊዎ ከም ዘሎ ጸብጻባት ይረድኡ ብራዚል ኣብ ቀዳማይ መንፈቕ 2026 ናብ ኣሜሪካ ልዕሊ 17 ቢልዮን ዶላር ዝግመት ሰደድ ከም ዝገበረ ዝጠቕሱ ጸብጻባት ምስቲ ናይ ቅድሚ ዓመት ተመሳሳሊ ዋርሒ ክነጻጸር ከሎ ብልዕሊ 13 ሚታዊት ከም ዝነከ ይረድኡ ዜና ንምዝዛም ኣርእስታት ክደግመልኩም

ሰራተኛታት ናይ ምስጓጉን ስጉምቲ ዝምልከት መግለፂ ውፅኢ እዩ። ቤት ፅሕፈት ሕርሻ ምንኡ ዞባ መንደፈራ ተጠቃምነት ሓመድ ኣልቦ ሕርሻ ንምስፋሕ ን4 እንስሳ ስልጠና ሂቦም። ኣህጉራዊ መዓልቲ ናይ ዕድመ ሰብ ፀጋ ብደረጃ ሃገር ኣብ ዕላ ብርዕት ተዘኪራ። ኣሜሪካ ነፈርቲ ትስከም መርከብ ውግእ ዝሓቆፈ ኣሃዱ ናብ ዞባ ማእከላይ ምብራቕ ልኢኻ። ኣሜሪካ ኣቐዲማ ኣብ ፅላት ሰዓት ካብ ዝገበረቶ ዛዕበየ ወፍሪ ከም ትካየድ ገሊፃ። መንግስቲ ሩስያ ብርክት ዝበሉ ዲፕሎማሰኛታት ሃንጋሪ ካብ ሃገሩ ክወፁ ትእዛዝ ኣመሓላሊፎም። ዜናታት እዛዝ ንሎም ዝተረፉ መድባትና ንሓድገኩም ብወገነይ ሰላም ኣልቲ እዩ።

0: ሰላም ከመይ ፅኒሕኩም ክቡራትን ክቡራን ተኸታተልቲ ዕለታዊ ዜና ስፖርት ሒዘልኩም ቀሪበ ዘለኹ ሮቤል በርኸት ንምክታልኩም ብክብሪ ዕድም
1: ስፖርታዊ ውርድራት ምምሕደራዊ ክፍልታት ሚኒስትር ምክልኻል ብሶንን ሰሉስን ብውርድራት ኩዕስ ምርብብን ኩዕስ እግሪ ደቂ ኣንስትዮን መዛዘሚ ቀዳማይ ዙርያ ኣካይዶም ኣብ ኩዕሶ መርበብ ደቂ ተባዕትዮ ሳቡርኒ ዒታሮ ኣከታቲላ 25 ብ22 25 ብ15 ከምኡውን ኣብ ሳልሳይ ዕብረት ፀወታ ገዲም ተፃወታይ ጋንታ ዒታሮ ኣብርሃለይ ግርማይ ብዘርኣዮ ጉድለ ዲስፕሊን ካብ ፀወታ ብምስጓግ ሳቡር ነዚ ሃጓፍ መዝሚዛ ብገፊሕ ውፅኢት 25 ብ5 ብምስዓር ብድምር ውፅኢት 3 ባር ተዓዊታ ናብ ዝቕፅል ሰጊራ ዝሰዕቢ ፀወታ ሓሊበት ምስታ ንገዲም ስነ ጥበበኛ ሃብተ ስላሴ ኣብርሃ ዓይኖመ ኣብ መሳርዓት ፀንበረት ዋልታ ገጢማ ሓሊበት ነዛ ውርድር ኣቕሊላ ብምርኣይ ንተቐየርቲ ተፃወታያ ኣሰሊፋ ዋልታ ኣብ ፋልሜት ሴት ክትዕወትን ከላ ኣብ ዝቕፅላ እብሪ እናተበራርያ ናብ ማዕረ ውፅኢት 2-2 ኣምሪሐን ኣብ መፈላለየት ክፋል ሓሊበት ንምኩራት ተፃወታ ኣሰሊፋ ብፅቢ ውፅኢት ከዓ 3-2 ተዓዊታ ብሰሉስ ካብ ዝተኸየደ ኩዕስ ምርበብ ደቂ ኣንስትዮ ኣብ 5 ውርድራት ስዕረት ዝበሃል ከይጣዕማ ዝተረኸባ ሳቡርን ኣባሓነን ኣብ ዝገጠማሉ ሳቡር ካብ ናይ ዝሓለፈ ፀወታ ሓይላ ቀሪባ ነታ ብስሒ ደገፍታ ኣኽቲታ ዝቐረበት ኣባሓኒ 2 ባሉ ብምስዓር ድማ ናይ ዘይተሰዓርነት ጉዕዞኣን ቀዳማይ ደረጃ ናውሒሳ ዓራቅ ንዋልታ ዓዲማ 2 ባሉ ብምዕዋት ራብዓይ ደረጃ ሒዛ ናብ ዝቕፅል ሰጊራ ኣብ ኩዕሶ እግሪ ደቂ ኣንስትዮ ሳቡር ምስ ሂምቦል ገጢማ ሳቡር ሰሊጥዋ ካብ ሊሄም ዕቁባይ 3 ካብ ሩታ ሙሴ ድማ ሓንቲ ሸቶ ብምርካብ ብድምር ውፅኢት 4 ባሎ ተዓዊታ ንዒታሮ በሊፃ ሳልሴይቲ ኮይና ሓሊፋ ዋልታ ምስ ኣባሓኒ ኣብ ዝገጠማሉ ዋልታ ብገፊሕ ውፅኢት 10 ባሎ እያ ተዓዊታ ኣብዛ ግጥም 5 ካብ ደናይት ፍፁም 3 ካብ ባን ዕቁባይ ሓንቲ ካብ ፊዮሪ ዕቁባ ሚካኤል ከምኡውን ተፃወቲት ኣባሓኒ ፌቨን ሰመረ ናብ ገዛ ኣልዳታ ብዘመዝገበታ ሸቶ 10 ባሎ ተዓዊታ ደናይት ፍፁም ከዓ ብ10 ሸወታት ንብልፅቲ ኣመዝጋቢ ሸቶ ትቕልሶላ እዚ ከምዚ ኢሉ እንከሎ ስፖርታዊ ውርድራት ምምሕደራዊ ክፍልታት ሚኒስትር ምክልኻል ብውርድራት ኣትሌቲክስ ይቕፅል ብሓሙስ ኣብ ዝተፈላለየ ርሕቀት ዝሸፈነ ውርድር ይካይዱ ዘተረኸበ ውፅኢት ድማ ኣብ ናይ 100 ሜትሮ ደቂ ኣንስትዮ ፌሩስ ተስፋይ ካብ ዒታሮ ደሊና ዮሴፍ ካብ ዒታሮ ኢየሩሳሌም ኣባዲ ካብ ሓሊበት ኣብ ናይ 400 ሜትሮ ደቂ ኣንስትዮ ሉልያ ወልደ ዮሃንስ ካብ ዓራግ ኢየሩሳሌም ኣባዲ ካብ ሓሊበት ፊልማዊት ኣብርሃ ካብ ዓራግ ኣብ ናይ ደቂ ተባዕትዮ ድማ ዑስማን ሱሌማን ካብ ዒታሮ ኣታክልቲ መዓሾ ካብ ዒታሮ የርግኣለም ጥዑም ምዝጊ ካብ ሳቡር ኣብ 1500 ሜትሮ ደቂ ኣንስትዮ ለዋም ፀሓየ ካብ ዋልታ ሙዚ ተስፋይ ካብ ሳቡር ጀዋሂር ስዒድ ካብ ዓራግ ኣብ ደቂ ተባዕትዮ ማቴዎስ መገሻ ካብ ሂምቦል ሳምሶም ግብረ መድህን ካብ ሓሊበት ኣብርሃም ዘርኣይ ካብ ሓሊበት ተዓዊቶም ኣብ ናይ 10,000 ሜትሮ ኣብ ናይ ደቂ ተባዕትዮ ካብ ዝተኻየደ ደጎል ተኽሉ ካብ ዒታሮ ኤቨኔዘር ሙሴ ካብ ሂምቦል ክብሮም ተስፋ ገርግሽ ካብ ሳቡር ብምዃን ክዕወትን ከለዉ ኣብ ልዕለት ዝላ ክልቲ ፀወታ ድማ ኣብ ናይ ደቂ ኣንስትዮ ናስራ መሓመድ ካብ ሳቡር ልዋም ፀሓየ ካብ ዋልታ ደሊና ዮሴፍ ካብ ዒታሮ ኣብ ናይ ደቂ ተባዕትዮ ኣዶናይ ኣፈወርቂ ካብ ሓሊበት ብ200 ሜትሮ ብምዝላል ኣብ ውርድራት ክፍልታት ሚኒስትር ምክልኻል ካብ ዝተኻይዱ እቲ ዝለዓለ ክብሪ ወሰን ኮይኑ ተመዝጊቦም ንዕኡ ስዒቦም ድማ

0: ዳዊት ኣስመሮምን ጸጋይ ዘርእዝ ግን ካብ ኣባሓኒ ተዓዊቶም ምምሕዳር ዞባ ማእከል ንዕውታት ኣትሌታት ሻምፒዮን ኣፍሪቃ ከተማ ኣክራን ንዕውታት ኣትሌታት ሻምፒዮን ዓለም ከተማ ኮፐንሃገን ደኒማርክን ደቂ ኣንስትዮን ደቂ ተባዕትዮና ተባቢዖም ኣብቲ ኣብ ሰዓታት ድሕሪ ቀትሪ ዝተኻየለ ናይ ምትብባዕ መደብ ፕረዚደንት ፌደሬሽን ኣትሌቲክስ ዞባ ማእከል ኣቶ ክብሮም ተኽለ ኣብ ዘስምዖ ናይ ምኽፍት ቓል ቀንዲ ዕላማ ናይቲ ዝተኻየለ ምትብባዕ ነቶም ኣንጸባራቕ ዓወት ዘመዝገቡ ኣትሌታት ክብሪ ምሃብ ንኻልኦት ኣትሌታት ድማ ቅዱስ ቅንኢ ንምሕዳር ምዃኑ ገሊጾም ዋና ዳይሬክተር ክፍሊ ባህልን ስፖርትን ዞባ ማእከል ኣቶ ኣስመሮም ጸጋ ብርሃን ኣብ ዘስምዖ ቓል ድማ ስፖርት ብልዑል ተሳታፍነትኩም ብሓፈሻ ምምሕደራት ንኡሳን ዞባታት ከምዝሕይል ጠቒሱ ነቶም ሎሚ ዕለት ዝሽለሙ ዘለዉ ኣብነታውያን ኣትሌታት ዝረኽቦ ዓወት ብምዕቃብ ንቐጻሊ ብደረጃ ዓለም ኣብ ዝካየድ ውድድራት ዓወታት ክሓፍሱ ዘኻኺሮም ዋና ካይዲ ስራ ምምሕዳር ዞባ ማእከል ኣቶ ዘርኢት ተወልደ ብርሃን ኣብ መደብ ደምታ ኣብ ዘስምዖ ቓል ስፖርት ብዜካ ምሉእ ጥዕና ክትውንን ዝህልው ኣበርክቶ ኣብ ሃገራውን ኣህጎራውን ተፈላጥነት ዝለዓለ ግደ ስለ ዘለዎ ምምሕዳር ዞባ ማእከል ስፖርት ብዓይነትን ቁፅፅርን ምዕባይ ብዝሓይለ ከም ዝሰርሕ ድሕሪ ምግላጽ ንኹሎም ዕውታት ኣትሌታት የውሃና ኢሎም ኣብቲ ዕለት ንዕውታት ኣትሌታት ሰርቲፊኬትን ገንዘባዊ ምትብባዕን ብምሃብ ናይ ድራር እንግዶት ተኻይዶም ግጥማት ኔሽንስ ሊግ ኤሮጳ ቐጺሉ ፖርቱጋል ኣብ ዲኒማርክ ተዓዊታ ክሎፕ ቀዳማይ ዓወት ኣስተማቒሮም ሓለቓ ጋንታ ክርስቲያኖ ሮናልዶ ዝገደፋ ፖርቱጋል ኣቲዋ ዝቕኒ ዕግርግር ተጻዊራ ብሸቶታት ካንሴሎ ራሞስ ቬቲንያ ንፈለማ ግዜ ንሃገራዊት ጋንቲኡ ዘመዝገባ ሸቶን ፍሊክስን ኣብ ልዕሊ ዴኒማርክ 4-2 ተዓዊታ ንምድባ ብምሉእ 9 ነጥቢ መሪሐቶም ፖርቱጋል ምስ ሓለቓ ጋንታኣን ኣብ ዝሓለፉ ልዕሊ 10 ዓመታት ኣዋንጭ ዓለምን ኤሮጳዊ ውድድራትን ወኪሉ ኣብ ቤይቲ ክብርታት ዘጓናጽፋ ክርስቲያኖ ሮናልዶ ድሕሪ ምብተኻ ራፋኤል ሊኦ ንቝፅሪ 7 ማልያ ካብ ሮናልዶ ተረኪቡ መሊስዋ ክጻወት ከሎ ፍሊክስ ኣብ 3 ተኸታታሊ ራሞስ ድማ ንኽልተ ጸወታ ሸቶታት ኣመዝጊቦም ዴኒማርክ ንኽልተ ሸቶታታ ካብ ዳምስጋርደን ሆይላንድን እያ ኣመዝጊባተን ኣብ 46 ድቕ ሕገም ብቐይሕ ዝተባረራ ኖርዌይ ኣብ ዌልስ ዝሓዘቶ መሪሕነት ኣረኪባ 2-1 ተረቲዓ ዌልስ ካብ ጀምስን ዊልያምስን ንኽልተ ሸቶታታ ክተመዝግብን ከላ ኖርዌይ ካብ ቦብያ ነታ እንኮ ሸቶ ኣመዝጊባ ስለዚ ኣብ ምድብ 4 ፖርቱጋል ብምሉእ 9 ነጥቢ ትመርሕ ዴኒማርክ ዌልስን ኖርዌይን ብማዕረ 3 ነጥቢ ይስዕባኣ ብቐዳሞት 2 ጸወትኡ ንጀርመን ዝመርሓ ዓወት ዘየስተማቕረ የርገን ክሎብ ንሰርቢያ ብሸቶታት ቢሾፍን ቨርትስን 2 ባዶ ረቲዑ ፈላሚ ዓወት ኣመዝጊቦም ኣብ ምድብ 2 ጀርመንን ሆላንድን ዝርከብኦ ምድብ ትቕልሶ ዘላን ኣብ ዝሓለፈ ጸወትኣ ንጀርመን ዘረትዐትን ግሪኽ ምስ ሆላንድ እውን 2-2 ተፈላለያ ብ7 ነጥቢ ትመርሐላ ቫንዳይክን ራይንደርስን ድሕሪ ዕረፍቲ 2 ሸቶታት ኣመዝጊቦም ንሆላንድ ካብ ስዕረት ኣናጊፎም ብፍላይ ሸቶ ራይንደርስ ኣብ መበል 89 ድቕ ተመዝጊባያ ንዛቪ ካብ ፈላሚ ስዕረት ምምዝጋብ ገላጊላቶም ግሪኽ 7 ሆላንድ 5 ጀርመን 4 ሰርቢያ ባዶ ነጥቢ ኣለወን ዞሊስ ማህረምቲ ጭዋዳ ኣጋጢምዎ ካብ ጸወታ ክርሐ ምዃኑ ተገሊጾም ናይ ክንፊ ጥቃዕቲ ኣርሰናል ክሪስቶስ ዞሊስ ሃገሩ ግሪኽ ኣንጻር ሆላንድ 2-2 ኣብ ዝተፈላለየትሉ ጸወታ ምስ ኣጋጥሞ ማህረምቲ ጭዋዳ ኣብ መበል 18 ድቕ ተቐይሩ ክወፅእ ተረኣዩ ሎሚ ዘካይዶ ሕክምናዊ ምርመራ ዝያዳ ንማህረምቱ ዘነጽር እንተኾነ እኳ ማህረምቲ ግን ቀሊል ከም ዘይኮነ ይግለጽ ኣሎ ኣቨርትስ ኣንጻር ሆላንድ ኦዲጋር ኣንጻር ፖርቱጋል ዞሊስ ድማ ኣንጻር ሆላንድ ዝተሃርምዎ ኣርሰናል ኣብ ከቢድ ሻቕሎት ከም ትርከብ ይግለጽ ኣብ መጻረይ ዋንጫ ኣፍሪቃ 2027 ኣብ ምድብ 4 ሃገራዊት ጋንታ ኤርትራ ትርከቦ ጊኒ ኣንጻር ኬንያ ገጢማ 1 ባዶ ተዓዊታ ኣንጻር ደቡብ ኣፍሪቃ ስዕረታ መዝጊባ ዝነበረት ጊኒ ብ3 ነጥቢ ኣብ ካልኣይ ተርታ ተሰሪዓላ ደቡብ ኣፍሪቃ ብምሉእ 6 ነጥቢ ቐዳመይቲ ጊኒ ብ3 ነጥቢ ካልአይቲ ኬንያ ብ1 ነጥቢ ብጽብለታ ሸቶ በሊጻ ሳልሰይቲ ሃገራዊት ጋንታ ኤርትራ ብጽብለታ ሸቶ ተበሊጻ ብ1 ነጥቢ ኣብ ረብዓይ ተርታ ይርከባ ካብ 2 ጸወታት ዝቕጽል ጸወታ ኣግማል ቀይሕ ባሕሪ ኣንጻር ጊኒ 2 እግሪ ኣብ ወርሒ ሕዳር ይጽበያ ኣብ መወዳእታ ተወሳኺ ዜና 8 ጊዜ ተዓዋቲ ባለንዲኦር ኣርጀንቲና ወጥቃዒ ሊዮኔል ሜሲ ካብቲ ኣብ ኣርጀንቲና ዝዓበየ ዩኒቨርሲቲ ዝኾነ ዩኒቨርሲቲ ቦነስ ኣይረስ ናይ ክብሪ ዶክተር ተቐቢሎም እዚ ወዲ 39 ዓመት ኣብቲ ዝመጽእ ሰሉስ 6 ጥቅምቲ ናይ መፋኑ ጸወታ ኣንጻር በኒን ዘካይዶ ናይ ምሕዝነት ጸወታ ወግዓዊ ናይ ክብሪ ዶክተርን መፋኖውን ክግበረሉ እዩ
1: ባርከስ ክቡራትን ክቡራን ተኸታተልቲ ንሎም ዘዳለናይ ዕለታዊ ዜና ስፖርት እዚ ክትከታተልዎ ፅናሕኩም እዩ ነይሩ ምስ ዝተረፉ መደባትና ንሓድገኩም ቦገነይ ሰላም

0: ንዞባ ጋሽ ባርካ ካብ ዘቆሞ 16 ንኡሰን ዞባታት ሓደ እዚ ጎቦታትን ስንጭሮታትን ኣብ ዝዓብለሎ ከባቢ ዝርከብ ንዞባ ለጉዓን ሰባ እዩ። እዚ ንዞባ እዚ ብሰሜን ምዞባ ዓንሰባ፣ ብደቡብ ምዞባ ደቡብ፣ ብምዕራብ ምስ ንዞባ መንሱራ፣ ብምብራቅ ከዓ ምዞባ ማእኸል ዝዳወብ ኮይኑ 13 ምሕደራዊ ከባብታትን 22 ዓድታትን የጠቓለሉ። ኣብዚ ገጠራት ዝብቃዓሉ ዘለዋ መድረኽ ክስመይ ዝከኣለሉ ዘሎ እዋን ሓያሎ ዓድታት ስርበተኻዊ ለውጥታትን ምዕባለታትን ኣብ ምምዝጋብ ይርከባ። ካብቲ ኣውራን መሰረታውን ጠለባት ድማ እቲ ምዕሩይ ዝርግሕን ዝተመጣጠንን ምዕባልን ኣብ ኩሉን ንኹሉን ብማዕረ ንምብጻሕ ተባሂሉ ብወፃዕሪ ህዝብን መንግስትን ክዋደ ጸኒሕን ዘሎን ማሕበራዊ ኣገልግሎትን ምስኡ ተኣሳሲሩ ዝረአ መዳያትን እዩ። ነበርቲ ዓድታት ንዞባ ለጉዓን ሰባ ድማ ተጠቀምቲ ናይቲ ዕድል ኮይኖም ካብ ዝርከቡ ዘለዉ ዜጋታት እዮም። ቀንዲ ንነበርቲ ናይዚ ንዞባ ዝነበረ ጸገም ማይ እዩ። ማይ ንኹሉ ማሕበራዊ ኣገልግሎት ኣዝዩ ወሳኒ ግደ ኣለዎ። ማይ ህይወት እዩ። ማይ ምንባር እዩ። ማይ ምቕጻል እዩ። ካብ ንምሳይ፣ ንጽሬት፣ ንሕርሻን ካልእ ማሕበራዊ ህይወትን ሓሊፉ ኣብ ኩሉ ጽላታት ወሳኒ ግደ ዘለዎ እዩ። ነበርቲ ናይዚ ንዞባ እምበኣር ብሰንኪ ዝነበሮም ጸገማት ማይ ክሽገሩ ተራእዮም እዮም። ዋሕድን ሕጽረትን ማይ ንዅሉ ኣባል ሕብረተሰብ ጸሉ ጉዳይ እኳ እንተኾነ፣ ብፍላይ ግን ኣብ ልዕሊ ኣዴታት ነፍሰ ጽሮትን ቈልዑን ዘውርዶ ሃስያ ቀሊል ኣይኮነን። ነበርቲ ዓድታት ነጉዓን ሰባ እውን ማይ ንምጉራት ከቢድ ዋጋ ከፊ ኢሎም ንዊሕ ተጓዒዞም ግዜን ጉልበትን ይህልኹ ምንባሮም ናይ ቀረባ ተዘክሮታት እዩ። ብሳላእዚ ኣብ ዝወሳኒ መድረኽ ብውፃዕር ህዝብን መንግስትን ዝተሃንፀ ከዘንቲ ማይ ድጋታትን ምስኡ ተኣሳሲሩ ዝተዋደደ ነገራትን ሓድሽ ምዕራፍ ህይወት ከፊትሎ ከም ዝርከብ ዘሎ ንቓለ ምስክርነት ኣመሓዳሪ ናይቲ ንዞባ ኣቶ ኣብርሃም ሓጎስን ካልኦት ረኺብና ዘዘረረብናዮን ነበርትን ዘጉልሕ እዩ።
1: እዚ ሰርሒናዮ ዘለና ዲጋታት ልዕሊ 10 ዲጋታት ኢና ሰርሕና ዘለና ማለት እዩ። 10 ዲጋታት ክስራሕ ከሎ 10 ዲጋታት ምስራሕ ጥራሕ እውን ዘይኮነ እቲ ተሰርሒ ዘሎ ኣብ ኣገልግሎት ህዝብን መዓልኡን ክውዕል ኣብ ልምዓት ክውዕል ዝያዳ ድማ ንትሕቲ ባይታዊ መሬትና ማይ ንኽህፍትም እዚ ንዞባ እዚ ብዝገበርናዮ ልዕሊ 10 ዝኾና ዲጋታት ሰርሒናየን ዘለና። ብድምር ክንሪኦ ከለና ኣብዚ ንዞባ እዚ ኣብ ከባቢ 2 ሚሊዮን ሜትር ኪዩብ ተታሒዙ ኣሎ ማለት እዩ። እዚ ኣብ ሓደ ንዞባ ክንዲ ዝኣክል ማይ እንተ ትሕዛ ኣለካ ኮንካ እስካዕ ክንደይ ፀጋታት ፈጢርካ ኣለካ፣ እስካዕ ክንደይ መሰሮት ፈጢርካ ኣለካ፣ እስካዕ ክንደይ ዕብየት ናይ 6 ፀገም ማይ መፍትሒ ጥራሕ

0: ዘይኮነስ ክንደይ ትሕቲ ባይታ ማይ የህፍቲምና ኣለና ክንደይ ናብ ልምዓት ክቀይርና ኣለና ንዝብል ሕቶ እዚ ብዓይኒ ዝረአ ብግብሪ ዝረአ ንስኹም ኣብ ታሕቲ ወሪድኩም ክትርእዎ እቲ ባይታ ተሰርሒ ዘሎን እቲ ዝለምዕ ዘሎን እቲ መቐይሮ ዝመፅእ ዘሎን እዚታትን ክረአ ይከኣል እዩ።
1: እዚ ሎሚ ኣብ ታሕቲ ናይ ተንዲጋታት ዝተዃዕቱ ኢላታት ዝሳንፀ ከዘንቲ ማይ ኣጋነ ተዘርጊሑ ዝርከብ ዘሎ ሻምብቆታት ማይ ብቐረባን ኣብ ቀረባን ኣብ ኩለን ዓድታት ተዋዲዱ ዝርከብ ዘሎ መዐደሊ ነቑጣታት ማይ ክሳብ ኣብ ውሽጢ ኣባይቲ ተኣታትዩ ዘሎ ቀረብ ማይን መሰርሆት ፈጢሩ ይርከብ።
0: 80 ሚእታዊት ውሕስነት ናይ ማይን ኣረጋጊፅና እዚ ምርግጋፅ ጥራሕ እውን ዘይኮነ እዚ ተሰርሒ ዘሎ ዲጋታት እዚ ዕላማታቱ ንስተ ፅሩይ ማይ ጥራሕ ዘይኮነ ንልምዓቱን ከዓ ዕብት ለውጥን ከምፅእ ከምኡውን ትሕቲ ባይታና ማይ እውን ንክህፍትም ሓደ መሰረታዊ ሕቶ ምዃኑ ድማ ድሕሪኡውን እዚ እዩ። ማይ መሓዝ ማለት ምኽዛን ኣይኮነን ማይ ንሕና ክንክዙን ኣይኮንና ንሒዝናዮ ወይ ድማ ካብኡ እንዳሰተኻ ከዚንካ ምቕማጡ ዘይኮነስ እታ ናይ ሓለፈት ክረምቲ ማይ ከመይ ጌርና ኣብ ልምዓት ክንቀይራ ከም ንኽእል እዚ እውን ዓብዪ ሰፊሕ መደብ ተታሒዝዎ ከምዚ ናይ ዓድና እምን እንተ ወሲድና ዒላታቶም ብክልተ ሞተረ ይሰቲ ነይሩ ክልተ ሞተረ እውን ተሳኢኑ ኣርቲ ራንሽታት እቲ ጀራዲን ብምሉእ ነቐይፁ ኣብ ምብራስ በፅሒ ነይሩ እዩ። እዛ ዲጋ እዚኣ ስለተሰርሐት ግን ሕጂ እንታይ ኮይኑሎ ማለት እዩ ዒላታት ብክልተ ሞተረ ዝሰርሕ ዝነበረ ሕጂ ብሻንኬሎ ገይሮም ወስቲ ኣለዉ ተበልና ክእመና ኣይክእለት። እዚ ሕጂ እንታይ ዘርእካ እቲ ምዕባለ ናይ ልምዓት ናይ ብሓቂ ሰብ ኣልሚዕኻ ኣብ ረብሓ ቀይርካ ከመይ ጌርካ ማሕበራዊ ለውጢ ክተምፅእ ከምትኽእል ኦሬዲ ተረዲእዎ ፈሊጡ ሳብ ከምዚ ደረጃታት በፂሑ ክንሪኦ ከለና እቲ ሕብረተሰብ ናይ ብዓቂ ኣብ ሂወት እውን መቐይሮ ፈጢሩ ከም ዘሎ በዕሉ ካብቲ ቃሉ ክትረኽቦ ትኽእሉ ይኹም ማለት እዩ።
1: ቅርፂ መሬት ንዝዘባሎ ጉዓን ሰባ ጎቦታትን ስንጭሮታትን ዝዓብለሎ ብምዃኑ ንሕርሻ ዝኸውን ፅበት መሬት ዘለዎ እዩ። ነበርቲ ዓድታት ናይቲ ንእዞባ ካብ ወለዶ ናብ ወለዶ እናተሰጋገረ ዝመፀ ሃብታም ባህልን ልምድን ወኒኖም ዝርከቡ እዮም። ኣብቲ ከባቢ ንኽትኣምኖ ዘፀግም ንሓይሊ ሰብን ተባላሓትነትን ዝምስክር ንጎቦታትን ስንጭሮታትን ኣደላዲሎም መዳሚዶምን ኣብ መዓላ ክረምታዊ ሕርሻን ልምዓት ጀራድን ዝውዕል ሓድሽ መሬት ዝፈጥሩ ፃዕራማት እዮም።
0: እቲ ናይ ሕርሻ ቦታና ከምቲ ዝንጠቕሶ ፀንሓና ኣብ ስትራቴጂካዊ ኣቀማምጣ ናይቲ ንኡዞባና ብጎቦን ስንጭሮን ኣኻውሕን ዝተዓብለለዩ ናይ ሕርሻ ሙጩ ናይ ሕርሻ መሬት የብሉን እተን ናይ ሙቹዕ ሕርሻ ዝበሃላ በዚያ ናይ ዓድና ኣምን ዝርከባ ጎልጎል ኣብዚኣ ፊትና ዘለዋ ተዘይ ኮይነን ካልእ ኩሉ ስንጭሮታትን ጎቦታትን እዩ። እዚ ልዕሊ 6,000-7,000 ሄክታር ዝሕረስ ኣለና ኢልና ክንዛረብ ከለና እዚ ህዝቢ ዝፈጠሮ እዩ። ህዝቢ ዝፈጠሮ ክንብል ከለና ከመይ ጌርካ ሓንቲ ስንጭሮ 6-7 ሜትሮ ነዲቕካ ከመይ ጌርካ ናብ ግራት ክትቀይራ ከመይ ጌርካ ግራት ቀይርካ ድማ እቶት ትረኽበላ እዚ ሕጂ እቲ ፃዕሪ ናይቲ ሓረስታይ ክንርኢ ከለና ነዚኣ ንክገብር 6-7 ሜትሮ ክነድቕ ኣብኡ ዘሎ ደናጉላ ክሰብር ኣብኡ ዝፀዓት ዘጥፎ ኣብቲ ንዕኡ ነዲቕካ ናብ መሬት ንምቕያር ዝፅበዮ ግዜ ኣብ ግምት እቲኻ ናይ ብሓቂ እስካዕ ክንደይ ፃዕሪ ዘካይድ ኢልካ እንተተሓሲብካ ናይዚ ንኡዘባ እዚ ናይ ብሓቂ ገርመካ እዩ ዝገርም እዩ። እዚ ድማ እንታይ እዩ ሰረት ዝፀንሐ ስለ ዝኾነ ጥራሕ እዩ። እዚ ሕጂ ዋላ እስካ ሕጂ ዝቕፅል ዘሎ እውን ካብቶም ቀዳሞት ኣብሓጉ ብሓጎታቱ ከምዚ ገይሮም መሬት ፈጢሮም ይነብሩ ስለ ዝነበሩ እዚ ድማ 6 ሜትሮ ክትነድቕ እንተደኣ ኮንካ እዚ ሃዋሕ እዚ ከመይ ጌርካ ይክትሰብሮ ኣብዚ ንኡ ዘባ እዚ ሕጂ ናይ እምኒ ምስባር ክእለት ሞያ እቲ ዝለዓለ እዩ።
1: ብመሰረት መግለፅታት ኣመሓዳርን ናይቲ ንዕዘባ ኣቶ ኣብርሃም ሓጎስ እቲ መጀመርያ ዝበፃሕናዮ ምምሕዳር ከባቢ ዓድና ኣምን እዩ ዝነበረ
2: እዛ ዲጋ እዚኣ ዲጋ ሸንካላ ዓድን ኣምን እያ ትበሃል ሕጂ ናይዚኣ ዲጋ እዚኣ መፃፃኣ ክንዝክርቲ ኮይና መጀመርያ በዓል 218 ኣዝዩ ከቢድ ናይ ፅምእ ማይ ወይ ደርቂ ስለ ደጋጠሚ ዝኸበታት ኣብዚ ዓዲ ከትሪ ክንከትሪ ጀሚርና ብዚ ዓዲ ማለት እዩ ከትርታት እናገበርና ድሕሪኡ ተዓዲ እውን ኣብ 221 እዛ ዲጋ እዚኣ ክትብገስ ጀሚራ ማለት እዩ ተበጊሳ መጀመርያ ኩሉ ከትርታት ኢና ኣብዚሕና ነዚ ቦታ ኩሉ ከትሪ ምስ ገበርና እዮ

0: ሸመንተን ከትሪና ከቲርና ዘለና ዚ ልዕሊ ዝሳ ዚጋ ማለት እዩ። እዚ ኩሉ ሕጂ ትሕተ ባይታ ማይ ከም ዝህብትን ኮይኑ ነዚዕ ናብታ ዲጋ ህባ ኣሉ ኩሉ ማለት እዩ። ብከምኡ መሰረት እዩ ዛ ዲጋ እናመልአት እንዳመልአት ትኸይዳ ኣላ። ጎዲላ እውን ኣይትፈልጥን እያ ካብ ዘላ ተ ኣይትጎድልን እያ። ምክንያቱ ትላዕላይ ከትሪ በራኸ ስለ ዘለዎ እንቲ ነዚዕናታ ናብ ኣይዳኣቱ ዘሎ ልክዕ ከም ዝወሓዚ ኮይኑ ናብኣ ዝከብ ዘሎ ሕጂ ብከምኡ እያ ሎም ዓመት መሊያ ዘላ። ሎም ዓመት ማይ ዝበሃል ይሃርመናን ንኩሉ እዚ ትሕትያ ዘሎ ዒላታት ናይቲ ጀራዲን ግን ኣዝዩ ሃብቲ ማቶ ዋላ ፅሩይ ማይ ዝስተ እውን ኣብ ፅቡቅ ደረጃ ኣለና ማለት ናይ ዝስተ ፅሩይ ማይ ሕጂ ቲ ሽግርና ካልእ ናይ ጥሪት ናይ ገለ እንተዘይ ኮይኑ ናይ መግበን እንበሪ ብዛዕባ ናይ ማይ እኹል ኣለና ባህላ የነ
1: ኣነ ብወገነ እኳ ኩሉ ገሊፅዎ እንተኾነ ግን እዛ ዲጋ እዚኣ ካብቲ ስራሕ ኣብዚ ዓዲ ብዙሕ ለውጢ እያ ገይራ ዘላ ማለት እዩ። ገለ ካብቲ ለውጢ ገይራቶ ዘላ ትሕተ ባይታዊ ማይ ብምህብታም ኣብዚ ከባቢ ምዕራባዊ ካብ ዓዲ ዕዛር ተባሂሉ ዝፅዋዕ ፍሉይ ስሙ ሕርሻ ክረምቲ እምበር ናይ ጀራዲን ንክተልምዕ ዲሕ ሰብ ዝነበረ ሰፊሕ ናይ ሕርሻ ናይ ልምዓት መደባት ይካየድ ከም ዘሎ ዝኾነ ናይ ኩዳር ከኣኒ ውፅኢት ርኢናሉ ኣለና። እዚ ዲጋ እዚ ብሰላ ሓያል ወፍሪ ዝተገብረ ማለት እዩ። ብዙሕ ለውጢ ተገይሩ ከም ዘሎ ብዙሓት ህዝቢ ኣብቲ ከባቢ ዝነብሩ እውን ናይ ስራሕ ዕድል ኣታዊታት ይረኽቡ ከም ዘለዎ ሰዓ እዚ ክንሕብር ንኽእል።
2: ስራሕ ልዕሊ ቃል ይዛርብ፣ ፍረ ልዕሊ መግለፅታት ይቃልሕ። ከይተሓለለየን ዝዓየየን ዝጎየን ሰብ ብዝበፅሖ ዝንየት ኣይኮነን ዓፀፋ ክሰርሕ እዩ ላዕልን ታሕትን ዝብል ዝጀመሮ ንቕሎ ናብ ፍጹም ምዕራፍ ምዕባለ ክሰጋገሩ ከዓ ወትሩ ኣብ ስራሕ ይጽመድ። ስራሕ መንፈሳውን ስጋውን ዕግበት ስለ ዝፈጥር ከዓ ካብ ፃዕሪ ስራሕን ሓርኮትኮትን ዓዲ ይውህልን።
3: ሉ ሽመይ ተኽሎም ባይሩ ብሃል ዓደይ ዓድንኣምን ንኡ ዘባለ ጓዓን ሰባ ኮይና ምሕዳር ከባቢ ዓድንኣምን ኮይኑ ፍሉይ ሽሙ ዝደለኒያ ቦታ ረሃዩ ብሃል ኣሰራርሓ ናይ ዝባይታ ኣተኩርና ክንዛረብ እተኮይና ፍሉይ ደለ ስራሕ ክብሎ ይኽእል እየ። ሓፈሻዊ ኣብዚ ከባቢ እኳ መግለፂ ፃዕሪ ናይቲ ህዝቢ ኣብዚ ዝነብር እንተኾነ ብፍሉይ ኣብዚ ክዛረቦ ዝኽእል እዚ ዘለኒያ ቦታ ኣብዚ ረሃዩ ኮይና ንዛረቦ ዘለና ተሰንጢቁ ክልተ ስግር ንስግር እዩ ነይሩ ኣንጻር ቦታ ማለት እዩ። ናይ 10 ሜትሮ ሃጓፍ ሽንጭሮ እዩ ነይሩ ሩባ ውሕጂ ሰንጢቁዎ ድኸይድ እዚ ካብ ግዜ ንግዜ ሕጂ ድልድል እንዳደል ዘለና ካብ ምዕራብ ንምብራቕ እዚ ተሰጋጊሩ ንሪኦ ዘለና ደለድል ክሳብ 200 ሜትሮ ተሰጋገረ ንቁመት ተዘርግሐ ኮይኑ ንላዕሊ ኻ ክሳብ ናይ 10 ሜትሮ ወፂኡ ኣሎ ብግዜ እዚ እምኒ እንዳደልደልካ ሓመድ እንዳፀጋዕካ ምልኣት እንዳገበረ እዚ 10 ሜትሮ ምስ በፅሐ እዚ ክልተ ስግር ሓደ ኣካል ኮይኑ ከምዚ ንሪኦ ዘለና ከዓ ደረጃ ከምዚ በፂሑ እዚ ድልድል እዚ እዚኣ ንባዕላ ሕጂ 6 ሜትሮ ዝግመት ልዕሊ ባይታ ንሪኢ ኣለና 4 ሜትሮ ከዓ ብድበት ተዋሒጣ ኣላ ንዓ ዝመስል 1 2 3 4 ሓሙሽተ ንሳ ብታሕቲ ብከምዚ ንክልተ 100 ሜትሮ ተዘርጊሑ ዝርግሑ ነናይ 10 ሜትሮ ነናይ 8 ሜትሮ ከዓ ንላዕሊ ተዋሕጠ ድርአ ዘሎን ካብዚ ቀፂልና ከምዚ ርእና ክሳብ ላዕላይ ዒላ ተዘርጊሑ ዘሎ ከዓ 5 ደለድል ከምኡ ከዓ ናይ ንክልተ 100 ሜትሮ ተዘርግሑ ነናይ 10 ሜትሮ ገሊኡ 6 ሜትሮ ሕጂ ልዕሊ ባይታ ይርአ ኣሎ ገሊኡ ናይ 2 ሜትሮ ጥራይ ዝተረፈ 6-8 ሜትሮ ብድበት ተውሒጡሎ ማለት እዩ። እዚ ድፈጠሮ ኣሰራርሓ ከምዚ ንሪኦ ዘለና ከዓ ኮይኑ እዚ 2 ስግር ክንበፅና ሓደ ኣካል ኮይኑ ጎልጎል ዘይፈለጠ ኣይፈልጦን ብከምኡ ተፈጥሮ ይመስሎ ሕጂ እዚ ስራሕ እዚ ብከምዚ ተዓዊትና ብልክዕ እቲ ክንብጎሶ ከለና ጭንቂ ማይ ንህቢ ደይሰትዮ ኣያሉና ነይሩ በዚ ክንብሎ ፀናሓና መሰረት ተሰርሒ ስራሕ ኣብ ርሁ እዋን በፂሕና ጠመተ መንግስቲ ኣብዚ ህንፃዊ ኣብዚ ልምዓታዊ መዳይ ብልክዕ ኣባይታና ብፍሉይ ክጥመት ይከኣል ኣብ ንኡ ዘባሎ ጓዓዝ ሰባ ኣባይታ ዘሎ ሓቂ እዩ። ብዙሓት ዲጋታት ኣብ ከባቢና ጥራይ እንተርኢና ብዲጋታት እውን ተኸበና ደረጃ በፂሕና ኣለና እዚ ንዓና ዓብዪ መስተርህወት መሬት ጠሊሉ ንክንስርሕ ተተባቢዕና ልምዓትና እውን ክንኣርን ኣብ ረብሓና ክውዕልኒ ጀሚሩ መስገን ኣምላኽ መስገን መንግስትና እውን ተዓዊትና ንቅድሚት እውን ዕፅፉ ክንጎይ ኣኽኢልና ኣሎ። ምናልባት ሰብ ነዚ ድኻምና ነዚ ከባቢ ነዚ ካርታ እዚ ነዚ ኣቋወማ ዝርዩ ኣታ እንታይ ገደሰኩም ኣብዚ ዘይተደልየ ሃልክን ክብደት ዘለዎ ስራሕ እንተኣት ኣብ ሓደ ጎልጎል ንሰፊሕ ንጥጡሕ ዝብል ሰብ ኣሎ ብጎኒ መፅኡ እዚ ግን ንዓና ብዙሕ ኣይፀልወና ዓድና ካብዚና ተፈጢርና ኣብዚና ንነብር ምዝ ክንመስል ነዚ መሬት እዚ ክንፍውስ ንክንሕውን

0: ኣለና ብዝብል መትከል ተዓዊትና ኣሎ። ከዓ መስገና
1: ሽመይ ተክሊ ማርያም ቀለታ ገብረ ባሃል ምቕማጥ ይ ከዓ ኣብረሸቆ እዩ ብዝኾነ ናይ ዝልምዓት ጀራዲን እዚ ኣብ ዓድና እምን ኣብ 94 መጀመርያ ግዜ ልምዓታዊ መደባት ክተኣታተ ከሎ ወሓዛይ ርባ ጃሕጃሕ ብል ስለ ዝነበረ ሚኒስትሪ ሕርሻ ነዚ ብምርኣይ መንግስትና ሞቶር ለቃሓፍቂዱ ጀራዲን ከም ነልምዕ ኣብዚ ኣተባቢዕና ምስ ጀመርናያ ግን ሞቶራት እናበዝሓ እናበዝሓ ምስ ከደ ማይ ተፀንቂቁ ጠጠው ኢልና ነርና ኢና ማይ ስኢና እቲ ጃሕጃሕታ ማይ ጠፊኡ ከምዘይነበረ ኮይኑ ሞቶራት ስሒበኖ ጥሪሽና ኣብ ፍፁም ሰኣን ማይ ዝቢ ወዲቕና ነርና እንተኾነ መንግስትና ደው በለልና መስተርኮት ዲጋታ ተሰሪሑ ልምዓታዊ መደባትና ከም ትሰፍሕ ገይርዎ ምክንያቱ ዲጋታት ብላዕለይ ኣንሰባ ኹን ብመለዛና ይኹን ኣብ ዓድና ዓድና እምን ኹን ምስ መፀ ማያት ኣብ ነጀጎፁ ስሒቡ ልምዓትና ድሌለናያ ዘረእቲ ከምና ልምዕ 24 ሰዓት ሞቶራት ወሊዕና ከም ንሰርሕ ገይሩና እዩ መሬት ፀጊቡ ማይ ኣብ 6 ሜትሮ ኣብ 5 ሜትሮ መፁ ኣብ ታሕቲ ዓሚቑና ዝነበርና ኣብ 5 ሜትሮ ስጋብ 3 ሜትሮ በፅሕ ደው በለልና መንግስትናን ኣብ ወፃኢ ዝርከቡ ደቂ ዓድና ዝገበርዎ ኩሉ ምትበባዓት እዚ ዓዲ እዚ ዓድና ዓድና እምን ናይ ልምዓት ፕሮጀክቲ እዚ ትርእይዎ ዘለኹም ልምዓት እዩ ኮይኑ ዘሎ እዚ ትርእይዎ ዘለኹም ብዓይንካ ደስ ዘብል ኣራንሺ ኩሉ ፍርያት እዩ ዝኾ መሬት ዓድና እዚ ፍርያት እዚ ኮሚደረ ጉዕ በርበረ ኩሉ ድንሽ ኩሉ ንሰርሕ ነርና ካብኡ ሓሊፉካ ሕጂ ኣብ ጌሶ ኣራንሺ ብዓይንኩም ትርእይዎ ዘለኹም ኣራንሺ እንሆልኩም ጌሶ ዘይትውን ማንጉስ እውን ተኺልና ኣለና ኣብ ፍሩታታት ኣቲና ኣለና ንዕዳጋታት ዚ ኣብዚ ዓዲ 6-7 መኪና ንመዓልቲ ኮሚደረ ተፃዒነ ንኸዳ ኣለ ብዓይንኩም ትርእይዎን 5-6 ኩሉ ልምዓታዊ መደባት ካብ ላዕሊ ስጋብ ታሕቲ የማንና ፀገምና ከምዛ ትርእይዋ ዘለኹም ጀርዲናያ ደላ እዚ ምንታይ መስተርሆ ዲጋታት ስለተፈጥረ
2: እወ ናይ ሕሪት ክዳ ማይራን ፍጡር ባሃል ዝቐመጠሉ ረሸቆዩ ንሕና እዚ ቦታ እዚ ዘረኣብሮ ክሸያቦ ባሃል ዳዓር ባሃል ሰለስተ እዩ ብዝኾነ መገዲ እዚ ተክልቲ እዚ ማይ ስኢኑ ነዲድ እዩ ነይሩ ሕጂ እንተኮይኑ ግን ዲጋ ምስ ተሰርሐ መስተርሆት ረኪብና ኒና እዚ ማይ ተሰኣይኑ ከሎ ንሓንቲ ጀሪካን 5 ቅርሺ እንተኸፈለ ሰብ ሰቲ ነይሩ ሕጂ ግን መሬትና ልምዕና ከብድና ፀጊብና ጥሪሕና ፅህትን ኩላኽና መስተርሆት ረኪብና ጃዕጃዕ ኢሉ መሬትና ንሕና መስገን ኣምላኽ መንግስትና ደውበል ኩሉ ኣብ ትሕቲ መንግስትን ኣብቲ ትሕቲ ምምሕዳር ንምምሕዳር ንእዞባን ኢና ንሕና ንነብር ንሕና ግን ፅቡቕ ርኢና ፅቡቕ ሎሚዑ ግራትና ፅቡቕ ኣለና ሂወትና ሙሉእ ፅቡቕ ኣለና ካብቲ ዝነበርናየስ ለውጥታት ጥራይ ዘይኮነስ ለውጥታት ጌርና ምክንያቱ እዚ ትሪእዎ ኣለኹም እዚ ቃንጫ እዩ ዝመስል ነይሩ ቃንጫ ገረብ ኣይትብለኒ ኢኻ ነርካ ሕጂ ግን መስግን ኣምላኽ ንኣምላኽ ኢና ነመስግኖ ዒላታት ማይ ተረኺቡ ኣባጅጎ ይቕርብ ናይ ወፃኢ ኣባጅጎ እተዘይኮይኑ እምበር ብሰብ ትሰርሖ በዚ ምሕዳር ዝሰርሓልና ንዓና መስገን ኣምላኽ ኢልና ኢና ንኣምላኽ ዓዊትና ኢና ዲጋ ምስ መፀት ሰርሆት ምስ ረኸበት እያ ኢልና እምን ኣናኣምን ፅቡቕ እምበር ንሕና ካብዚ ትሒሽካ ጥራይ ኣይኮነን ዘሎ ጀራዲን ካብዚ ትሒሽካ በዚ ዘሎ ጀራዲን ንሕና ሳላ ኣልምዑ ሳላ ዲጋ ስርሑ ሳላ ማይ ንሓመድ ንዓቅቡ ዝብል መንግስቲ እንድሕር መፅኢካ ጠቅም ንሕና ኣብ ሰብይ ንደልን ኢና ትኳቦት ናይ ሰብይ ንደልየን ኢና ንሕና ሰሪሕና ጥራሕ ማይ ጥራይ ፍጠረልና ከም ዘለና ጥዕና ንቅሳነት ንፍጠረልና እምበር ሰሪሕና ንነብር ሰብ ኢና ብሓንቲ ዲጋ ባሕሪ ኮይና ኣላ ኣቐኒኤልና ንብል ንሕና ኣቐኒኤልና መንግስትና ኣቐኒኤልና ምምሕዳር ንእዞባና ምምሕዳር ዓድና ኣቐኒኤልና ንብል
3: ንካልእ ማሕበራዊ ኣገልግሎት ኣመልኪት ክኸ እትብልዮ ነገር ኣሎ ዶ
2: ንሕና ማሕበራዊ ኣገልግሎት ሙሉእ እዩ ዘለና ቤት ትምህርትና እስጋብ 11 ኣለና መዋእለ ህፃናት ኣለና ኣብዚ ዓድና እምን ተሰሪሑ በብረ ሸቆ ስራሕ ኣሎ መዋእለ ህፃናት ስጋብ 5 ክፍለ እውን ተፈቂድና ኣሎ ንሕና ማሕበራዊ ኣገልግሎት መኸኣኒ እኩል ትርፊድ ኣለና ንሕና ኤሌትሪክ ሕክምና ኩሉ ኣለና ንሕና ቅድሚ ሰበቲና ዛቑሸ እዚኣ ከማንእት ኣላ ኣብረ ሸቆ ትበሃል ከዓ ልክዕ ካብ ዓድና እምን ተፈለየ ዘይብላ ሕክምና እዩ ትጎድላ እምበር ቤት ትምህርቲ ንህለይ ልቺ ንህለይ ማይ ፅሩይ ማይ ድስተ ኣለዋ ኩሉ ለና ንሕና ድጎደለና ይብልና።

0: መንግስትና ቀኒ ዶባል መንግስትና
1: ወፅቡቅ ስመይ ተስፋ ብርሃን ቀለታ ይበሃል ምሕዳር ከባቢ ዓድና ምን ንዞባ ልጓዓን ሰብኣይ ሕጂ እዚ ቦታ ጀራዲን ከምዚ ዝፍለጥ ካብ 994 ብምትብባዕ ናይ ሚኒስትሪ ሕርሻ እዩ ብፍላይ ናህና ጀርዲን ብሚኒስትሪ ሕርሻ እዩ ተበጊሱ ሞተረ ናይ ለቓሕ መፅያ ንፈተነ ተባሂላ በዚ ትጅምር ካብ 94 ሕጂ እዚ ቦታ ናይ ማይ ሽግር ነይሩ ምክንያቱ ዲጋታት ኣይነበረን ንኸነልምዕ ከም ድላይና ንኸነልምዕ ከዓኒ ከቢድ ፀገማት ትፍጠር ነይሩ ኣይኮነ እንዶ ካብ ሩባ ርሒዕካስ ኣብ ገምገም ሩባ ኮንካ ንኸተስተኸማን ኣዝዩ ኣፀጋሚ እዩ ነይሩ ሕጂ ግን ዲጋታት ኣብ ዓድና ኣምን ብመለዛናይ ብላዕሊ ብመቐርካ ደቂ ሸሓይ ብምሉእ ከባቢታት ዲጋታት ምስ ተሰርሐ ኖንዶ ኣብ ገምገም ሩባ ካብ ሩባ ወፃኢ ዝጎቦ ትርእይዎ ዘለኹም ላዕሊ ኣብኡ ሕጂ ነፍሲ ወከፍ ወዲ ዓድና ኣምን ጀርዲን ገይሩሉ ሓድሽ ጀርዲን ውፅኢት ናይ ዲጋ ክሳብ ክንደይ ኣርባሕ ምዃኑ እንተ ደኣ ከማና እዘን ከማና ብዲጋ ተኸቢብና ኣለና ሕጂ ንሕና ንበላ ኣለና ኣብ ሙሉእ ኤርትራ እንተ ደኣ ከምኡ ዕድል ተረኺቡ ሙሉእ ህዝቢ ኤርትራ ከምዛናትና ኣልሚዕናያ ዘለና ከልሚዕ እዩ ማለት እዩ ስለዚ እዚ ሃገር እዚ ከዓ ብፍረታ ንነፍሱ ኮይኑ ንደገ ክዕግቡ ንኽእል ንነፍስና ኮይናስ ንደገ ምክንያቱ ማይ ህወት እዩ ኩሉ ፍጡር ኣብ ዓለም ዘሎ ብዘይ ማይ ክነብር ኣይክእል እዩ ንሕና ሕጂ ለብዘበን ጥብ ትብል ማይ ክሳብ ሕጂ ኣይሃርመና ኣሎ ክሳብ ሕጂ ንግሆ ወሊዕና ሰዓት 7:48 ኢና ንውልዕ ሶላር ስለ ዝኾነ ክሳብ ሰዓት 5 ብዘይ ዕርፍቲ ንጭንጓዕ ኣለና ማይ ዘይሃርመ ድኣ ካበይ መፅ እዩ ሳላተኸዘነ ዲጋታት እንተ ዘይነብር ነይሩ ኣብ ወርሒ 6 ኣብ ወርሒ 4 ጠጠው ኢልና ሕጂ ጠቕላላ ማይ ዝበሃል ጀራዲና ሓሪሩ ምፀንሐኩም ከምዚ ሎሚ እዩ ምፀንሐኩም ንኮ ማይ ሳላተኸዘነ ግን መሬት ፀጊቡ ንሕና ፀጊምና እዚ ልምዓት ከዓ ትርእይዎ ኣለኹም
2: ኣሽመይ ኣርሴማ መርሃዊ ይበሃል ኣብ 38 ዝረአ ሃገራዊ ኣገልግሎት ዓድና ከዓ ልቺ ለና ማይ ኣለና ኩሉ ማይ ኣብ ገዛና እዩ ቡንባ ዘሎ ልቺ ከዓ እኩሉ ዘለና ኩሉ ኣገልግሎት ሲ ፅቡቅ ኢና ንረክብ
3: ድሕሪ ምምሕዳር ከባቢ ዓድናምን ናብ ምምሕዳር ከባቢ ደርሰኒ ኢና ዝኸድና
4: ሕራይ ኣነ ስመይ ዘርጋብሩ ተስፋይ ወተስፋይ ይበሃል ኣብ ማሓዳሪ ምምሕዳር ከባቢ ደርሰኒ እየ ምምሕዳር ከባቢ ደርሰኒ እየ ሓንቲ ካብተን 13 ምሕዳራት ከባቢታት ናይ ለጓዓን ሰባ ኮይነ ኣብ ሰሜናዊ ጫፍ ናይ ለጓዓን ሰባ ትርከብ ማለት እዩ እዚ ምምሕዳር ከባቢ እዚ ኣብ ዝሓለፈ እዋን ኣዝዩ ከቢድ ዝኾነ ሽግር ናይ ማይ ነይርዎይ ማለት እዩ ብፍላይ ቅድሚ 98 ዝነበረ ኣዝዩ ከቢድ ሽግር ነይርዎ ካብኡ እንዳሓር ግን ብምትሕባር መንግስትን ሓገዝ ናይ መንግስትን ህዝብን ብምርድዳእ ሓደ ናይ ልምዓት መደብ ወፂኡ ማለት እዩ እዚ ናይ ሓመድን ማይ ንምዕቃብ ዝተገብረ ወፍሪ እዚ ኩሉ ጎቦታት ንሪኦ ዘለና ብምሉኡ ክፅገን ተኻኢሉ ብምሉእ ከትርታት ተፈዊሱ ማለት እዩ ብምሉእ እዚ ቦታታት ዝኩሉ ምስ ተፈወሰ እቲ መስተሮት ናይ ማይ እንዳመፀመፅ ማለት እዩ ምስኡ ግቢ እውን መንግስትና ሓንቲ ንእሽተይ ሓፅቢ ኣብዚ ኣከባቢ ዝዓዲ ስለ ዝሰርሐና ተወሳኺ ናይ ሽግር ተፈትሕልና ማለት እዩ ካብኡ ቆፂሉ እውን ኣብ 2020 ብዓብኡ መንግስቲ ዓብ ዲጋ ክስርሓልና ምስ ተፋቅደና ማለት እዩ ብህዝብን መንግስትን እዚ ዓብ ዲጋ ኣብ 6-4 ተሰሪሐልና ማለት እዩ ተሰሪሑ እዚ ዲጋ እዚ ሓደ ዓብ መስተርሆት ኣብዚ ምምሕዳር ከባቢ ደርሰኒ ጣይ ዘኮነሲ ኣብዚ ከባቢ ሙሉእ እዚ ከባቢና ሓደ ዓብ መስተርሆት ኢኹም ዝሪኢኹም ዘለኹም ዓብዪ ማይ ሒዝልና ኣሎ ማለት እዩ ገና ቀፃልነት እውን ዓብዪ ናይ ልምዓት መደባት ተታሒዝሉ ስለ ዘሎ እዚ ማይ እዚ በቃ ካብቲ ዝነበርናዮ ሽግር ወፂናስ ኣብቲ ዝለዓለ ማይና ዓቂብና ኣብ ናይ ልምዓት መደባት ንሰጋገረሉ ኮይና በፂሕና ኣለና ማለት እዩ
5: መንግስቲ ኣብ ተክሊ ክብሮም ዝበሃል ኣብ ደርሰናይ ተወሊደ ብዛዕባ እዚ ዲጋ እዚ ክውን ክኸውን መንግስትን ህዝብን ሰሪሕዎ ብፍላይ ኣብዚ ኣሰራርሓ ናይዚ ዲጋ እተን ከመስገነ ንፈቱ እተን ነዚ ጉዳይ እዚ ነዚ ዲጋ ዕውት ክኸውን ዝፈተና ወይ ከዓ ዝገበራ ደቂ ኣንስትዮ እየን ዲጋ ክንሰርሕ ከለና ዕላማ ኣለና እቲ ዕላማ እንታይ እዩ ኣብ ህዝቢ ክባፃሕ ልምዓት ክሕይል ሰብ 2-3 ግዜ ኣብ ዓመት ክበልዕ ዝነበሮ ፀገማት ክፈትሕ ኣሎ ዋላ ሕጂ ትመደብና እንታይ እዩ እቲ ዲጋ ነቲዑ እቲ ክበፅሖ ዘይከኣለየ ኩሉ እቲ ዲጋ

0: ና ዘረወ ኣብ ኩሉ ክነትዕ ጀሚሩ ስለ ዘሎ ብዝከኣል መጠን እቲ ነቲዑ ብቐሊሉ ክምገብ ዝከኣል ብኡ ክምገብ፣ እቲ ካልእ ዓበይቲ ዒላታት እናኸዓምና ከዛን ወይ ከዓ መኸዛኒ ብግሩፕ ግሩፕ ግሩፕ እናገበርና ከዘንቲ ማያት ገ ጌርና ኣብቲ ሕርሻ ከም ድባፃሕ እዩ መደብና። ንእውን ንሰርሕ ኣለና። እቶም ኣብ ወፃኢ ዘለዉ ኣሕዋትና እውን ብዝከኣል መጠን ነዚ ቀዳምነታት ሂብና ክንሰርሓሉ ቀፃሊ ንዛረባ ኣለና። ገለገለ ገንዘባት እውን ንእክብ ኣሉ።
1: ኣነ ስምረት ኣምለሶም ይበሃል። መቕማጠ ከዓ ንምሕዳር ካብ ደርሰኒ እየ እጂ ኣነ ክዛረበ ዝኽእል ንሕና ብማይ ዓዲ ደርሰኒ ጭኑቃት ኢና። ስለምንታይ እዚ ኩሉ በለዛ እዚ ኩሉ ከምዚ ዝብሎ ፀንሐ ምምሕዳር እዚ ኩሉ ናይ በኩሾም ንቓት ካብኡ ኢና ንሰት ነርና እሞ ብእድጋውትን ብዝባና ብጅረካናት ኣብ ዝባና ተሸኪምና ካብዚ ጥቁ ዘርኡ ሰብዚ ስግርና ኣሎ ካብኡ ኢና ተሸኪምና ንመፅ ነርና። ነዚ ኩሉ ከዓ ብዓልና ዓደርሰነይ ምምሕዳርና ሒጅና ነዚ ኩሉ እንተትርእዩ ነዚ እንተት ኩሉ ከትሪ ጌርና እያ ዘለና ኩሉ ከትሪ ጌርና መሬትና ርጊኢና ፃማና ካረኺብና። ስለምንታይ ማይና ርጊኡ ማይና ሰቲና ጥሪትና ሰትየን መንግስቲ ፃሙ ረኺቡ ንሕና ፃማና ረኺብና። ሕጂ ኸ እዚ ትብሎ ዘለኹም እዚ ዲጋ ዓብዩ ረጊኡ ኣሎ። ሕጂ ከዓ ኣብቲ ከባቢና እቲ ከባቢ ዘለዎ ቦታ ኩሉ ናይ እንዳሕርሻ ኣለዎ ነንእሽተይ ክህቡና ከነልምዕ ሓምልና በዓልና ሓሚልና ክንኣቱ ፀብሕና በዓልና ስሪሕና ክንኣቱ ትፅቢትና እሱጣ እዩ ዘሎ ንሕና
2: ንምሕዳር ከባቢ ደቂ ሸሓይ ኣብ ዝበፃሕና ኣሉ ከዓ
3: ተክሊ ማርያም ኣርኣያ ፍቓዱ ይበሃል። ነባሪ ምሕዳር ደቂ ሸሓይ ኮይነ ብዛዕባ እዚ ተሓትኑ ዘለኹም ዲጋ ክዛረብ ንድሕር ኮይነ ኣብ 2018 ደርቂ ምስ ኣጋጠመ ቅድሚኡ ነይሩን ድዩ ርባታት ትነትዕ ነይሩ ማይ ነይሩ ኣይነበረን ማለት ኣይኮነን ነይሩ። ኣብ 2018-19 ግን ሃንደበት ሕፅረት ማይ ምስ ኣጋጠመ ዓድሊ ማይ ድስተም ዝሰኣነ ገሊአን ንደብሪ መገዲ ሰዓት ከይደን ማይ ሰቲ ነይሩ ገለ እውን ንመለዛናይ ከይደን ሰትያ ነርና ኣዴታት ማይ ተሳኢኑ ገለ ኣብዚ በረኻና መገዲ 2 ሰዓት ዝኸውን ከብቲ ኹን ድስተ ማይ ኹን ከምፅእ ኣብኡ ኸይድ ነይሩ። እዚ ዲጋ ብመንግስቲ ተፈቒዱ ብህዝቢ ብቆልዓ ሰበይቲ በንስ ብደቂ ኣንስትዮ ተሰሪሑ ሕፃ ተሰኪመን እምኒ ተሰኪሞም ሰሪሖሞ እዚ ክስራሕ ከሎ ሕጂ ከቢድ ፃዕሪ ሰሪሕና ከቢድ ፃዕሪ ተኻይድዎ ከቢድ ፃዕሪ ብጉልበት ናይ ዓድሊ ምስ ጭንቂ ዝነበረ ሰብ ድሌት ፅምእማይ ኣጋጢሙ ስለ ዝነበረ ብፃዕሪ ኣብ ውሽጢ 8 ወርሒ እዚ ትርእይዎ ዘለኹም ተዛዚሙ ብሓገዝ መንግስትን ብጉልበት ናይ ዓድሊ ብማእቶትኒ ተሰሪሑ ማለት እዩ። ሕጂ ጥቕምናቱ ማይ ድስተ ካብዚ ካብ ደናሪ ኩዶ ዝበሃል ቦታ ባስካ ተሰሪሑ 2 ኪሎ ሜትርን ፈረቓን ከይዱ ነቲ ዓድሊ እምግብ ኣሎ። ከባቢ 1 ኪሎ ሜትር ዝኸውን ከዓ በዚ 1 ጫፍ ዓተኩለይ ዝበሃል ክፋል ናይቲ ዓድሊ ማይ ይሰቲ ኣሎ። ሕጂ ብገዛ ገዛ እትዩ ፅሚ ነበራያ ነበረ ኮይኑ ፅሚ የለን። ካብኡ ቀፂልና ከዓ ዓሳ እትይዎ ኣሎ። ዓሳ ክንበልዕ ጀሚርና ኣለና። ብልምዓት ኣልሚዕና ብጀራድን ክንጥቀም ኢና ተዳሊና ኣለና። ንልምዓት ዝኸውን መሬት ሕርሻ ኣለና እኹል ማይ ካ ኣለና። ከምዚ ናህና ካልኦት ዓድታት ክስራሓለን ከምኡ ዝናህና ክበፅሓ ንምነይ ንሕና ተሓጉሽና ወሰን የብሉን መንግስትና ብዝገበረልና ደገፍ ህዝብና ኳዋላት ተመከተ ብሓገዝ ናይ መንግስቲ ዝገበረልና ደገፍ ዕጉባት ኢና ሕጉሳት ኢና።
2: ናብ ምምሕዳር ከባቢ ምለዛናይ እውን በፂሕና ነርና ገስጋስ ምዕባል ናይቲ ንዞባ ኣብ ማይን ምስኡ ዝተኣሳሰረን ጥራሕ ዘብቅዕ ኣይኮነን ተዋዲዱ ዝርከብ ዘለዉ ናይ ኩሉ ማሕበራዊ ኣገልግሎት ንነበርቲ ዓድታት ናይቲ ንዞባ ፍኖት ፈጢሩ ዝርከብ ዘሎ ብርሃን እዩ።
4: ስመይ መረሰ ርስቶም ዘርአ ይበሃል። ዝተወለድ ኩሉ ዓዲ ካብዚ ምለዛና እዩ። ሕጂ ብዛዕባ ናይ ምለዛናይ ዝነበረ ማሕበራዊ ፀገማት ይኹን ኩሉ ክገልፆ እንተኮይነ እዚ ነይሩ ክበሃል ኣይከኣለን እዩ። ምዚ ሕጂ ዘልበፂሕናያ ዘለናን ዘለናዮን

0: እዚ ነርና ክንብል ኣይንኽእልን ኢና። ምናልባት እታ ትምህርቲ ነራ እንተኮይና ክሳብ ራብዓይ ክፍል እያ እታ ዝበፅእ እታ ኣላ ትበሃል ራብዓይ ክፍል እያ ነራ ተረፈየ ካብኡ እዩ ነይሩ። ሙሉእ ኤርትራስ ኣብ ዓብዪ ፀገማት ከም ዝነበረ መጠን እዚ ከዓ ልክዕ ከምኡ እዩ ነይሩ። ማይ ይኹን ኣብቲ ማሕበራዊ ህወት ይኹን ኣብ ኩሉ ብፍላይ ኣብዚ ሲ ኣብ ማይ ሓደ ዒላ ክትረክብ 13-15 ሜትሮ ንታሕቲ ኩዒትካ እሞ ለይቲ 5-6 ሰዓት ከትካ ዝርከበሉ ዝነበረ ግዜ እዩ ነይሩ። ብኩሉ ብህዝብን መንግስትን ተሓባቢሩ ዝገብሮ ዘሎ ምዕባሌታት ስራሓት ሕጂ ብጣዕሚ ሰብ ዓብዪ ለውጢ ምፅኢ ኣሎ ዓብ ለውጢ ንርኢ ኣለና። ሕጂ ኣብዚ ከባቢና እንተሪኢኻ ብፍላይ ዲጋታት ዘይብሉ ዓዲ የለን። ንሕና ኣነ ዝከረኒ ቅድሚ 8-9 ዓመት ደቂ ሸሓይን መቐርካን ዝበሃሉ ሲ ኣብ መለዛናይ ዲጋ ነራ ኣብኣ ሓንቲ መፂኦም ሰትዩ ነይሮም። ንሕና እውን በዚ ዓድና ምን ፈርዛዚ በዚ ጉላ ገፅካ ተቐልቀል ብሉእ ለይቲ ከትካ ትረኽበሉ ይድስተ ነይሩ። ማይ ተመፂኻ ኣብ ገዛይ ባኞታት ኣሎ መሕፀቢ ኢድ ኣሎ ኩሉ ነገር ኣሎ። ኣብዚ እንተመፂኻ እውን ብደረጃ ናይ ክሊኒክ ኣሎ ህዝቢ ኣብ ቀደም ተሸኪምካ ኢኻ ንበዓል መቐርካ እታ ዝቀረበት ትበሃል ወይ ገለ ትወስዶ ነበርካ። እዚ እውን ኣብዚ ኩሉ ፍታሕ ተገይሩሉ ዝዓዲ ከተማ ኮይኑ እዩ
1: መሓርፍ ረዝጊ ተቐማጣይ ጀርመን ኮይኑ ሃገራዊ ኩሉ ግዜ ዓመታዊ ከዓ ድመፅ እየ ኣብዚ ከዓ ኣብዚ እውን ተዋሲ ኣብዚ ዝነበረ ናይዚ ቤት ትምህርቲ። ስለዚ ንኦሎ ተምሃሮ ጀሚሮምሎ 11 መለዛናይ ሕልሚ ዝነበረ ጋህዶ ኮይኑ ኣብ መለዛናይ ተወሊደ ዓብየ። ኣነ ካብ ነዊሕ ቤት ትምህርቲ እንዳኸድኩ ካብ ነዊሕ ዛድጋ ናይ 15 ኪሎ ሜትር ከይደ መሃር ነረ። ዓድና ግን ኣብዚ እዋን እዚ መስተርሆት ብመንግስታን ብህዝባን መፅኡ ኣብዚ በፂሓላ

ዋ! ኣላ ሰኻ ዝወልካ ኢኻ! እንታይ ሽምዒ እዩ?

ዋላ ንወዳ እዋ

0: ሓንተ መስዓሞ ድሕሪ መስዓሞ ገዝና
1: ናበይ
0: ሰሚናር ኣሎ። እቲ ሰሚናር ንግበሪ ቦታና ከዓ ርሓቅ ዝበለ ስለ ዝኾነ ብዋኒና ምገዝ
1: በዛ ጣዕሚ እዙ

ሕጂ መሓዝ መሓዙስ ብክልትዕትካ ዛሒዝካ ንልምዓ ምፋርጣ ኣይትጋገገር ሓልዋ ዘሎ ዝፍርዱን ድሓርካ መሬት ሰላም እዩ ዘሎ ኢልና ፅራይ ድፋዕና ይንሓድር እዋ ኣለና እንታይ ቤ ሓሲበ ክልተ ግናስ ኣልምዕ ኣልምዕ ኣልምዕ ኣልምዕ ኣዲልናያሲ ሞ

0: ካብ ድምፃዊ ዓብደላ ዕመር ዝኸበርኩም ተዓዘብትና ናብ ቴሌፎናትኩም ክንምለስ ኢና። ቴሌፎን ላትና ሃሎ
1: ሃሎ ስዋን
0: ሃሎ ደባይዋ መርሓባ ጀሙሊ ከመይ ቀኒኺ?
1: መርሓባ ሰዓደ ከመይ ዒንቲ?
0: ጥባ አልሓምዱልላ ትፈደል ሓቲ ጠዋሊ
1: ቀዳምነት ንሪማን ጓለይ ሪማን ሬድዋን እብራሂም
0: ተማም
1: ኣስዒበ ድማ ንኣሕዋተይ ኣብ ውሽጢን ወፃእን ዝርከቡ
0: ተማም
1: ኣብዚ ንሳይ ደለዉ ነስረዲን እብራሂም ሰዓድ ጅምዓ
0: ኣራይ

0: ኣብይ ነገር ክነዝኸበርኩም ተዓዘብትና ናብ ቴሌፎናትኩም ክንምለስ ቴሌፎን ኣለትና ሃሎ
1: ሄሎ
0: ሄሎ ደባይ ዋ መርሓባ
1: ር መስክን ድሓኒና
0: መን ክብል
1: ክለተ ክርስቶስ ታደሰ ይበሃል ካብ መንደፈራ
0: ራይ ከመይ ውዒል ክለተ ክርስቶስ
1: እግዚኣብሔር መስገን
0: ሓምድላ ሓቢብቲ ትፈደል ቀፅሊ
1: እሺ ብመጀመርታ ንምክልኻል ሓንታት ኤርትራ
0: ራይ
1: ብምቕፃል ንጓለይ ሓዘን ካሕታ ይርኣያን ምስ ብዓጀታ ምስ ደቃን
0: ተማም
1: ኣብ ዘባ ጋሽ በርካ ጠኒስ ዘባ ላዕላይ ጋሽ ዝርከብ ብሰብኣያ ብዓጀታ ምስ መሳርሕቱ
0: ራይ
1: ብምቕፃል ንሓወይ መሓር ታደሰ በፈንተራ ዝርከብ ምስ ደቁ
0: ተማም
1: ምግበይ ታደሰ ምስ ደቃ
0: ራይ
1: ንመቱ ታደሰ ምስ ደቃ
0: ተማም
1: ንሰበነ ታደሰ ምስ ደቃ
0: ራይ
1: ኣይ ንወደይ ኣብ ዓዲ እንግሊዝ ዝርከብ መርሃዊ ዕቕባል ደት

0: ናብ ቴሌፎናትኩም ክንምለስ ዝኸበርኩም ተዓዘብትና ቴሌፎን መፅኦትና ኣላ ክንቅበላ። ሎ
1: ሎ
0: ሎ ደባይዎ መርሓባ
1: ሳዕደይ
0: መን ክብል
1: ከመይ ውዒልኪ ኤደን ኣለካባ
0: ሕራይ ከመይ ውዒልኪ ኤደን
1: ሓንደ
0: ፅቡቅ አልሓምዱላ ሓቢብቲ ኣነ ትፈደሊ
1: ራይ ሰላም ክብል
0: ሕራይ ጠዋሊ
1: መጀመርታ ንክቡር ፕሬዚደንት ኢሳያስ ኣፈወርቂ
0: ሕራይ
1: ንኣብ ምክልኻል ሃገር ዝርከብ ኤርትራዊ ሙሉ ኣብ ደገና ወፃንን ኣብ ውሽጥን ዘሎ
0: ተማም
1: ቀፂለ ንኤልክፍሎም ወደይ
0: ኣራይ
1: ንናትና ኤልተክሎ እኒ
0: ተማም
1: ንሽሻይ
0: ኣራይ
1: ኣባሮን ተማሪት እዩ
0: ተማም
1: ንመሓሪ ግርማይ ካብ ሻምቆ ምስተቁ ምስስድራ ቤቱ
0: ኣራይ
1: ንኣባላት ምምሕዳር ዞባ ሃይኮታ ብምልኦም
0: ኣራይ
1: ብፍላይ ከዓ ንውሃ ጃዕፈር ሎማዓንቲ ኣልኪዳን ዝኣስር ተብሎ ርሑስ ጋማ ማልዕያል ማልውላድ
0: ኣራይ
1: ክብሎ ፈቱ
0: ተማም
1: ብሙሉ ህዝ ሃይኮታ ጎረባብተይ ኣመተ ገብረ ምክኤል
0: ኣራይ
1: ንሰነድ ጓለይ ኣሙ ጓለይ
0: ተማም
1: ንሰላም ኣረፋይነ ምስ ወዳ ፊልሞን ምስ ሙሉኣ ስድራ ቤታ
0: ተማም
1: እንደቲና መሓሪ ምስ ደቃ ጓላ ኣብሳዋ ዘላ ብሰላም ንሳላ ትምለስ
0: ኣራይ
1: ኣብሳዋ ዘለዉ መሓዙትን ወደይ ኣዶናይ
0: ኣራይ
1: ብሙሉኦም ሳዋ ለምዓመት ዝወረዱ ሰላም ክብሎም ፈቱ
0: ተማም ሓራይ
1: ንጓል ሓወይ ሚድያ ምስጉን ኣብሳዋ ዘላ ቴክኒክ
0: ተማም
1: ሰላም ንሕዋተይ ኣብ ምዘባ ሰረጃ ተቕመጡ ብሙሉኦም ምዘባ ሰረጃ ቃ ዓዲ መስክንቶ
0: ተማም
1: ንእርምያት ሓወይ ምስ ተበይቱ ምስ በቁ
0: ኣራይ
1: ንብምሉኦም ሓወቦታተይ ሰላም ክብሎም ፈቱ ንዓፈታ ሳዓደይ መዓረይ
0: ኣራይ ይቐኒልና ኤደን
1: ሰላም ነታ ኣባክዘስ ደመሓላለፈት ንኸዓ ሰላም ክብላ ደሊ
0: ኩሎም ሰምዑ
1: ይቀኒልኒ
0: ይቐኒልና ኤደን ሽክራን ሓቢብቲ ኣነ መርሓባ ሕራይ እምበር ዝሓበርኩም ተዓዘብትና ሕጂ እውን ቴሌፎንኩም ተዘይመፂእና ናብዚ ቀፂላት ስዕብ ደርፊ እየ ከብለኩም ማለት ደርፊ ናይ ድምፃዊት ሄለን መለስ ፅጋበይ ትብል ደርፊ ኢናቅሪብና ዘለና በስ ቴሌፎን መፅያትና ላ መጀመርያ ክንቅበላ ሃሎ
2: ባይባ
0: ሄሎ ደባይዋ መርሓባ
2: ሄሎ ሰዓደይ
0: መርሓባ መን ክብል
2: ሄሎ ሰዓደይ ካብ መንበፈራ ሰናይ ትበሃል
0: ሓራይ ሰናይት ሓቢብቲ ካብታ ቴሌቭዥን ርሑቕ በልመታን ክንሰማማዕ
2: ኣትሒተይ ኣሎ
0: ሓራይ ሓቢብቲ ትፈደለ ሰናይት
2: ራይ ንሓማተይ ከበደሽ ገብረ
0: ሓራይ
2: ንበዓል ቤተይ ቢንያም ባህታ
0: ተማም
2: ንንዕልተይ ኣብ ሓጋዝ ትርከብ

0: ሰላም ባህታ
1: አራይ
0: ኣብ ኖርዌይ ትርከብ ረኸባ ባህታ
1: ተማም
0: ንወደይ ላሜክ
1: አራይ
0: ንሳሌም
1: አራይ
0: ያሬድ
1: አራይ
0: ለውሃት
1: ተማም
0: ንሓሙተይ ኣውስትራልያ ትርከብ ጠየነ ባህታ
1: ተማም
0: ምስ በዓል ቤቱ ምስ ደቁ
1: አራይ
0: ኣብ ኡጋንዳ ትርከቡ ሓሙተይ
1: አራይ
0: የናስ ባህታ ኢሳቅ ባህታ
1: ተማም
0: ንወዲ ልዕልተይ ኣብ ኡጋንዳ ትርከብ
1: አራይ
0: ሮቤል ኩርቤል
1: አራይ
0: ኣብ ሳዋ ትርከብ ጓል ምዕልተይ
1: ተማም
0: ማርያም ኩርቤል
1: አራይ
0: ይቀኒለይ ንዓኹም ሰላይ ይቀኒለይ
1: ይቀኒልና ሰናይት ብጣዕሚ ኢና ነመስግን ይቀኒልና ሽኩራን
0: ይቀኒለይ
1: መርሓባ ሓራይ ዝሃበርኩም ተዓዘብትና ከም ተቐዲሞ ዝበልኮ ቴሌፎን ተዘይመፅያትና ናብዛ ቀፂላ ትስዕብ ደርፊ ድምፃዊት ሄለን መለስ ፅጋበይ ትብል ደርፊ ነቐሪብና ዘለና ማለት እዩ ሓቢርና ንስማዕ እያ

0: ዓዘብትና ምስ መደብደባ ይዋይኹም ዘለኹም ካብ ድምፃዊት ሄለን መለስ ናብ ቴሌፎናትኩም ኢና ቴሌፎን መፅያት እናላ ክንቅበላ። ሄሎ
1: ሄሎ
0: ሄሎ ደባይዋ መርሓባ መርሓባ። ፅቡቅ አልሓምዱላ። ከመይ ውዒልኪ? መን ክብል?
1: የሩሳሌም ካብ ኣስመራ።
0: ሕራይ ትፈضሊ የሩሳሌም ሓቢብ ተቐፅሊ።
1: መጀመርያ ንዓኸ
0: ሕራይ
1: ቀፂለ ንጉር ፕረዘንቲ ኣፈወርቲ
0: ሕራይ
1: ሽዑ ንዓዲለ ንወለንጀል
0: ተማም
1: ዝህብኢ ንኣቦይቶት ኣማራን ገብረስላሰ
0: ሕራይ
1: ሽዑ ሓፍተይ ኤደን ኣብ ኣስመራ ትርከብ
0: ተማም
1: ዝህብኢ ሓፍተይ ኣብረብ ኣብ ድባይ ትርከብ
0: ሕራይ
1: መሓዛይ ሰላም ኣብ ኣዲስ ኣበባ ትርከብ
0: ተማም
1: ዝህብኢ ደቂ ሓፍተይ
0: ሕራይ
1: ኩሉ ሓይ ምስላ ኣበርክሮ
0: ሕራይ
1: ሳናባክ ዝዕለፈ ዝና ሰላም ክብላይ ደ
0: ሕራይ ሰምዑ ከለዎ ይቐኒየልና የሩሳሌም። ሽኩራን ሓቢብቲ መርሓባ። ሕራይ ዝኽብርኩም ተዓዘብትና መደብና ቐፃሊ እዩ ዘሎ። ካብዚ ብምቕፃል ቴሌፎን ተዘይመፅያትና ናብዚ ቐፂላ ትስዕብ ዘላ ደርፊ ደርፊ ናይ ድምፃዊት ኣስመረት ሉጂ ደርፊ ብቋንቋ ኩና ማይና ክንሰምዕ ማለት እዩ ሓቢርና ክንሰምዕ ኢና። በስ ቴሌፎን መፅያትና ኣላ መጀመርያ ክንቅበላ። ሃሎ
2: መደብደባይዋ
0: መደብደባይዋ መን ክብል?
2: ፊልሞን ካብ ዓዲ ዋዕዳች።
0: ሕራይ ከመይ ውዒልካ ፊልሞን?
2: ፅቡቅ እግዚኣብሔር ይመስገን
0: ሓምዱልላ። ትፈደል ቀፅል።
2: እሺ መጀመርታ ንዓኺ ሰላም።
0: ሕራይ ይቐኒየልና ሽኩራን ይቐኒየልኒ ለ
2: ንክበርቲ ዋዕቲ ቤት ፊየሪ
0: ሕራይ
2: ንደቀይ ሄልዋና ኣቢጋይል
0: ተማም
2: ካንደስ ሰፋኒ
0: ሕራይ
2: ንኩሉ ህዝቢ ኤርትራ
0: ተማም ይቐኒየልና ፊልሞን ሽኩራን።
2: ዓፉን ዓፉን
0: መርሓባ። أسادر المشاهدين زي ما قلنا سابقا أغنية التالية حتكون أغنية بلغة الكنامة للفنان أسمرة لوجي. خلونا نسمعها مع بعض.

0: مس ድምፃዊት ኣስማት ሉጂና እዚ ንሕና ዝኸበርኩም ተዓዘብትና ሕጂ እውን ናብ ቴሌፎናትኩም ና ክንምለስ ማለት እዩ። ቴሌፎን መፅኣትና ኣላ። ሃሎ
1: ሎ
0: ሃሎ ደባይዋ መርሓባ። መርሓባ መን ክብል? ብስራት ከመይ ውዒልካ? ብስራት ፅቡቅ ሓራይ። ካብታ ቴሌቭዥን ርሕቕ በልማታን ክንሰማማዕ ራይ ትፈضል ብስራት ቀፅል። ራይ ራይ ተማም ራይ ተማም

ዝ ኸበርኩም ተኸታተልቲ መደብ ሄሎ ደባይዋ ንሰለም ከታተልኩም ኣዝና ነመስግን በዛ ክንሰምዓ ፀንሓና ደርፊ መደብና ክንዛዝም ኢና ማለት እዩ። ኣብ መወዳእታ መደብና ንኣባላት ሚኒስትሪ ዜና ከ የመስገንኩዎም ክሓልፍ ኣይደሊኒ። ነዛ መደብ ኣወሃሂዱ ዘዳለወልና ኤዲተር መድሃኔ ዘካርያስ ኣዝየ ከመስግኖ ፈቱ። ከምኡውን ኣብዚኣ ናባኹም ብቐጥታ ነዛ መደብ ካብ ፅሑዋ ዝውዕሉ ኣባላት እስቱድዮ ብጣዕሚ ከነመስግኖም ንፈቱ ኤዲተራትና መልኣክ ስልጣን ወዲ ስልጣን ከምኡውን ዓብድልፈታሕ ኣደም ከምኡውን ኣብ ግራፊክስ ይርግኣ ለመርኣያ ቴክኒሽናት ዳዊት ኪዳንን ሚካኤል ዘካርያስን ቴክኒሽናት ድምፂ ድማ ሳባ ገንዘቡን ኢለን ተስፋይን ኣብ ሜክኣፕ ኣሚራ መሓመድ ኢብራሂም ኣብ ኣልባሳት ሳሊና ፀሃየ ከምኡውን ኣዋሃሃቲ መደባትና ኣለም ዮሃንስ ወዲ ገነጦ ተኪኤ መኮነን ፃዕዴ ከምኡውን ከሰተ ብርሃነ ብምዃኖም ነዛ መደብ ብቐጥታ ናባኹም ከብልዋ ውዒሎም ኣዝየ ከመስግኖም ፈቱ። ንዓኹም ነተኸታተልቲ መደብና ድማ ኣዝየ የመስግነኩም። ክሳብ ኣብ ዝመፅእ ዘሎ መደባት ክሳብ ንረሃብ ድማ ሰላም ወሰናይ ዘለዎ ቅንያት ክኾነልና ንምነ እሳድር ሙሻሂዲን እንሻ ኣላ ሰይኩን ለደይና ሊቃ እንሻ ላ ዓላ ልፈضእያ ልኤርትርያ ኢላ ዛሊካ ልሒን ኣትረክኩም ፊ ርዓያት ላህ ኢላ ልቃእ

ጽሬት ንፍቶ ንያትን ዓወትን ተምሃሮ ቀዳማይ ክፍሊ እዮም። ደቂ ገዛውትን ደቂ ሓደ ክፍልን ብምዃኖም ከዓ ኩሉ ሻዕ ናብ ቤት ትምህርቶም ብሓባር ይኸዱን ይመጹን። ንያት ኣብ ትምህርቲ ኣዝያ ንፍዕቲ ተምሃሪት እያ። ዓወት ግና ከም ንያት ንፉዕ ተምሃራ ኣይነበረን። ወረ ልክዕ ንምዃንሲ ምስ ሕማቓት ተምሃሮ እዩ ዝጽብጸብ። ሕው ገዛ ኸይሰርሐ ዝመጽእ ዘይቅዱስ ተምሃራ እዩ። መምሃራኑ ቀጺዖም ተሓሊሎም እዮም። ስድራኻ ጸውዕ ኢሎም ንወለዱ ነጊሮምሉ ብተግሳጽ ወለዱ ይተኣረመን። መሓዝኡ ንያት እውን ብዙሕ ጊዜ ምዒዳቶ ክሰምዓ ይከኣለን። ንያት ኣብ ትምህርታ ጥራይ ኣይኮነትን ንፍዕቲ፣ ኣብ ኣካላዊ ጽሬታ እውን ኣዝያ ግድስትን ንእትን ቈልዓያ። ንግሆ ተንሲኣ ገጻ ብማይን ሳሙናን ገይራ ትሕጸብ። ከምኡ ስለ ዝኾነት ከዓ ገጻ ኩሉ ሻዕ ብሩህን ጽሩዩን እዩ። ብኣንጻሩ ዓወት ግና ኣብ ኣካላዊ ጽሬት ወጅሃላ እዩ። ኣብ ጽሬት ገጹ ፋዕራ የብሉን። ንግሆ ተንሲኡ ገጹ ክሕጸብ ኣይግደስን። ናይዚ ውፅኢት ከዓ ገጹ ረሳሕን ደባንን እዩ። ገጹ ክሕጸብ መምሃራኑን ንያት መሓዙኡን እኳ እንተ ተማሕጸንዎ ዝሰምዕ እዝኒ ግና ኣይነበሮን። ገጽካ ምሕጻብ የህክዮን የጽልኦን ነበረ። እታ ንፍዕትን ጽሪትን ንያት መግቢ ቅድሚ ምብልዓ ኣእዳዋ ብማይን ሳሙናን ስለ ትሕጸቦ ኣእዳዋ ኩሉ ሻዕ ጽሬቱ ዝሓለወ እዩ። በሊዓ ምጸገበት ኢዳ ጽቡቕ ጌይራ ትሕጸቦ። ካብዚ ሓሊፋ እውን ዓይኒ ምድሪ ተጠቂማ ምስ ወድአት ኣእዳዋ ብማይን ሳምናን ማሓቢላ ተሓጽቦ። ዓወት ግን ከም ኣይኮነን። ትጽውት ውዒሉ ክምሳሕን ከሎ ኣእዳዉ ከይተሓጽበ መኣዲ ይቕረብ። ስድርኡ ኣእዳዉ ኸጽሪ ነጊሮም ተሓሊሎም እዮም። ሕሉፍ ሓሊፉ ዓይኒ ምድሪ ኣድዩ ክወፅእ ከሎውን ኣእዳዊ ይሕጸብን። ንያት ከምኡ ኸይገብር ምዒዳቶ እኳ እንተኾነት ንሱ ግና ከተግብሮ ይመረጸን። ንያት ቅድሚ ምድቃሳ ኣእጋራ ብስርዓት ትሕጸብ። ኣብ ጸወታ ውዒላ ኣእጋራ እንተርሂጹ ትሕጸብ። ፍላይ ሕቱም ጫማ ጌይራ እንተ ውዒላ ኣእጋራ ግድን እዩ ዝርህጽ። ኣብ ከምዚ ኹነታት ከዓ ግድን እያ ትሕጸብ። መንቀራቕሮ ጻብዕታ እውን ብግቡእ ተጽርዮ። ዓወት ግና ትጽውት ውዒሉ ኸብቅዕ ምስ ረስሓቱ ይድቅስ። ካብዚ ዝኸፍአ ኸዓ ሕቱም ጫማ ገይሩ ውዒሉ እውን ኣይሕጸብን። መንቀራቕሮ ኣጻብዕቱ ሕማቕ ሽታ እናመንጮ ኽንሱ ንሱ ግን ክሕጸብ ኣይግደስን። ደቂ ኽላሱ ጫማኻ ይሽትት ኣሎ እንተበልዎ እውን ፈጺሙ ዕጥጥ ኣይብሎን እዩ። ንያት ነዊሕ ጸጉሪ ኣለዋ። ኩሉ ሰዕ ከዓ ምስ ኣብረቕረቐ እዩ። ምስጢር ናይዚ ጸጉራ ብማይን ሳሙናን ብመደብ ስለ ትሕጸቦ እዩ። ብዝግባእ ኣንቂጻ ኸዓ ትምሸጦ ወይ ትቕነኖ። ሰባት ጸጉራ ርእዮም ይምሰጡ። መምሃራና እውን ብጽሬት ጸጉራ ከም ኣብነት ይገልጽዋ። መሓዝኣ ዓወት ግና ኣይግድን። ጸጉሩ ብመደብ ኣይሕጸቦን እዩ። ናይዚ ውፅኢት ከዓ ጸጉሩ ረስሓት ዝሓዘ እዩ። ስለ ዘይምሸጦ እውን ዝተዓኳለልን ዝተጠናነገን ኮይኑኣሎ። ቁማል እውን ኣለውዎ። እንተኾነ ግን ዋላ ደቁ ኽፍሉ ኣታ ቆማል ይበልዎ ዕጥጣ ይብሎን እዩ። ንያት ኣብ ሳልስቲ ግድንያ ነብሳ ትሕጸብ። በዚ ኸዓ ጽሬት መላእ ኣካላታውን ሕልው እዩ። ሕማቕ ሽታ ካብ ነብሳ ኣይምንጩን። ነብሳት ሓጺባ ጹሪ ክዳውንቲ ስለ ትለብስ እውን ዝያዳ ሰሓቢት ኮይና ትርአ። ክዳውንታ ኣዲኣ እያ ተሓጽበላ፣ ንሳ ኸዓ ካልሳ ባዕላ ትሓጽብ። ዓወት ግን ነብስኻ ናይ ምሕጻብ ልምዲ ኣየጥረየን። ናይዚ ውፅኢት ረስሓት ዝጠንቁ ጨና ኣለዎ። ደቂ ኽፍሉ ናብኡ ክቐርቡ ኣይደልዩን። ካብዚ ዝገደደ ኸዓ ረሳሕ ክዳውንቲ እዩ ዝኽደን። ደ መዓልቲ ንያት ናብ ቤት ትምህርቲ ተበገሰት። ኣብታ ምስ ዓወት ዝራኸቡላ ቦታ ግና ዓወት ኣይጸንሓን።
ምናልባት ገዲፍዋ ከይዱ ኸይከውን ብምባል ከዓ ናብ ቤት ትምህርታ በይና ከደት እንተኾነ ግና ኣብ ቤት ትምህርቶም ዓወት ኣይጸንሓን። ንያት በዙ ኩነታት ኣዝያ ተሸቐለት። ዓወት ሕማቕ ነገር ኣጓኒፉ ኸይከውን እውን ሰግአት። ምስ ተፈደሰት ዳይ ክትገብር ናብ ቤት ዓወት መሓዝኣ ኣበለት። ንያት ኣብ ቤት ዓወት ምስ ከደት ግና ሓደ ዘይሓሰበቶ ነገር ጸንሓ። ዓወት መሓዛ ሓሚሙ ክሰሓ ክረኸበቶ ጠንቂ ዘይምምፃእ ናብ ቤት ትምህርቲ ሕማም እዩ ነይሩ። ንያት ስንብት በለት ግን ከዓ እንታይ ከም ዝኾነ ሓተተቶ።